መደብና ትራን ኣብ ሰሙን እዚ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብ ሰሙን ንኡስ መደብና ዓለም ስነጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበ ይክኸውን። ንኡስ መደብና ዳህሳስና ብዛዕባ ታሪክ ካብ መፃፅኣ ሳምና ዝዳህዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዎ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን። ኣብ ንኡስ መደብና ፍኖተ ህይወት እውን ኣብ ንኡስ ዘብ ዓረዛ ቤት ትምህርቲ ኣሰር ጎኒ ጎኒ መምህርና ወለንታዊ ገራቢ ዝኾነ መንእሰይ መምህር መድሃኒ ተስፋይ ዘላለ መደብ እዩ ክቐርበልና። ተኸታታሊት ፊልም ሳውን መበል 19 ክፋል እውን ካብ መደባትና እያ። ብተወሳኺ ንዓኹም የዛነዩ ዝበልናዮም ቪድዮታትን ከምኡ እውን ዝተፈላለዩ ዜማታት እውን ካብ መደባትና ትራን ዝሰሙን እዚኦም ሞ ንኽትከታተሉ ብኸብሩ ንዕድም። መደብና ትራን ቀዳም 13 ሰነ ልክዕ ሰዓት 2 ፍረቓ ድሕር ቀትሪ፣ ድግማ ሓሙስ 18 ሰነ ልክዕ ሰዓት 4 ድሕር ቀትሪ መደብ ናትራን።

መደብ ናትራን ኣብ ሰሙን እዙ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምቕራቡ ዝዝከር እዩ። ኣብዚ ፌስቲቫል እውን ብሰብ ሞያ ዝተዳለዉ መፅናዕታዊ ፅሑፋት እውን ቀሪቦም እዮም። ኣብዚ ሰሙን ንኡስ መደብና ዓለም ስነ ጥበብ እምበኣር ብዛዕባ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ ዝብል ትሕዝቶ ዘለዎ መፅናዕታዊ ፅሑፍ ዘድሃበየ ክኸውን። ንኡስ መደብና ዳሳስና ብዛዕባ ታሪክ ካብ መፃፃእ ሳምና ዝዳሃዘሰ መደብ እዩ ክቐርበልና። ክሳብ ኣብዚ እዋን ዘሎ ዓይነት ሳምና ንክበፅሕ ዘሕለፎ መስርሕን ቅድሚ ምጅማሩ እውን እንታይ ይጥቀሙ ከም ዝነበሩን እውን ገለ ካብቶም ተዳሂሶም ዘለዉ እዮም ክኾኑ። ንኡስ መደብና ዘዋሪት ካሜራ ሰሙን እዚ ኣብ ኣላንስ ፍራንስ ዝተኻየደ ምርኢት ናይ ቅባ ዘላለዩ ይኸውን ኣብ ንኡስ

0: ሰነዝ ለ አርኪሜደስ ሐ ዩክሊድ መ ራዱተስ
1: ኦኬ እስከ ድገመ ለህጦ
0: ጸኔል ከሰማይ ጅሳል ሳይ ግዜ አይተድግምና
1: አራይ
0: የብልክን ዲስክሪን
1: ኦኬ ብሸከለ ሳክቲ ያለው
0: ድምጻ ይፈጠጥ ያለ አንተ ድምጽ ተጉድልከ ይከብ ተስክሪን ክትሪዮ ይሸከን አሁን ተዕተታት ከም በበልከ ግን
1: በቃ ሐራይ
0: ካብዞም ስዕቡ ኣብ ቦስና ሒሳብ ወይ ቁፅሪ ተባሂሉ ዝጥቀስ መን እዩ ሀ ኢራተስተነዝ ለ ኣርኪሜደስ ሐ ዩክሊድ መ ሁራዱተስ
1: ፍቀድ ዩ ሓንቲ ተግድለለይ
0: ኣይፍቀድን ኣራይ ከግድለልካ ሓንቲ ኣራይ መ ከነግድላ ኢና ሁራዱተስ

0: Halo.
1: لأركيديمس.
0: أركيمدس.
1: هو
0: كون عمل سي. بقمت الو ديم جماعة.
1: الو ني جماعة.
0: مت حبايبكم ديما يس بقمت يا.
1: هو تحاويرنا.
0: تحاويرنا.
1: نرجع لنا زغوري.
0: ممر لكم. تم قالوت سمم سمعهم من فالتو ديهم. ራት ዝተነዛ ኣቦ ጂኦግራፊ ይበሃል ዩክሊድ ኣቦ ጂኦሜትሪ ሁራዱ ተስካ ኣቦ ታሪክ ተባሂሎም እዮም ዝጥቀሱ ሓራይ ፌዮሪ 330 ተዓዊት ክለኺ ትቕፅል ሕቶ እተ መሊስኪያ ሕጂ 880 ክኾነልክ እዩ እተ ክለኒ ኢልኪ 330 ሒዝ ክትከደ ትኽእል ኢኸ ሓራይ ካብ ቁፅሪ ሓደ ካብ 1
1: ቁፅሪ ሓደ
0: ቁፅሪ ሓደ ሓራይ ከም ብበልክ ተዓቶ ሩባታት ዓንሰባን ባርካን ኣበይ ናይ ንኡዞባ ይራኸቡ ክልተ ዕድል እያ ዘላታ እዚኣ ተጠንቀቂ ሓሲብኩ መለሲ ኣበይ ናይ ንኡዞባ ይርከቡ ይራኸቡ ይርከቡ ደይኮነስ ይራኸቡ ከርከበት ቆንዕ መልሲ ፊዮሪ ካብ ፊዮሪ ነታባይ ካብ ከረን 880 ተዓዊት ክለኺ ኣዚና ነመስግነኪ ተሳትፎ ኸ ኣይፈለየና ኣረ ይቀኒልና ናብ ካልእ ደዋሊ ክንሰግር ኢና ሄሎ ሄሎ ሄሎ ኣብ መስመር ኣለካ ዶ ሰብ መርሓባ መልሲ ኣብ መስመር መን ክብል ሮቤል መን ሮቤል ድምፅካ ትሒትኒ ኣሎ ካባይ ድዩ ሳሰምዓ ኣለካ ፅቡቅ ካብ ጎዳይፍ ሓራይ ሮቤል ናብ ቀዳማይ ደረጃ ሕቶ ብዘይካ ቁፅሪ ሓደን ሓሙሽተን ቁፅሪ ምረፅ ቁፅሪ ሰለስተ ንዓኻ ውን ናይ ስፖርት ሕቶ እያ በፂሓትካ ዘላ ከም ብበልካ እየ ኣብ መበል 36 ዓመት ዝኽሪ ስርሒት ፈንቅል ኣብ ዝተኻየደ ኣህጉራዊ ውድድር ፍርቂ ማራቶን ምብራቅ ኣፍሪቃ ኣብ ናይ 10 ኪሎ ሜትር ናይ ደቂ ኣንስትዮ ውድድር ቀዳሚት ኮይና ዝተዓወተት ኣትለት መን ትበሃል? ሮቤል ኣለኻ ዶ? ሓራይ ሓደ ደቂቅ ግዜ ኣለካ ክትጥቀመሉ ትኽእል ኢኻ ግዜ ናዝሬት ወልዱ ኣይኮነትን ኣይኮነ ሓንቲ ናይ መወዳእታ ዕድል ሕጂ ንኩለን በፂሕ ካየ ንደዳ ናይ ኣትሌቲክስ የ ኢለካ ተረዲካ ኣለ ሓቀ ናይ ጉያ እግሪ ማለት እየ

0: Espérate.
1: ሕቶ ምርጫ ድሓን ታሕቶ ድሓነይ ተቆሪፃ እንዲረላ ግን ኣነ ከምብበልካ ክፍትን እየ ባዕለይ ታሕቶ ክቅርበልካ ክፍትን እየ ራይ ገለ ክፋላ እንዲያ ክንሪያ ሞ ግን ተቋሪፃ ኣላ ከነመሓይሻ ኢና ድሓነይ ሀርሙዝ ዝበሃል መፃውቦ ፈሊጥካ ኣለካ ሓርቀ ምርጫ ክገብረልከ ኣብ መንጎ መንን መንን እዩ ዝርከብ ሀ ኢራንን ስዑድያን ለ ኢራንን ዖማንን ሐ ኢራንን ቀጠርን
0: ኢራንን ቀጠርን
1: ኢራንን ዖማንን እያ
0: ዖማንን
1: እያ ሓራይ ነመስግነካ ኣኒልና ናብ ካልደዋሊ ቅድሚ ምስጋርና ሓፃር መሰጋገሪት ክንገብር ኢና ዝኸበርኩም ተኸታተልቲ እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕሪ ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድማ ድሕሪ ዜና ትግራይ ዝድገም መደብ እዩ ክንምለስ ኢና

0: ስፖርት ምትሰራ ኣለዋ እዚኣ ሓንቲ ዕድል እያ ዘላትካ ተጠንቂካ መልስ
1: ቁጥሪ ሸዓተ
0: ሓንቲ ዕድል እያ ዘላትካ ተጠንቂካ መልስ ሰሚዕኻኒ
1: ኣረ
0: ከም ብበልከ እዩ
1: ኣረ
0: ዙር ፈረንሳ ኣብ 226 ንመበል ክንደይ ግዜ እዩ ክካየድ እዩ ራይ

0: Está ቁርብ ጊዜ ያለ ነው። ቁርብ
1: ጽበየክ አለና
0: ሀራይ እስከ መበል 52 ዶ ትኸውን
1: ብፍርቂ ኣጉዲልከ እንታይ ብፍርቂ ዳ
0: ሓራይ ፅንሕን
1: ናዕዳ ናዕዳ ኣንተ ዕድል ኢለካ ኮይ ማኻ ፈፂምካ ዘይቀረብካዮ ፈፂምካካሊእ
0: ትዕድል ሃበኒ
1: ከመይ ኢልና ኣይትኾን
0: 52 እንተኢለ 25 ትኾን ኣላ ማለት
1: እዩ ሪኢኻ ትፈል ዲኻ ዞ ፈረንሳ ቱር ዲ ፍራንስ
0: ግን ኣያብቃንን
1: ናን ራይ
0: መበል13
1: ሓርከይ ስማዓኒ ሞ እዚኣ ሓንቲ ዕድል እኒያ ነራ ካልይቲ ዕድልካ ሂብናካ ኣይመለስካያን ሕጂ ሳልሰይቲ ዕድል የላን
0: 13 ሕጂ ረኪባ
1: ወዲና ኣለና ናብ ካል ደዋሎ ክንፀግር ኢና ይሰማዓኒ ክደላ ናብ ካል ደዋሎ ክንፀግር ኢና ሄሎ ሄሎ
2: ሄሎ መስመር
1: ሰላማት መልሳ መስመር መን ክብል
2: ድሌት ብርሃነ
1: መን
2: ድሌት ብርሃነ
1: ድሌት ድሌት ብርሃነ ከበይካ ድሌት
2: ካብ ሰናሰ
1: ኣራይ ድሌት ኣብ ቀዳማይ ደረጃ ቁፅሪ 2467 ኣለዋ
2: ሸዋተ
1: ዓራይ ድሌት ከም ብበልካ የታሕቶ ምስ ታሪክ ምትእሳር ኣለዋ ከም ብበልካ እየ ብሪጋደር ጀነራል ጥላሁን ክፍሌን ብሪጋደር ጀነራል ዓሊ ሓጂ ዓብዱላሂን ዝተባሃሉ ላዕለዎት መኮንናት ሰራዊት ስርዓት ደርግ ኣበይ ናይ ስርሒት እዮም ተማሪኾም
2: ምረፅ ኣለዋ ዲ
1: የብላን ክልተ ዕድል ግን ክበካየ
2: ናደው እዝ
1: ኣይኮነትን ሓንቲ ዕድል ተሪፋ ተጠንቀቕ
2: ወ መጀመርታ ፊደል ረና ላ
1: ዋ ከምዚኣ ዘጋጢማት እኒ ትፈልጥኒ
2: ወይ ቅርንቲ ሓግዘና
1: ኣብታ ናይ ራሄል ዝነበረት እስማ ኣባኣ ንገረና ኢልና ናትካባ ዝሓየለት ቀዳሚ እቲ ፊደል ክነግረካ ሓንቲ ዕድል እያ ተጠንቀቕ እታ ፊደል ተነጊረካ ዳዋ ኣብ ከምኡ ተበፂሕናስ
2: ወይ ንእሸይ

0: ምስ መደብ መልሳ መስመር ኣለኹም ሰብ ኣለና። ሄሎ
1: ሄሎ።
0: መርዓ መልሳ መስመር መን ክብል?
1: ኤርምያስ።
0: ኤርምያስ መን?
1: ኤርምያስ ካሕሳይ።
0: ከቢኻ ኤርምያስ?
1: ካባፃ።
0: ኣረ ኤርምያስ ቁፅሪ ምረፅ። ኣብ ቀዳማይ ደረጃ ቁፅሪ 3 4 6 ኣለዋ።
1: ኣብ ቀዳማይ ደረጃ እንዲ ኣለዋ።
0: ቁፅሪ 2 4 6
1: ክልተ።
0: ኣረ ስፖርት ምትሰራ ኣለዋ። ከምብበልካ ስፖርት ከምብበልካ ብዜጋ ካልእ ሃገር እናተዓለማ ዋንጫ ዓለም ዝዓተራ ሃገራውያን ጋንታታት ክንደየን? ክልተ ዕድል ጥራሕ ያደላትካ። ብዜጋ ካልእ ሃገር እናተዓለማ ዋንጫ ዓለም ዝዓተራ ሃገራውያን ጋንታታት ክንደየን ከብረሃልካ ታሕቶ
1: ካልኦት ዜጋታት ማለት እዩ። ካብ ካልኦት ዜጋታት ዘምፀአን ማለት እዩ።
0: ኣሰልጠንተንሲ ካልኦት ዜጋታት ደቂ ሃገር እንደይኮኑስ ካልኦት ዜጋታት ኮይኖም ድተዓወታ ማለት እዩ ዋንጫ ድዓወታ ዝዓተራ
1: ኣሰልጠንቲ ዲካልካኒ ኣሰልጠንቲ
0: እዋ ታሕቶ ነፂራ ትልካ ደ
1: ነፂራ ትለ ኣላ ኣሰልጠንቲ
0: ቁፅሪ ኢካ ትነገር
1: ኣርጀንቲና
0: ቁፅሪ ነገረኒ ክንደይ ሃገራዊ ጋንታታት
1: ዓወታ ብከምኡ ቶይዝዶ ክትገብረላ ሞ ዜና ብዝያን ቅር
0: እ
1: ቶይዝ ሃበና
0: ዋ

0: ክንደይ ቾይስ ክበካ ክበካ ተኮይነ ቾይስ ሓሙሽተ እያ ክበካ ሓሙሽተ ክበካ ሃራይ 4321 0 ሓንቲ ዕድል እያ ማለት እዩ
1: ኣርባዕተ
0: ኣይኮነትን ኤርምያስ እታ መልሲ ዜሮ እያ ወይ ባዶ እተን ዋንጫ ዶ ሰዳ ቅድሚ ሕጂ ኩለን ብደቂ ሃገረን ተዓሊመን ዋንጫ ዶ ወሰዳ እየን ሓራይ ኤርምያስ ኣዚና ነመስግነካ ስለ ተሳትፎካ ናብ ካልእ ደዋዲ ክንሰግር ኢና ሎ ሎ ሎ
2: ሎ
0: መልሳ መስመር መን ክብል
2: ሜሮን ባል
0: ሜሮን መን
2: ሜሮን መሓሪ
0: ካበይኻ ሜሮን
2: ኣብ ገዛ ቀንሻ
0: ሓራይ ሜሮን ቁፅሪ ምረፅ 4-6 ኣለዋ ምርጫ እንድያእዚኣ እንታይ ዕድል እያ ዘላትካ ቁፅርካ ኣይከጉድለልካ ምርጫ ኣይከጉድለልካ ሃራይ ተጠንቂርካ መልስ ከም ብበልከ ካብ 941 ክሳብ 952 ኣብ ዝነበረ እዋን ኤርትራ ኣብ ትሕቲ ኣየናይ ገዛ ሓይሊ ነይራ ሀ ኢጣልያ ለ ወተሃድራዊ ምምሕዳር ብሪጣንያ ሓ ግብፂ መ ቱርኪ
2: ርገመለ
0: ካብ 941 ክሳብ 952 ኣብ ዝነበረ እዋን ኤርትራ ኣብ ትሕቲ ኣየናይ ገዛ ሓይሊ ነይራ ሀ ኢጣልያ ለ ወተሃድራዊ ምምሕዳር ብሪጣንያ ሀ ግብፂ መ ቱርኪ
2: ወተሃድራዊ ምምሕዳር ብሪጣንያ
0: ቁኑዕ መልሲ ኣራይ ሜሮን ናብ ካልኣይ ደረጃ ንኽድ
2: ንኽድ
0: ኣራይ ቁፅሪ ምረፅ
2: ክንደይ ክንደይ ኣለዋ
0: ቁፅሪ 3-7-9 ጥራይን ተሓቲተን
2: ቁፅሪ ክልተ ትገብረለይ
0: ኣራይ እዚኣ ሓንቲ ዕድል እያ ዘላትካ ክትምልሳ ተጠንቂቕካ መልስ
2: ኣራይ
0: ከም ብበልካ ካብ ቆምቲ ኣባላት ባይቶ ፀጥታ ውድብ ሕብራት ሃገራት ወነንቲ ኒኩሌሳዊ ኣፅዋር ዝኾና መነመን እየን ትፈልጠ እንዲኻተን ኣባላት ባይቶ ፀጥታ ወይስ ክነግረካ
2: ስገብርሃለ ገረ
0: ባይቶ ፀጥታ ክንደይ ኣባላት ኣለዎ
2: 54
0: ባይቶ ፀጥታ ባይቶ ፀጥታ ውድብ ሕብራት ሃገራት ሴኪሪቲ ካውንስል ማለት እዩ ሓሙሽተ እየን ቻይና ፈረንሳ ሩስያ ኣሜሪካን ብሪጣንያን ካብዚአን እተን ኒኩሌርሳዊ ኣፅዋር ዘለዎን መነመን እየ ታ ሓንተይ ዓታ ዓድል ተጠንቀቕ
2: ኣሜሪካ ሩስያ ፈረንሳ
0: ኣሜሪካን ሩስያን ፈረንሳን
2: ነዋ
0: ሜሮ ናይ መለስካየን ኩለን ኢደ ኣለዎን ቻይና እውን ኣለዋ ብሪጣንያ እውን ኣለዋ ኩለን ወነንቲ ኒኩሌሳዊ ኣፅዋር እየን ንኣፍሉጦ ተኾነካ የቀኒልና ሜሮን ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶ መደብ መልሳ መስመር ኣብዚ ክንዛዝም ኢና ዝመፅእ ሰሙን ኢና ክንረኸብ ዳሓቀኒ እዩ

0: ስነ ስርዓት ብዘለዎ መንገዲ ይመፅእ ማለት እቲ ከለር
1: ንዓይንኻ
0: ዘይርብሽ
1: ዘይርብሽዘሎዎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎሎ
0: እቲ ንነብሮ ናብራ ዘለናዮ ከባቢ ንዕኡ እንተዘይሰራሕኩ ይሕሱ ኣለኹ ማለት እዩ እንታይ ክሰርሐ እዩ ነቲ ዘለኹ ዝርዮ ዝሓልፎ ዝስማዓኒ ነገራት እንዳሰራሕኩ ክከይድ ኣለኒ ሕጂ ዝኾነ ገጣማይ ወይ ፅሑፍ ዝፅሕፍ ሰብሲ ካብ ከባቢኡ ወፃኢ ክሰርሕ ኣይክእልን እዩ ቃል ብቃሉ ከማን ካብቲ ከባቢኡ ከማን እንተውፅኢካዮ ከምዚ ናይ ዓሳ ካብ ማይ ምሰውፅኻ ዓይነት ነገር እዩ ዝኾን እዚ እተን ድርአን ዘለኹ ኣብ ዝተፈላለየ መንገዲ ኮርነራት ገለ መለ ዝርአን ዘሎ ናይ መንገዲ ይበዛሕ ኣሎ መስሊ ከምኡ ዶ በዚሑ
1: ወላእቲ
0: ከዓ ዘወል ዝብል ኣሎ መንደቕ ማለት እዩ መንደቕናስ እንታይ ይመስል እዚ ካብቲ ኩሉ ዝገርመኒ መንደቕ በቲ ናይ ኖቲስ ቦርድታት ገለ መለ ዘሎ ዝበዝሐ ግዜ ኖቲስ ቦርድ ገለ እንተሪሑ ነቲ ምልክታ ዝደቅዓሉ ሕብሪ ተለኪዩ ናይ ቅድሚ ክንደይ ዓመት ሕብርትን ቦርድ ክቅየር ከሎ ትሪዮ ገለ መለ እሱስ ኮነ ኢሎም ዘይኮነ ብኣጋጣሚ እተን ከለራት ብብርሃን ፀሓይ ምሕራር ድዩ ገለ ተዋሂደን እየን ዘለዋ ዝተፈላለየ ከለራት ሕጂ ንዕኡ እስከ ኢሌ እንታይ ሽሙ ዝገበር ኮነን ግን ኣብ ዘ ሴም ታይም ገለ ፓተርንስ ኢሜጅ ገለ መለ ኣለዎ ሓደ ስርዓት ክሕዝ ስለ ዘሎ ሓደ ቅርፂ ክሕዝ ስለ ዘለዎ ከምኡ ዓይነት ነገር ኣለዎ
1: ስለዚ ካብዚ እንታይ ክርዳእ ኣኺኢላ ካብዛ ናይ ዛወል ዝገለፅካያ ዝኾነ ነገር ክትዕዘብ ከለካ እቲ ዝኾነ ሓላፍ መገዲ ክዕዘቦ ከሎ ሓደ በዓል ሞያ ብፍላይ ድማ ቀዋይ ክዕዘቦ ክንስ ነንበይሉ ምስሊ እዩ ዝፈጥር ማለት እዩ ኣነ ነዞም ኖቲስ ቦርድ ወያ ዝኾነ ምልክታ ድዮ ሓበታ ዝጥቃዓሎም ብከምዚ መልክዕ ኣይምጠምት ኮነ
0: ከምታ ወርሒ ማለት እዮም ሕጂ ወርሒ ድምቕ ኢላ ክትወፅእ ከለካ ዋው ገ ትግረምሽ እቲ ናይ ምግራም ነገርና ኮዩ ሕጂ ናይ ምግራም ነገርናስ ወይ ዝለዓለ ይኸውን ወይ ዝተሓተ ይኸውን ወይ ዘየለ ከዓ ይኸውን ሕጂ እንተዘየለ ሓደጋ ያ ዚ ክህልወካ ከሎ እቲ ሂወትካ ወላ ብዙሕ መሰናክል ይሃልወካ ተረጋገአ ነገር ክህልወካ ይኽእል እዩ ማለት እዩ ወርሒ ሙሉእ ወርሒ እንተሪኢካያ ንክልተ ደቀዲኡ ን1ተ ደቀ ታ ተፈጥሮ ተድነቓ ትግረም ትሕጉስ ምስ ወርሒ ዝፅዋት ደመና ትርኢ ስምዒት ፈጢርካ ኣለካ ስምዒትካ ኣብ ኣካላትካ ዝፈጥሮ ነገራት ከ እንታይ እዩ ነዚ ነገራት ኣለዋ
1: ኣብዚኣ ሓንቲ ክፍሊ ዘለዋ ስእልታት እንታይ ዓይነት ትሕዝቶ ዘለዋ
0: ኣብቲን ዘለዋ ከምዚ ገሊአን ሓደሽቲ ሕጂ ዝጀመር ኮን ዓይነት ናይ ሲስኬፕ ገምገም ባሕሪ ናይ ባሕሪ መልክዕ ናይ ባሕሪ ኣሎ ኣብ ክልተ ገለ ሰለስተ ዝኾነ ከዓ ናይ ካልእ ንጥፈታት ካልእ ኣክቲቪቲ ገለ መለ ዘርኢ ኣሎ ቅድሚ ከለር መስመር እዩ ዝመፅእ መስመር ሕጂ መስመር ክስታይ ኣሎ ምሽ ብዙሕ ፍልስፍናዊ ነገር ኣለዎ መስለኒ መስመር ክረክብ ክዳ
1: ክሰኸይዋቴቨር
0: ኣብ ሂወት ሓደ ሰብሲ መስመር ካ እንተረኪብካስ ናይ ሚዛን ጉዳይ እዩ ዝመፅእ ማለት እዩ ሕጂ ናይ ሚዛን ጉዳይ እንተመሲኡ ተረጋገአ ነገር ኣሎ ማለት እዩ ሓደ ነገር ዝበሰለ ማቹር ዝኾነ ነገር ኣሎ ማለት እዩ ሶ ናይ ሓደ ስእሊ ነገር ዝጅምር ካብ መስመራት እዩ መስመር ድሮዊንግ ኣሎ ሽዑ ምስኡ ቀፂሉ ከዓ ዝመፅእ ናይ ከለር ነገር ኣሎ ሕብሪ ንብሎ ነገር ኤሌክትሮማግኔቲክ ራድሽን ብናይ ኤሌክትሮ ናይ ማግኔቲክ ፎርም ኦፍ ኤሌክትሮማግኔቲክ ራድሽን ኣማ ብኡ ምክንያት ብምግባር ኣብ ዓይንናን ኣብ ሃንጎልና ዝፍጠር እዩ ከለር ሕጂ ከለር ክንሪኦ እንተኮይና እወ ሕብሪ ክንሪኢ እንተኮይና ኣብ ዓይንና ብዘሎ ዋህዮታት ነናትና ስለ ዝፈላለ ከከም ደረጃ ዕድመ ከከም ጥዕናና ዋቴቨር ንሪኦ ሕብሪ ሓደ ኣይኮነን እዚ ቀይሕ ሕብሪ ንዓይ ዝሪኦ ኣለኹ ናይ ቀይሕ ምኳን ንዓ ቀይሕ ናይ ምኳን ኣቶቡስቶ ቀይሕ ናይ ምኳን ነገሩ ዝተፈላለየ እዩ ስለዚ ሕብሪ ንኩላትና ሓደ ዓይነት ጠባይ ክህልዎ ኣይክእልን እዩ ግን ሓደ ተመሳሳሊ ዝኾነ ግን ስምዒት ኣብ ኣካላትና ወይ ኣብ ውሽጠና ዝፈጥሮ ነገር ኣሎ እዚ ማለት ሕጂ ሓደ ከለር

0: ካብቲ ዝበልኩ ዓይነት ነገር መፅኡ ሲ እቲ ዝተሓተ 300 ገሌን ናኖሜተር ብብሎ እሱ ክሳብ ዝለዓለ 740 ይመስለኒ ናይ ቀይሕ ዌቭ ሌንግዝ ኣለዎ። ሕጂ ኣብዚ ዓይነት ኩነታት ከለር ሰባት ከመይ ገይሮም ነዚ ሕጂ ዲስታንስ ሬድ ከለር ካብ ርሑቕ ንሪዮ ካሞፍላጅ ገለ መዲ ኣይትጥቀምን እያ ምሽ ኣብ ዝኾነ ቦታ ትመሳሰል እንተደሊኻ ሲ ቀይሕ ከለር ኣይትጥቀምን እያ። ንምንታይ ቀይሕ ከለር ኣይጥቀመ እዩ ሰብ? ቀይሕ ከለር ቨርቲዩ ዝረአ ምሽ ካብ ርሑቕ ይረአ ዝለዓለ ዌቭ ሌንግ ስለ ዘለዎ ሕጂ ከምኡ ስለ ዘለዎ እተን ካልኦት ከለራት ከዓ ነናተን ዓይነት ሬንጅ ስለ ዘለዎን ኣብዘን ትበልኩ ዓይነት ሬንጅ ተፈላለዩ ብዙሓት ከለርስ ኣለዎ። እዘን ብዙሓት ከለርስ ከዓ ኣብ ሙድ ናትካ ናትና ኣብ ስምዒትና ኣብቲ ዘለናዮ ወይ ዝዓበናዮ ከባቢን እምነትን ባህልን ከዓ ምስኡ ከዓ ተታሒዙ ዝፍጠር ነገር ኣሎ። ኣብ ከባቢና ክብለክ ከለዉና ከለር ኣብ ከባቢና እንታይ ዓይነት ከለር ብብዝሕ ንርኢ ኣብ ባህርያትና ሱ ዝፈጥሮ ነገራት ከምንታይ ይመስል ግፊሕ እዩ። ንሳይንቲስት ይኹን ወላ ንፍልስፍና ዝገብሩ ሰባት እዮም ነቶም ኣርቲስት ስቲል ከምዚ ምናልባት ነቶም ፊዚክስ ቅሩብ ክስታይ ይገብሮም ይኸውን እምበር ኣብቲ ካልእ ግን ስቲል ኣካታይ ዓይነት እዩ። ምክንያቱም ወላ ብባህልና እውን ዝተፈላለየ ባህሊ ዘሎ ሕብረተሰብ ዝተፈላለየ ዓይነት ናይ ከለራት ተረጓጎማ ክህልዎ ይኽእል እዩ። ኣብ ገለገለ ሃገራት ፃዕዳ ሕብሪ ይፍራሕ እዩ፣ ናይ ሞት ናይ መልኣከ ሞት ናይ ገለ መልአ ገለ መግለፂ ክኸውን ይኽእል እዩ። ኣብ ገለ ሕብረተሰብ ከዓ ፃዕዳ ሕብሪ ንፅህና ናይ ፅሬት ናይ ፅቡእ ነገር መግለፂ ክኸውን ይኽእል እዩ። ቀይሕ ሕብሪ ውዑይ ምስ ምዃኑ ናይ ሓደጋ ምልክት ገለ መልእ ኮይኑ ይስማዓካ እዩ። ብገሊ ኣጋጣሚ እቲ ሬድ ካርፔት ይግበር እቲ ልዕልና ክብረት እቲ ሎያሊቲ ዝበሃል ነገር ንምግላፅ ከዓ ቀይሕ ካርፔት ገለ ትጥቀም። ሕጂ ዝተፈላለየ ነገራት ኣለዉ፣ ግን ንዕኡ ንፋለጠሉ እምበር ንፈላለዩ ከለር ብዙሕ ትርጉም ኣለዎ ገፊሕ እዩ።
1: ኣገዳስነቶም ክሕብታታት ሂወትና ከመይ ይመስሉ? ሓደ ወላ ሓንቲ ካል ሕብርታት ዘይዝተማቕር ወይ ዘይዕዘብ ሰብን መዓልታዊ ሂወቱ ብሕብርታት ዝተኸበን
0: ገለገሌ ንኣብነት ቤት ትምህርቲ ዝገብሮ ከለርስ ትርጉም ዘለዎ ክኸውን ኣለዎ ንተምሃሮ እንታይ ዓይነት ነገር ክህልዎም ይኽእል እዩ። ኣብ ሕክምና ዘሎ ከለር እንታይ ዓይነት እዩ፣ ሓካይሚ እንታይ ይኽደኑ ገለስ በጣም ሳይንቲፊክ እዩ። እቲ ዝፈጥረና ምስ ረኣናዮ ዝፈጥረና ስምዒት ስለ ዝኾነ ማለት እዩ። ሕጂ ንዕኡ እዩ መስለኒ እቲ ሕብረተሰብ ትሰርሖ ትሰርሖ ኢኻ ተሰሪሑ ዝመፅሙት ናይ ከለር ሓሳባት ሽዑ ሰብ ይለማመዶ ኣብ ስምዒቱ ዝፈጥረሉ ነገራት ከዓ ክህሉ ይኽእል እዩ።
1: ኣብነት ከም ዝበልከዮ ኣብ ሕክምናታት መብዛሕትኡ ግዜ ንዕዘቦ ሕብሪ ስስ ድበለ ቀጠልያ ፍኹስ ዝበለ ቀጠልያ ሕብሪ ኣሎ። ናብ ባዕሎም ሓካዮም ዝለብስዎ ብፍላይ ኣብ ክፍሊ መጥባሕቲ ኣትዮም ዝለብስዎ ስስ ድበለ ቀጠልያ
0: ትሪንኩሊቲ ይፈጥረልካ ህድኣት ርግኣት ዝፈጥር ከለር ኣለዎ እጂ ኮነ ተባሂሉ ዝተገብረ እዩ። እሱ ተሓሲብሉ ብዕላማ ዝግበር ነገር እዩ። ተምሃሮ ቀይሕ ከለር ጥራይ ክትኸድኖም እንትኾንካስ ክላስሩም እንታይ ከመይ ክኾን እዩ? ምክንያቱም ቀይሕ ከለር ሲ ኣነቃቃሒ ዓይነት ሙድ ኣለዎ። ከምቲ ኣንቶ እዩ ዝነግሮ እቲ ዝተሓተ ክስታይ እዩ ዌቭ ሌንግዝ ዘለዋ ከለር ቫዮሌት እንታይ እዩ ወይና ወይናይ እሳ ሕጂ ዝተሓተ ወይ ብለንግ ዘለዋ ከለር እያ። እሳ ኣብ ነዊሕ ግዜ ኣብ ሓንቲ ሩም ለኽልኪ ኣብ ነዊሕ ኮፍ እንተልኪ ሲ ናይ ዲፕሬሽን ክፀቕጠካ ዝኽእል ዓይነት ነገር ኣለዎ። ሶ ከለር ሙድ ዝፈጥሮ ነገር ኣሎ፣ ስፔስ ይፈጥር እዩ። ኣብ ፃዕዳ ሩምካ ሰለስተ ብክልተ እንተኮይና ፃዕዳ ሕብሪ እንተለኸያ ሲ ትግዝገፊሕ ኮይኑ ይስማዓካ። ካልእ ሄቪ ከለር እንተለኺኸ ከተፅብቦ ትኽእል እያ። ፊዚካሊ እዚ ኩሉ ነገር ቦቱ ተቐይሩ ኣይኮነን። ኣርባዕተ ስኩዌር ሜትር ሲ ተፈላለየ ከለር ለኺኸያ ሲ እቲ ትፈጥሮ ነገር እያ። ብሓንጎልካ እምበር እታ ዓቐና ሲ እሳ እያ ኣይትቕየርን እኮ እያ። ስለዚ እቲ ናይ ከለር ሓይሊ ብብዙሕ ነገር ኤክስፐሪመንት ትገብሮ ትኽእል እያ ማለት እዩ።

ንኡስ መደብና ዓለም ስነ ጥበብ ቀፂላ ተቓሪባ ኣላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ዓለም ስነ ጥበብና ከምቲ ኣብ ዝሓለፈ እዋን ዝኸታተልኩሞ ኣብ ኣስመራ መጀመርያ ፊልም ፌስቲቫል ናይ ኣስመራ ተኣንጊዱ ነይሩ። ኣብዚ ድማ ብዝተፈላለዩ ጥበባውያን ዝፈረየ ዝተፈላለዩ ትሕዝቶ ዘለዎ ፊልምታት ቀሪቡ ነይሩ። ብዘይካዚ ፊልምታት እዚ ድማ መፅናዕታዊ ፅሑፍን ቀሪቡ ነይሩ። ፊልምታት ሃገርና ከመይ ኣለውን ከመይ ክኾኑ ኣለዎምን ዝብል ትሕዝቶ ዘለዎ ማለት እዩ። ንሎሚ ፌሩዝ ቢናም ኣብ ንኡስ መደብና ዓለም ስነ ጥበብ ፊልምታት ሃገርና ኣብ መፃኢ ከመይ ክኾኑ ኣለዎም፣ እንታይ ዓይነት ኣገባብ ኣሰራርሓ ሓሊፎም ናይ ሞራታት ትሕዝቶኦም ክሕዝ ኣለዎም ዝብል ትሕዝቶ ሒዚ ኣቀሪባ ዘላ ዝተዳለወ መፅናዕታዊ ፅሑፍ ማለት እዩ። ብሓባር ንከታተልዎ ናብ ፌሩዝ ቢንያም ከስክረኩም እዩ።

ምፍራይ ፊልም ኣብ ሃገርና በብእዋኑ ምዕባለ ብምልባስ ኣደናቂ ዛንታን ብቕዓትን ዝሓዘሉ ትሕዝቶ ዘለዎም ስራሓት ክቐርቡ ንዕዘብ ኢና። ነቲ ናይ ውድድር መንፈስ ንኽረባረብሉ ሓደ ካብቲ ሓደ ዝበልእ ስራሕ ንኸቕርብ ዝፅዕርሉ ብምዃኑ እውን ዝያዳ ብሉፅነት ክህልዎ ካብ ዝኽኣሉ ነጥቢ እዩ። ነዚ ብምዕዛብ እውን ኮሚሽን ባህልን ስፖርትን ዝወደቦ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምጅማሩ ዝዝከር እዩ። ኣብዚ ፌስቲቫል ዝተፈላለዩ መፅናዕታዊ ፅሑፋት ዘቕረቡ ሰብ ሙያ ሓሳቦም ብምግላፅ ርእይቶ ተሳተፍቲ እውን ዝተቐበልሉ መድረኽ እዩ ዝነበረ። ካብቶም ዝነበሩ መፅናዕታዊ ፅሑፋት ሓንቲ መጻኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ እትብላ ነይራ። ኣብ ናይ ሎም ሰሙን መደምና ነቲ መፅናዕቲ ዘካየደ ስነ ጥበበኛ ዘርእሰናይ ዓንደ ብርሃን ብምዕዳም ብዛዕባ ዘቕረቦ ፅሑፍ ዝፍትሽ መደብ ክኸውን ትሕዝቶና ሰናይ ምክትታል።

0: ኣብ ዘካይዶ መፅናዕቲ ምፍራይ ፊልም ሃገርና ድሕርና ፅነት ካብ ዝጀመረሉ ክሳብ ዘለናዮ እዋን ኣብ 4 ምድራኽ ብምፍላዩ ኣቐሪብዎ። እዚ ከዓ ካብታ ጀማሪት ፊልም ሃገርና ባሩድ 77 ክሳብ ዚ እዋን ዘለዉ ናይ 29 ዓመት ምዕባለታትን ድኽምታትን ብምዝርዛር እዩ ኣቕሪብዎ። ነዞም ዝተገልፁ ድኽምታት ብምዕዛብ እውን ኣብዚ እዋን ንዘሎ ምፍራይ ፊልም ጠቐምቲ ዝተባሃሉ ነጥብታት ከም ኣብነት ኣብ ኣገባብ ኣፀሓሕፋ ድርሰት፣ ኣገባብ ናይ ኣልያ፣ ኣገዳስነት ሓባራዊ ዕዮን ዝብልን ካልእ ነጥብታትን ብምልዓል እዩ ገሊፅዎም።
1: ኣርኳ በዕሉ ንገበታ ሓጢኣትናን ኣበሳናን ይቕረ እናበለልና
2: እዎ ሓቆ ኣነ እውን ነዚ ልቡናኹም ኣሚነ የ መፅ
1: ተባረኽ ዝወዳይ
2: ኣባእሺ ምናልባት ዝሕጂ ዝነግረኩም ሓድሽ ወረ ክኾነኩም ይኽእል እዩ።
0: ብተወሳኺ ናይ ካልኦት ሃገራት ኣገባብ ምፍራይ ፊልም እውን ተዳሲሱሎም። እዚ ከዓ እቲ ኣገባብ ብምኽታል

0: ክመፁ ዝኽእሉ ለውጥታት ቀለልቲ ከምዘይኮኑ እዩ ዝገልጽ። ኖሊውድ ሰርቪስን ፌስቲቫል ሞዴልን እውን ከም ኣብነት ክንወስድ ይከኣል። እቲ ንፈለማ ግዜ ዝተኻየደ ፌስቲቫል ፊልም ኣስመራ ነዚ መፅናዕታዊ ፅሑፍ ደገፍ ኮይኑ ምዕበለታት ንኽንፀባረቐሉ ዝሕግዝ እዩ። ፌስቲቫል ፊልም ኢልካ ምትእታው ንባዕሉ ኣብዚ ሞያ ንዘለዉ ሓሳባቶም ክለዋወጡ ብሓደ ኮይኖም ንዘላቒ ምዕባልን ኣህጉራዊ ተፈላጥነትን ንዘለዎም ስራሓትን ኣብ ምቕራብ ዓብ ተራ ዘለዎም ምዃኑ እውን ዝዝንጋዕ ኣይኮነን። በዚ መሰረት ብሓፈሻ ምፍራይ ፊልም ኣብ ሃገርና ከመይ ከም ዘሎ መእተው ብምግባር ዕላልና ክንፍልም።
1: ኣብዚ ሕጂ እዋን ብፍላይ ኣብቲ ቀንዲ ከም ናይ ፊልም ፕሮዳክሽን ዝሕሰብ ኣብ ነዊሕ ሙሉእ ፊልም ወይ ፊቸር ፊልም፣ ኣብ ሓፅርቲ ፊልምታት፣ ኣብ ዶክመንታሪ እዚ ከም ቀንዲ ናይ ፊልም ፕሮዳክሽን ንብሎ ኣብኡ ብቁፅሪ ቁሩብ እንዳንቆርቆሎ ድመፀሉ ተርእዮታት እዩ ዘሎ። ብዓይነት እውን ውሑድ ተዘይኮይኑ እቲ ዝፈረየሉ ዘሎ ደረጃታት ዓጋቢ ይኮነ ዘሎ። ዝያዳ ሕጂ ኣብ ናይ ዩቲዩብ ፍርያት ናይ ቲቪ ድራማ ዝመስል ወይ ናይ ዩቲዩብ ሲሪስ ዝመስል ኣብ ከምኡ ዘተኮረ እዩ ዘሎ። እቲ ዝስራሕ ሙሉእ ፊልምታት ሙሉእ ቅርፂ ናይ ፊቸር ፊልም ከምቲ ናይ ቀደም ንሲኒማ ተባሂሉ ዘለዎ ውሑድ እዩ ዝፈሪ ዘሎ። እዚ ክዓብለዎ ብዝግባእ ማለት እዩ። ሕጂ ነዚ ዕንቅፋታት ዝኾኑ ተርእዮታት ኣለዉ። ገሊኡ ብደረጃ ናይ ቅርፂ ወይ ናይ መንግስቲ ኣብቲ መፍረ ፊልም ክግበር ዘለዎ ሃጓፋት ኣሎ። ገሊኡ ከዓ ብነብሱ እውን በቲ ስነ ጥበበኛ ክምላእ ዘለዎ ሃጓፋት ኣሎ ማለት እዩ። ስለዚ ቁሩብ ኣብ ስካፍ ደረጃ ኣሎ ብዝሒ ይኹን ብዓይነት ናይ ምፍራይ እዚ ኣብ ናይ ፊቸር ፊልም ሓፂር ፊልምን ናይ ዶክመንታርን ማለት እዩ።
0: ኣብ ምፍራይ ፊልም ኣገዳስን ፈላሚን ነገር ድርሰት እዩ። ካብቶም ሓንቲ ፊልም ንክትቀውም መሰረት ካብ ዝኾኑ ኣገደስቲ ነጥብታት እውን ሓደ እዩ።
1: እወታ ምፅናዕተ ወረቐት ብቐንዱ እቲ ዝተጓዓዝናዮ ናይ ምፍራይ ፊልም ዝነበረና ተመክሮታት ብፍላይ ኣብዝሓለፈ 29 ዓመታት ዝነበረ ተመክሮ እዩ ዝድህስስ። ካብኡ እቲ ዝተረኣየ ሕፅረታት ከዓ ሓደ ብሓደ ድሕሪ ክስታይ ምግባር ናብ ፍታሕ ይደኸይድ ማለት እዩ። ሓደ ካብቲ ቀንዲ ከም ሃጓፍ ዝረአ ኣብ ኣነጋግራ ዛንታን ኣብ ትሕዝቶ ናይ ዛንታን ዘሎ ነገራት ወይ ኣብ ዛንታን ኣነጋግራ ዛንታን ርእዩ ሃጓፋት ኣሎ ልብል ገምጋም ነይሩ ማለት እዩ። ሕጂ ነዚ ክምላእ ተኮይኑ ሰራሕቲ ፊልም ኣብ ግምት ከነእትዎ ዘለና ዝተፈላለየ ነጥብታት ኣሎ። እቲ ዛንታታትና ዝያዳ ናብ ናትና ነገራት ዘተኮረ ነቲ ናትና ጉዳያት፣ ፀገማት፣ ብድሆታት ነቲ ናትና ዛንታ ናሕልፎ መዓልታዊ ስቀያት ዝሓለፍናዮ ታሪካዊ ጉዕዞ ድለያን ነፅነት ድዩ መንነትና ንምፍጣር ድዩ ካልእ ኣብቲ ኣፋዊ ታሪካትና እንታይ ዓይነት ዛንታታት እዩ ዘለና ኣብዚ ሕጂ ዘለካ ብድሆታትና እንታይ እዮም ኣብ ዝብል ዝያዳ ከተኩር ኣለዎ። ከምዚ እንተጌርካ ዝያዳ ነቲ ናትካ ፍሉይነት ከተንፀባርቆ ትኽእል ኢኻ። ነዚ ግን ነዚ ናትካ ክውንነት ብኣድማሳዊ ቴማት ኣሳሲርካ እንተቕሪብካዮ ኣብ ውሽጢ ዓዲ ይኹን ካብ ዓድኻ ወፃ እውን ዛንታኻ ክስማዓን ክረአን ክትገብሮ ትኽእል ኢኻ ማለት እዩ። ናይዚ ኣብነታት ሕጂ እንተርኢና ኢራናውያን ስራሕቲ ፊልም ከም ሓደ ኣብነት ኣቕሪብናዮም ኣለና። እዞም ስራሕቲ ፊልም ዝያዳ ኣብ ቅልል ዝበሉ ኣብ ሰብኣዊ ዛንታታት ዝያዳ ኣብ ናይ ሰብ ናይ ሞራል ብድሆታት ዘጋጥሞ ማሕበራዊ ነገራት ኣልዒሎም ብስፍሓት ብምቕራብ ዝፍለጡ እዮም ማለት እዩ። ብከምኡ ከዓ ነቲ ኢንዳስትሪ ፊልም ናቶም ናብ ዓለም ከላልይዎ ክኢሎም እዮም። ሎሚ ናይ ኢራን ፊልምታት ካብ ሓደ ተጠቀስ ትኸውን ንኽእለይ ማለት እዩ። እቲ ዝጥቀሙሉ ነገር ኣዝዩ ዝተራቐቐ ወይ ብዙሕ ፍርያት ዝሓትት ላዕልን ታሕትን ዝሓትት ኣይኮነን። ዝያዳ ኣብ ሰባት ዘተኮረ፣ ዝያዳ ኣብ ናይ ቆልዑ ዛንታ፣ ኣብቲ ዕለታዊ ፀገሞም ዘተኮረ ገይሮም ግን ኣድማሳዊ ቴማ ብምሓዝ ብከምኡ ብምቕራብ 3-4 ግዜ ብኦስካር ከም ሕፁያት ኮይኖም ተሸለምቲ ዝኾኑሉ ስታይ ፈጢሮም እዮም ማለት እዩ። ብስፍሓት ውን ኣፕሪሽት ይኸውን እዩ። ካልእ እቲ ኪኖ እቲ ክሳይካ ኣብ ኣነጋግራ ናይ ቅርፂ ናይ ፊልም እውን ዝተፈለየ ካብቲ ዘሎ ቅድታት ዝያዳ ፈተናዊ ወይ ኤክስፐሪመንታል ነገራት ምጥቃም ከዓ ኣገዳሲ እዩ። እዚ ኣብዚ ናይ በዓል ቦንጁንሁ ዝበሃል ናይ ደቡብ ኮርያ ዝተሓዋወሰ ዓይነታት ጅር ወይ ከዓ ናይ ፊልም ቅድታት ብምጥቃም ከም ፓራሳይት ብል ፊልም ንኣብነት 4-5 ዋዛ መፍርሒ ወይ ኣርዓዲ ነገር ላግፂ ድራማ ዳሓዋወሰ ነገር ብምቕራብ ሓድሽ ነገር ከርኢ ብምኽኣሉ እሱን ዕውዝ ዝኾነ ኣሎ ማለት እዩ። ኣብ ኣፍሪካውያን ስራሕቲ ፊልምን ከም በዓል ዑስማን ሰንበነ ኣፍሪካውያን ሕብረተሰብ ድሕሪ ካብ መግዛእቲ ምልቓቆም ደጋጠመ ብድሆታት መንነቶም ንምርካብ ዝገብሮ ድለያ ዘተኩር ዛዕባታት ከምዚ ብምግባር ሲ ፍሉይነት ክፈጥሩ ክኢሎም እዮም ማለት። ስለዚ ንሕና እውን ከምኡ ዓይነት ነቲ ናትና ዕለታዊ ሂወት ግን ብስነ ጥበቦ መገዲ ብምቕራብ ዝያዳ ተረኣየ ክንገብሮ ንኽእል ኢና። ካልእ ነቲ ቅድሚ ሕጂ ጀሚሮሞ ዝነበሩ ከም ናይ በዓል ኢሳያስ ፀጋይ ዓይነት ኣብነታውያን ደረስቲ ኣብ ታሪካትና ድዩ ኣብ ካልእ ዛንታታትና ዘንፀባርቁ ነበሩ። ንዑ ነቲ ኣነጋግራ ዛንታ ኣፅኒዒኻ ንዑ ከም ትራዲሽን ወሲድካ ክትቅፅሎ እንታይ እቲ ዕውዝ ዝገብሮ ነቲ ኤርትራዊ ፊልም ዝነበረ ንዑ ምፅናዕን ክትቅፅሎ ምኽኣልን ኣገዳሲ ኮይኑ ይስምዓኒ ማለት እዩ።
2: ድምፅኹም ድምፅባትኩም ቀጥፋኩም ሬሳኹም እኳ ይርከብን ድነፍ
3: ራይ
2: ኣነ ተብሰይ ሸብሪ ብላይ ትብል ኣዝኒዕካ ሓልየ ከም ገለ ኣፋኸፊታ እንተ ደኣውያ ዓድኻ ትስምዐ ትኽእል እወ ምሰንስተ ዓድና ተሓዊስክ ከዓ ተዳና ገፅኢኸ ኣፋን ኢደ እግራ ቀፊድናያ ስለ ዘለና ናብተብሎ ብላ
3: ሓፍተ
2: የሰክፍ የብርክ
3: ራይ
2: እወ ኣብ መጋና ገበርኪ ኣዝኒዕካ ሓልየ ከይድና ኣለና ንና
3: ኣይ መኸማኹም ክኸውን
0: ደራሲ ፅሑፉ ምስ ኣቕረበ ነቶም ቃላት ምስሊ ክለብሱ ዝሕግዝ ሞያ እምበኣር ኣልያ እዩ። ኣብዚ ሞያ እውን ማዕረ ናይ ድርሰት ምዕባልን ዕምቆት ኣገላልፃን ዝለበሰ ኮይኑ ክቐርብ ከም ዝግባእ ይገሊጹልና። እዚ ከዓ ነቲ ኣብዚ እዋን ዝፈሪ ዘሎ ስራሓትና ዝያዳ ካብ ሃገርና ውፃኢ ተወዳዳርን ዕውትን ክኸውን ምፅዓር እውን ቀንዲ ዕላማ ናይ ሰብ ሞያ ክኸውን ከም ዝግባእ እዩ ዝገልጽ። ብጥንቃቐን መፅናዕቲ ብዝተኻየደሉ መንገዲ ምድላው ከዓ ፍሉይነት ክህልዎ ከም ዝሕግዝ እውን ኣብርሂልና እዩ። ብተወሳኺ ኣብዚ ዓውዲ ንኣልያ ዝጥርንፎም ሞያታት ማለት ስእሊ፣ ድምፂ፣ ምምማይ ፅሑፍን ካልእን ብሓባራውን ሞያውያን ብምምዕባልን ክስራሕ ከም ዝግባእ እዩ ዝገልጽ። ካብቶም ኣብ ምፍራይ ፊልም ዘይተርፉ ነገራት እምበኣር ምውሳእ ወይ ብቑዓት ተዋሳኣት ምፍራይ እዩ። ኣብዚ ሞያ እውን ዘድልዩ ነገራት ኣለዉ።
1: እዋ ሕጂ ኣብ ምውሳእ ድሓን ተመክሮ ካብ ነዊሕ ተጠረይ ነገራት ኣሎ። ግን ከም ዝያዳ ኣእማን ድኾነ ወይ ህያው ድኾነ ዓይነት ኣወሳስኣ ግነት ዘይብሉ ነቲ ጠባያትና ድመስል ነቲ ኣብ ዕለታዊ ሂወት ትረኽቦም ምስቲ ሰብ ከተኣሳስረካ ዝኽእል ምስቶም ገፀ ባህርያት ዓይነት ምውሳእ የድልሎ። ሕጂ ዝያዳ ኣብኡ ከም ሃጓፍ ዝረአ ዘሎ ሕጂ ጠባያት ደይ ምፅናዕ ክትፈልዮም ደይ ምፍተን ዝያዳ ኣብቲ ምባል ነቲ ዘሎ ዝርርባት ክትብል እምበር ብኩሉ ነገራት ሲ ክትመስሎ ኣብ ምስራሕ ሃጓፍ ኣሎ። እዚ እውን ኣለይቲ ይኹን ዋላቶም ሞያውያን ተዋሳእቲ እውን ተገዲሶም ክሰርሕዎ ኣለዎም። እንታይ ዓይነት ባህርዮም ክላበሱ ከፅንዕዎ ኣለዎም። ዝያዳ ከዓ ናብቲ ሕብረተሰብ ድቀረበ ልሉይ ተዘካሪ ንክኸውን ከዓ كاب حلف ناتنا فيلمتاتون كم ابنتات لوسركا كم موكسات المهر اللمس نخل كوينس معنا
4: بعين عطر مثل عين خي دكا ساي تغلقني تدلقني
5: اسنان كاسنان مو يجمر هنا هاتي عين الفاس على عطاسا
6: بارلو بزكاس كم صغلات كامي
5: اتاد اند الا لو مسي ميتها قدي مو لو ليتنكا اجن قارئات خدينا بزقد معيني مسي اقفلو قفلو ونالك ترى ان حدا رزوتي
0: فيلم كندالو بزح مياتا زحقف كساب زخنه بزح رخامن صعرني زحتت از مالت كا غنتو مقدمو مستغلصو ناي دمص ابركتو فيلمون قليل ايكونن بز منغدي ناي نفس وقف من قصاص دمصي ادالي خا مقرب صعر زليو بمخانو بعتوب كسرحل زلو نتبيو

0: ቀንዳ ርእስትና ምፍራይ ፊልም ኣብ ሃገርና ምምዕባል ክሳብ ዝኾነ ምስኡ ተሳንዩ ዝኸይድ ምምዕባልን ምብርባርን ስኒማታት ሃገርና እዩ። ስኒማታት ሃገርና ናብ ዝነበሮ ንምምላስ ንሰብ ሞያ ዓውዲ ስነ ጥበብ ፃዕርን ድኻምን ዝሓትት እዩ። ብተዛማዲ ጥቕሚ ስኒማታት ሃገርና ንሓደ ኣፍራይ ብቐጥታዊ መንገዲ ስምዒት ናይ ተዓዘብቲ ዝረኽበሉ ብምዃኑ ሓደ ካብቶም ኣገደስትን ኣብ ምምዕባል ፊልም ሃገርና እውን ዓብ ተራ ዘለዎም እዩ። ስለዚ ኣድህቦ ዘድልዮ ብምዃኑ ምዝንጋዕ ኣየድልን።
1: ሕዚ ፊልም ኣብ ዝኾነ ብዝተፈላለየ መገድታት ክትረአዮ ትኽእል ኢኻ፣ ብቴሌቭዥን፣ ብሞባይል። ግን ከም ኣብ ዓብ ስክሪን ኮይኑ ከም ኣብ ሲኔማ ኮይንካ ትሪኦ ከለካ ትስተማቕሮ ይትኽእል ኒኻ፣ እቲ መቐረቱ ይፈላለዩ። ስለዚ ናብ ናይ ዓብ ስክሪን ትሕዝቶ ንዑ ዝኸውን ምድላዋት ቁሩብ ዓምቆ ዘለዮ ከምቲ ናይ ቅድም ዝነበረ ጥንቃቐ ዘለዎ ስራሕ የድሊ እዩ። ግን ብተገዳስነት ክስተይተኢሉ ነቲ ናይ ተዓዛቢና ፊልም ክርኢ ደሊ እዩ። ኣብ ምክንያቱ ሲኔማታት ኣብ ገለ ኣጋጣሚታት ኣብ ዝርከበሉስ መፂኡ ዝተመቕሮ እዩ። ስለዚ እቲ ስራሕ ፊልም ተሰሪሑ እቲ ካልእ ደሎ መስራሓት እውን እቲ ዝምልከቶ ኣካል ብምድጋፍ ክበራበር ኣለዎ። ብከምኡ እቲ ዕቤት ፊልምና ናብ ዝግባእ ቦትኡ ክምለስ ዝኽእል። ስለዚ ኣብ ሲኔማ ተኪርና ክንሰርሕ ኣለና ኮይ ስምዓኒ
2: ክራይ ኣናማ ደባ እስአል ምናልኮ ከረራይ ግዲ ልብደርውን እተንደ ቤት ረቅበት ዋድ እተሰበታልኩ
3: ዓበላ ወላትካ ሳብሬን ልብካ ወቅልዓንካ ተማ ምለለ እፉኻ ክርኢት ኣብላካ ዲማ ኣብየ ጃብር በስ ትብለካ
0: ሰብ ሰርሖ ብልሒ ኣብ ብዙሕ ዓውድታት ዘለዎ ፅልዋ ቀሊል ኣይኮነን። ዓውዲ ስነ ጥበብ እውን ካብቶም ተጠቀስትን ተጸለውትን ከይኮነ ምክንያቱ ኣብ ድርሰትን ኣልያን ከምኡ ድማ ብኮምፒተር ብዝተሰነዩ ሰብ መሰል ተዋሳእቲ ጌርካ ስራሕ ምድላው ኣብ ዝቐለለሉ ዘመን በፂሕና ምህላውና እዩ።
1: እዎ ሕጂ ካብቲ ናይ ኤኣይ ፅልዋ ደይካሓድ እንዳኾነ ምፅ ኣሎ ርኡይ እንዳኾነ ካብቲ ናይ ቅድሚ ምፍራይ ጀሚርካ ኣብ ፅሑፋ ምምዕባል ቅርፂ ምትሓዝ ኣብ ስቶሪ ቦርድ ኣብ ምድላው ዳሕር እውን ኣብቲ ምፍራይ ድሕሪ ምፍራይ እውን ኣብ መዓላታት ይውዕል ኣሎ። ገሊኡ ዝድግፎ ኣሎ ከማለሲ ከም ሓገዝ ክንጥቀመሉ ኣለና ዝብል ኣሎ። ገሊኡ ከዓ ነቲ ናይ ሰብ ፈጠራ ክትካ የብሉን ድብል ምጉታት ኣሎ። በቲ ኮይኑ በቲ ግን ትፅልኡ ደይካሓድ እንዳኾነ ማለት በብቕሩብ ዋላ ካብተን ካሜራታት ጀሚርካ ብኤኣይ ክሳይ ድኾና እንዳምፃኸድ ኣለዋ። ስለዚ ክትገትኦ ከቢድ እዩ። ግን ከም ሓጋዚ ነገር ክጥቀመሉ ይከኣል ይኸውን እዩ። ግን ቲ ፈጠራት መሰረተውናትካ ፈጠራ ከየጥፋኻ ማለት እዩ።
4: EPLF were not just soldiers. They were freedom fighters, determined to liberate their homeland from the grip of Ethiopian oppression. And on that fateful day, May 21st, they set their sights on

0: a target that would strike a decisive blow to their enemies. The Ethiopian Air Force base at
1: Kubrat Hateltana Kamzak Gilestanhe Kand Elamanais Suf Nahadabulut Srah Nabzbelez Ayrka Moyahaz Gelis Eon Mugrabi Izidma Ahagraw Simzello Film Aberkitka Netimifry Film Nehagarna Nmemabal Zahakaneu Bezmengetra Aberkuton Tagadas Netin Samoya Azu Azuzu
2: Mifry Film Nibzahat Moya when Tasat for the Lay. ብዙሓት ስነ ጥበበኛታት ካብ ስነ ጥበብ ወፃ እውን ብዙሓት ደገፍቲ ውልቀ ሰባት ዝሳተፈዎ እዩ። ስለዚ ናይ ብዝግባእ ናይ ቲም ወርክ ወይ ከዓ ናይ ብሓባር ናይ ምስራሕ ባህልስ የድሊ ማለት። ስለዚ ነዚ ነገራት እዚ ዝያዳ ከነማዕብሎ ኣለና ዓውት ክንከው እንተኮይና ተሓባቢርካ ምስራሕ ክንምሃር ኣለና። ካልእ እቲ በብእዋኑ ከ ድመፅ ዘሎ ለውጥታት ኣሎ ቲ ምስራሕ ፊልም ንዑ ኸ እንዳረዓምናዮ እንዳተምሃርናዮ ማዕረ ማዕረ እቲ ዘሎ ቴክኖሎጂ እንዳሰጎምና ክንከይድ ኣለና ብን ሰራሕቲ ፊልም

ናትራኒኹም ኣብ ምክታል ትርከቡ ገለ ካብቶም ናባኹም ንምዝናይ ንምዝንጋዓን ነቕርቦም ትሕሶና ፋኒ ክሌብያ ስኒክት ያቆብ ካብትን ካብትን ካብ ማሕበራዊ ሜድያ ተወኪሳ ንተዓዘብትና ከስሓቐኩም ይኽእል እዩ ዝበለቶ ኣዛናይ ቪድዮ ቀሪባትና ኣሎ ሞ ንከታተላ

ንስ መደብና ዳሳስና ቀፂላ ተቐሪባ ዘላ ሎሚ ዳሳስና ካብ ማሕበራዊ መራኸቢታት ብምውካስ ብዛዕባ ሳሙና ገለ ክንብለኩም ኢና። ኣብዚ እዋን ዝመቸም ናይ ናዕናዕ ዶ ናይ ፓፓዮ ዶ ናይ ካልእ ዶ እናበልና ብዙሕ ዓይነት ሳሙናታት ይፈርዩ ዘሎ። ብዘይከቡ ድማ ገሊኡ ቅባኣት ዘለዎ ገሊኡ ቅባኣት ዘይብሉ እናበልና ድማ ምስ ቆርበትና ዝሰማምዕን ዘይሰማምዕን ክንፈልጥ ጀሚርና ኣለና። ቅድሚ ሳሙና ምጥቃምና ግን ኣብ ዓለም እንታይ ዓይነት ፍርያት ነይሩ ይኸውን? ብዓብኡ ኸ ሳሙና መዓስዩ ኣብ ጥቕሚ ክውዕል ጀሚሩ? ብሓባር ንከታተል። ናብ ሜሪ ኣማኑኤል ክስክረኩም እየ። ሰናይ ምክትታል።

ሰባት ካብ ማዕፅ እዋን ኣትሒዞም ብሳምና ምሕፃብ ጀሚሮም ይኾኑ። ቅድሚ ነዊሕ እዋናት ብምንታይ ሕፀቡ ነይሮም? ንዚ ዝስዕብ ትሕዝቶ ኣብ መደብ ዳሃሳስና ክንፍትሾ ፈቲና ኣሎና። ሰናይ ምክትታል። ምሕፃብ ኢድ ወይ ፅሬት ኣብ ፈለማ እዋን ምስ ሃይማኖት እተሓሓዝ ሰረት ዘለዎ እዩ ነይሩ። ንኣብነት ኣብ ቅድሚ ልደተ ክርስቶስ ዝነበሩ ኣይሁዳውያን ንምልከት። ኣብ ከም በዓል ባቢሎን ዝኣመሰሉ ሕብረተሰብ ግና ብኣንጻሩ ፅሬት ሰውነት ምስ ምልክት ሃብቲ የተሓሕዝዎ ነይሮም። ኣብ ከም ጃፓን ዝኣመሰሉ ሕብረተሰባት ከም ፍወሳ ወይ ሜዲኬሽን የተኣሳስርዎ። ኣብዚ ሕጂ እዋን ዘሎ ኣረዳድኣ እንተመፂና ድማ ፅሬት ምስ ጥዕና ጥቡቕ ምትሕሓዝ ከም ዘለዎ ተረጋጊጹ ንረኽቦ። ኣብ ነፍሲ ወከፍ ሕብረተሰብ ዝነበረ ርድኢታት ሓደ ብሓደ ከመይ ይመስል ነይሩ? ዕቤትን ኣሰራርሓን ሳምና ብኸመይ ናብዚ ሕጂ ዘሎ ደረጃን ዓይነትን በፂሑ ከም ዘሎ ንርአ። ኣብ 1930ታት ዝነበሩ ተመራመርቲ ስነ ጥንቲ ኣብ ረኽበታቶም ሳሙና ካብ ምንታይ ከም ዝዳሉ ዝገልጽ ጽሑፍ ኣብ ጥንታዊት ባቢሎን 2800 ዓመተ ምህረት ቅድሚ ልደተ ክርስቶስ ዝገልጽ ኣሰር ረኺቦም። ኣብቲ ኣሰር እዚ ዓፋር ነገር ካብ ስብሕነ እንስሳታትን ሓመኩሽትን ብምፍላሕ እዩ ዝዳሎ ዝብል ትሕዝቶ ዘለዎ ጽሑፍ ኣንበቡ። ግና ነዚ ረኽበት ዝኾነ ሽም ኣይሰየምዎን። እቲ ዝገርም ባቢሎናውያን ሳምና ንኢድ መሕፀብ ዘይኮኑ ንኽዳውንቲ ዝዳሎ ጡጡን ፀምረን ንምሕፃብ ዝጥቀምሉ ምንባሮም እዩ። እምነት ናይ ቀደም ባቢሎናውያን ፅሩይ ሰውነትን ክዳንን ምውናን ምልክት ሃብቲ ነይሩ። ምክንያቱ ሳምና ኣብቲ ግዜቲ ብዋጋ ክትረኽቦ ኣዝዩ ክቡር ስለ ዝነበረ እዩ።

ኣብ ናይ ጥንቲ ግብፃውያን ምስ እንመፅእ ነቲ ዝነበረ ናይ ባቢሎናውያን መስርሕ ማለት ንእንስሳታት ስብሒ ወይ ቅብኣት ምስ ናይ ኣትክልቲ ቅብኣት ምስ ኣልካላይን ጨው ብምሕዋስ ዘዳልዎ እዩ ነይሩ። እዚ መስርሕ እዚ ግና ንመሕፀቢ ኣእዳው ዘይኮነ ንናይ ቆርበት ሕማም ንምፍዋስ ይጥቀምሉ ምንባሮም እዩ። ብተወሳኺ እውን ሬሳ ንከይባላሸው ኣብ ማሚፊኬሽን ክጥቀምሉ ጀሚሮም።

ግሪኻውያን እውን ብወገኖም ነቲ ካብ እንስሳታት ዝስራሕ ዝነበረ ቅብኣ ብናይ ኣትክልቲ ሙሉእ ብምሉእ ቀይሮም ክጥቀምሉ ጀመሩ። ኣብ ሮማውያን ምስ እንመጽእ ንሳምና ልክዕ ከም ናይ ግብፃውያን ከም መድሃኒት ናይ ቆርበት እምበር ከም መሕፀቢ ኣይጥቀምሉን እዮም ነይሮም። ድሕሪ ዝተወሰነ ግዜኦም ሳምና እንተላይ ንመሕፀቢ ከም ዝጠቅም ዝተረድኡ ኣብ ኣብያተ መሕፀቢ ሰውነት ድማ ክጥቀምሉ ጀመሩ። እዚ ቦታ ናይ ብዙሓት ሰባት መእከቢ ብምንባሩ ዜና ናይ ኣገዳስነት ሳምና ኣብ ብዙሕ ከባቢ ክበፅሕ ናይ ብዙሓት ሰባት ኣድቦ ክስሕብን ግዜ ኣይወሰደን። ፖኒ ዝተባሃለ ሮማዊ ፀሓፊ ኣብቲ እዋን እቲ ዝነበረ ኣገባብ ኣሰራርሓ ሳሙና ብሳይንሳዊ መልክዑ ብግቡእ ኣብ ፅሕፋቱ ሴፖ ብዝብል ስም ኣስፊርዎ ይርከብ። እዚ ሴፖ ዝብል ቃል ኣብዚ ሕጂ እዋን ሶፕ ብዝብል ቃል ተለዊጡ ንረኽቦ። ሮማውያን ኪኖም መግዛእቲ ኣብ ካልእ ሕብረተሰብ ዘመሓላልፎ ነገር እንተደኣ ነይሩ ሳሙና ምጥቃም እዩ። ኣብ 467 ዓመተ ምህረት ግና ንግስነት ሮማውያን ብምውዳቑ ኩሉ ይወዲቑ እንተላይ ሳሙና። ኩለን ህዝባውያን መሕፀቢ ሰውነታት እውን ንእለቱ ተዓፅዋ። ኣብቲ እዋን እቲ ዳርጋ እቲ እንኮ መሕፀቢ ኣካላት ዝነበረ ኣብያተ መሕፀቢ ሰውነታት ምስ ተዓፅወ ኣብ ኤሮጳ ብርስሓት ዝመሓላለፉ ሕማማት ሂወት ብዙሓት ሰባት ቀዘፈ። ኣብ ፅሬት ሰውነት ናይ 7 ዓመታት ዝነበረ ተመክሮ ሮማውያን ድማ ንእለቱ ኣንቆልቆለ።

ዘይከም ሮማውያን ብኣንጻሩ ኣብ ጃፓን መዓልታዊ ምሕጻብ ሰውነት ከም ባህልን ከም ፍወሳን ኮይኑ ቀጸለ። ኣብ ኣይስላንድ እውን ሰሙናዊ ኣብ ቀዳም ቀዳም ዝግበር ኣብ ብተፈጥሮ ዝርከብ ውዒ ማይ ምሕጻብ ቀጸለ። ኣብ ሃገራት ዓረብ ድማ ሳሙና ኣብ ህዝባዊ ቦታታት ዘይኮነ ነፍሲ ወከፍ ሰብ ገዚኡ ዝጥቀመሉ ኩነት ኣብ ዕዳጋታት ተፈጠሩ። ኣልራዚ ዝተባሃለ ኬሚስት ሳሙና ካብ ብናይ እንስሳታት ስብሒ ካብ ናይ ኣትክልቲ ዝርከብ ቅብኣ ዝምስራሕ ከም ዝበልፅ ሰፊሕ መፅናዕቲ ገበረ። መፅሓፍ ናይ ምስጢር ኣብ ዝተሰሜት መፅሓፍ ድማ ንረኽበታቱ ኣስፈሮ። ቅድሚ ሕጂ ዝነበረ ፎኪስን ንምትሓዙ ኣሸጋሪ ዝነበረ ሳሙና ኣብ ሃገራት ዓራብ ተሪር ቅርፂ ዝሓዘ ሳሙና ኮይኑ ተዳለወ። ንመጀመርታ ግዜ ድማ ካብ ዘይቲ ኣውሊዕ ገይሩ እቲ ኣዝዩ ዝበለፀ ሳሙና ኣዳለወ። ኣብ እዋን ኩናት መስቀላዊ ማለት ክርሴድ ድማ ኤሮጳውያን ነዚ ኣደናቂ ስራሓት ብመልክዕ ንግዲ ኣቢሎም ናብ ኤሮጳ ብሓድሽ ገጽ ኣተኣታተውዎ።

ኣብ 1947 ኣብ ሆስፒታል ቪየና ዘጋጠመ ክስተት ንምልከት። ሳሙኤል ዋይስ ዝተባሃለ ሃንገራዊ ዶክተር ዝተዓዘቦ ነገር እዚ ነይሩ። ኣብቲ ሕክምና ክልተ ክፍልታት ነበራ። ተቐዳሜይቲ ብሓኪም ጥራይ ትእለ ዝነበረት ክፍልያ፣ እታ ካልአይቲ ድማ ብምሕረስቲ ኣዴታት ጥራይ ትእለ ነበረት።

ኣብታ ካልኣይቲ ክፍሊ ዝኣትዉ ሕሙማት ሓውዮም ክወፁን ከለዉ ኣብታ ቀዳመይቲ ዝነበሩ ግና ዝበዝሑ ይሞቱ ነበሩ። ኣብ ቀዳመይቲ ካብ ከኣትዋ ኣብ ደገ ክሓርታ ዝመርፀ ኣዴታት ውሕዳት ኣይነበራን። ምክንያቱ ሞት ኣደን ዕሸልን ኣብ ቀዳመይቲ ክፍሊ ብሓሙሽተ ዕፅፊ ዝዛየድ ስለ ዝነበረ እቲ ምክንያት ብሰንኪ ጉድለት ፅሬት ዝብል መደምደምታ ተበፅሐ።

እቶም ኣብ ቀዳመይቲ ክፍሊ ዝነበሩ ሓኻይም ምስ ረሳሓቶም ስለ ዝሕርሱ ብዙሓት ኣዴታትን ህፃናትን ይሞትዎም ነይሮም። እዚ ሳሙኤል ዋይስ ዝተባህለ ሓኪም ኩሎም ሓኻይም ተሓፂቦም ከም ዝኣቱ ምስ ገበረ ሞት ኣብ ሓደ ለይቲ ካብ 13 ሚታዊት ናብ 1.3 ሚታዊት ቀነሰ። ኮይኑ ግን ኣብቲ እዋን እቲ ዝነበሩ ሓኻይም ነቲ ሳሙኤል ዋይስ ብዛዕባ ጀርምታት ዘስተምሃሮም ትምህርቲ ምቕባል ኣበይዎ፣ ብዙሕ እውን ተፃብእዎ። ብኣንጻሩ ንሓሳባቱ ብምንኣስ ካብ ሰብ ናብ ሰብ ብኣእዳው ዝሰጋገር ሕማም የለን ክብሉ ኮነንዎ። ኣብ 1869 ብሓሶት ኮሴሶም ኣብ ናይ ኣእምሮ ሕክምና ኣእትውዎ። ኣብ 2 ሰሙኑ ሓቅነቱ ከይተነግረ ኣብ መበል 47 ዓመት ዕድሚኡ ብሞት ሓለፈ። ድሕሪ 20 ዓመታት ድማ 2 ተመራመርቲ እቲ ኣቐዲሙ ብሳሙኤል ዋይስ ብዛዕባ ጀርምታት ዘቕረቡ ሓሳብ ብሳይንሳዊ መስርሕ ናብ ህዝቢ ኣቕረቡ። ጽሩይ ኢድ ህይወት ሰብ የድሕን ዝብል መጽናዕቲ ኩሉ ሓኪም ናይ ግድን ክገብሮ ዘለዎ ነገር ምዃኑ ከም ሕጊ ሰፈረ። ኣብዚ እዋን እዚ እምበኣር እቲ ጽሉል ተባሂሉ ኣብ ሕክምና ኣትዩ ዝዓረፈ ሳሙኤል ዋይስ ስሙ ንእለቱ ዝተዘከረ፣ ዝኑኡ ድማ ተነግረ። ንዑ ዝገልጽ ሓወልቲ ኣብ ሃንጋሪ ተሰራሕሉ፣ ብሽሙ እትጽዋዕ ዩኒቨርሲቲ ድማ ተደኮነት። ኣብ 1791 ኒኮል ዝተባሃለ ኬሚስት እቲ 12 ሚታዊት ጥራይ ኣብ ዕዳጋታት ፈረንሳ ዝርከብ ዝነበረ ሳሙና ናብ 79 ሚታዊት ክብከብሎ ዝኽኣለ ኬሚስት እናተባህለ እዩ ዝጽዋዕ። እቲ ባህላውን ዝኾነ ኬሚካል ዘይኣቶ ውሑስ ሳሙና ዝስርሐሉ ዝነበረ ግዜ ኣብዚ እዋን እዚ ነይሩ። ኮይኑ ግን ምስ ምኽሳት ቀዳማይን ካልኣይን ኩናት ዓለም ስእነት ናይ እንስሳታትን ኣትክልትን ቅብኣት ተረአየ። ምክንያቱ እንስሳታት ይሞቱ ኣትክልቲ ድማ በቲ ኩናት ይበርሱ ስለ ዝነበሩ። ነዚ ሽግር ንምፍታሕ ተባሂሉ ድማ ተመራመርቲ መተካእታቲ ባህላዊ ሳሙና ዲተርጀንት ዝበሃል ሲንተቲክ ባህሪ ዘለዉ ሳሙና ኣዳለዉ። ካብኡ ንድሓር ዝስርሑ ዘለዉ ሳሙናታት ካብ ኣትክልቲ ዘይኮኑ ብኬሚካል ዝስርሑ ዲተርጀንት እዮም። ብርስሓት ዝመፁ ሕማማት ክከላኸሉ ዓቕሚ ዘለዎም ወላ እኳ እንተኾኑ ሓፈሻዊ ካብ ኬሚካላት ስለ ዝስርዑ ካልእ ናይ ጥዕና ፀገማት ከስዕቡ ይኽእሉ ምዃኖም እዩ ዝንገር።

ናትራኒኹም ኣብ ምክታል ትርከቡ ብምክታልኩም ድማ ነመስግነኩም። ቀፂላ ንኡስ መደብና ፍኖተ ህይወት ተቐሪባ ኣላ። ሎሚ ፍኖተ ህይወትና ናብ ንኡ ዘባዕረ ዘገዝና ኢና ከነብለኩም። መምህር መቸም ንተምሃሮ ብዘይካ ትዝህቦ ኣካደሚያዊ ፍልጠትን ኣካደሚያዊ ትምህርትን ኪንኡ ዝኸይድ ንተምሃሮ ኣብ ሕብረተሰብ ክህልዎም ዝግብኦ ቅቡል ስነ ምግባር እውን ክምህሮም ግዴታን ሓላፍነትን ኣለዎ። እዚ ድማ መጀመርያ በዕሉ ምስ ዝላበሶ እዩ። ኣብ ሕብረተሰብ ዝቕበልዎ ዓይነት ስነ ምግባር ክህልዎም ከም መንእስያትን ከም ተምሃሮን ድማ ክኾንዎ ዘለዎም ድማ ካብኡ ክምሃርዎ ይኽእሉ። ኣብን ንዘባ ዓረዛ ቤት ትምህርቲ ኣሰር ዝርከብ መምህር እምበር ጎኒ ጎነት ናይ መምህርና ዓይኡ ኣብነታዊ ገራባይ ብምኳን ንተምሃሩ ኣብነታዊ ዕዮ ክስራሕ ከም ዘለዎ ኣብነት ዝኸውን ዘሎ መንእሰይ ሞ ሰናይ ምክትታል

0: ተበግሶ ብንእሾ ምስ ጀመረ ብዙሓት ዝስዕብዎ ብድልየትካ እተዓሞ ሰናይ ተግባር እዩ። ኣብ ጉዕዘ ህይወትና ብዙሓት ወለንታውያን ሰባት ከም እንዕዘብ ዘማታ ኣይኮነን። ወለንታዊ ምዃን ንሕብረተሰብ እትኽእሎን ኣእምኻን ብምብርካት ተዘካሪ ወይ ውፅኢታዊ ዝኾነ ነገር ምፍራይ ወይ ምዕማም ማለት እዩ። ንሎም እምበኣር ናብ ንእዞባ ዓረዛ ብምንቅስቓስ ጐድኒ ጐድኒ ትምህርታዊ ንጥፈታቱ ሓምላይ ክለብ ብምምስራት ኣብ ዝኸደ ቤት ትምህርቲ ኣብ ምግራብ ኣግራብ ምስ ዝነጥፍ መምህር ከነላለየኩም ኢና ሰናይ ምክትታል።
1: ብዙሓት ስታይ ንደሎ ዲፓርትመንታት ማለት እዩ ሕሳብ እጂ እዚያ ቁፅሪ ማለት እዩ ሳይነስ እውን ኣለና ንፅሬቱ ነዚ ቤት ትምህርቲ ትከታተል ሕሳብካ ነቶም ተምሃሮ ትከታተል ቋንቋ እውን ኣለና ሓምላይ ክለብ ማ ሕጂ ሒዝና ዘለና ማለት እዩ ብከምዚ ኢና ሕጂናትና ሓምላይ ክለብ እያ
0: መምህር መድሃኒ ተስፋ ይበሃል ኣብ ንኡ ዞባ ዓረዛ ተወሊዱ ኣብኡ ድማ ዓብዩ ኣብ

0: ምምሃርን ምስትምሃርን ይነጥፍ ኣሎ። ኣብ ዝተመደቦ ቤት ትምህርቲ ድማ ጎኒ ጎኒ እቲ ናይ ምምሃርን ምስትምሃርን ዕይኡ ናይ ምግራም ንጥፈታት እውን ዘካይድ መምህር ድማ እዩ።
1: ንኣብነት ሕጂ ኣብ ኩለን ቤት ትምህርትታት በፂሐን ዘለኹ ማለት እዩ። ንኣብነት ኣድራኣባ፣ ኣደቕመሾ ማይ ድማ ኣብዚ ብባህረይ ተኽሊ ይፈት እየ ዋላ ማለት ክፍለ የለኒ። ግን ኣብተን ቤት ትምህርትታት ዶ ደኸድክዎን ከዓ ከምዚ ናይ ክለብ ሓምላይ ክለብ ዝምድቡኒ ነይሮም ማለት እዩ። ዋላ ናይ ሓምላይ ክለብ ዝተቋፃፀሮ ረገዳታት ብ ሕጂ ክቋፃፀሮም ከለኹ ብጥብቂ ያነ ትቋፃፀሮ ምክንያቱ ሎም መዓልቲ ማይ ከሰተየ ዝውዒል ተኽሊ ፅባሕ ንጎ ዓመት ሙሉእ እትኸይናኸንከ ሓንቲ መዓልቲ እንተዘይብልስ ናብ ምሕራር ወፂኢ ድኸይድ ሕጂ ግዜ ኣይሕልፈሉን እዮም ማለት እዩ። ሕጂ ብኸም ክሳብ ሕጂ ፀኒሐ ሕጂ እውን ከምኡ ይቕፅሉ ኣለኹ ማለት እዩ። እቲ ምግራብ ማለት እዩ ሕጂ እቲ ምግራብ ሓደ ካብኡ ትረኽቦ ነገራት ንመፃኢ እንድሕር ጠሚትካዮ እዞም ክንጠቕሶም ፀንሐና እዮም። ንኣብነት ዳጓሓፍ ኣለና በዚ ነቃፅል ኢና ሓዊ ብቐጥታ ክቕብሎም ዝኽእሉ እቶም ኣግራብ እዮም። ኣብ ከባቢ ኣግራብ ክህልው ኣሎ። ስለዚ ባህሪ ማለት እቲ ናይ ገረብ ባህሪ ብባህሪ እየ።
0: ብተወሳኺ ኣብዚ ሕጂ ዝሰርሐሉ ዘሎ ቤት ትምህርቲ እውን ጎኒ ጎኒ ኣካዳምን ጥፈታቱ ኣካይዲ ስራሕ ናይታ ብሓምላይ ክለብ እትፍለጥ ጉጅለ ብምዃን ኣርኣያ ክኾኑ ዝኽእሉ ጉዱሳት ተምሃሮ ኣብ ጎኑ ምግባር እዩ ኣብ ምግራብ ዝነጥፍ ዘሎ።
1: ፀኒሕዎ እዩ ፀኒሕና እዩ ማለት እዩ። ኣብቲ ፀንሐ ኢና ንሕና ንቕፅሎ ዘለና እዚ ዓብ ቤት ግራብ ዘሎ ሕጂ ካብ ቀደም ተተኺሉ ፀኒሐ እዩ ማለት እዩ። ገና እውን እዚ ሕጂ ኮፍ ኢልና ዘለና ቤት ትምህርቲ ንቤት ትምህርቲ ተባሂሉ ተኣል እምበር ነይርዎ እዩ ቤት ግራብ ዝተተኸለ ማለት እዩ። ሕጂ ኣነ ካብ ማይ ድማ ናብዚ ከብ ዝቕየር 30 ዓመት ሒዘ ዘለኹ 30 ዓመት ክሕዝ ከለኹ መጀመርያ ምስኣተኹ እዚ ንሪኦ ዘለና ጎይሶ ዘይትን ፓፓዮ ቡን እውን ተኸልናሉ ዘለና ወላ ሓንቲ ነገር ኣይነበሮን መጀመርያ ቅርፂ ኸነትሕዞ ኢልና ቅርፂ እያ ትሒዝኒያ።
0: ጥቕሚ ገረብ ኣቕሊልካ ዝረአ ከም ዘይኮነ መቸም ዝዝንግዖ ዘሎ ኣይመስለንን። እዛ ሓምላይ ክለብከ ዕላማ ናይዚ ምግራብ ብኸመያ ትሪኦን ትርድኦን?
1: ብቶም ቆልዑ ማለት እዩ። ሓደ እቶም ቆልዑ ፍቕሪ ስራሕ ንክዕድሩ ምስቶም ቆልዑ ንዋስኦም ነርና፣ ካልኣይ እቲ ቤት ትምህርቲ እውን ፅቡቕ ቅርፂ ዘለዎ ኮይኑ ፅቡቅ ኣግራብ ዘለዎ ፅሩይ ኣየር እናስተንፈስካ ምስቲ ዕለታዊ ዝውሃብ ትምህርቲ እውን እንዳቀናበርካ ትምህረሉ ኣገባብ ንክፍጠር ኢልና ኢና ጀሚር ናይ ሓፈሻዊ ማለት እዩ። እ ገና ኣብ ምብግጋስ ኢና ዘለና ማለት እዩ። ዋላ ሕጂ
0: ገረብ ምትካል ጥራሕ ኣኻላ ኣይኮነን ዝበለ መምህር መድሃኔ እንታይ ደኣ ካብ ዓይነት ሓመድ፣ ኩነታት ኣየር፣ ድኽዒ ወዘተ ጀሚርካ እቶም ንዕቤት ወሰንቲ ዝኾኑ ባእታታት ብምምላእ እስካብ መወዳእታ ክትከናኸነ ኣለካ።
1: ሕጂ ሓፈሻዊ ነዚ ተኽልቲ ከምኡ ጌርና ክንቃለሶ ከለና ብዓቕምና ነዳልዎ ነቲ ጓሓፍ ወይ ናይቲ ገረብ ሕምሻሽ ቆፅለ መፅሊ ንእክበሉ ጉድጓድ ኣለና። ኣብኡ ጌርና ማይነስቲ ኢና ናብ ከምዚ ኮምፖስ ዓይነት ቀይር ኣለና ማለት እዩ። ካልእ ኣብቲ ገዛውቲ ከይድና እውን እንስሳታት ዘለዎ ገዛ ከይድና እውን እቲ ዝተባላለዐ ሓመድ ርኢና እውን ኣምፂና ንገብረሉ ኢና ማለት እዩ። ሕጂ ዝያዳ እሱ ይኸዮ ሰጉሞ ማለት እዩ። ሓደ ምስቲ ቦታ እኳ ንኹም ኣይሆ በካ እቲ ቦታ ተሪሪ ትቃሎሶ ኢኻ መጀመርያ መነንኪኖ ፍራዛ ጌርካ ዕንቆት ኢኻ ትኩዕት ማለት እዩ። ምእንቲ ሰራውር ክሰድድ ሽዑ ዋላ ኻ እዚ ድኩዒ ባህርያዊ ድኩዒ ማለት እዩ እንዳተጠቀምካ ሽዑ ትመሎ ሽዑ ተኽሊ ንትኽሉ ብከምዚ ኢና ንኸይድ ዘለና ማለት እዩ።
0: ሞያውነት ኣብ ኣድማዕነት ወሳኒ ምዃኑ ዝኣመነ መምህር መድሃኔ ምስ ዝምልከቶም ኣካላት ሚኒስትር ሕርሻ ብምምኽኻር እውን ኣብ ዕብቱ ሓጋዚ ዝኾኑ ተወሳኺ ሓሳብ ከም ዝርክብ እዩ ወሲኹ ዘረድእ።
1: እጂ እንታይ ኢና ንገብር ንሕና መጀመርያ ተተኺሎም ፀንሕና ንኣሽተ ገራብ ከምቲ ዘለዎ ንቆፅ ኢሎም ማለት እዩ። ብድሕሪ ግን እንታይ ከ ርባሓና ይኽእል ኢልና ምስ እንዳ ሕርሻ ማለት እዩ ተወኪስና ገለ ሓሳባት ካብ እንዳ ሕርሻ ዝወሰድ ናይ ሓሳብ ጌርና ኢና ነበግሶ ማለት እዩ። ብድሕሪኡ ተጠለብ እውን

0: ንኣብነት ካሜሮን ትረ ዝበሃል ኣለና ኣብዚ ነቲ ተሪር መሬት ክፀወሮ ይኽእል እዩ ፅቡቅ ዓቢርኩም ይኽእል ኢሎም ብጠለብናቶም ዝመፀ ማለት እዩ። ንስኻ ፅቡቅ ወፂ ኣሎ እምበር ቅድሚኡ ብዙሓት ክልቲ ሓሪርና እዩ ብሰን ክልቲ መሬት መሬት እውን ፀብኣና ማለት እዩ ካውሒ ስለ ዝኾነ ከምዚ መፃወቲ ኩዕሶ ዝዓለ ዘሎ ሪኦም ኣሎ ከምኡ ቁርብ ተኸዒድ ከያስ ኣዋይ ኣቱን ሕጂ ንሰራውር ንክሰደድ ልከ ኢኻ ቁሩብ ትኩዕቶ ትቃለሶ ቁሩብ ዝተኸዓትካ ከዓ ይሓርር ማለት እዩ። ብዝኾነ ግን ኣብኡ እንተ ኪስና ዘምፃ ናይ ገርብ እዙ ካሜሮን ትርምና ለና ሕጂ ፅቡቅ ደረጃ ኣሎ ዓመት ሒዙ ዓመት ይገርዶ ኣሎ ሕጂ እንዳርእናዮ ፅቡቅ ወፂ ኣሎሱ ስም ውፅኢታዊ ረኪብና ምና ኣለና ማለት እዩ። ሓፈሻዊ ግን ንሕና ክንተክል ደሊና ዘለና እቲ ባህርያዊ ኣግራብ ንብሎ ከም በዓል ኣውሊዕ ወይባ ጭጎኖ ዝኣመሰሉ እዚኦም ዓበይቲ እዮም ንነዊሕ እዋናት ክኸደሉና ስለ ዝኽእሉ ተሪፈናን ኣለ በዚኣ ቦታ ብኸምኡ ኢና ክሽፉና ንደሊ ዘለና ማለት እዩ።
1: ዝኾነ ዋዕላ ወይ ባይቶ ኣብ ትሕቲ ፅላል ኣብ ገረብ ይካየድ ከም ዝነበረን ዘሎን ኩሉ ዝፈልጦ ሓቂ እዩ። ከም ኣባህላ መምህር መድሃኔ ኣብዚ ቤት ትምህርቲ ብዘይካቶም ልሙዳት ኣግራብ ንመፅለሊ ክኾኑ ዝኽእሉ ብዙሓት ተወሳኽቲ ዓሌታት ኣግራብ ከም ዝተኽሉን ገና እውን ኣብ ምትካል ከም ዝርከቡን እዩ ዘብርህ።
0: ሓፈሻ ወይቶም ኣግራብ 260 ገረብ እዮም ዘለዉና ካብዞም 260 20 ሓሪሮምና ማለት እዩ። እቶም ዓይነት ኣግራብ ጭጎኖ፣ ኒምከረን፣ ኣውሊዕ እዚኦም ካሜሮን ትሪ ከዓ ንሪኦም ዘለና ማለት እዩ። ካሜሮን ትሪ ሕጂ ዕሪ ገረብ ዝኾኑ ዘይኮነስ ቁሩብ ወፂኡ ማዕርቁ መስተሰብ ኮይኑ ድሙቕ ፅላል ዘለዎ እዩ ማለት እዩ። ሕጂ ዝያዳ ነዘን ህዝቢ ክእከበለን ዝኽእል ስተች ኢና ንዕአን ዝያዳ ተጠቂምናለን ዘለና ሰብ ምፅ ኢሉስ ፅላል ክረክብ ካልእ እዞም ናእሹ ሓደ ኣታዊታት እንዳገበሩ ካልኣይ ከዓ ግርማ ናይቲ ቤት ትምህርቲ በቲ ሓደ ከዓ ፅላል ክኾኑ ና ኢልና እውን እዞም ፓፓዮ፣ ዘይቱን፣ ቡን፣ ጎይሶ ተኺልና ኣሎም ኣለና ማለት እዩ። ሓፈሻዊ ከዓ በተዓቅሞም ድማ ቁርብ ነቲ ቤት ትምህርቲ ኣታዊታት ማ ይገብሩ።
1: መምህር መድሃኔ ነዚ ቦሎንቲኡ ዘካይዶ ዘሎ ናይ ምግራም ንጥፈታት ምስቲ ናይ ምምሃርን ምስትምሃርን ዕይኡ ተደማሚሩ ህርኩታትን ናይ ስራሕ ባህግን ድሌትን ዘለዎም ተምሃሮ ኣብ ምፍራይ እውን ቀሊል ኣስተዋፅኦ ኣይኮነን ዘለዎ
0: ኣብ ስራሕ ክጎበት ልካ ብላ ሓንቲ ዝፀግም ነገር የለን። ንኣብነት ኣነ ሕጂ ቅድሚ 720 ናክላስ ንጅምር 610 ክኾን ከሎ ኣነ ሕጂ ስራሕ ኣቋሪፀ ናብ ኣንፈት ናቆተብ ይትገብር ቅድሚ ሰዓ 6 ዝመፅእ ማለት እዩ። ቅድሚ ሰዓ 6 ይመፅእ በቶም ቀዲሞም ድመፁ ተምሃሮ ጌርና ከዓ ንኣልዮም ማለት እዩ። እጅቶም ቆልዑ ንበዓሎቶም ፍቕሪ ይሕድረሎ ከይመፅእ ከለካ ሰብቲ ኣፍ ደገ ይፀንሑካ መምህር ኣነ ናይ ከስቲ መምህር ኣነ ክኩስክስ ይብሉካ ማለት እዩ። ሕጂ ስኻ እቲ ቅድም በዓልካ ናይና ንኣልዮ ነበርና ዞም መምሃራን ማለት እዩ። ሕጂ ዳርጋቶም ቆልዑስ ዋላ ንሓሳብ ሰ ኣብ ክላስ እዳሃለዎ ከሎ መምህር ኣነ ናይ ከስቲ ዳሕራ ይብሉካ እቲ ናቱ ክሳይሲ ፅቡቅ ፍቅሪ ይገብረሎም ኣሎ ማለት እ ኩላትና ተሓጋጊዝና ኢና ንጥቀመሉ ወይ ኩላትና ተሓጋጊዝና ኢና ንሰርሖ ማለት እዩ። እጂ ኣባላት ኣለውኒ ሓምላይ ክለብ ማለት እዩ። ንሳቶም ከዓ ከመይ ሓሳብ ኢልና እውን ተዋሂድና ኢና ንተጉሮት ጉዳይ ማለት እዩ።
1: ወለንታዊ ምዃን ውሕዳት ዝውንንዎ ህርኩትነት ወይ ዓቕሚ ዘፍቅዶ ክገብር እየ ዝብል ባህሊ ስራሕ ምውናን እዩ። ብወለንታኻ እተፍርዮም ነገራት ኣብ መዓላ ምስ ውዕለልካ ድማ ዕላማኻን ድኻምካን ፍረ ረኺብካሉ ኣለኻ ማለት እዩ። መምህር መድሃኔ እውን ኪኖቲ መሰረታዊ ጥቕሚ ገረብ ተምሃሮ ብቐሊሉ ዝመሃሩሉ ኣገባብ ምጥጣሕ እውን ቀዳማይ ዕላምኦም ምዃኑ እዩ ዝዛረብ።
0: ዕላምኡ ተምሃሮ ኣብ ክላስ ሓፈሻዊ ሕጂ ተመበገሲ ንተምሃሮ እንዲ ረብዓታት ኣብ ክላስ ብክልሲ ሓሳብ ዝተምሃርዎ ኣውፂኻ ኣውኢኻ ተሪዮም ባዕላቶም እዮም ድዋስእዎ ማለት እዩ። እቲ ገረብ ካብ ፈልሲ ተኺሉ ተኺልካ ንክሳብ ዝዓቢ ማይን ድኩዑን ክገብሩ ከለዉ ካባኻ ሓበሬታ ሕጂ ካብቲ መፅሓፍ ዳርጋ ብዙሕ በዓሎም ዝገብርዎ ስለ ዘለዉ ኣይትብኒኻ ማለት እዩ። ንኩሉ ክፋላት ነቲ ተኽሊ ክውክለልካ ዝኽእል ሲ ብዓብኡ ተቐሪብልና ኣሎ ማለት እዩ። ብዓብኡ እውን ካብ ሕርሻ ብዙሕ እቶት ክትረክብ ትኽእል ምዃንካ እውን እዚ ጎይሶ ንስታይ ንዶ ዘለና እውን የርእየና ኣለው። ድሮ ሕጂ ክንቁንጥቦ ጀሚርና ቀንቲምና የለና ማለት እዩ። በቃ ክቁንጥቡ ንባዕሎም ነቲ ደዕበይዎ ክቁንጥቦ ከምዚ ፍረሪኢና ክብሉ እውን ህንጠይ ስለ ዝኾነ ከልኦ ይቀዳዶም መሓዚ ንዕስክስኩን ኣኹፋት ሓጉዝ እንታይ ድገ ኩሎም እዮም ድሞዝኸ ምክንያቱ እቲ ክስታይ ስለ ዝኾነ ማለት ሕጂ ሓፈሻዊ ትዕላምኡ ፍቕሪ ናይቲ ኣትክልቲ ሓዲሮም እቶም ቆልዑ ፅባሕ ንጎም ሰዓበይ እውን ኣብ ሕርሻ ዘለዎም ዝንባለታት ካብ ሕጂ ሒዝዎ ስለ ዘሎ ፅቡቕ ሓሳብ ሒዞም ክዓብዩ ዝብል ርዲት እዩ ዘለና ማለት እዩ ብዓብዩ ካ ዝተፈላለዩ ዓይነት ኣትክልቲ ስለ ዘለዉና ካብቶም ዝተፈላለዩ ዓይነት ኣትክልቲ ዝተፈላለየ ዕንባባታት ኣሎ ክፈላት ኣሎ ብኡን እንዳተምሃሩ ይዓብዩ ዝብል ሓሳብ ኢና ና ነበግሶ
1: መምህር መድሃኔ ብዘይካ ምስሳን እቲ ዝተኽሎ ዓዲኣትዩ ዘለ ገረብ ኣብቶም ተምሃሮ ኣንጒሶሞ ዘለዉ ባህሊ ስራሕ ኣብ ሓድሕዶም ዘለዎም ፍቕርን ሰኒትን ኣብ መንፈሶም ሰሪፁ ዘሎ ናይ ክገብር እየ ዝብል ሓቦ ኒሕን እውን ተወሳኺ ምህርቲ እዛ ክለብ እዩ
0: እወ ሕጂ ብዛዕባ እዚ ምግራብ ብፍላይ ኣብዚ ቤት ትምህርትና ማለት እዩ ኩሉ ግዜ ብዘይ ገረብ ሂወት የለን ማለት እንዲ ምክንያቱ ሓመድ ኣይቀምኒ እዩ እቲ ንሕና ዝተንፍሶ ፅሩ ኣየር እውን ኣብኡ ዝተመርኮሰ እዩ ንሶም ክህልዉ እተኮይኖም ንሕና ክንህሉ እተኮይናስ እቶም ኣገራ ኳ ክህልዉ እዩ ዘለዉ ሕጂ ኣብ ክላስ ኮፍ ኢሎም ክምሃሩ ከለዉ ፅሩይ ኣየር የስተንፍሱ ኣብኡም ተፀጊዑ ዘሎ እቲ ገረብ ማለት እዩ ስለዝኾነ ሓፈሻዊ ኣብ ዝኸድክዎ ትካላት እጂ ንኣብነት ኣድራባ ከለኹ ነርን ተኽሊ ባዕለ ርእሰ ስታይ ዝተወገስክዎ ንኣብነት ንቤት ትምህርቲ ዓዲ ሕሳእ ተባሂሉ ተጠልዩ ብዝነበረ ገረብ ናርጋ 25-30 ይኸውን ኣውሬደ ነረና እውን ኣድራባ ከለኹ ሓንቲ ገረብ ብባህል ኣይነብሮን ኣብ ዳሲና ንምህር ነርና ካብ ዝወሲደ ተኺለ ብስመይ ወፅን ከይቶም ሕጂ ዓዳ ኸዩ ሕጂ ኣብቲ ዝኸድካዮ ቦታ እንድሕሪ ገረብ ናይ ምትካል ልምድ ኣለካ ኮይኑ ነቲ መፃኢ ወለዶ ተውሕሰሉ ኣለካ ማለት እዩ ባሂልዎም ደቅና ደቂ ደቅና ባሂልዎም ክምሃሩ ፅባሕ ንጎ እቲ ድምሃርዎ ኣብ ክላስ እውን ብቐጥታ ብቀረባ ረቕ ከይከዱ ከፅንዕዎ ስለዚ ዝኾነ ሰብ ማለት እዩ ተኽሊ ናይ ምትካል ፍቕሪ ክሓድሮ ትራሕ ዘለ ማለት እዩ ብዓብዩ እኳ ዞም ተምሃሮና ዳርጋ 90 ሚታዊት ፍቕሪ ተኽሊ ኣለዎም እየ ዝብል እጂ ንክርኢኒ ከለዉ ንዓይ ንዓይ መምህር ይብሉኒ ካብቶም ካልእ መምህራን ሕጂ ንዓይ ዝያዳ ነቲ ተኽሊ ምስይ ኮይኑ ክዋስኡ ባህ ይብሎም ማለት እዩ እጂ ፍቕሪ ኣትክልቲ ዘለዎ ዜጋ ሒዝና ክንዓብ ተኮይና ፍቕሪ ናይ ኣትክልቲ ከዓ ክንሪኦ ክክእል ኣለና ማለት እየ ምስ ኣትክልቲ ዘለና ፍቕሪ
1: ጥቕሚ ገረብ ኣብ ደቂ ሰባትን እንስሳታትን ኣዝዩ ኣገዳሲ እዩ ገረብ ምትካልን ምክትታልን ድማ ተበግሶ ድኣ እምበር ብዙሕ ሰዓብ ቦጋቶቶ ዘየድልዮ ዝቐለለ ነገር እዩ መምህር መድሃኔ እውን ኣብ መወዳእታ ነዚ ብምርዳእ ኩሉ ሰብ ገረብ ክተክልን ክከናኸንን ካብ ተፀባዕቲ ነገራት ክከላኸልን ከም ዘለዎ እዩ መልእኽቱ ዘመሓላልፍ
0: ኣነ እኳ ሓ መጀመርያ እቲ ከምዚ ኢልኩም ኣኽቢርኩም ከምዚ ምክያድኩም እንዳመስጎም ክንዴ ሓፈሻዊ ግን እቲ ክበሃል ዘለዎ ክብሎ ዝኽእል ኣነ ዝኾነ ሰብ እንተወሓደ ሓንቲ ተኽሊ ብዋንነት ናቱ እንድሕር ክተክል ክከናኸንን ክኢሉ እሱ ትዛዕበየ ዝበለፀ ዝብል ማለት እዩ ግድና ቤት ትምህርቲ ጥራሕ ዘይኮነ ኣነ ትካል ስለ ዘሎ ኮይና ትካል እየ እምበር ግድና ቤት ትምህርቲ ጥራሕ ዘይኮነስ ዋላ ኣብ ገዛኻ ድዩ ዋላ ኣብ ገለሲ እንተወሓደት ሓንቲ ተኽሊ ክትዕቢ ክትክእል ኣለካ ዝብርድኢት የለኒ ምክንያቱ ዓፀይፈታ ረብሓ ትረክበሉ ስለ ዝበዝሕ

0: ዝኾነ ይኹን ኣታቦ
1: ዘበት ተቐንጓል ክንዲ ፀበት ፅበብ ክንዲ ዝገፍሐ ትግባሕ ውራይ ናይ ንቕይርና ዘበል
2: እቲ ውራይ ገፋሕፋሕ ግና ይደለኽዎ
3: በርሀዶ እንታወዲ ሓድሽ ዘይኮንካን ዘለካ ንስኻ እቲ ዘረባ ከንታ ኸ ዕሪር እዩ ተብሎ ዘየቃሪቡ ኢልካ ዘይኣኽለካ
4: ቁሩብ ከ
1: ታይ ምኽንላሉ ምስ ንኹሉ ሰብ ኮ ፈሪሕና ኣሉ
4: ወረን ምሸት እንታይ እዩ ዝግበር
5: እወይ እወይ ወነሶ
2: ሓደታ
5: ኣዮም ሕፁ ኣዮም ሕፁ ኣዮም ብራ ሓንዲ
2: ኸ
5: ኣያ ኸፈላ ኣያ ኸፈላ መፅእ ኣሎ ፈሉ በዚ በረኻ ገፁ መፅእ ኣሎ
2: ኣብርሃ ንስኻ ንዑ ኣረጋጋ እዮ ክሳ ካብዛ እዩ
5: እወይ
2: ኣነ ከዓ ቤቱ ኣት ካረጋግ
5: ቶያ መጡ እንታይ ንክንገብር ከመይ ንክንገብር ረአ

0: ላ
1: ሰብረሃ ከመይ ቀኒኻ?
0: ኣቋ ድሓ መፅኻ
1: እንኳ ድሓ ንፅናሕኩ ድሓ ንፅናሕ
0: መንገዲ ክፍለ
1: መንገዲ መንገዲ ገለ የብለ ሃይበ
0: መስድራ ከመይ ፀኒሖም?
1: ስድራ ታቦት ሓላላት እዮም ጥዑማት ደቂ እዝጊ ሸቐላ ግን ተወዲኦም መሳል
0: ሸቐልዎ
1: ተሸቂሎም
0: ፅቡ ረኪቦም ሸቐልዎ
1: እንታ
0: ብልስቕ ኢለካ
1: ዓዓዲኻ ከመይ ኣሎ ዳሓን
0: ዓዲ ድሓን እዩ ዓዲ ድሓን እዩ ሰላም እዩ ዘሎ
1: እንታ
0: መገዲኻ ካ ፀኒሓ ስኢለ ዓጅ ኣቢለካ ዓናይ ስከ
1: ረበል ስከ ንዓናይ
0: ኩሎም ድሓን ፀኒሓ ዳሓን እዮም።

0: እንታይ ክትገብር ዘለኺ?
1: ጥጥቆ ንምሳሕ ክኸውን ይኣር ኣለኹ።
0: ስምዕ ባ ከመይ ዘለዎ ደፋር ሽፍታ እዩ።
1: መንደረጋሕ እኳ እዩ
0: ክንዲ ዝደፊርካ ዕድመታ
1: ክገብረ እዩ ዝበለ እንታይ ዓጋት ኣለዎ?
0: ስምዕ ባ ክነግረኪ ንዓ ክንደያብርህን ዓዲ ምሉእ መፅሊኦም ምክንያት እንታይ እዩ?
1: ብዛዕባ ዝንዕለሉ ዘለና ሽፍታ
0: እዚ ትማል ዓዲኣት እዩ ዝዘመተ ሽፍታ
1: እወ።
0: ምስኡ ዳኣ እንታይ የቃድዎ?
1: ጭብጢ ካይሓዙ ዝዛረብዎ እዩ። ንዓይነያ ብርሃን ኣመንቱ ገይሮም እዮም ዝወስዱና።
0: እንቲ ከመይ ከመይ እዩ ዝዘረባ?
1: እንታ ዳይር ተረዳእ እንዶ ኣቦኡ ናዲኡን ዘፍለጠ ፀለመ እዩ ብለካ ኣለኹ።
0: ዋላ መጥሓዚ መእሰርን ስኢነሉ ዝዘረባ ኣልዕላ ኣቢልካ ከዓ ፅልእሉ
1: ኣለወ። ክትበልዓ ዝደለካ ኣባ ጉንባ ሕዛግራ በላ ድዩ ዝተባሃለ
0: ዋላ እኳ መጥመሪ ስኢነሉ ዝዘረባ
1: ዘረባ ሓደሓደ ደሪቦም ሓሽከት ክሕስቡ ንዓና ከፀልሙ ከየፀልሙካ ተጠንቀቕ።
0: ኣነ ከዋዛዶ ብቐሊሉ ዝሰደ
1: ካብ ተጠንቀቕ ሓሊፍና ዳ እሞንታ ክንብል ኢና።
0: ብኡስ ስኽፋ ይበልኪ ዋይ ዓድና
1: ዘገርም እዩ። ፀውዒካ ዘይውዳእ ታሪክ
0: ዘገርም እኮ እዩ።
1: ስማዕ ባ ወየ ጉዳይካ ደኣ ምንታይ ተበፅሐ?
0: ናብኡ እንዴ ክመፀኪ?
1: ኣነስ ተተሓድጎ
0: እንታይ መታን
1: ዋላ

0: Einer. Einer. Nöski.
1: ብድሓን ክንዲ ክናደ
0: ንእስኪ ብዝጥቃይ ኮፈሊ
1: እንታይ ክትብላ ንደሊ ክንዲኽን
2: ድሓኒ እዛ ጓለይ እስኪ ሎሚ ናየ ደን ጓል እነውግዕ
1: እንታይ ዲኽን ክትብላ ንደሊኽን
2: እዋይ ኣነስ ይፈርህ ነገር ያ መርዓ ምእባይ ክሲ የፍርሃኒ ኣይ ጓል ኣይ መርዓት ኣይ ሰብቆይ ግዓት ከይትኾነ ንፍ
1: ኣትናደ እንታይ ዳ ኮንክን ንምንታይ ኸን ዘይትርዳእኒ እዩ
2: ኣንቲ ጓለየ ሎሚ ኸንእንቢታ ኸደ ክርዳእኪ ኣቦኸ ይኹኑ ኣነ ለይቲ ምስ መዓልቲ ተወሲኹ ሰለም ከየበልና ኢና ንሓድር ዘለና ዲኽ
1: ንዘይፈትዎ ውሽጨይ ንዘይደልዩ ሕራይ እንተበልኩ እንታይ ይዓብስ መባልክ ናይ ጸልኦኒ ግን ክመክር መዓልቲ ሃባንደየ
2: ክሳብ መዓሲሞንቲ ጓለየ
1: ኣደ ደፊርኪ ትበላኒ ርእሰይ ካልእ እናሓሰበ ጉዳይ መርዓ ምፂ ክንርእሰይ ንዓተ ዘመት ምባልክን
2: እንደይ ካብ ጎደቦ ይኹን ካብ ከብዲ ዓዲ ደለኪት ክመገድማ ገይሮሞ ገዛና ንሕና ድማ ትብፃሕኩም ኢልካ ምሃባይ ጠፋእና ግና እቲ ጠባይ ክስለ ንፈልጦ ሲ
1: ኣነስ ክፀንሕ ባህሊ ትየደ
2: ካን
1: እዋ
2: ኣቦኹ ተዛሪቦም ተቐቢፅዎም ተሓሊሎም እያ ኣነ ከዓ ተዛሪበ ዝእንፍቶ ክሳብ ዘይሃለወ ድሓን ኪዲ ኪዲ እየ ክዕ
1: ኣደይት እንደዳ
2: ሰይ
3: ዋ
4: ኣኒ ደ ዝኾነት ቆልዓ ዶ ትረክብ ኢኻ ደቂ
5: እንታ ወዲ ዘጎ ዘይተሓስበ ተረኺቡ ትምላይና ዘለና
6: ኣነሲ ድሌትን ባህግን ተሓዋዊስኒ እምበር መዓስ እዚ ዝረብ ኮይኑ
5: ምባልካ ኳይ ፀላእኸዎ ግናኸ እቲ ዘጓንፎ እተዛለ በዓሉ ክሳብ ዛርብ ትምሓይ
6: እንታ ክንብል ኢልና ሓዋዊስና እኳ ንኩልሃና
5: ሰውን ሓይሉ ሓይሊ ፍጠሩ ርኣ መሪድ ኣለና እዚ
6: እንታይ ደኣ ከምኡ ዝበሃል ኣነ ዘፍርሓኒ ዘሎ ግን ናይ ከፈናዩ ምዝ ሕርቃኑ ተደሚሩ ፅባሕ ንኮ ንበይኑ በርደግ ኢሉ
5: ከይከይድወ ይውዕሎ ዶ ትብሎ
6: ወይ ኣብርሃ እንታ ሓሪቁ እሳት ንድቕያ እዚ እኳ እቲ ብኣምሆይ ግደፍ ግደፍ ኢልና ሳላ ዝመለስናዮ እምበር በርደግ ኢሉ መኸደ ነይሩ
5: ግዜ ደናሃቦ መዓልቲ ምስ ተበልዐ ተረስዖኸ
6: ሓ ስእልካ ጥራይ ተዓዘ ፅባሕ ንጎይ ብል ነይሩ ክትብለኒ ኢኻ
5: እንታ ዘገድፍ ሊታ
6: እዚ ዳ ዝሓሰባ ከይገበረ ዘይድቂ ሰብኳ ከመይ ልስቅ ክብል
5: እሞ እናሻዕ ቤይቲ ምምላስ ከድለይና እዩ
6: እወ እንታይ ኸ ንበይንኻ ዝበሃል ነገር ሓሲብካ ከ ከምኡ ግበር እምበር እንደ ኣነ ዝፈሪሐሉ
5: ዳየር ሓውን ዘርኡ ዓዲ ምስኣተወ ምሳወን ምፅምባር ከምዚ ዘመተ ንፈልጥ ዶ
6: እንታ ኮይኑ ዳ ይፈልጥ ኣንዳ ዕድዑ ይፈልጥ እምበር ከመይ ዘይፈልጥ
5: ኣይ ምሰልካ ሃምን ቆልቡን ምስ ዓይኖም እዩ ዘሎ ጓልኩም ሃቡና ኢሉ ከምዝሓተተ ፈፂሙ ይፈልጥኒ
6: ኣንታ ኣብርሃ ተኸዓ እንበርህን ከይ ነገር ወስጋ ሕጂ ፀኒሖም ኢልካ ትሓስብ
5: ዘረባ ሓባብ ኢሎምስ ካሊእ ኢሎም ነገሮሞ ከይኮኑ
6: ወይ ጉድ እንታይ መክሩ እዩ ንታ
7: እዛ ንመርዓ ክሳሓስብታ ርሕሲ ካንዲ ፈቅ ኢሎ ሲድዎ ድርሚ ዝብለት ናይ ዝስንበይኒኡ እዋ ዘባኸራካ ሕግ ናይ ኣቦይ ደበልኪ እዚ ብፍሑኽ ፍሑኽ ዝገስገሰ ዓዲ ኣይ ብፃዕዩ ዳበል
8: ኣበይ ተርፍ ኢሉ
7: እንታይ ንመታይን ከም ዝበሃሎ ኮ ጠፊእና
8: እንታይ ሞ ክበሃል ትባኸ እንታይ ብ
7: እንታይ ሞ ክብሉ ትም ኢሎም
8: እዚ ዓድና ሕብሪ ባሃሉ ኮ ጠፊ
7: ጉድ
8: ግደፍ እዩ እዚ ሲ ብሽጋር ዒላ ልባ ጠፋኣና
7: እሞ እዞም ዓድና ሲ ነገር ዝደለየ ብሸሓዓ ክንትፍ ዝይብልዎ
8: ዘይሓስቦ ዶ ኮይኖንኪ
7: እሞ እንታይ መታ ንዳኣሎም ስቅኢሎም ዝብሉ
8: ኣንቲ ተሓዝ ዝብሉ ሲ ንወቕዕዳ ኣይግርብ እምበር ብጋህድስ ግና እዩ
7: እንታይ ማለት ክ እዩ
8: ዋይ
7: ስለስ ንክሎ ፀኒዐ ውጅ ይሰምዓ ክለኹ
3: ዋይ እሞ ሰምዕኒ እንተለኽሲ እቲ ሓዘ በለስ ኣይብርሃንን እዩ
7: ውጅ እሞ ብጥራሽ ፈሪሂክ ኢኺ
8: ፈሪሕዎ ጀጂ
7: እሞ ትብዕ ተመልክኸ ትብዕ ተመልክኸ
8: መንገዲ ክትከየድ ከለካሲ
7: ጉድጓድ ተረኸብካ ትነጥር ዶ እወት መጥገር ደዳሃይ ውዕ ንቀይር ምንጠር ሓይሽ
3: ምንጠር ካዝሓዝበ በሎ በሎ ደውድጎ ጉየዮ ሓፅ

0: መቼም ንዋጣ ተዛርባ
1: ዛርቢያ ደ ጎይታ
0: ዝብለኒ ጌርካ እያ ከምቤትካ ከምቤተ ጌርካ እያ ባይ ተቀበለኒ
1: ውረታብለይ ጎይታይ ውረታብለይ
0: ስኻሲ እንኳዕ ተፈጠርካ

0: ንሎምስ ፈጣሪ መሲልዎስ ሓጢያት ዘይፈርሕ ናቱ ገዲፍ እንተዛረባ መፋጥርኡ መፋጥር ሸውዓት ተወለደ ናባ ይግበራ
1: ንዕጨምኒ ዳእናቱ ዝሰቕደክበል
2: መዓልቲ ፀበድሓ
1: ዋይ መይሉ ዳ ክተርፎ መይሉ ክተርፎ ኣትላቶ እንዳይ ዓቐብ ዘጠረቅና በለት ኣድግማ ይግበዳ
2: ናታ ጀበና ወይ ኣንተን ካስተ ብኣምሂዶ ዓይኖም ምራዕ ሓጊላ ይክዛነር
1: ኢለክን ወ
2: በላ መሓላለይስ
1: እንታይ እንዳበልኩ
2: እወ ና ዓይኖም ጭቁ ኢልክን ከምደይ ትኩርናራ
1: ክበል ሕራይ ብማርያም ዓድና ትክደኒ
2: ድንቂ እሞ ንወያ ዓይኖ መርዓድ ሕንግል ኣሎ ደኣ ሳቡን መሽፋቱ ንወያ ነገሩ ኣቦኣና ዲኣና ተፍልጣ እያ
1: ከመልካ ዓላስ ሓዳረይ ናብራይ ደቀይ እንተበለት እንድዩ
2: ቅድስተይ ወላዲት ዓይኖም ብምዃንክን ናይ ጓልኩም ጓል ኮይና ዘይረኣየክን ንሪም ዓዲ በትን በዝን ተለቢሰብታኽን

0: እዚ ስንሰብኣ እዩ ዓይኖም ጓል ነዚ ክትውዕሎስ ንድዒ ስከቢድ ኒ
1: ዓይኑስኒ ድኣ ስክፍታና ጉድ እዩ
2: ኣንታ ዝርጉም ቆልዓ ዘ ምንጥሪ ክልጋብልዎም ኣብዩ ተሸ
3: ኣይፈሊጥልካ ኒኢኻ
2: ጥራሕበ ፅቡቅ ገይሩ ካልኣይ ግዜ ከምዘይደግም እብሻይ ካብቲ በርበረ ክጠን እዮ ክብላይ
3: እንታይ ግበረካ እንታ
2: ኣይ በርበረ ሰዓትና ኒና በዓልና ንሕሉ ርና ክ ኣድኪመካ ቁሩብ መንቀሳቀስ ዝኮነ ካይለኒ ይኮነ ብለካ
3: ይ ሓወያ እንዳ እጅ ዝሓነ ሓወያ እዛ ቅስሊ
2: ኣባኣ ምሆሲ ሎም ሓ
3: ኣፀቢቃ ሓወያ ወይ ቁስልስ ደሓወይ ቁስልና መፂና ንበር
2: እንታይ ሓድሽ ኣሎ ድ
3: ኣንታ ናይዚ ሸፍታ ሳውን ቅሳነት ከሊእና
2: ናቶ ገዲፍካ ተዛርብ ትቦካ ኸ ቁሩብ ደርጊ ኢሉ
3: ዓቕሊ ሃቦ እምበሪ ኣብ ሻቕላ ውዒሉ ይደሕድረና ዘሎ
2: ዝዓበየ ፍርሕና ዳ ንሱ ኣቦካ ኮ ኣብ ቅድሚካ ዳ ኮይኑ እምበሪ ትብዓቱ ኣብ ጎደቦን ኣብ ዓድን ብሒም ኢሉ ዝዛረቦ ሰብኣ የለን
3: ኦይ ብነብስኻ ተበርክሉ ኢልካ እምበሪ
2: ይ ወሪድኒ ናት ኣሂበዮ
3: በይኑ በርደግ ኢሉ ሃፅ ከይብል ፈርሐ
2: ቀንዲ ፍርሕና ንስ እዩ ዘሎ
3: እንታት ዓይኖም ከ ከመይ ኣላ
2: ሻቕላ ሻቕላ ዘይንሳ ምስ ኢልዎ
3: ስድራ ቅሳነ ዝከሊኦማ ሰሚዐ ሞ ብድሓኖም ዳ
2: ዘይታ መርዓያ መርዓያ ዛዕበየ ዝዛዕበ ብዘይኮ ካል እንታይ ኣለዎም ኢልከ
3: ትዳይ ሮዲ ኢላ ድዩ
2: ኣይ ኣይሰማዕኹም ሓቲትላ ሞ ፈሊጠ ኣለኹ
3: በልኣነስ ዘወር ክብል ካብ ጀመርኩ ከይደኸ ረኽባ
2: ኣይ ባዕላ ኣባ ትመፅካ ትኸው ካንድያ ንሳ ክሰቕ ክትብ
3: መቸም ተሰኪፋ ናይ ጓል ነገር ኮይኑዋ ኸውን
2: ከምኡ ዳ በይ ክተርፍ ኢሉ
3: ንምሾትስ የፀቡቆ ይደብል
2: ፀሎታ ፅዕቕ ኣብል መዓንታ ዘለካ ሃየዳ ዝተኸል ዓርኪ ምዃን ዶ ከይሰንፍ ኢለኣነ ፃዕዳ ክዳን ጌርካ መርዓ መውዓላት ያ
4: በዓልካ ዘምህረ ወይለ ድሓንዶ ውዒልካ ኣታ ዳይር ከመይ ውዒልካ
5: ካ ፀርባ ዘለካ
4: ከመይ ቀኒኻ
5: ድሓና ግር
4: ሰላም ድዩ
5: ሰላም እዩ
4: ድንጊ
5: እንታይ ዳ ኢልካ ትፀራርብ ዘለካ
4: ኣንታ ብኣምሆ ዕንጫት ክቆረፅ ኣብዚ ትሕቲ ገዛ ዝነቐፀ ትሰራው ነራሲ እቲ ሓክልፋሰይ ስብር ኣቢል እያ ሕይሲ እዚኣ መፃኒሒት ትኾነት ኢለ
5: እዛ ሩባ ንከይትወርድሲ ክሊ
4: በረኻ ክትከይድ ከለካ ዳ ተማልእ ኣለይ ወይባ እምበር ሰርም ዓንጣይሲ ኣብዛ ትሕቲ ገዛ ትሕሸኒ
5: ይረኸብ እምበር ክማልእልካ የ
4: ድንቂ በረኻ ክትከይድ ከለካ ወይባ ተማልእ ኣለይ ወይ ሓንሰ ሓዲ እዩ
5: ሓኒ ይረኸብ በሎ
4: ወ
5: ሓኒ ናግር
4: ንፋስ ዓድና ነዊሕ ጌርካ ኢኻ ካብ ትፍለዮ
5: ንፋስ ዓድና ጥዑም እዩ
4: ድንቂ እምበር ንፋስ ወረኸ
5: ናይ ምንታይ ወረ
4: እንታ ዳይር እንታይ ኻ ትጎጫ ጉጨና ዘለኻ እዚ ሎም ውቕነ ዓዳዓት እዩ ዘሚቱ ዝበሃል ዘሎ ሳውን ምዘሩ ሓውኻ
5: ወደረኣያ ዶ ኣረጋግፅ ጸለመ እንተኮይኑ ብዛባይታ ካሕድረካ እየ
4: ኣብ ቤተይ ሓቂ እንተኮይኑኸ
5: ሓቂ እንተኮይኑ ዳሕሪር ኩንትር ብላታ
4: እሞኺት ዓዲ ብዓዳ በፂሕዎ እዩ ዝወረ ኸድካ ጠይቆም
5: ከመይ ዳ ትኽውኢሉኒንዓይ
4: ፀግዕኻ በርሀንቲ ከኣን ስለ ዝኾኑ ወ ተዛርበና ደሊኽ ኢኸ
5: ከመይ ከመይ እዩ ተሓዋዊስኒ
4: እንታ ዝወግዕሲ ኣይተሓዋወሰን ኣካን ከማን ቀርጥ እዩ
5: ዘርዑ ሓወይ ምሳውን ዓዳኣት እዩ ከምዘመተ ብኸመይ ትፈልጥ ስኻ
4: ኪርንደስደት ወረ ኮ ንዓኻ ዋና ስለ ዝኾንካ ይተሓቢእካ ዘሎ
5: ነጊረካ የ ከጣልላየ እንተዘይኮይና ግን ኣብዛ ባይታ ምሕዳርካ ኢለካ ኣሎ
4: በርሀንቲ ከዓን ካልእ ኣይበሉካ ከእሙንካ እምበር ኣውኻዳ ውዕድዎ እዩ መፂሲ ዘሚትዎም እንዲ ኸይዱ ዝበሃል ዘሎ

ولا صباح غير كده

0: ናትራ ናብ ምክታል ዝውዓልኩም ክብራትን ክቡራን ተኸታተልትና ትሕዝቶታትና ኣብዚ ክንዛዝሚና ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ይኸውን ምረኸብና። ክሳብ ሽዑ ግን ከም ትወትሩ ንብሎ ኣብ መደባትና ሓሳባትኩም ርእቶኹም ነቐፌታኹም ኣገዳሲ እሞ 12447 ናይ ስራሕ ቴሌፎንናዩ ክደውሉልና ክንቅበለኩም ከነእንግደኩም ንድልዋት ኣለና። ካብ ማዶት ቤት መግቢ ማዶት ማለት እዩ ምስሰኣላይ ተስፋኣሎም ኣብ ዘገግች ብምኸይና ምሳኹም ፀኒሕና ናይ ዝመፅ ሰሙን ሰባት ይበለና።
1: Gaba Manai.

ምህናፅ ሃገር ዘየቋርፅ ምስርሕ ዝሓትት ናብቲ ዝድለ ክብታ ንምብፃሕ ከዓ ወትሮ ሓያልን ረቂቕን ስራሕ ይጠልብ። ጉዕዞ ልምዓትን ዳግመ ህንፀትን ኤርትራ ኣብ ዓሚቕን ተሪርን መሰረት እዩ ተሰሪቱ። ዓበይትን ጽኑዓትን ዓንድታት ድማ ኣቑይሞሞ። ቤት ቅድሚ ምህናፅካ መን ከም ተስፍረሉን ተንብረሉን ክትፈልጥን ክትውስንን ናይ ግድን እዩ። ሓርነት ዘምጻእ ካሉ ህዝቢ እውን ቅድሚ ናብ ሰፊሕ ዳግሚ ህንፀት ሃገር ምፅምባርካ መንነት ክትህቦ ይግባእ። ኣነ ኤርትራውየ ዝብለሉን ዝሕበነሉን መንነት ክህልዎ ኣለዎ። ነዚ ዕላማን ክንኡን ዝጥምት መንግስቲ ኤርትራ እምበኣር ንመደባት ዳግመ ህንፀትን ልምዓትን ብመሰረትን ስራውርን ጀሚርዎ። ኣብ 1992 ልክዕ ድሕሪ ዓመት ሓርነት ኤርትራ ቤት ፅሕፈት ዜግነትን ኢሚግሬሽንን ብምቓም ኩሉ ኤርትራዊ ዜጋ መንነት ንኽህልዎ ተሊሙ። ብዘደንቕ ቅልጣፈን ዝሕብን ዕማምን ከዓ ምልኣት ዕድመ ዝበፅሐ ኩሉ ኤርትራዊ መንነት ጨቢጡ። ድሕሪ ደጊም ኣነ ኤርትራውየ ወለቐት ስደተኛ ዝሕዝ ዜግነት ኣልቦ ሰብ ኣይኮንኩን። ብደምን ኣዕፅምትን ዝተቐለመ ኤርትራዊ መንነት ወኒነ የ ክብል ከኣለ። ኤርትራዊ ወረቐት መንነት ንማሕበራዊ፣ ቁጠባዊ፣ ፖለቲካውን ስነኣምራውን ርግኣት ዝፈጠረ ክስተት እውን እዩ። እዚ መሰረት ሓደ ካብ ዓበይቲ ሃገራዊ መደባት ህንፀት እዩ ነይሩ። ምዝገባ ዜግነትን

ንምዕዳል ወረቐት መንነትን ኪንዮ ሓበን ዝኸይድ ዕማምን ስራሕን እዩ ኣሳሊጡ። እቲ ብደም ዝተረኽበ ሓርነት ብድምፂ ክረጋገጽ ዝኽኣለ ሓያል ስራሕ እውን እዩ። ህዝቢ ኤርትራ ነቲ ብፖለቲካዊ ዓሎቕ ዝተነፍጎ መሰል ብመሪር ተጋድሎን ከቢድ መስዋእትነትን ምስ ረጋገጸ ነቲ ዝኣመነሉን ኣቐዲሙ ዘን ረፈረንድም ንምትግባር ሕጋዊ መስርሕ ተኸቲሉ ንማሕበረሰብ ዓለም ዓብዪ ትምህርቲ ዝኾነ ረፈረንድም ኣካይዱ። ምጽፈትን ኣወዳድባን ረፈረንድም መጽሕፍቲ ታሪኽ ብዕምቆት ክገልጹ ኣይክእሉን። ኣብቲ እዋንቲ ኩሉ ድምፁ ኸስምዕ ብዝኽእሎን ዝከኣሎን መንገዲ ተሳቲፉ፣ ብዓረብያ፣ ብቓሬዛ፣ ብሰብ ተጸይሩ ድምፁ ስሚዑ። እቲ ዝነበረ ስምዒታት ናይ ገዛ ርእሱ ተገንጺሉ ዘይውዳእ ሰነድ እዩ። ኣብ መናጽ ሃገርን ሃገራውነት እውን ናይ እምነ ኵርናዕ ቦታ ነይርዎ።

0: ህንፀት ሃገር ብምሉእ ሱታፌ ዜጋታት እዩ ዘረጋገጽ። ኣብ መደባት ህንፀት ሃገር ነፍሲ ወከፍ ኤርትራዊ ዜጋ እጃሙ ከበርክት ተዓዲሙ ንምትግባር እቲ መደብ ሓያል ጻዕሪ ተኻይዱ። ብሕልፍቶም ብኣዘራዕ መግዛዕቲ መረበቶም ገዲፎም ዓዲጓና ክስደዱ ዝተገደዱ ዜጋታት ናብ ሃገሮም ተመሊሶም ኣብ መደባት ዳግመ ህንፀት ክሳተፉ ባይታ ተጻጢሑሎም። ምምላስን ምጥያስን ስደተኛታት እውን ድሕሪ ናጽነት ካብ ዝተዓመሙ ዓበይቲ መደባት ልምዓት እዮም። ካብ 1992 ክሳብ 1995 ኣብ ውሽጢ 3 ዓመታት ኣስታት 4 ሚልዮን ኤርትራውያን ስደተኛታት ካብ ዝተፈላለያ ሃገራት ናብ ሃገሮም ተመሊሶም። እግሪ ዘይተኸለ መንግስቲ ዝተፈላለየ መትከል እግሪ ዝኾኑ ፕሮግራማት ኣዳልዩ። ካብ ቴንዳ ስደተኛ ወፂኦም ብሕርሻ ብንግድን ካልእ ሞያን ተጻይሶም ቀድም ገዛ ርእሶም ክኢሎም ኣብ ሃገራዊ መደባት ህንፀት ከዓ ምቕሉል እጃም ኣበርኪቶም። እዚ ሓደ ካብ ዓበይቲ መደባት ልምዓትን ህንፀትን እዩ ነይሩ።
1: እቲ ዓቕሚ እንተልዩ ናይ ትራንስፖርት ሓገዝ እውን ይወሃብ እዩ። ግን እቲ ናይ ትራንስፖርት ዓቕሚን ኣዝዩ ውሱን ስለ ዝኾነ መብዛሕትኦም ብናቶም ዓቕሚ እዮም ዝመፁ። እዚኣቶም ከምዚ ዝበልኩ ካብ ከተማታት ዝመፅኦም ካብ ማዓስከራ ዝመፁ ብዙሕ ፀገም ኣለዎም። እዚ እቲ ካብ የማን ፀጋም ካብ ቤተሰብ ድዩ ካብ ሓደ ሓገዝ ረኺቡ ከምኡ ውን ኣጉድኡ ሸይጡ ዘለዎ ንኣሽቱ ንብረት ሸይጡ ዝመፅእ ማለት እዩ። እቲ ካልእ ክፋል ከዓ እቲ ብናትና በዚ ሕጂ ዝበልናዮ ብውድብ መልክዕ ዝመፅእ ማለት እዩ። ስለዚ ኣብ ሃገር ምስ ኣተወ እቲ ብፍኑ ዝኣቱ ዝበልናዮ ድሕሪ 3 ወርሒ ልክዕ ከም ኣብዚ ሃገር ዘሎ ኩሉ ኤርትራዊ ስደተኛ ምዃኑ ተሪፉ ልክዕ ኣብቲ ዘሎ ዓድታት ተመቓሪሑ ይነብር ማለት እዩ።

0: ምረት መግዛእቲ ዘየዝተማቐረ መቐረት ናፅነት ክግንግም ይሽገር እዩ። ናፅነት ምቁር እዩ፣ መቐረቱ ግን በቲ ዝተኸፍለ ዋጋ እዩ ዝልካዕ። ዋጋ ናፅነት ከቢድን ምርርን እዩ። ኣብቲ ናይ 30 ዓመት ምሪር ተጋድሎ ሓፊስ ደም ፈሲሱ፣ ዓፅሚ ሓቂ ተቐቢሩ፣ ኮታ ልዕሊ 65,000 ተጋደልቲ ተሰውዮም፣ ክቡር ህይወቶም በጂ ሃገር ወፍዮም። ሚዛን ምስ ማእትነት ከቢድ እዩ። ሰማእት ረዚን ክብሪ ይውንኑ። ኣብ ቋሕን ሰምን ሽሞም ብኽብሪ ይለዓል ብዝኽሪ ሰማእታት። ብኡ እውን ደዋ ይበለን መንግስቲ ኤርትራ ንነፍሲ ወከፍ ስድራ ሰማእታት ብኽብሪ ወረቐት ምስክር ሓርበኝነት ዓዲሉ። እዚ ኽቡር ስራሕ እዚ መግለጺ ሓበንን ኩርዓትን ጥራይ ዘይኮነ መነጸሪ ትርጉም ናጽነት እውን እዩ። መንግስቲ ዓቕሙ ዝፈቕዶ መጠን ደቢሱን ስድራ ስውኣት ምንባይ ደቂ ስውኣትን ኣብ እንግድዑ ጸይሩ፣ ናይ ሕልና ሓላፍነት ንመላእ ህዝቢ ኤርትራ ኣሰኪሙ። እቲ መሰረት ከዓ ብድልድሉ ይቕጽል ኣሎ።
1: ብሰለስተ መድረኻት ክገልጾም

እንደለኹ ንኣብነት ቅድሚ ሕጂ ዝነበረ ናይ 30 ዓመት ብረታዊ ቃልሲ ኤርትራ ነቶም ዝሓለፉ ሂወት ሓቲታቶም እቲ መዐቀኒ ከዓ ሂወቶም ሂቦም ዋዶ እዩ መሊሶም ለኸ ሂወት ሓቲታቶም ሂወቶም ናፅነት ከዓ ምፅኦም ሕጂ እቲ መዐቀኒ ዝበለፀ መዐቀኒ እሱ ብድሕሪ ቀፂሉ ናፅነት መፅኡ እንደገና እውን ትርጉም ናይቶም 65,000 ዝሓለፉ

ህዝባዊ ግንባር ኣንጻር ኩሉ ብድሆታት እናተቓለሰ ኣብ እዋን ብረታዊ ቓልሲ ዝሃነጾ ትካልን ትካላውነትን ተደጊፉ ድሕሪ ናጽነት ናብ መምሕዳር ከባቢ ዝወረደ ማሕወራት መንግስቲ ክቕውም ኣይተሸገረን፣ ግዜ እውን ኣይወሰደን። ንሰፊሕ ሱታፊ ህዝቢ ብሓፈሻ ንመንእስያት ከዓ ብፍላይ ክውድብ ኣይተሸገረን። ኣብ ግዜ ብረታዊ ቓልሲ ኣብ ሳሕል ዝቆሞ ቅርፂ ኣወዳድባ ድሕሪ ሓርነት እውን ካብ ክፍሊ ናብ ሚኒስትርታት ዓብይዎ። ነፍሲ ወከፍ ሚኒስትሪ፣ ኮሚሽን፣ ኮርፖሬሽን እውን ንዝቆማሉ ዕላማ ራእይ መትከልን ዝሓዘ ሰነድ ሕጊ ኣውጀን። ኣብ ምምዕባል ሰብኣዊ ዓቕሚ ዘተኮረ ዓብ ስራሕ ተዓሚሙ። እዚ ድማ ተሬር መሰረት ናይቲ ዓብ ህንፃ ክኸውን ክኢሉ

0: መንግስቲ ኤርትራ ማሕበራዊ ፍትሒ ከረጋግጽ ብምትከል እዩ ዝሰርሕ። ኣብ ጽባሕ ናጽነት ማሕበራዊ ኣገልግሎት ናብቲ ኣውራ ግዳይ መግዛእቲ ዝነበረ ከባቢታት ክዓምም ኣተኮረ። ካብ ከተማን ሓውሲ ከተማን ናብ ርሑቕ ገጠራትን ቁሸታትን ኣድሃበ። በተን ኣብ ሜዳ ታሪክ ዝሰርሐ ኣህዱታት ህንፃ ኣቢሉ እውን መስመር ጽርግያ ሃኒፁ፣ ጎቦታት ቀዲዱ፣ ሰጣሕን ሕፃውን መንገዲ ኣዘልዲሉ መገዲ መዓልትታት ዝነበረ ጉዕዞ ናብ ሰዓታት ኣውረደ። ካብኡ ዝዓበየ እውን ነፍሲ ወከፍ ዜጋ ኣብ ዓዲ እምበር ኣብ ቁሸት ጽሩይ ማይ ክሰቲ መሰሉ ምዃኑ ኣረጋጊጹ። ቀረብ ዝስተ ማይ ንምሓስ ብዓብኡ ኣብ ምዕቃብ ሓመድን ማይን ዘተኰረ ዓበይቲ ስራሕ ከሰላስል ተራእዩ። ሃገር ናይ ወለዶታት ሓረግን ሰንሰለትን እያ። ብሓደራን ሕድርን መንእሰይ ከዓ ትጸንዕ። መንእሰይ ማእገር ሃገር እዩ፣ መላግቦ ወለዶ እውን ንሱ እዩ። ግደን ግዴታን መንእሰይ ልዕሊ ኩሉ ምዃኑ ኣይካትዕን። ክብረትን ክብደትን ሕብረተሰብ ህላወን ቀጻልነትን ሃገር እውን ኣብ መንእሰይ ዝምልኮት። ነዚ ረዚን ሓላፍትነት ዝከም ዜጋ ብኩሉ ንትእብቆ ክኸውን ይግባእ። ብቕዓት ብኣካል ብመንፈስ ብኣእምሮ እዩ ዝልካዕ። መንግስቲ ኤርትራ ከም ኣካል መደባት ዳግመ ህንፀት ሃገር ኣብ ህንፀት ናይቲ ሃገር ዝሃንፅ መንእሰይ ልዑል ኣተኩሮ ገይሩ ሰሪሑ። ንተምሃሮ ባህሊ ስራሕን ፍቕሪ ሃገርን ክሓድሮ ምእንቲ መደባት ክረምታዊ ማእቶ ተወዲቡ። ብዓብኡ ኸዓ ዋልታ ልምዓትን ምክልኻልን ካብ ምዃን ሓሊፎም ኣብ ሰፊሕ ሃገራዊ መደብ ብበቓት ዝዋስኡ መንእስያት ብመደብ ሃገራዊ ኣገልግሎት ሃኒፁ።
1: ሃገራዊ ኣገልግሎት ከምዚ ድሕሪ ናጽነት መፀ ኣተሓሳስባ እሞ ብፍላይ ከዓ ምስ ምክልኻል ናይ ሃገር ተኣሳሰረ።

0: ኣምሲልካ ምርዱ ካብ መቓን ወፃኢ ኢኻ ትሪኦ ዘለኻ ማለት እዩ። ሃገራዊ ኣገልግሎት ኣብ ቅድሚ ናፅነት ኣብ ሓርነታዊ ቃልሲ ሃገራዊ ኣገልግሎት እዩ። ኩሉ ሰብ ንሃገሩ ክገልግል ኢሉ ተሰሊፉ ዝተኸፍለ መስዋእቲ ኩሉ ዓይነት ድኻማት ኩሉ ዓይነት ብድሆታት ብሃገራዊ ኣገልግሎት ኩሉ ሰብ ንሃገሩ ብተወፋይነት ናፃ ሃገር ንምምፃእ ሲ ኣገልግሎት እዩ ነይሩ።
1: እቲ ኣብ 1992 ተኣውጁ ኣብ ሓምለ 1994 ብታዕሊም ኣብ ሳዋ ዝፈለመ መደብ ሃገራዊ ኣገልግሎት ሓደ ካብ ዓበይቲ ዓውነት ህንፃ ሃገር ይኮይኑ መደባት ሃገራዊ ኣገልግሎት ብዙሕ ረብሓታት እዩ ተረኺብዎ። መንእሰያት ወልትኻ ስራሕ ክኾኑ ዘሪኹ ብፍቕሪ ሃገር ዝነድድ መንእሰይ ወለዶ ፈጢሩ። መደባት ሃገራዊ ኣገልግሎት ምስጢር ጽንዓት ዘመስከረ ሓደ ካብ ዓበይትን እስትራቴጂያውን ዕማማት ሃገር እዩ።

0: ርእሰ ምርኮሳ ሓደ ካብ ዓበይቲ መደባት ህንፀት መንግስቲ ኤርትራ እዩ። ኣተሓሳስባ ርእሰ ምርኮሳ ኣብ ኩሉ ፅላት ክስርሓሉ ኽኢሉ ኣብ ገዛ ርእሱ ዝተኣማመን መንግስቲ ሓራ መስመር ዝኽተል ስርዓት ንሓፋሽ ህዝቢ ኣተሓሳስባ ርእሰ ምኽኣል ኣስሪጩሉ ህዝቢ ሓርነት መሬት ጥራይ ዘይኮነ ሓርነት ኣእምሮ እውን ክውንን ኣኽኢልዎ ንተጸባይነት ወጊድ ክብል ግዜ ኣይወሰደን። ረድኤትን ብረድኤት ዝኣቱን ዘይሓዊ ሕማም ተጸባይነት ካብ ኣእምሮን መንፈስን ዜጋታት ተሓኺኹ በቲ ካልእ ሸነኽ እውን ብእኩብ ዝሓስብ ብጥሙር ዝሰርሕ ንሃገራዊ ረብሓ ዝቐድም ሕብረተሰብ ተሃኒፁ። እዚ ልምዓት ኣእምሮ እዚ ኣብ ህንፀት ሃገር ቀሊል ትርጉምን ክብርን ኣይኮነን ዝሕዝ
1: ዓሪ ናይዚ ሚኒስትሪ ንደቂ ኣንስትዮ ዝያዳ ዘተባብዕ ኣገባባት እናተጠቐምካ ናታትን ተሳታፍነት ኣብ ኩሉ ደረጃታት ናይ ትምህርቲ ክብ ከም ዝብል ምግባር እዩ። እዚ ፃዕሪ እዚ ንባዕሉ ከምዚ መባእታ ንሪኦ ዘለና ፅቡቅ ውፅኢት ኣምፅእ ኣሎ። ኣብቲ ካልእ ደረጃታት ከዓ በቢግዚኡ ምእንቲ ከምኡ ዝኣመሰለ ለውጢ ከምፅእ ብቐፃሊ ይስርሓሉ ኣሎ። ባህሊ ናይ ሓደ ሕብረተሰብ ንመዋእል ሰሪፁ ዝፀንሐ ተሓሳስባ ናይ ሓደ ሕብረተሰብ ግን ምፅእ ኢልካ እሞ ከዓ ብዙሕ ሕፅረታት ናይ ፋይናንስ ናይ ዓቕሚ ኣብ ዘለካ ኣብ ሓፂር ግዜ ክትልውጦ ቀሊል ስለ ዘይኮነ እዚ ብሕጂ ብዙሕ ዓቕሚ ብዙሕ ፃዕሪ ዝሓተና ስራሕ ከምምኳኑ ጌርና ኢና ንግምግሞ።

መንግስቲ ኤርትራ ኣብ ውህደትን ሓበራዊ ስራሕን ንልምዓት ጎደቦታት ብፅንዓት እዩ ዝምራሕ። ምስ ናይ መሬትን ባሕርን ጎደቦታት እውን ብሰላም ብሓልዮት ንሓበራዊ ርግኣትን ፀጥታን ከውሕስ ይሰርሕ። ኩሉ ዘጋጥም ጉዳያት እውን ብሰላምን ብሕግን ክፈትሕ ዓቃልን ዕጉስን ኣካይዳ ይኽተል። ኣብ ቀዳሞት ዓመታት ናፅነት እውን ብመትከል ከም ዝሰርሓሉ ኣረጋጊፁ፣ እወታዊ ኣተሓሳስባ ንልምዓት ጎደቦታት ኣበጊሱ፣ ካብኡ ሓሊፉን ንሕጋዊ ውሳኔ ዝቕበልን ኣተግባሪ ሕጊ ምዃኑን ኣረጋጊፁ። እቲ ምስ የመን ዘጋጠመ ሕተዋንነት ደሴታት ዝቑር ሓድሽ ዝሰረኣየ ጽንዓት መንግስቲ እኹል መርትዑ እዩ። ድሕሪ ናጽነት ኣብ መጀመርያ 1992 ዝፈለመ ጠንቅታት ግጭት መንግስቲ ኤርትራ ብዓቕሊ ልዝብን ልቦናን ሒዙ ናብ ዳንነት ኣብፅሕዎ። ኣብ 1995 ንውሳኔ ቤት ፍርዲ ተቐቢሉ ሕጋዊ መኸተምታ ገይሩሉ። ኢትዮጵያ ብምስምስ ዶብ ልዑላዊ መሬት ኤርትራ ንምውራር ዘካየደቶ ሃቐነ እውን እንተኾነ ብዓቕልን ልዝብን ብሕግን ውሳኔ ቤት ፍርድን ናብ መዓልሞ ከብፅሖ ዝተኸተሎ መንገዲ ጽንዓት ተወሳኺ ጭብጢ እዩ።

0: ማዕፆን መፍትሕን ዘይብሉ ገዛ ክበሃል ኣይክእልን። ብናይ ካልእ ሃገር ባጢራ ብምጥቃም ቁጠባዊ ምንቅስቃስ ዝካየድ ህዝቢ ወይ እውን ናይ ገዛ ርእሱ ባጢራ ዘይብሉ ሕብረተሰብ ብትብዓት ሃገር ኣለኒ ክብል ኣይክእልን እዩ። ስለ ዝኾነ ከዓዩ መንግስቲ ኤርትራ ኣብ 1997 ናይ ገዛ ርእሱ ባጢራ ዘሕተመ ናቕፋ እውን ዝበሎ ናቕፋ ትእምርቲ ጽንዓት እያ። ህዝቢ ኤርትራ ንፈለማ እዋን ንቁጠባዊ ሓርነቱ ሓርነቱ ዘውሑስ ባጢራኡ ወኒኑ ነፍሲ ወከፍ ዜጋ ብባጢርኡ ንግዳዊ ንጥፈታቱ ኸሰላስል ክኢሉ እዩ። ኣብ እዋን ወራር ይኹን ድሕሪ ወራር ብዓብዩ ኣብ መደባት ወፍሪ ዋርሳ ይከኣሎን ብድሕሪኡ ኣብ ዝቕፅል ዘሎ ሰፊሕን ኣሳታፍን ልምዓታዊ መደባት ዓብዪ ኣበርክቶ ክገብር ጸኒሑን ኣሎን። ብዓብዩ መንግስቲ ኤርትራ ክብሪ ባጢራ ናቕፋን ቁጠባዊ ዓቕሚ ሃገርን ንምዕባይ ዝተኸተሎ ናይ ጽንዓት ስራሕ ኣብ ጃምላ ቁጠባዊ ልምዓት ሃገር ዝፈጠሮ ሓይሊ ብቐሊል ዝግምገም ኣይኮነን። ኣብዚ መገዲ ጽንዓት እዚ ኣብ ኩሉ ማሕበራዊ ቁጠባዊ ስነ ኣእምራዊ ፖለቲካውን ወተሃደራውን ኣቕሚ ክጐልብት ኣኽኢልዎ እዩ። ብጽንዓት ስለ ዝተጓዕዚ ኸዓ ክዕወት ይርአ ኣሎ። ጽንዓት መለለዪ መንግስቲ ኤርትራ ኣብ ህንፂ ሃገርን ሃገራውነትን እዩ።
1: እቶም ክብርታት እዚኣቶም ስለምንታይ ኢና ንግደሰሎም? ኣብ ሃገር ሓራ ምግባር ተርኦም ተፃዊቶም ንዕኦም ስለ ዝሓዝና ኢና ሓይልና ሰሪሕና እሞ ተዓዊትና ሕጂ ኸ ንዓቶም ካኣቶም ክብርታት ክንሕዞም ክንክእል ኣለና።

0: እዞም ካብ ከተማታት ዝወፁ ተምሃሮ ዩኒቨርሲቲ ሰራሕተኛታት መምሃራንን ገለን ክኾኑ ይኽእሉ ኣቐዲሞም ካብ ከተማታት ወፂኦም ኣብቲ ገጠራት ስለ ዝነበሩ ኣብዚ ሕጂ ብጀካቶም ናይቲ ክፍሊ ህዝቢ ምምፅኦም እሶም እውን ኣብቲ ህዝቢ ልዑል ታራ ነይርዎም እዩ። ኣብ ሓደ ዓዲ ነቲ ኣኼባተን ደቂ ኣንስትዮ ዝሳተፍኦ ንምቅዋም እዩ። ኣብቲ ኣኼባ ክሳተፋ ስለ ዝኸዳ ሓደ ሰብኣይ ኣብ ህድሞ ተሰቂሉ ሰበይተይ ድረኣየ ሰበይተይ ድረኣየ ኢሉ እቲ ሓደ ትቕብል ኣቢሉ ተራዳዲኦም ክኾኑ ኣለዎም። ንሱ ከዓ እንዳኣከለላትካ ኣንታታ ናትካ ኸ ናተይ ስባዕለይ ክደልያ እየ። እዚ ሕጂ ሓደ ካብቲ ተቃውሞታት በቲ ህዝቢ ዘጋጥም ዝነበረ እዩ።
1: በቲ መሰረታዊ መትከላዊ እምነት ናይ እቶም ቀዳሞት ተጋደልቲ ናይ ህዝባዊ ሓይልታት ነቲ ሓፋሽ እንቃሕ ይወደብ ይተዓጠቕ ዝብል መሰረታዊ ጭርሖ ኣብ ግብሪ ንምውዓል ህዝባዊ ምሕዳር ከም ተቐዲሙ ዝተገልፀ ኣብ ወርሒ 975 እዩ ኣብ ዞባ ደቡብ ቆይሙ
2: ዘይቲ ሓሙተይ ኣምሓራ ኣያትዋ ምስ ጋርዱ እንታ ሻዕብያ መፀታከ ሻዕብያ መፅያትካ ኢላቶ ይርበር ድሉ ምስ ወፀ ክቐትላ ኢልና ፈሪና ጤል ነይራት ንምኻን ንዓ ንዓ ንዓ

0: እዚኣ ንዓኹም እዛ ሰበይቲ ሂባትኩም ዘረባ ይጠፊእዋ ኢልናዮ ጤሎም ወሲዶም ጤሎም ኣብኣ ኮላ ሓሪዶማ ኣየብሰልዋ ይበልዋ ነተን ማዓንጣ ዝርብ ኣቢሎም ነተን ስጋ ቅንጥብ ቅንጥብ ኣቢሎም በሊዮ
1: ሕራይ ፅጋ ኤልያስ ምስቲ ኩሉ ዘጋጥም ዝነበረ ዕንቅፋት ንስኻትኩም ዝገበርኩምሞ ፃዕርን ደቂ ኣንስትዮ እንታይ ለውጢ ምፅአን ንመሰለን ከ ክሳብ ክንደይ ክጣበቓ በቂዐን ድሕሪኡ ስልጠናታት ተዋሂቡ ቀያሕቲ ዕምባባ እውን ተመስሪቶም ሕጂ ሲ ዘምፀኦ ለውጢ ፅልኡ ሕብረተሰብ ካ ከመይ ነይሩ
2: ከምቲ ኣቐዲሞም ክገልፆ ዝፀንሑ እንዲቲ ድሕረ ባይታ ሓደ ካብቲ ንደቂ ኣንስትዮ ልበን ክትንክፈን ዝተረእየስ እንታይ እዩ ተንቲ ማለት ማሊ ትሑታት ይኽን ፍርቂ ወዲ ተባዕታ ይኽን በይንኽን ትገብርኦ የብልክንን ዝበሃላ ዝነበራ ምስ ምምፃእ ህዝቦ ሓይልታት ድሕሪኡ እውን ህዝቦም ምሕዳር ማዕርነት ናይ ደቂ ኣንስትዮ ዝብል ኣርእስቲ ክላዓት ጀመረ ማዕረ ደቂ ተባዕትዮ ኢኽን ብሓደ ኢት ከዓ ይጠቓዐን እዩ ስለዚ ንመሰልክን ክትቃለስ ኣለክን ዝብል ስርዓት ወይ ከዓ ውድብ ምስ መፀ እቲ ልዕሊ ኩሉ ኣብ ደቂ ኣንስትዮ ተቐባልነት ዝረኸበ ነጥቢ ንሱ እዩ ነይሩ ንሱ ከዓ ብግብሪ ተሰኒዩ መዋእለን ደቂ ኣንስትዮስ እቲ ከቢድ ስራሕ ናይ ሓረስታይ መናብሮ ንሰን እየን ዝገብሮ ደኺማ እዛ ሰበይተይ ወይ ከዓ ደኺማ እዛ ሓፍተይ ኢሉስ ናብ መጥሓን ዝቐርብ ወዲ ተባዕታይ መሰረቱ ይነበረን ህዝቢ ሓይልታት ምስ መፁ ግን ማዕርነት ብስራሕ ተኸፋልነት እዩ ዝብል ጭርሖ ኣልዒሎም ኣብ ኩሉ ንጥፈታት ኣብቲ ኣድካሚ ዝበሃል ብፍላይ ንጥፈታት ናይ ደቂ ኣንስትዮ ክሳተፉ ገለ ምስ ተረአየ ደቂ ኣንስትዮ ንክውደባ ኣዝዩ ሓጋዚ እዩ ነይሩ ብጣዕሚ እቲ ምውዳብ ግን ብጋህዲ ክኸውን ኣፀጋሚ ነይሩ ምክንያቱ በቲ ሓደ ወገን ናይቲ ሕብረተሰብ ፀቕጥን ተነፅሎን ኣሎ በቲ ሓደ ወገን እውን ኣብቲ ዳሕራይ ግዜ ብፍላይ ፀላኢ ኣብ ፅርግያታት ተወሲኑ ወላ ይንበር እምበር ከተማ ክትኣቱ እንድሕር ኮንካ ናይ ግድን ንፀላኢ ክትቃላዕ ስለዘይብልካ እቲ ዋዳ ድማ ምስጢራዊ እዩ ነይሩ ወላ ኣብቲ ሕብረተሰብ ንባዕሉ ክትውድኦ ዝደለኻ መደባት ዝኾነ መደባት ክትውድእ እንድሕር ደሊኻ ምሕዳር ዲኻ ክትተክል ካልእ ለውጢ ዲኻ ክትገብር እቲ ምስጢራዊ ውድባት ንሱ እዩ ትቐንዲ ሓጋዚ ነይሩ ሕጂ ኣብቲ ምስጢራዊ ውድባት ብጣዕሚ እየን ፅቡቅ ከይደን ደቂ ኣንስትዮ ማዓት ለውጢ እየን ኣምፅአን ናተን ኣብተን ዋሂታት ሲ ናተን ሓርነት ዳርጋ ኣዊጀን እየን እቲ ንቕሓት እንዳደየበ እዩ ከይዱ ብፍላይ ኣብዚ ዘይርስዖ እንተበይም ጓል ሃይለ ጠቂሳታ ነራ ካብተን ገዳይም ተጋደልቲ ኣኽበረት ገብረዝጊ ቴብ ሒዛ እያ ናብ ኩሉ ትመፅእ ነራ ኩለን ዘን ኣብ ትሕቲ ህዝቢ ሓይልታት ዝነበራ ዓድታት ቴብ ሒዛያ ትመፅእ እቲ ደርፊ እውን ናይ በዓል ወዲ ትኹል እዩ ነይሩ ወትኹል ኣብዚ ኣብ ዝካየድ ዝነበረ ጓስጓስ ደርፊ ናይ ወትኹል ፈፂሙ ካብ ኣእምሮ ናይ ዝኾነ ሰብ ዘይከይድ እዩ ኣብ ፈቐዶ በረኻታት ኣብ እግሪ ኣግራብ ኮይና ንዋሂታት ትምህርን ትምልምልን ነራ ደቂ ኣንስትዮ ብጣዕሚ እየን ለውጢ ኣምፅአን ብጋህዲ ንክትገብሮ ግን ብጋህዲ ንክትገብሮ ግን ከምቲ ኣቐዲማ ጓል ሃይለ እውን ዝገለፀቶ ቁሩብ የፀግም ነይሩ ምክንያቱ እቲ ነዊሕ ዘበናት ዝኸደ ናይ ደቂ ኣንስትዮ ትሑት ኣረኣያት ሕብረተሰብ ጥራሕ ዘይኮነ ትሑት ዝርአን ሲ ንሰን ንባዕልን ናይ ዘይምእማን ናይ ዘይምትእምማን ስለዝነበረ ቅልጡፍ ሽዕሽዕ እቲ ለውጢ መፅኢ ክትብል ኣይትኽእል ኒኻ እቲ ምስጢራዊ ምውዳባት ግን ብሓቂ ኣብ ደቂ ኣንስትዮ ለውጢ ኣምፂ እዩ ድሓር ብፍላይ ኣብ ሓራ ከተማታት እቲ ሓራ ከተማታት ወላ ኣብኡ ከለና ክንመፆ ልዕሊ ኩሉ ደቂ ኣንስትዮ ብጋህዲ ካብቲ ምስጢራዊ ውድባት ወፅአን ብጋህዲ ማሕበራዊ ሓይሊ ዝቆመሉ ኣብቲ ደድሮ ሓራ ከተማታትን ኣብ ሓራ ከተማታትን እዩ ድሮ ሓራ ከተማታት እንታይ ነይሩ እቲ ኩነታት ኣዝዩ ውዕውዕ እዩ ነይሩ ኣቐዲሙ ንወዲ ቐልታ ገሊፅዎ ነይሩ ውዕውዕ እዩ ነይሩ እቲ ኩነታት ፀላኢ ኣብ ፅርግያታት ጥራሕ ተወሲኑሉ ዝነበረ እዩ እቲ ቃልሲ ዳርጋ ናብ ጉህድ ገፁ ዝኸደሉ ዝነበረ እዩ እተን ደቂ ኣንስትዮ ኣብዚ እዋን እዚ ክወፃውን ጀሚረን ነይረን ብፍላይ ከዓ ኣቅድሚ ደቂ ኣምሓረን ሰገነይትን ሓራ ምውፀን ባህሊ ውድብ መፅኦም ነይሮም ኣብ ዓላ ሕጂ ኣብ ዓላ

ስለ ዝመፁ ኩሉ እዚ ሰብ ትሕቲ ፅርግያ ዘለኹን ልዕሊ ፅርግያ ዘለኹን ስግር ፅርግያ ብምሉእ ሰጊር እዩ ንዓላ መፅ እዩ። ኣብ ዞባ ደቡብ ሽዑ ላምባ ዝበሃል ኣይነበረን ወላ ንዝኾነ ነገር ፅልሚት እኳ ኣብ ገዛሲ እታ ላምባ ታጋዝ ትበሃል እውን ላምባ ንክትረክበላ ኣሸጋሪ እዩ ነይሩ። ሕጂ እቲ ሰብ ባህሊ ውድብ ክርኢ ናብ ዓላ ምስ መፀ ግን ጀነሬተራት ተወሊዐን ፍሎረሸንቲ ተወሊዑ ገለ ተሰብ ምስ ረአየ ዝነበረ ፍስሓ ካልእ ነገር እዩ። ሕጂ ደቂ ኣንስትዮ ፈፂመን እየን ፈንጢሶ ንኦ ነቲ ከይብሉኒ ምባል ፈፂመን እየን ፈንጢሶ ንኦ። ኣብዚ ሕጂ ምናልባት ቁሩብ እቲ ሕብረተሰብ ፀቕጢ ስለ ዝነበረ ተጋደልቲ እንታይ ንደልያ ነይረን ዝባነን ቀሊዐን ክጋደላ ንኩሉ ድልዋት እየን ግን ዝባነን ቀሊዐን ክጋደላ ውሰዱና እየን ዝብልኦም ነይረን ንህዝባዊ ምሕዳር ግን ኩሉ ቃልሲ እዩ። እቲ ቃልሲ ናይ ህዝቢ ከዓኒ ብዝያዳ ዓብ ግምት ስለ ዝውሃቦ ኣብ ዘለኹ ንኦ ኮይን ክንተቃለሳ እየን ዝበሃላ ነይረ እምበር እቲ ለውጢ ብጣዕሚ ቁልጡፍ ናህሪ ዘለዎ እዩ ነይሩ። ብፍላይ ኩሉ ሰብ ብዝከራኸቡ ናብቲ ግዜ ዝነበረ ባህሊ ውድብ ዕድል ኣለኒ ግንባር ኣለኒ ኣብ ህዝባዊ ግንባር ዘሰለፈኒ ዝብል ደርፊ ብጣዕሚ ንኩሉላተን ደቂ ኣንስትዮ ኣንቀሳቂስዎን እዩ። ልዑል ድልየት ኣብቲ ውድብ ናይ ምስታፍን ናይ ምግዳልን ከዓ ነይሩ። ድሕሪኡ ብተኸታታሊ ወርሒ ወርሒ ሓምለን ወርሒ ናሓሰን ከዓኒ ደቂ ኣምሓረን ሰገነይትን ድግሳ ሓራ ምስ ወፀ ኩሉ ሰብ ማዕረቶም ተጋደልቲ እዩ ናብቲ ግንባራት ደይቡ። ደቂ ኣምሓራ ክትህረም ከላ ኹን ሰገነይቲ ክትህረም ከላ ኩሉ እቲ ውድባት ምስጢራዊ ዝነበረ ረሲዖና እየን ከዋን ደቂ ኣንስትዮ ምስጢራዊ ውዳበድ እዩ ነይሩዎን ወላ ገለ ኩሉ ሰብ ደድሕሪ ተጋደልቲ እዩ ንከተማ ወፂኡ። ከተማታት ከዓኒ ህዝባዊ ምሕዳር ናይ ገጠር ኹን ዋላ ባዲ ሽዱሽተ እቲ ኣዋዳድባ ናብ ጉሁድ ቀይሮሞ ኣብኡ ሕጂ ምጥፋእ መሃይምነት ፖለቲካዊ ትምህርቲ ዝተፈላለየ ስልጠናታት ግበር ነይሩ። ሽዑሽዑ ከዓ እቲ ግንባራት ናይ ሳሓርትን ናይ ዓዲ ቀይሕን ስለ ዝወፀ እቲ ውዳበ ናይ ደቂ ኣንስትዮ ክሕይል ኣብ ዕድል ሂቡ። ብጉጅለታት ደረጃ ተወዲቡ ዝነበረ ናይ ደቂ ኣንስትዮ ማሕበራት ኣብቲ ግንባራት እውን ብደረጃ ምግብና ክሳተፋ ስለ ዝተገብረ ነቲ ንቕሓት ከዓ ነዳዲ ወሲኹሉ እዩ። ሕጂ እቲ ምግብና ጥራሕ ዘይኮነ እቲ ምግብና ንባዕሉ ደቂ ኣንስትዮ እንታይ እየን ዝርኦ ነይረን ከም ኣካል ገድሊ እየን ዝርኦ ነይረን። ተኣዚዘን ኣይኮናን ዝኸዳ ነይረን። ጉጅለና ትቕድም ንስኺ ድሕርና እኺ እንዳተባህለ ንሕና ኢና ንቕድም ንሕና ኢና ንኣቱ እንዳተባህለ እዩ ኣብ ግንባራት ምግብና ዝእቶ ዝነበረብቲ ግዜቲ። ምክንያቱ ነቲ ተጋደልቲ ዝዓፅዎ ኣብቲ ግንባራት ኮይኖም ተጋደልቲ ዝዓፅዎስ ብድሕሪት ኮይነን ብምግብና እንተ ደኣ ሸፊኖንኦስ ከም ዓብ ገድልን ከም ዓብ ተሳተፍነትን ስለ ዝረአ ዝነበረ እዩ። ኣብ ምግብና ጥራሕ ዘይኮነ ኣብ ሓራ ከተማታት ትሪኦ ከለካ ኣብቲ ከተማ ይኹን ወላ ከባቢ ዝነበራ ወረዳታት ብምሉኣተን ናይ ኮም ምሕዳር ከም ዝቐውን ተገይር እዩ። ቅድሚኡ ምናልባት ሕልፍ ሕልፍ ኢልካ ይግበር ነይሩ ይኸውን። ኣብ ሓራ ከተማታት ግን ሓንቲ ምምሕዳር ናይ ኮም ምምሕዳር ናይ ግድን ሓንቲ ወይ ክልተ ጓል ኣንስተይቲ ክትኣቱ ኣለዋ ስለ ዝተባሃለ ናይ ኮም መራሕቲ ኮይነን ሰሪሐን እየን። ኣብቲ ናይ መጀመርታ ግዜ ከማን ተቐባልነት ናይቲ ሕብረተሰብ ጓል ድያ ክትፈርደኒ ብጓል ዴ ክዳነ ዝብል ስምዒታት ዝነበሮም ነይሮም እዮም። ግን ኣብዚ ደቂ ኣንስትዮ ናይ ብሓቂ ዝምስከረለን ማለት እዩ ኣይድለላን እየን ዝተረኣየን እየን ዝዛረባ ፀግዐ ኣይኮናን እየን። ብፍላይ ኣብ ፍርዲ ተመረፅቲ ነይረን ወላቲ ሕብረተሰብ ይኣምነለን። ካልእ ምስኡ ኣጋር ሓኪም መባእታ ሕክምና እውን ካብተን ውድባት ካብተን ሓፋሽ ውድባት ይመሃራ ነይረን እየን ኣብ ሓራ ከተማታት። ሕጂ ሓንቲ ካብተን ዝዝከራ ሽዑ ኸማን ስውእቲ ሓረጉ ተስፋንክኤል ኣብቲ ኣጋር ሓኪም ተማሂራ ኣብቲ ናይ ህዝቢ ሕክምና ትነጥፍ ነይራ ካብተን ዝዝክረን ማለት እዩ። ካልእ እንታይ ነይሩ ህዝባዊ ማሊሻ ህዝባዊ ማሊሻ ከም ሞዴል ተባሂሉ ኣብተን ከተማታትን ኣብ ንኣብነት ኣብ እንጋናኣ ነይረን በዓል ሓጀር ኣብ ሰሓርቲ ነይረን ኣብ ደቂ ምሓረ በዓል ጓል ዓብደላ እውን ሽዑ ዘምዘም ዓብደላ ህዝባዊ ማሊሻ ነይራ ኣብ ሰገነይቲ በዓል ኣብርህት ነጋሲ ወላ ኣነ ነርና ንሱ ንባዕሉ እቲ ርሒቃ ክትጋደል በቲ ሕብረተሰብ እውን ቅቡል እዩ ነይሩ። ኣብ ከባቢ ዓድካ ኮይንካ ብረት ዓጢቅካ ክትጋደል ግን ተፀዋርነት ይሓትት እዩ። ብዝኾነ ግን ተሳታፍነተን ብጣዕሚ እየን ኣመስኪረን። ፀጥታ ናይ ከተማ ኣብ ምሕላው ንምግብና ዝሳተፋ ናብ ግንባር ኣብ ምብፃሕን ኣሰኒኻየና

0: ምምላስን ተሳተፍነት ነይሩ። ስለዚ ሓረ ከተማታት ብጣዕሚ ዳርጋ ደረጃ መንግስቲ ነይሩ ክበሃል እዩ ዝከኣል። ብጣዕሚ ውዕውዕ ኩነታት እዩ። እተን ትማሊ ትማሊ ደቂ ኣንስትዮ ኣብቲ መድረክ ዘይነበራ ዓብላሉ ቦታ ሒዘን ብጣዕሚ ብዝለዓለ ደረጃ ዝተሳተፋሉ ተሳታፍነት ናይ ደቂ ኣንስትዮ ከዓ ጎሊሑ ዝተረኣየሉ እዩ ነይሩ። ሓረ ከተማታት ብዙሕ ግዜ ንሜዳ ክኸዳይ ሓታየን ግን ይክልከላየን ነይረን እምበር ተጋደልቲ እየን በቃ ተጋደልቲ እየን ነይረን ክትብለን ኢኻ ትኽእል። ወላ ብስም ካምቦድያ ተጠርኒፈን ታዕሊም ምስከዳ ናተን ዙርያ እውን ፍሉጥ እዩ። ወላ ኣብቲ ሓይልታት ኣብ ምጉልባት መሳርዕ ናይቲ ሓይልታት ዘምፅኦ ለውጢ ክትርእን ከለካ ቀልጢፈን ኣብ ሓላፍነት እየን ደይበን ቀልጢፈን ኣብ ሓላፍነት እየን ተሰኪመን ኣዝየን ልዑል ተወፋይነት እዩ ነይርዎን እሞ ሓረ ከተማታት ተሳተፍነት ደቂ ኣንስትዮ ብዙሕ ትዝታታት ዘለዎ ዘይርሳዕ ስምብራት ዘለዎ ምዃኑ ክዝክር ይደሊ ማለት እዩ።
1: ሕራይ ጠቂሳቶን ድያ ብዝሒ ትዝተዋህበ ስልጠናታት ከመይ ይመስል?
2: እቲ ስልጠናታት እኳ ዝያዳ ኣብቲ ድሕሪት እንድዩ ድሕሪ እስትራቴጂካዊ ምዝላቅ ኣብቲ ናይ ዳሕራይ ግዜታት እዩ። እቲ ናይ ሰማንያታት ዝያዳ ኣደ ፅዒቁ ዝብሎ ዝኣጋር ሓኪም ናይ ህዝባዊ ድኳናት ናይ እንስሳ ሓካይም ሳርቶታት እዚታት ሕጂ ብዝማዕበለ ደረጃ ዝመፀ ኣብቲ ዳሕራ እዩ። እቲ ኣብቲ ምትሓስ ከተማታት ዝነበረሉ ግዜ ግን ምናልባት ኣብቲ ከተማታት ከምዚ ክትገልፆ ዝፀንሐት ነይሩ።
1: ምስ ምትሓስ ከተማታት ዳሕተ ተንኪፉ ኣሎ እስትራቴጂካዊ ምዝላቅ ምስ ኣጋጠመኸ ነሰራርሓኹም ብከመይ ፀልይዎ?
2: ሕራይ ሕጂ ኣብቲ መጀመርያ እስትራቴጂካዊ ምዝላቅ ቀሊል ኣይኮነን ንኩሉ ሰብ እውን እቲ ናፅነት መፀ እናተባሃለ ዝኩሉ ህቡብ ነይሩ። ህዝቢ ብልዑል ህንጥይነት ዝፅበዮ ዝነበረ እዚ ኩሉ ተጎሪሽዎ እዩ። ሕጂ እቲ ገለ ብዙሕ ተመክሮ ናይ ካልእ ሰውራታት ዘለዎ ተመሊስካ ንድሕሪት እንደገና ብዝለዓለ ደረጃ ክትምለስ ከም ትኽእል ዝርዳእ እቲ ዝያዳ ነቲ ኣፍልጦ ዘለዎ ናይ ካልኦት ተመክሮ ናይ ሰውራታት ዘለዎ ምሁራት እዮም ክኾኑ ዝኽእሉ። ኣብቲ ህዝቢ ግን እቲ መጀመርያ ብሓቂስ ምባደታት ነይሩ እዩ። ኣብኡ ሕጂ ገለገለ ካብ ደቂ ተባዕትዮ እውን ምስ ፍርሒ ንከተማታት ዝተጋለፁ ነይሮም እዮም። ኣብ ደቂ ኣንስትዮ ግን ዋላ ሓንቲ እውን ዝተረኣየለን። ሕጂ እቲ ገለ ዝነበረ ስምባደታት እውን ቀልጢፉ ክምለስ ተኻኢሉ እዩ። እቲ ህዝቢ እውን ሙሉእ ብሙሉእ ክጠፍኦም ዝብል እምነት እውን ኣይነበሮን። ሕጂ ገለገለ ኣብነታት ክትጠቅስ ንኣብነት ሓንቲ ደ ካብተን ደርሁታ ዝወለደ እንቋቁሖ ሓንቲ እንቋቁሖ ሓንቲ እንቋቁሖ ተቐምጥ ነዚኣ ሕጂ ኣብ ዕዳጋ ከይዳ ምስ ተኻልኣ ሸይጣ እተን ገንዘብ ሽያጥናተን ኣብ ሓንቲ መቐመጢት ተቐምጠን እዚ ሕጂ እንታይ እዩ ምስ መፁ ከይፅግሞም ሓገዝ ክኾኖም ተባሂሉ ትገብሮ ዝነበረት እያ። በዚ መልክዕ ከዓ እቶም ተጋደልቲ ምስ መፁ ሂባቶም። ካልእ ሓንቲ ደ ኣብ ዓዲ ቀይሕ ሓደግቲ ኣብ ሕጂ እንታይ ኣብ ዝተገብረ ኣኼባ እንታይ ትብል ስምዑ እንደዞም ደቀይ ኣይትጀጅ ፅባሓን እኮ ክምለሱ እንድዮም ኣዴታት እኮ መጎጎ ክንስንክት ከለና ቀላል ኣብነት ኣዴታት እኮ ክንስንክት ከለና እታ ናይ መጀመርያ ጣይታ መፎ እንታይ ኢልና ኣይንእትዋን ኢና መሶብ ካብ ካልእ ኣይቲ ኢና ንጀምር። ሕጂ ከዓ ደቅና መጀመርያ መፂኦም ዓይንና ርእዩ ክሳብ ኣፍ ደገስ መራ በፂሖም ፅባሓን እኮ ደልዲሎም ሙሉእ ብምሉእ ኮይኖም እኮ ተናፅነት ሒዞም ክመፁና እዩ። ስለዚ እዚኣ ኣጀኹም ብዝብል እዚታት ቀሊል ኣብነት ክውሰድ ይኽእል። ሕጂ ኣብቲ ኣሰራርሓ እንታይ ለውጢ እዩ ትመፅኡ? ቀዳይ ነገር ተን ቀዳሞት ዝወደብወን ዝነቕሓ ዝነበራ ንሳተን ከይደን እየን ንሜዳ ተን መንእሰያት ክሰለፋ እተን ደቂ ቆልዑት ሒዘን ዝነበራ እውን ክንከይድ ደድሕሪኹ እምበር ኣይ ኣብዚ ንተርፍን ኢና ተባሂሉ ንሳሕል እየን ከይደን። ሕጂ ኣብቲ ዓድታት ሓደ እቲ ምውዳብ ምስጢራዊ ምውዳብ እንዲ ተቐይሩ ነቲ ምስጢራዊ ውድብ ንክትቅይር ክትወተዋሃዮስ ብምስጢር ንክትገብሮ ኣብ ዓድታት ኣብ ገለገለ ዓድታት ኩለን ተነጥፋ ዝነበራ መንእሰያት ስለ ዝኸዳ ምእተው ትስእነሉ ግዜታት ነይሩ እዩ። ገለገለ ዘጋጥመና ዝነበረ ንኣብነት ኣብ ኣፈድባ ንሕና እተን መንእሰያት ብምሉአን ስለ ዝኸዳ ዝረኣያ መንእሰያት ስለ ዝሰኣና ኣዴታት ነይረን ዓበይቲ መራሕቲ ጉጅለ ቀደሙን መራሕቲ ጉጅለ እየን። ሕጂ ንሰን ታኸይ ንኸውን ንሕና ድሮ ናይ መዓልቲ ጋሻ ዝመፀ ተቐበልቲ ካባኹም ይመፅእ ብፀልማት ዝመፀ ንቕበል ኢልና ክንዛረብ ስለ ንኽእል ንሕና መጀመርያ ትዝበሃል በሉና ዝኾነ ይኹን ሓበሬ

ታ ትደልይዎ ንምፅእ ኣልኩም ንሕና እውን ንርእሲና ትወዲብና ነተን ካልኦት ኣብቲ ዓዲ ዘለዋ ው ንውድብ ኢለን ምእተው ብአ እንጀሚርና እቲ ስራሕ ክስራሕ ከም ዘለዎ ተገይሩ ሕጂ ኣብቲ ካልእ ከባቢታት እውን ልክዕ ከምኡ ማለት እዩ ኣብዚ ሕጂ ቀሊል ኣይነበረን እቲ ክፍሊ ህዝቢ ኣትዩ ኣብ ዝኾነ ዓዲ ዋላካቲ ህዝቢ ይቕበለና እንተነበረ እቲ ናይ ስምባደ ዝነበረ እውን ኣብ ሓፂር ግዜ ክኸደሉ እንተኸኣለ ካልእ ዕንቅፋታት እውን ነርና እዩ ንኣብነት ናይ ተጋድሎ ሓርነት ኤርትራ ነይሩ ተጋድሎ ሓርነት ኤርትራ ሕጂ ዝበዝሑ ቦታታት ንኣብነት ናይ በዓል ከባቢ ፀሮና ብበዓል ቴድረር ንበዓል ከባቢ ኩዓቲት ሒዞሞ ዝነበሩ እቲ ክፍሊ ህዝቢ ጉልባቡ ቀሊዑ ከምትቀደሙ ከይንቀሳቀስ እቲ ዝስራሕ ስራሓት ከይሰርሕ ምንባርናታቶም ከም ድልየትካ ንምኳን ዳር ኣይክእልን ነይሩ ብፍላይ ኣብተን ከባቢ ዝጠቐስክዎን ዳርጋቶም ክፍሊ ህዝብስ ተኣኪቦም ኣብ ምክልኻል እዮም ነይሮም ኣብቲ ሓውሲ ክልቴና ንኸዶ ዝነበርና እውን ኣብ ገለ ንኣብነት መምሕዳር ክንቀይር ከለና ንሰሙ ስለ ዘለዉ ዕንቅፋት ይገብሩልና እንደገና ከዓኒ ንግደት ዓዲ ኮይኑ እቲ ህዝቢ ታንጢዩ ኩነታት ደቁ ኩነታት ናይ ሰውራ ክፈልጥ ኢሉ ዝመፀ ንሳቶምን ንሕናን ስለ ዘለና ኣብ ክንዲ እቲ ህዝቢ ፅቡቅ ብዛዕባ ሰውራ ሰሚዑ ንቂሑ ክንዲ ዝኸይድ ኣብ ናይ ክልቴና መንጎ ምስሓብ ህዝባ ግንባር ከምዚኣ ትገብር እናበሉ ኣንፃርና ይገብሩ ንሕና ከዓ ንዕኡ ክንምልስ ከዓ ኣብ ጭቕጭቕ ንኣቱ ሕጂ እቲ ህዝቢ እቲ ብፍላይ ካብ ከተማ ዝመፀ ካልእ እቲ ዝፈልጠና ሎሚ ከምኣትኮንና ንበይንና ከለና ስለ ዝርኢና ኣይፅግምን ኣብቲ ካብ ከተማ መፂኡ ዝኸይድ ዝነበረ ግን ናይ ሓበቂ ሕማቅ ፅልዋታት ዘሕድረሉ ነይሩ እዩ ከምኡ ኮይኑ ግን እቲ ስራሓት ይካየድ ነይሩ እዩ ኣብ ግዜ ሻድሻይ ወራር ንኣብነት ሕጂ ኣብኡ ቅድሚኡ ክሓልፎ ዘይደሊ ሓደ ናይ ድምፂ ሓፋሽ ምምፃእ ነይሩ እዩ እንደገና ሓይልታት ካብ ሳሕሊ መፂኦም እንዲ 58 እዮም ተመደድ ተዘይተጋግየ ኣብ ድግሳ ፀላኢ ሬድዮ ተኺሉ ወንበዴታት ጠፊኦም ኢሉ ፈንጠዝያ ክገብር ዝሓሰበ መፂኦም ነታ ማይክሮዌቭ ከምዝሎሙ ተኺሎማ ንፅባሒታ ብለይቲ መፂኦም ነታ ማይክሮዌቭ ኣፍሪሶም ጥራይ ዘይኮነ ኩናት ኣብኡ ተገይሩ እቲ ህዝቢ እውን ደቂ ኣንስትኡ ደቂ ተባዕትኡ ዓቕሙን ዘይዓቕሙን እናተሰከመ እቲ ኩሉ ንብረት ንታሕቲ ክግዕዝ ከም ደለዎ ገይሩ ፀላኢ እቲዝሓሰቦ መደብ ኩሉ ተሪፉ ኣብቲ ህዝቢ ግን ናይ ብሓቂ መፂኦም ኣለው ኦም ዝብል ዓብይ ፅልዋ ኣሕዲሩ ዋላ ፀላእ እውን ንርእሲኡ ከም ዘይጠፋእና ክርዳእ ክኢሉ ማለት እዩ ይቀልል ኣብነት ንሱ ይነበረን ካልእ ተን ደቂ ኣንስትዮ ኣብ ዝግበር ዝነበረ ሰሚናራት ግጥምታትን ፅሑፋትን እንዳገበራ ንኣብነት በዓል ወይኒ ንጋሽ ኣለዋ ግጥሚ ክእለት ግጥሚ ስለ ዘለዋ ብዙሕ ግዜ ኣብ ሰሚናራት ዝገብራ ነይረን እየን ኣዴታት እውን በዓል ስቲ በዓል ሓሊማ ካልኦት እውን ኣብ በዓል ፀሮና ካልኦት ኣብ ኩሉ ከባቢታት በቢ ዓይነቱ ነቲ ህዝቢ ከነቃቅሕ ዝኽእል ሞራል ክህብ ዝኽእል ግጥምታትን ደርፍታትን በቢእዋኑ እናውፃ ልዑል ታራ ኣብቲ ቃልሲ ነይርዎን እዩ ንኣብነት ሕጂ ኣብ ንግደታት ምስቲ ብዝሒ ናይ ዋሕዲ ናተና ዝነበረ ተጋድሎ ሓርነት ኤርትራ ኣብኡ ምንባሮም እተን መንእሰያት ከካብ ዓደን ተኣኪበን ኣብ ንግደት ክህሉ ከሎ ኩለን እየን ተኣኪበን ደርፋ ሰራዊ ደርፍታት እናደረፋ ነቲ ቃልሲ ከተባብዕ ዝኽእል ኣብዚ ሕጂ ነቲ ህዝቢ ሲ ዝያዳ ፅቡቅ ሞራል ተስፋ ይህቦኦ ነይረ እንተን ደቂ ኣንስትዮስ ብዛዕለ ተራ ንርእሲአን ተቐቢሎ ንኦስ ኣብቲ ህዝቢ እውን ዓበይቲ ጎስጓሳት የካይዳ ነይረን እየን ድሕሪኡ ሕልፍ ክብሎ ከይነውሓኒ ኣብዚ ግዜ ናይ ሻድሻይ ወራር ንኣብነት ሻድሻይ ወራር ዝመፀሉ ግዜታት ኣብኡ ሕጂ እተን ኣብ ሰሚናራት ኣብ ዝግበረሉ ዝነበረ ግዜታት ናይ ዕጥቂ ሽማግለ ኣብ ዝቆመሉ ግዜታት ንኣብነት ሕጂ ሓንቲ ደ ኣብ ሓዲዳ ሰፊሕ ኣኼባ ብዛዕባ ናይ ዕጥቂ ሽማግለ ተገይሩ ነይሩ እዩ ኣብዚ ሕጂ እቶም ናይ ዕጥቂ ሽማግለ በቲ ሓደ ወገን ከዓ ናይ ዕጥቂ ሽማግለ ምቋም ሰቢኻ ትህብ ደለካ ፅባሕንኮ መስዋዕቱ ክመፅእ ክእል ካልእ መፅእ ክእል ብእከለ ጠፋእኩ ከይበሃል ምእንቲ ተባሂሎም ዕጢጢ ይብሉ ሕጂ ሓንቲ ደ ተስአን ኣደይ ምሕረት ዝበሃላ እዋ ስምዑ ዶ እሾኽ ብእሾኽ እያ ትወፅእ ፀላኢ ንዓና ከጥፍእ መፂ ኣሎ ንደቅና ጥራይ ዘይኮነ ሳሕል ዘለዉ ጥፍ እዩ ኣብዚ ዘለዎና እውን ኣጥፊ እዩ እታ ኤርትራ መሬታ እምበር ህዝባ የድልየናን እዩ ዝብልዎ ኣብ ግብሪ ከውዕሉ ንዓኣ መፁ ኣለዉ ሕጂ ግን ፈቲና ፀሊእና እታ እሾኽ ብእሾኽ እያ ትጠፍእ ኣራግፃ ይንኽፍእ ትብል ምሳሌ መሲ ኢለን ኣጆኹም ኢለን ንሰን ኣብኣም ዝተዛረባ ብዙሓት መንእስያት ካብኡ ከፍቲ ኣኼባ ዝኸዱ ነይሮም ካልእ እውን እቶም ናይ ዕጥቂ ሽማግለ ዝነበረት ከም ትምረፅ

ገይሩ ሕጂ ኣብነት እየ ዝጠቅስ ዘለኹ እምበር ኣብ ብዙሕ ቦታታት ኣሎ። ንኣብነት ኣብ በዓል እንጋርኣ ሓደ ካብቶም ናይ ዕጥቂ ሽማግለ ንደቁን ንወዱን ንወዲ ሓውን ንሃዳሙ ኣስጊርዎም ሓዲሩ ሕጂ ኣብኡ ማዓት ክስተያት ፈጢሩ ባእሲ ፈጢሩ ሕጂ እተን ደቂ ኣንስትዮ ናይ ሰሳሕን ናይ ቅሕኮርን ዝነበራ እንታይ ደባእሱ ኣለኩም ትባእሱ ንሕና ብድልየትና ክንከይድ እንዳበልና ትኸልኡና ሓደ ክልተ ወዳት ከይዶም ኢልኩም ነቲ ሰውራ ከምዝሞተ ጌርኩም ትርእይዎ ንሕና በዓልና ድ የለና እንተባሂለን ብዙሓት ደቂ ኣንስትዮ ድሓር ኣብ ቀይሕ ሰራዊት ከማን ብዙሓት ኣትየን በዓል ጓልቀሽ ዘለዎ ቀይሕ ኮር እዚኣተን ሕጂ ብድልየተን በዓለታን ወፂእን ሕጂ ነቲ ዝነበረ እቶም ዘፅንዕዎም መፂኦም እቲ ካልእ ከዓ እሳተን ነቲ ሽዑ ዝነበረ ኩነታት ከም ዝረግእ ገይሮኖኦ ሕጂ እቲ ኣብቲ ዳሕራይ ዝሰዓበ ሕጂ ድሕሪ ሻድሻይ ወራር ዝካየደሉ ዝነበረ ግዜታት እቲ ፀላኢ ሙሉእ ኣቓልቡኡ ንሳሕል ስለ ዝገበረ እቲ ዝሓሸ ግዜ ናይ ክፍሊ ህዝቢ ግዜ ረኺብና እቲ ኩሉ ንምውዳባትን ካልእን ብዝለዕለ ደረጃ እዚ ናይ ሞያ መምሃር ንብሎ ዘሎ ዝመፀ ድሕሪ እዩ። ምክንያቱ 1981 ተጋድሎ ሓርነት ኤርትራ ካብቲ ቦታ ተኣልዮ ፀላእ እውን ሙሉእ ኣቓልቡኡ ንሳሓል ስለ ዝገበረ ኣብኡ እኩል ዝኾነ ግዜታት ስለ ዝነበረ ኣብቲ ፖለቲካት ህዝቢ ኣብቲ ሰሚናራት ክሳተፍ ጭርሑታት ክጭርሕ ሰላማዊ ሰልፍታት ክገብር ዓብዪ ግዜታት ረኺቡ ኣብ ነቲ መናብርኡ ንምሕያሽ ተባሂሉ ናይ ሕርሻ ካድሬታት ናይ ተራድኦ ምግባር እዞም ናይ ማሕጉዳ ናይ ሳርቶታት ህዝባዊ ድኳናት እዚታት ሕጂ ሞያ ተማሂሮም ኣብቲ ህዝቢ ልዑል ኣበርክቶታት የበርክቱ ከም ዘበርክቱ ተገይሩ እዩ። ኣብኡ ሕጂ ደቂ ኣንስትዮን ደቂ ተባዕትዮን ኮይነን ደቂ ኣንስትዮ ብዙሓት ነረን ንኣብነት ናይ ሞተረ ዝተምሃራ ጓል ደቂ ኣንስትዮ ነረናና እየን ናይ ሕርሻ ዝተምሃራ ነረናና እየን ሕጂ እቲ ህዝቢ ነቲ መናበሩ ንምምሕያሽ ተባሂሉ ካብቲ ኣብቲ ካልእ ኣብ ፀላኢ ከይዱ ክንዲ ድፅበ ንኣብነት ኣብቲ ህዝባዊ ድኳናት ካብ ፈሮ ካብ ጀዛን ዝመፀ ንብረት ካልእ እውን በስመራ ዝመፀ እቲ ኣብ ውሽጢ እቲ ህዝባዊ ድኳናት ኮይኑ ነቲ ህዝቢ ብዝሓሰረ መንገዲ ክሽየጠሉ ከም ዘለዎ ይግበር ነይሩ እዩ። እተን ሳርቶታት መጀመርያ ኣብ ዓደን ነይረን ድሓር ኣብ ሓደ ቦታ ተጠርኒፈን እዚኣተን ሕጂ እቲ ክዳውንቲ ካብ በዓል ጀዛን ዝመፅእ ዝነበረ ነቶም ህዝቢ መናብሮኦም ክቃላሉ ተባሂሉ ህዝባዊ ግንባር ዝሰደዶም ንዓኣቶም ነቲ ተራድኦታትን ንገለን ክሕግዙ ኣለዎም ይበሃል ስለዝነበረ በቢወገኖም ነቲ ህዝባዊ ድኳን ዘድሊ የምፅኡ ስለዝነበሩ ንኣብነት ተንሳርቶታት ብሕሱር ዋጋ ነቲ ንከተማታት ክኸዳ ዘይክእላ ንዓኣተን እናተሸጠ ኣብኡቲ ድኳናት እውን መፅአን እናስፈያ ብዙሕ ክስተያት ነይሩ እዩ። ኣብቲ ህዝባዊ ድኳን ልክዕ ንባዕሉ ታራ ነይርዎ ድሓር እውን ንባዕሉ መትረባት ሓፅብታት ዲጋታት እናሰርሐ ኣብቲ መነባብሮ ህዝቢ ለውጢ መፅ እዩ። ንኣብነት ኣብ በዓል መረታሲ እዚ ሩባ ሰመነ ስቂሉ መዓት ማይ ዘለዎ ዓመት ምልእ ዝዛሪ ማይ እዩ ነይሩ እቲ ህዝቢ ኣይጥቀመሉን እዩ ነይሩ። ሕጂ እቶም ሳሕል ከይዶም ምዕራብ ከይዶም ሳሕል ኣይመስለንን ምዕራብ ከይዶም ናይ ሕርሻ ካድረታት ተማሂሮም ዝመፁ ብኣላይነት ናቶም ኣብቲ ከባቢ ሞተረታት ክትከላ ከም ዘለዎ ተገይሩ ኣብቲ ናይ መስኖ ጌርካ ምትካል ዝያዳ ከም ዝሳተፉ ተገይሩ ሕጂ ዋላ ኣብቲ መናብሮ ናይቲ ህዝቢ እውንሲ ለውጥታት ከም ዝመፅእ ተገይሩ እዩ። ሕጂ ኣብቲ ጥቃ ናፅነት ግዜ ማለት እቲ ቃልሲ ኣብ ዝለዓለ ደረጃ ዝበፅሓሉ ግዜታት ስለዝነበረ ሕጂ ብዙሕ ስራሓት ተሰሪሑ እዩ። ነዚ ዝዕንቅፍ ሕጂ እንታይ ነይሩ እዚ ምምፃእ ናይ ተጋድሎ ናይ ወደ ገባን ገለን ነይሩ እዩ። ወደ ገባ ሕጂ ኣብዚ ነቲ ቦታታት ልክዕ ከምቲ ክፍሊ ህዝቢ ነቲ ስንጭሩኡን ጎቡኡን ስለዝፈልጡ እቲ ንሕና ንሕባኣሉ ዝነበረ ቦታታት ኩሉ ውሽጢ ምሻጡ ንፈልጥዎ ስለዝነበሩ ኣብዚ ሕጂ ኣብቲ ስራሕና ኣብ ዋሂታት ኣብቶም ህዝባዊ ምልሻና ኣብ ዕንቅፋታት ይፍጠር ነይሩ እዩ። ንኣብነት ዋላ ብፀላእ እውን ንመተባብዒ ተባሂሉ ክፍሊ ህዝቢ ዝሓዘ 7,000 እዚ ምልሻ ዝሓዘ 3,000-5,000 እናበሃል ዘንሓፋሽ ውድባት ዋህዮታት ዝሓዘ እናተባሃለ ነይሩ እዚ ነዚአን ንክረኽቡ እውን ነቲ ምንቅስቃሳቶም ዝያዳ ኣተባቢዖም ኣብ ውሽጢ ቦታታት እናኣተዉ ዝንቀሳቀስሉ ግዜታት ነይሩ እዩ። ንኣብነት ሕጂ ጥቕላላ ክትሪኦ ከለካ ብወደ ገባ ክሳብ 24 ክፍሊ ህዝቢ ተሰዊኦምና እዮም 18 ተወጊኦም እዮም ኣብ ዋህዮታት ኣብ ሓፋሽ ውድባት እውን ልክዕ ከምኡ ሕጂ ተጋድሎ እዞም ወደ ገባ እየ ድብል ዘለኹ ኣብ ወደ ገባ ሕጂ ኣብቲ ምንቅስቃስናሲ እሶም እውን ዓበይቲ ዕንቅፋታት ነይሮም እዮም። ሕጂ
ክጠቕስን ምናልባት ዳሕራይ ክሳ

ሰላም ኣብ ርሕቕ ናብ ቀረባን ኮንኩም መደብና መደብ ሸው ሓሳይዳ ተከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታይ ከቐርበልኩም ይፈቱ ከመይ ቀኒኹም ሎሚ ድማ ጥሑን ዓሳ ምስ እንቃቕሖ ሒዘ መፅ ኣለኹ እዚ ንምስራሕ እንሆ ኣብ ቅድሜና ኣስቤዛ ተቐሪቡሎ ከምቲ ናይ ኩሉ መዓልትና መዘኻኸሪ ይሕፀብ ኣለኹ ብሳምና ተሓፂበ የ መፅ ግን ክንዝክሮ ስለ ዝግባአና ምሕፃብ ባዕዳውና መዘኻኸሪ ተሓፂበ ኣለኹ ሃራይ ዓሳ ማለት ዝተጣሕነ ብስሊ ኢሉ ቁሩብ ድሓር ብኸራ ጌርና ክትክት ኣቢልና ጥሒናዮ ኣለና ማለት እዩ እንቃቕሖ ቀሪበ ኣለኹ ሽጉርቲ ፃዕዳ በርሰሜሎ ጉዕ በርበረ ፅማቕ ለሚን ለሚን ከዓ ንደኮሬሽን ዝኾነና መባልዕቱ ከዓ ስለ ዝኾነ ሕጂ መጀመርታ እንቃቕሖ ክወቅዐ ሓሙሽተ እንቃቕሖ

ሓደ ማንካ ሻይ ከዓ በርበረ ፀሊም በርበረ ፀሊም ንዓሳ ቀመሙ እዩ ማለት እዩ ጥቀመሉ ፅቡቅ ጌርና ፅቡቅ እዩ። ጨው ከም ኣድላይነቱ ኢና ንጥቀም ከምቲ ነዳልወሉ ዓይነት ሰብ ክልተ ማንካ ጣውላ ሓርጭ ጥቀም ኣለኹ።

ኣብ ዓሳ ፅቡቅ ትሕዝቶ ከም ዘሎ ኩላትና ኢና ንፈልጥ፣ ኩሉ መዓልቲ ኢና ከዓ ንገልፆ። ዓሳ ከም ኩሎም ዓይነት ስጋታት ብፕሮቲን ሃፍታም እዩ።

ዓሳ ጠቃሚ ኮለስትሮል እዩ ዘለዎ። ዓሳ ዝተፈላለዩ ስብሕታት፣ ፅቡቅ ስብሕታት፣ ኣገደስቲ ንሰውነትና ዘድልዩ ስብሕታት ኣለዎ። ኦሜጋ 3 ዝበሃል ስብሕታት ኣዝዩ

ካብ ጥቡባስ ዝሓሸ ግን ከምዚ ንሰርሖ ዘለና ግሪል ዋላ ጥብሲ ጌርና እንተሰራሕናዮ ብጣዕሚ ዝበለፀ ዓሳ ካልእ ብጣዕሚ ዋላ ንብልሒ ኣእምሮ እውን ይጠቅም እዩ። ስለዚ ዓሳ ዕድመ ዘይፈሊ ዋላ ንናእሽቱ ዝበለፀ ኣዝዩ ብጣዕሚ ምስ ኣእምሮ ዝተተሓሓዘ ትሕዝቶ ኣለዎ። ንዓበይቲ እውን ከምኡ ኣዝዩ ጠቃሚ ትሕዝቶ ኣለዎ። ስለዚ ዓሳ ብጣዕሚ ዕድመ ዘይፈሊ ንኩሉ ሰብ ክምገቦ ኣዝዩ ጠቃሚ ዝኾነ ትሕዝቶ ዘለዎ እዩ ማለት እዩ።

ንኹ ግን ኣብ ሓዊ እውን ከነእትዎ ክንሰርሖ ንኽእል ኢና። ምክንያቱ ዓሳና ብሱል እዩ ትንቃቕሖ ሕትሕ ዝመሰበለልና ኣውፂና ንምግቢ ነዳልዎ ወላ ሓደ ፀገም የብሉን። ስለዚ ኣብ ዘለና ዓይነት መሳርሒ ክንሰርሖ ንኽእል ኢና። ኣብ ጋዝ ክንሰርሖ ንኽእል፣ ኣብ ፋርኔሎ ክንሰርሖ ንኽእል። ኣብ ዘለና ዓይነት ከምዚ ኣጌርና ወዲእና ኣብ ፈርኖ ከእትዋ እየ ሕጂ ፎርኖና ሰልጠና ምእንቲ ተወ

ብፎኪስ ዝተዳለወ ተዓሰአ ብዝኾነ ብዘለና ዓይነት ክነዳልዋ ንኽእል ኣዳላልዋይ ኣተዳልያ ደላ እቲ ዓሳና ብማዩ ፍኽፍኽ ኢሉ ድሓር ኣጥቂቕና መቲርናዮ ማለት ቀጥቂጥናዮ ዳርጋ ጥሑን ጌርናዮ ማለት እዩ። ስለዚ ድሓር ብሓንሳብ ንቀቕሖ በርበረ ጸሊም ሽጉርቲ ጻዕዳ

በርበረ በርሰሜሎ ጌርና ጨውን በርበረ ጸሊምን ጌርና ኣዳዊስናዮ ቁሩብ ሓርጭ ከዓ ጌርና ኣሉ ሓሙሽተ እንቃቅሖ ወቅዕና ማለት እዩ። ምዝ ኩሉ ሓዊስና ኣፀቢቕና ወሃሂድና ነተተጣሕና ዓሳ ኣብኡ ጌርና ከምዚኣ ጌርና መላኽዕና ንምግቢ ንቅርባ ትሕዝቶ ዓሳ እናገለፅ ኮየ ሰርሐ ዓሳ ኣዝዩ ተደላይ ጠቃሚ ብዙሕ ፅቡቅ ነገር ዘለዎ መግቢ እዩ። ኣብ ኩሉ ክልል ዕድመ ዘሎ ክምገቦ ዝኽእል ወይ ድማ ንክምገቦ ኣዝዩ ተመራፂ እዩ። ኣሰራርሕኡ ድማ ኣብ ዘይቲ ዝተጠባበሰ ዘይኮነ ከምዚ ዓይነት ኣሰራርሓ ጌርና ክንሰርሖ ከለና ኣዝዩ ፅቡቅ እዩ። ስለዚ ከምዚኣ ጌርና ብለሚን ኣመልክዕና ንምግቢ ነዳልዋ ማለት እዩ። ምስ ዝኾነ ዓይነት ምስ ሰላጣ ክንምገቦ ንኽእል፣ ምስ ዝኾነ ምስ ዓይነት ፓስታ ዓይነት ሩዝ ክንምገቦ ንኽእል። ከምዚ ዓይነት ኣሰራርሓ ሰሪሕና ማለት እዩ። ኣብ ዘለና ዓይነት ከነብስሎ ንኽእል ኢና። ስለዚ ናይ ሎም መዓልቲ ኣሰራርሓ ጥሑን ዓሳ ምስ እንቃቅሖ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰላምን ጥዕናን ዝሰፈኖ ግዜ

ሰላም ከመይ ትቕንዩ ኣብ ኩሉ ኩርናት ናይ ዓለምና ብምዃን መደብና መረፊዮርና ንምክታል ተቐሪብኩም ዘለኹም ፍትዋ ተኸታተልቲ መረፊዮርና ደጊመ ከመይ ቀኒኹም ፅቡቅ እምበኣር ፊዮርና ንሎምውን ከም ልውን ንዓኹም ዘዘናግዖ ዘዛንዩ ከምኡውን ይሕጉስ እዮም ዝበለቶም ትሕሶት ኣወለድ ኣብ ሰዓታ ደበኪላትኩም ዘላ ባነዞም ትሕሶት እዚኦም ኣብ ምስሳዮም ዝርከብ ኣነ ዘህር መሓመድ ንሬ እምበኣር ደጊመ ደጋጊመ መደብና ፈሊሙ ክሳብ ዝዛዝም እዚ ሓቢርኩም ክትከታተልዎ ንዓደምና መደብና ከም ልሙድ ብሓንቲ ጥዕምቲ ዜማ ጌርና ነዛ መደብ እዚኣ ክንፍልማ ኢና ኣርእስቲ ናይዛ ዜማ ድማ ካብተን ሓንቲ ናይ ሃማተ ብሃማተ ዝፈረየት ዜማ ኮይና ኢሪሪ ትብል ብቋንቋ ኩናማ ተዘየመት ሓንቲ ጥዕምቲ ዜማ ይቀሪበልኩም ዘለኹም መንምን ምክታላ ናብኣና ዓደምኩ ኣንድባብ ድሕሪያ ክምለሰኩም እየ ሰናይ ምስትምቃር

ዋይ ቱ ጉደይ ዘመዋረዲተይ መርመራ ዝብልዋ መን ይፈጢርዋ እንታይ ክረክብዩ ንዓም ይዙ ድቃ ስኸልኣና ንርእሱ ደቂሱ ፎኪስ ክነሱ ዝኸብድ መሊሱ ምፃሩ ሲኢነ መሊኡ ፈሲሱ ነዚ እንተሓስኩ በቲ ሰትኮኒ መጥራሕቲ ዝብልዎ ኣዝዮ ኸቢድኒ ኣወዲኢኒኮ ማራ ስርችኒ ኣነ ዝፈትዎ ከምትን ሕማመይ

ና ኣይ ዘፍርሓኒ ንኸሰንብዱኒ ራዕራዕ ንኽብለኒ ፈተና ቐሪቡ ዝብሉኒ ሓሲበዮም ዋሳዴታ መሲለዮም ኣፅኒዐ ዘይምልሶ ነቲ ፈተና ከይተዋህለለኒ ከሎ ጌና ዋላ እኳ ተኾነ ከበድቲ ሕቶታት ኣርእስቲ ተመፀ ብኩሉ መልክዓት ቀሊል ይኮነ ዓይን ተተዳልየሉ ጣዕጣዕ ከብለየ እንታይ ክርእየሉ ንዓይ ዘፍርሓኒ ራዕራዕ ዘበለኒ ጥራስ ከየንበብኩ ግዜ ምስ ሓለፈ ፈተና ቀሪቡ ሰሙን ምስ ተረፈ ዝገብሮ ስብን ልበ ይጠፍኣኒ ሸይነን ከለኹ ሽንቲ ይመልቆኒ ንፍዓት ዕሩኽተይ ንኸየቕድሑኒ ኣብ ሽዑ በፂሖም ገፅ ምስከልኒ ሽዑየ ዝፈርሕ ኣነ ጀረቕሮቕ ዝብል በይነይ ኮይነ እምበር ተፅኒዐ ደኣ ተኣማሚነ ተፈቲነ ሚቲ ካብ ሚቲ

ድሕሪ ጥበባት ዳግማ ተራኺብና ኣለና። ኣብቲዋ ተኸታተልቲ መደፍ ይርና መፈቲናያ ዶ ኣስተማቂርናዮ ዶኸ ፅቡቅ እምበኣር ካብ ዝቐፅለ ድማ ናብታ ትቕፅል ትሕዝተን ይኸብል። ቅድሚኣ ግን ሓንቲ ሓፃን ብሰገጋሪታ ዘላትን እሞ ካብቲ ዘለኹሞ ቦታ ኣይተርሐቁ ይኹም።

ድሕሪ ዝሓፀብ መሰጋገሪ ዳግማይ ተረኪብና ኣለና። ፍትዋ ተኸታተልቲ መደፊርና ካብዚ ኣሰባቢለ ድማ ታኩልና ብሃንቀውታ ንፅበያ ማለት ትሕሶ ድራማ ይኸብለኩም። ናይ ሎሚ ድራማ ተዋሳእትና ብጣዕሚቲ ድራማ ቀሪብናልኩም ኣለና ይብሉና ኣሎሞ ብቐታ ናብታ ድራማ ክብለኩም እየ ሰናይ ምክሳል

0: ሳብሪን ኣትስተጋ ትገብርለኺ
1: ኣት ሳብሪን ሳብሪን ዋ ድሓንድ
0: ኣት ሳብሪን
2: ኣፋ
0: ወሒዳ
2: ኣትፊክለይ
0: እንታይ
2: ግጥመይ
0: ዋ ግጥመይ
2: ዋ
0: ኣነ ዝመፀኹ በዚ እስኺ ኣብዚ ፀኒሕክኒ ከመይ ገይሩ ምክሰጠልክ ወላ ፈትሽኒ ወሒዳ ኣትስሕቂ
2: ከምኡ ኮንኩም ዝብለክ ዘሎ ኣብ ሓንጎለ ነበረስ ኣረሲዕክኒ እየ ዝበልኩኺ
0: ኣሰንቢልክኒ ፀኒሕኪ ሰበቅክ ዝበልክኒ መሲል ንኽአ እሞ ብዛዕባ ምንታይ ደ ኣሎ እዚ ግጥሚ
2: ኣቲ እቲ መምህርና ሓደ ፍሉይ በቃ ግጥሚ ዝፀሓፍ ኢሉናስ በደይ ፈቲነ ብሃገረይ ብትምህርተይ ብኤርትራይ ዘፈቲነ በቃ ወላዋላ ክኾነለይ ኣይከኣለን
0: ዝፍትኖኒ ንስኻ ሓንቲ ፍልይ ድየ ክትገብር ዘለኪ
2: ኣቲ ኣነ እዚ ኣጨኒቕኒ እንዳበልኩ ስኻ ኣካልእ ትእዛዝ ትብንለኺ
0: እተተይ ድኣና እሞ ክንገብር ሕረይ ሙንተይ ና ክንገብር ንገርኒ
2: ስቂልና ሞ ንዕሰብ እስኻላይ ኣተሓስብኒ ሽዑ ባዕሉ ክመፀና ዩ ሓንጎልና
0: ፅቡቕቲ

0: ውሰናይ ትመልኻ ፕረዘንቴሽን ቀዳማይ ወፅኻ ኩሎም ክላሳ ቀጣቂ ምልካ ቤቱ ና ንጊራትኒ ኣነ ዝማሉብ ኪረ ስለዝነበርኩ ስለዚ ይጠቃኩልካ ሕጂ ቀጠቃልከ
1: ያሜለይ
0: ኣኩሪዕኻ ና ኸኻ
1: ቴንኪዩ
0: ንስኻ ኸዳ ይተጠቃሉ እንዲኻ
2: ኦይ መስ ከጠቃሉ
0: እሂ
2: ኣብ ክላስና ኸማና የጠቃኩሉ
0: ተንጋዚ ተጠቃሉ ብፕረዘንቴሽን እኳ ይተወዳድሩ ቀዳማይ ወፅዎ
2: ኦይ ትምልክ ፕረዘንቴሽን ኣይትበልና መጀመርያ ፕረዘንቴሽን ሞንታዩ
0: ፕረዘንቴሽን ዳ መደረ
2: መደረ እንታዩ
0: መደረ ዳ ዘረባ
2: እሞ ዘረባ ተወዳድሩ ኢለስ ከጠቃሉ ዘለኺ ክትፈልቲ መምህርና ኸማን ተዛሪብኩም ኢሉ ይቐፅዓና እዩ እምበር የጠቃዓልና ኣይኮነን ኣረይ
0: ኣታ ኸም ይኮንኩን ዝብለካ ዘለኹ እዚ ኮ ውድድር እዩ ውድድር
2: ኦይ እንታይ መዝናዓይ
1: ኣታ ስኢልካ እንዶ ኦዮዮ ኣይትበል
2: እንታይ እንታይ ካ ትብል ደሊኻ
1: ንፉዕ እንተኮንካ ምሳይ ብፕረዘንቴሽን ትወዳደር
2: ኣነ ምሳኻ ብፕረዘንቴሽን ኣይኮን ብቕርፅም እዩ ዝወዳደር ኣረይ
1: እንታይ ብቕርፅም ዋላ መንዳ ሕማቕ ትመልበላ
0: ግደፉ
1: ተለይ ዶ
0: ሰናይ ግደፍ ኖፌል ግደፍ
3: እንተ ኮይኖም ተባይሶም
0: እንድ
3: እንታይ እንድዕ ትብለኒ ኣንተይ ካብ ትምህርቲ ኣነ ክመፅእ ከሎ ክቕፃ ትኸዕሉ ክስሕከ እዮም ፀኒሖሙኒ እስ ኸ ክባኣሽ ከም ትኾኒ
0: ወሪድኒ እንታይ ክረክብ ኢለ ከባእሶ
3: ንሶም ደይከም ክትፀኒሕኪ መባእስኦም ክትነግርኒ ይትኽእልን ሓቂ እንተለ ክዳኒ መባእስኦም ደይ ትነግርኒ
0: ኦይ
3: እንታይ ኦይ
0: ኦይ ትፈልጥ ዲኹ ኦይ
3: እንታይ ኦይ
0: ኦይ ኦይ ኦይ
2: እንታይ ማለት እዩ
0: ኦይ ትፈልጥ ዲኹ ኦይ ኣባይስዎም ኦይ ክንባዕሉ ክፍለጥ
3: እንታይ ማለት እዩ ኦይ
2: ኦይ ንስኻ ኩሉ ግዜ ክትመራመድ ትራያክልክ ንስኻ ካጥን ሕረይከ
3: ተረዲኒ ስማዕ ሰናይ ካብቲ ሕጅር ምዝ ኖቬል ዝበሃል ወዲ ከይትፃወት

0: ኣኪ
1: ኣቤት
0: እዚ ናበይ ዝበሃልቲ ፀሊአ እምበር መይተ
1: እሂ እንተይ ገይርኪ
0: ከም ገለ ጠባያ ካሕርቐካ መዓት
1: እሂ የሃር መክድ እዩ
0: ዋመራ እንዳታ ዮም ሲኢሉ
1: እሞ እንተይ ዳ ይፃረፈኪ
0: ኣይኮነን
1: እንታይ ዳ
0: ብዙሕ ግዜ እንደ ምስእ ዝቐርብ ከም ገለ ካሕርቐካ ዓይነቱ
1: ዋ
0: ሳብሪ ንዝኾነ ሰብ ኮ ስቂልካ ክፅላእካ ክፅላእካ ይበሃልኒ ከምኡ ንድሕር ኮይንካ ኣነ ባዕለይ ከመን ክፀላእኪ እሞ ንዕሞይ ትሕረቂ
1: ተዳሞ ከምኡ ጌይርክ ትሕርቕኒ ሕጂ ሞ እንታይ ጌይርክ ንገርኒ
0: ብዙሕ ግዜ እንደ ምስእ ዝቐርብ ክንፃወት ከለና እንታይ ፍሉይ ፍሉይ ገይሩ ከም ዘሕርቐኒ ሽዑ ትርኢ እዩ

0: ስማዓኒ ሕጂ ሓንቲ ፅብቕ ትፃወታ ክርእካ
1: እንታ
0: ኣብዚኣ ምሕስ እዚኣ ከምዚኣ ትገብራ እዚኣ ከዓ ንላዕልን ታሕትን ላዕልን ታሕትን ላዕልን ታሕትን ግበራ እዚ ድኣ ቀሊል
1: ኣራይስካ ግበራ
0: ከመይ ደኣ ኣነ ኮኒ እዚኣ ኣብዚኣ ሕዚ ኢለካ እዚኣ ምዚኣ ግበር እዚኣ ላዕልን ከምዚ ትገብራ እዚኣ ከዓ ከምዚ እዚኣ
1: ንስ ከዓ ብጫካር ጨወታ ተለክ ዝበዓ ናይ ቆልዑ ድ ንናኸሊና
0: ሕድኣ ንገብር ኢና ዓይነት ፀወታ ነንፀልክዕና ሕጅስ
1: ካይል ፀወታ ክርእከ
2: እንታይ
0: ከምዚኣ ግበር
2: እዚ
0: ከመይ በልክዋል
2: ከመይ ዳ
0: እዚኣ
2: ከመይ ሞ ከምዚ
0: ከምዚ ከምዚታት ግበር ዚ ገለ
1: ሕጂ ነዚኣ ሓፋ ብላ
0: ነዚኣ
2: ከምዚ
1: ዋድሞ ከመይ ዳ
0: ነዚኣ የ ኮይለከ ነዚኣ
1: ንስ በቃ ኣሰልቸና በቻ ካል ጨወታ ተለኪ ናይ ቆልዑ ፅራይ
0: ውይ ሕጂ ዳ ከንታይ ካል ፀወታ ከንፀልካየ
1: እወይ ክንዳ ንፂ ትባል ዝገበርናዮ ፈተና ኣየናይ እቲ ካብ ዓሰርተ ንስኻ ክንዳ ንፅ ኣረ ዓሰርተ ካብ ዓሰርተ ምፅል ፅንሕ ደ ይርዒካ
0: ስምዕኒ ሰብዕን ሓፍተ ሓቂ ክይኽባ ነዚ ኖቨል ዝበሃል ሰብ ክፅላኣካ ክፅላኣካ ክፅላኣካ ክትብ ኣብዚኣ ከለኹ ጥራሕሲ 1ሸዕ ዝኸውን ኦይ ሰሚዐ ሕጂ ምስ ሰብ እዚ ከይትቐርቢ
1: ሕራይ ድሓን
0: ወላ ኸማ ምስኡ ኸማ ከይርኢ
1: ሕራይ በካ
3: እግረ መንገዲና ከዓ ምዦ ብቐዳማ ኣሸክብ ዘበለት ካ ርእስቲ ግጥሚ ፅሓፍ ተባሂል
0: ፍሊታ ርእስቲ ረኺበል ከለኹ
1: ዋው ታይዳ
0: ክትፈትዮ ኢኸ ግን
1: ሕራይ ሞ እንታይ እያ ነገር ርባ
0: እንታይ ስከ ትብል ኦይ
1: እንታይ ኦይ
0: ኣርእስታ ኦይ
1: ዋ ፅቡቕት ይቐኒለይ ቤት ተሓፍተይ
0: ፌራ ፅቡቕት ርእስቲ እንድያ ይቐኒለይ ቤት ተሓፍተይ ሕጂ እዚኣ ኣብ ገዛ ከይደ ፅሒፍ ፅሒፍ ከብላ ሽዑ ንኩላትኩም ደቂ ገዛት ዳ ተኣኪብኩ ከም ብበልኩም ሕራይ
1: ኣይ ንስኽን ከዓ ኩሉ ግዜ ካንቲ ጥራይ ክልክ
0: ምሽግናይ

0: ኣለንዳብ ገጾም ይንበብ።
1: ቶም ዝለመነዮም ሸየባቶም ቋንቋናትን ባንዲ ደኣ ኣበይ ኣበሉ ትብሉ ከም ዘለኹም ርግፀኛታት ኢና ውጀኹም።
0: ኤ ስንለለቐንተ ኢላ እሞ ሳክስፎን ቤንቲ ትሃርም እስኪ ቤንቲ ትሃርም
2: ሞንኮ ብ ጊታር ምስካምሲ ኢና ረድረቴላስ ተወጋሎ
0: ተወጋሎ ዋሕካ ተወጋሎ። ስለዚ ሎም ምሸት ምሳና ካምሰይ ሓሊፉ ካልእ ኣማራፂ ዘለኩም ኮይኑ ኣይስማዓናን ኢ ባንዲ
3: ሲሲ ካልእ መደብ የብሉምን
0: ወይ ኣከሰመፂ ሰመ

0: ትረክማ
1: ኣለካ ሓውና
2: ሓውና
1: ኣቦና ዝብል ኣፊኮ ኣይተሰ የቕለይ ታክበረሉ
2: ኣታ ኣነሲ ምሳኹም ኣብ ዝጎደና ኮይነ ክድብል እሞ ዘዝ ተጠቃዕኽዎ ፍርቂ ፍርቂ ድማ ቀልበልኩም በር ንዓይ ተቦሪኑ ክትገብሩኒ ኣታ
1: ብምድባልሲ ክትቃዕ
2: ወይለይ ሂድና ኢዳ ንሰፈይኮ ከም ኢራሜድ ዘላ ከም መፍተር ክኣፈትላ ከመይ ድኣነ
3: ንፈትንበሉ

0: ዝበለ መን እዩ ዝበለ ሓሶ ሓሶ ምራይ ሓሶታፍ ሓሶ ምራይ ንሕነት ግናይ ትድበል ረረረረ በል መልሓሲ ውፅ ኢልና ዝዳብ መንገዲ ፀኒሑ ክዕንቅፈና እዩ ዚ ጠንቃ
1: ርኢኸዶከይበፅሑ ዝበፅሑ
2: ኣርክቡኒ ኣርክቡኒ ሞዞም ደቀይ ኣርክቡኒ እጅኹም ኣነ ብሂወት ኣብዛ ርእሲ ምግሊ ክሳብ ዘለኹ ኣይትፈላለዩን ይኹም ኣጅኹም ኣጅኹም ንዕሞ ወይለየከይ
0: እስኪ ደው በለ ዚ ሓፍትና እንቃዓተ ዝተንፍስ ኣለክ ድሓን ዲኺ
2: ደቂ ዝፈትዎ መሓዛ እዮም ምስኪ ነይቲ
0: እስከ ፅንሒ ፅንሒ መሓንሳእ እንኩም እስኪ ንዕ እስኪ ዞም ደቀይ ንኩም እስኪ ኸሮመለ ሓዙታ ምራጭ ውሰዶም ሞኸበሮ እናወቕዕኻ እስኪ ዘናግዓዮም ፍንትት ኣብሎም
1: ድንቂ ሕራይ እስኪ ቅፅሉ ጓለይ
2: ኣምላኽ ዳኣ ብሰማይ ይቀበሎም እምበሪ ወለዶም ኣብ ዝቐረባ እዋንዮም ብሞት ተፈልዮም ሕድሪ ኮይኑና ኣነ ድማ በዛ ዓንቀረ ሒዛ ስለ ዘመሓለትኒ እንዳ ዓለቦኦም እናተመላለስኩ ከታተሎም ነይረ
0: እንጀራ ዓለም ብልዒ እንጀራ ዓለም ብልዒ
2: እንተ ሕጂ እሞ ብወገን እንዳቦኦም ምስ እንዳዲኦም ሓዊ ዝኾነ ባእስ ተፈጢሩ ነንሕድሕዶም ክተኣላለኹ ቆልዑ ተናዊፆም
0: ከመየ እናውፆም ጓለይ ኣቲ ከመየ እናውፆማታ
2: በቃ ንሕና ሓዲኡ ኸነዕቢ ሓዲኡ ሒዙልና ኮይኑ ነገሩ
1: ሓሓዲኦም ተማቂሎም ክዕብይዎም ማለት ዲታ
2: ዳርጋ ኸምኡ እዩዎ እንታይ ደኣ
0: ትሕዝቶ ስኢኖም ዋላ
2: ትሕዝቶ ደኣ ምሉእ ዘይጉዱል ነንሕድሕዶም ክተኣላለኹ እምበር
1: እንታይ ክትገብሩ ዘለኽቲ እምበርቶ ትገብርዮ ዘለኽ ርዳእ ክሎ
3: ይርዳኣን ፈረኣን
1: ኣቲ ምሸት ንዝርናበይ ዘለኹም ዘቆልዑ
3: ናብ ዝማእማኣ ግዲ
0: ኣታ ክልተ ፀጉሪ ዘብቆልኩም ማይኩም ዝሰተኹምሲ ኣንታ ክንዲ ንስኹም ትምዕዱስ ክትመዓዱ እንታ አ ክንዲ ማሚቖም ብሓባር ምዕባይሲ ካን ከም ሕምባሻ ምቕልቅል ክተብልዎም
1: ዋ ኣነ እንታይ ገይረ ባዕሉ ዘበገሰ እዩ ባዕልካ ኣባ ኣታ ክትዛረበሉ ኳይ ተሓንቕን

0: ዲሰ ታይ ሓሊፉ
1: ታይ ፈሊጠ
2: ዳሃን ዲኹም ኣቦይ እንታይ ግደ ሕንዳ ኣስፖርት ኢሉ ጉያ ጀሚሩ ሓሙሽተ ሓጢር ስረን ሓሙሽተ ብራቴልን ሳእንን ኣሽሓታ ክስር ኣቢሉኒ እናህልኩም ስገብሮ ጠፊኒ ሒዝኩም ክትምዕድለ የደልየ
0: ድሓን ድሓን ድሓን ኣይትጉሃይ እሞ ድሓን እቲ ስፖርት ምጅማሩ ኣይፅላኣን እዩ ግን ኣብቲ ስፖርት ሲ ጉይ ይውዒሉ ተሸሊሙ ወይ ብልጫ ወይ ገንዘብ ሒዙ መፂ ዶ ይፈልጥ ንገዛ
2: ቸላ ብዘይካ ጉይ ይውዒሉ ጀሚራትን ኢሉ ገፈፍ እናበለ ሒዙለይ ዝመፅእ ሕማም መርዘን ሳንቲም ኣይረኣኹሉን ድሕሪት ድሕሪት ጭራ እዩ ዝወፃልኩም ዞም ኣሕዋተይ
3: ወይ መከራ
1: እሞ ካልእ ሞያ ዘይቀይራቱም ደቀይ
4: ክሳራ እዩ
2: ክሳራ ደበልካ ለይቲ ተስኡ ስለ ዝጎየልኩም ብኣምኸይ ደርገፍ ክብል ደርሆ ናይ እንዳቦይ ባሻይ ብእግሩ ቀቲሉ ኣብዘይ ዕዳይ ሸሚሙኒ ወረ እንታይ ክኾነሉ እንታይ ክኾነሉ እዩ ዝደልየኒ ዘሎ
0: ዋ እዚ ድኣ እሞ ዘይተዓየንቱማ እያ በዚ ሃሩሩ ዝደኸ ሻርባ ርእስኻ ተጠቕሊልካ ውየይ ወረ ስተርኩም ሓደ መዓልቲ ባዕባዕ ኢሉ ፍሒሙ ከይፀንሐኩም ኣብ ሓደ ጎደና ተፀጊዑ
1: ክፍሓሚ ወ
0: ክደነና ወ
1: ኣልቃል ክብል ወ
0: ሸርቤሎ እዩ
5: ምርሳ እንተኮይኑ ካብዚ ሒዝካ ኻ ጅምሮ ዘለካ ኣብዚ ትራስን ኣብኡም ሰኣትካ ከዓ ተራስኖም ንኩሎም መዋዳድርትካ ትዝርሮም ኣቦ ከይደ ኣለኹ መሪእካ ጥራይ ፋንወኒ
2: ተላኺድ ከይጥራይ
5: ቅስን ድሕሪ ክልተ ሰዓት ብዓወት ውድረ ዛዚ መክምለሰከ
6: ይግበሮ
5: ይህ እንታወንኩም
6: ዋላ
5: ሞንታይ ደኣ ከይደ ጥራቸው
2: እንህለ ብኣምሆይ ድማ ኣብሎይቲ ተስኡ ክጎይ ክብል ከይረኣየ ምስ ዓንዲ ተላቲሙ ክንሕኩመልኩም ተካልና ኢና በልዒና ቀኒና
1: እሞ ካብታ ዝጎያ ዘሎ ትቕጥብ ሽግር ይሒዝልኩም ድመፅእ ዘሎ
2: ትእንግርቲ እኮ እዩ
3: ተመርዒ ዲኸ
2: ኣነ ተጸሊለ ድዮነ ዘመርዕዎ ክጎይ ክብል ጓል ሰብ እንተረገጸለይከ መንደቕ ይብል ሕሩስ ይብል ከምቢተይ ፍጥራዕ እዝብለልኩም በቃ
0: ሓንቱም ሰባት ዞም ሰብኣይ ኮ ሽግር ረኺቦም
1: ሽግርሽግርሽግርሽግር
0: ወሪድዎ
1: ሽግር ሽግር
2: ራይ በሉ ራይ በሉ ራይ በሉ ጉደይ ሎሙስ ከዓ እንግሂ ተሰቂሉ ዋ ዋይ ዋይ ውርደ
1: ኣተሓኮም እንድዮም ዳ

0: ባንድ ዕብዲ መሲልክን እምበር ክጎይየ
1: ተዘረሪሩ እኳ
2: ተፀርካ ከዓ ትመፅእ
0: ክጎይየ
3: ኤርካ ትረግፅ
0: ትረገፅ ትኽፈል ከዓ ክጎይየ
2: ኣንታ ፀረጥሪት ሕጂ ኸዘይ ተረግፀ ምራክዶ ተሪፍካ በል ክትፈልጥ ከም ኣረጊት መኪና ብተራፊ ክትተሓዝ ምዃንካ ፍለጥ መወዳእቱ
3: ይቐኒየለ ይበሉ ባንዲ ድሕሪ ሕጂስ ቀቢፁ ፈለኛ ሞ ግዲ ይምለስ
2: ገር
3: ፅቡቅ
2: ርሽ ምጭና ውሕሾ
3: ከይደ በሉ
2: ቻው
3: ሰላም ምሕልቲ
2: በሉ ሰዓትና ኣኺላ ተዓዘብትና ንፋኖስ ክተዳልው
3: ዳሎዳሎ
4: ይቕሪ ተግበለይ እፎይ ባንዲ ንስኹም ዲኹም ሓቀይ
5: ወና
4: ወይዘሮ ርብቀየን ሊኢኸናኒ
2: ወይዘሮ ርብቃ ርብቃ ድኣ እንታይ ኢላ ይናይ ጥሕኒ ክትልእኸልና ኢላኸላ
4: ኖ ክደርፍ እየ መፀ
5: ንስኺ
4: መን ድኣ ንስኻ
5: በልስ ከዳሓኒ እንታይ ዓይነት ደርፊ ኢኸ ተስምዐና
4: ፍቕራዊ እዩ
5: ፍቕራዊ
4: ወ ማለትሲ ኣለኩምሽ ላቭ ኢዝ ቤተር ዛንግ ኤኒቲንግ ኢኖ ስለዚ ንዕኦ ዝመረፅኩ
2: ኣቶም ሰባት ኣእዚ ዝጎደና ኮፅንሒሉ ዝገለ ኸርእየና እዩ
3: ክንፀልናወ
2: ኣየ ርብቃ ርብቃ ርያኸ መኣ ዝደልሽ ኸሊእ ክትፈልጢ እንትርፎ ዕረ በልስኪ ንዓ እንታይ ዳኣ ክግበር ኢሉ በሊ ጀምር ስኪ
3: ሓዝወ

0: ኣቋርፂ ዋንቲ
1: ወይለከ
0: ዋ መጀመርያ ምህሮ ማዓስ ተጀመረ ዘየፅናዓኽስ መጀመርያ ፍቅሪ ማዓስ ተጀመረ
1: ውይ ከእንታይ ኣምፆ መንዓልዓሎ ብዙሒ ክንቲ ቆልዓ
2: ኣጋኒምትዮ
0: ወራ ንበዓለ ክሕንጫል ቆልዓ ፍቅሪ ወዲ ፍቅሪ እንታይ ኣፍሊጥክ እየ ክንዲዚ ይ ውይ ኣይ እንዳበልክ መዓንጣና ቅርፅ ተብልናስ መሃነትና ተጥፈልናስ ፍቅሪ ኣበይ ትፈልጥ እየ ንበዓለ ክስ ክሕንጫል ቆልዓ
3: ጎረቤትይ ነይሩ ዘምፃኩም ሙዚቃ ምህራም ድዩ ታሪክ ሰብ ምርማር እስከ ንገሩኒ
4: ይቕሬታ ጎርና ኦፋይባን
0: መፂኹም ከዓ ሕጂ
5: እዛ ቆልዓ እዚኣ ደረጃኹም ብዘይ ምዃና ሰናይ ፍቓድኩም እንተኮይኑ ጉዳያ ናባና ከተመሓላልፎ ንምሕፀን
0: ዓረፍና ካብ ዋጭል ዓረፍና ድላይኩም ግበሩ
3: እውይ ኣነ ካፅበዚ ተረኸበስ ከማይ ጭባ ኣነስ ምሳኻትኩም ሙዚቃ ክፃወት
5: ጠሪጣሰ ተሓንገለ ይበለት ጉብጥሽ ኣቲ ሕጂ ደኣ ያን ንበይ ንክመፅኡ ሙዚቃ ካርመል ክደልኽዮ
6: ስጋኻበል
5: ገዶም ኮይና እዚእንስገርብ
0: ኣታ እዚኦም ስናይ ጥምቀት ኣይረኣና ንምበር ካባና ዓብዩ
4: ሳዓብኽቢር ንኽልበኒ
0: ተፈትለት ቆልዓ

0: ሰብ ሻዊልናዮ ሰስርዑ ከይገብር ሲ ሓብዶ ሓቢቢ ክትብል እዛ ግዜ ንሕብባ ኣቢልክያ
1: ድምፂ ብጣዕሚ እንታይ ዳ እሞ ግጥሚ ግና ፀይቂ ፀይቂ ፀይቂ ፀይቂ
2: ዋ ኣላስኹም ኣንቁርናኣንቁርና
0: ኣታርሒቕ እንደበሉ ግዳስኹም በቲ ጥሩምባ ገይርኩም ዓይና ከይተንቁርዋ ኣች
3: ሪቨር ናምምሕዳን ከተማ
1: ወይ
4: ዕድመ ንምርግጋፅ
1: ብጣዕሚ እየ ዝሓዝን ሶሪ ኦ ማይ ጋድ ብእውነት ከምዚ ዓይነት ምርብርብ ባንዲኡኹም ኢለ ተፅብኹን
0: ከይዲ ድኣ ቆልዓ ኢኹ ቆልዓ ኢኹ ቆልዓ ማማ ዝብከብዲ ክዘሎ ማዓሲኺ
5: ትወልዮ
1: ምሽ ኣየንስኹም ኣነ ድኣ እሞ ድምፃዊ ትበሃል ብኣኹም ዘየድሃል

ፀሓይ ምስ ዓረበት ዋምን እቶም ካልኦት ሓራምዝን ናብ መዕረፊኦም የምርሑ ኣለዉ። ዋም ዝነኣሰ ስለ ዝኾነ ንኸይቆርር ምሸታዊ ናይ ሌሊት ክዳንዮም ዝለብስሉ

ኣዴታት ሓራምዝ ነቶም ንኣሽቱ ውልዳተን ንኸይቆሩ ኣብ ማእከላእትን ከካብብኦምን ዝረኣያ። ዋም ዝሰትዮ ዘሎ ጸባ ምስ ወድአ ክድቅስ እዩ። እንተኾነ ኣብ ጥቓ ናይ ዋም መደቀሲ ዝድቅስ ቺፕ ዝተባህለ ሓርማዝ ካብቲ ንዋም ብፍሉይ ዝተቐረበሉ ጨንፈር ክሰርቕ እዩ ዝረአ ዘሎ። ግን ብቕልጡፍ ክምንጥልዎን እቲ ዝገበሮ ሕማቕ ግብሪ ምዃኑን እዮም ዝምዕድዎ ዘለዉ። ልክዕ ከም ወዲ ሰብ ሓራምዝ ይሓልሙ እዮም። ብንኣሽቶኦም ናይ ስድሮኦም ሕማቕ ኣማውታ ስለ ዝረኣዩ ከይኮነ ይተርፍን ዋም ሎሚ ምሸት ድቃስ ይኑሎ።

ግን ነዊሕ ጉዕዞ እዩ ዝፅበዮ ዘሎ። ድሕሪ 3 ወርሒ እዚ ዋም ዝተባህለ ንእሽተይ ዘኽታም ኣብ ዛምቢያ ዝርከብ ሓርማዝ ክሳብ ሕጂ ኣብዞም ንበይኑ ዝነፀልዎ ጉጅለ ኣይተፀንበረን ዘሎ። ግን በብቑሩብ ርእሰ ተኣማንነት ከጥሪ ክኢሉ ኣሎ። ብፍሉይ ናብ ሓንቲ ሓርማዝ ተፀጊዑ ናብዘ ዝኸደቶ ይስዕባ ኣሎ። ደድሕሪ ኦሊምባ እታ መራሒት ማለት እዩ። ኣቀራርባ ናይ ዋም ንኦሊምባ ክስሕባ እዩ ዝረአ ዘሎ። ኣብ መጀመርታ ኦሊምባ ንዋም ካብ ጥቓ ከተርሕቆያ ትፍትን ነይራ። ሕጂ ግን ብፅቡቅ ክትቅበሎ ትርአላ ይብል ናባይኦም ዝኾነ ኣሮን ብሓጎስ። ከምዚ ንዕዘቦ ዘለና ድማ ድሕሪ ናይ ኣዋርሕ ናይ ሌላ ግዜ ንመጀመርታ ግዜ ተሓቕፎላ። እቶም ካልኦት ሓራምዝ ግን ክሳብ ሕጂ ካብ ጥቕኦም የሳጉግዎ ኣለዉ። ብቐጻሊ ክድህልዎ ከለዉ ግን ኦሊምባ ትዕዘባላ። ዋም ንእሽተይ ስለ ዝኾነ ነዞም ካብኡ ዝዓቢ ሓራምዝ በድዩ ነብሱ ከተገላግሎ ድማ ወሰነ። እዞም ሓራምዝ ብዘይ ዝኾነ ጸገም ንመራሒቶም ክምእዘዝዋዮም ዝረአዩ ዘለዉ።

ቀሊምባ ንዋም ቀዳመይቲ መሓዝኡ ኮይና ኣላ። ንእዝና ክጠቦ ድማ ኣፍቀደትሉ። እዚ ኣብ ሓራምዝ ብፍሉይ ዝዝውተር ኮይኑ ልክዕ ከም ኢድ ንኢድ ተተሓሒዝካ ምውዓል ማለት እዩ። ንትፈትዎ ድማ ኢኻ ነዚ ገባብ ተፍቅደሉ። ናባይ ኣሮን በዚ ኣዝዩ ተሓጐሰ። ዋም ምስ ኦሊምባ ተሰማሚዑ ብምርኣየ ሓጐሰይ ወሰን የብሉን ድማ ይብል። ኣብተን ዝቕጸለ ኣዋርሕ ዋም ሓይሊ እናደለበ መጸ። ንጐቱ ድማ ብዝግባእ ክጥቀመሉ ጀሚሩ ይርከብ። ኦሊምባ ኣብ ጥቕኡ ብምህላዋ ድማ ካብኣ ብዙሕ ክመሃር ጀመረ። ገለ ኻብኡ እንታይ ክበልዕ ከም ዘለዎን ከመይ ገይሩ ንገረብ ኣውዲቑ ሓድሽ ዝኾነ ኣቝፅልቲ ይረክብን ትምህሮላ። ዋም ድማ ብዝተኻእሎ ይፍትና ኣሎ። ቀንዲ ዋም ዝተመሓየሾ ግን ብዘይሕማቕ ሕልሚ ቀሲኑ ክድቅስ ጀሚሩ ብምህላው እዩ። ድሕሪ 3 ወርሒ ዋም ነዚ መናበይኦም ቦታ

ስለዚ ካብቲ ዝፀንሐቶ ናይ ዘኽታማት እንስሳ መናበይ ወፅያ ናብ በረኻ እትኸደሉ እዋን ኣኺሉ ይርከብ። ኣሮን ከም ዝሕብሮ ኦሊምባ ንዋም ብፅቡቕ እያ ክትሕብሕቦ ፀኒሓ። ኦሊምባ ኣብ ዘላትሉ ዋም ግድነት ምስኣ ይኸውን ነይሩ። ሕጂ ዋም ምስኣ ናብ በረኻ ንክከይድ ዕድሚኡ ኣይፍቀደሉን እዩ። ኣብ መዓልቲ 8 ግዜ እናተመገበ ንነዊሕ እዋን ኣብዚ ቦታ ክቕፅል እዩ። ኦሊምባ ብዘይ ዝኾነ ፀገም ንክትከይድ መደንዘዚ ወግእዋ። ብቕፅበት ኣልዒሎም ድማ ኣብ ማኪና ፀዓንዋ። ኣብ በረኻ ሓድሽ ህይወት ንክትፍልም ድማ ከደት። ዋም በይኑ ተሪፉ ክዕገርግር ተረእየ። ሓራምዝ ብተፈጥሮ ስምዒታውያን ምዃኖም እዩ ዝንገረሎም። ብዝኾነ ምኽንያት ምስኦም ዝነበረ ሓርማዝ ምስ ዝፍለዮም ንነዊሕ እዋን ክሓዝኑሉ እዮም ዝረአዩ። ኣሮን ከም ዝሕብሮ ዋም ኦሊምባ ናበይ ከም ዝኸደት ደንፂዎ ዩ ዘሎ። እዚ ድማ ኣዝዩ ዘሕዝነካ፣ ምኽንያቱ ዋም ኣብ ህይወቱ ብዙሕ ፀገም ይርእዩ። ተወሳኺ ፀገም ብምርካቡ ንዝነበረ ቃንዝኡ ቃንዛ ተወሲኽዎ ይርከብ በለ።

ኣብተን ዝቐፀላ ውሕዳት ሳምንቲ ናባይ ኦም ኣሮን እቲ መዓልታዊ ዝግበር ምንክብኻብ ብዘይምቁራፅ ይትግብረሎም ኣሎ። ግን እዞም ሓራምዝ ኣይረግኡን ዘለዉ። ኣሮን ብዛዕባ እዚ ክገልጽ እንከሎ ኦሊምባ ክትመርሖም እንከላ ኣሳጉሞኦም ቅልጥፍ እዩ ዝነበረ፣ ሕጂ ግን ዝሒሎምን ኣብ ጥቓና ጥራሕ ድማዮም ዝዝንብዩ ዘለዉ ይብል። ኦሊምባ ብዘይምህላዋ ዋሚው ዝያዳ ተሃስዩ። እቲ ቅድሚ ነዊሕ እዋን ዘካይዶ ዝነበረ ንናይ ኣሮን ኣጻብዕ ምጥባው ድማ ዳግማይ ተመሊስዎ ይርከብ። ናባይ ኦም ኣሮን ግን መዘናግዕ ዝኸውን ሓደ ሓሳብ ኣንቀለ። ንሱ ቐጺሉ ሓራምዝ ልክዕ ከም ቈልዕዮም ክዘናግዑን ክጻወቱን ይደልዩ።

ምሕምባስ እቲ ዝፈትውዎ ዓይነት ንጥፈት እዩ። ብፍላይ እዚ ዕቋር ማይ ጭቃ ስለ ዘለዎ ንሓራምዝ ድርዑ ኮይኑ ካብ ፀሓይ ይከላኸለሎም እዩ። እዞም መጓሰ ኩሎም ነዚ ፈትዮሞ ይርከቡ። ብዜካ ዋም ኣሮን ነዚ ምስ ተዓዘበ ሎሚ ብርቱዕ ሙቐት ኣሎ ኪድ ምስ ብፆትካ ተዘናጋዕ እንዳበለ ካብቲ ማይ ይግጭቦ ኣሎ።

ብዙሕ ከይዶም ገየ ድማ ክፅምበሮም ተረእየ። ኣብዚ ዋም ኣዕሩኽ ንኽፈጥር ዝበለፀ ዕድል እዩ። ነዚ ንምትግባር ግን ግዜ ዝወስድ እዩ ዝመስል። ኣብታ ዝቐጸለት ወርሒ ዋም ብዙሕ ማይ ክዘንብ ረአየ። ምኽንያቱ ወቕቲ ክራማት ናይ ዛምብያ ብብዝሒ እዩ ዝናብ ዝዘንብ። እዚ ድማ ነዚ ኸባቢ ናብ ልሙዕ ጫካ ክቕይሮ እዩ ተራእዩ። ዋም ኣብዚ መናበይ ዘኽታማት እንስሳ ካብ ዝመጽእ ሓደ ዓመት ኣቕጺሩ ኣሎ። ሚዛን ሰውነቱ ድማ 5 ኩንታል በጽሐ። ብቕልጡፍ ይዓቢ ከም ዘሎ ዝምስክር ድማ ስኒየ ውፅእ ብምህላው እዩ። ሓደ እኹል ሓርማዝ 8 ዓቐን ጫማ ዝኸውን ስኒ ይውንን። ስለዚ ዋም ነዚኦም ንኸርክብ ብዙሕ ግዜ ተሪፍዎ ኣሎ ማለት እዩ። ግን ርእሰ ተኣማንነቱ ኣዝዩ ዓብዩ ይርከብ። ምስኡ ዝፃወት ደሊሶ ዝተባሃለ ሓድሽ ዓርኪ ድማ ረኺቡኣሎ። ደሊሶ ተባዕታይ ኮይኑ ካብ ናይ ዋም ብቕሩብ ዝዓብያ ስኒ እዩ ዝውንን። ኣብ ከምዚ ዕድመ ሓራምዝ ሓይሎም ንምፍታሽ ምቅላስ ይፈትው እዮም። ኦሊምባ ብዘይምህላዋ ደሊሶ ንዋም እሙን ዓርኪ ኮይኑዎ ኣሎ።

ኣሮን ከም ዝሕብሮ ዋም ኣዝዩ ዓብዩን ዓይሉን ስለ ዘሎ ክጥንቀቐለኒ ይብል። ንዋም ዘይተረድኦ ዘሎ ግን ኣብ ቀረባ እዋን ካብ ዝመናበይ ወፂኡ ናብዚ ካፍዌ ዝተባህለ ሃገራዊ ሕሩም ሕዛእቲ ክሰግር ምዃኑ እዩ። እዚ ሕዛእቲ 12,800 ትርቢዒት ኪሎ ሜትር ኮይኑ ብብዝሒ ሓራምዝ ይርከብዎ። ዋም ኩሉ ኣብዚ ዝነብረሉ ዘሎ መናበይ ዝተማሃሮ ኣብዚ ሕሩም ሕዛእቲ ኣካል ናይ ሓደሽቲ ስድራ ቤት ንክኸውን ክጥቀመሉ ኣለዎ። ኣሮን ንዋም ሎሚ ዓባይ መዓልቲ ምዃናን ጎቢዙ ከም ዘሎን ይሕብረሎ። ሎሚ ዋም ነዚ ንነዊሕ እዋን ዝተመከረሉ መናበይ ዘኽታማት ዝገድፈሉ ሰዓት ኣኺሉ ኣሎ። ልክዕ ከም ናይ ኦሊምባ መደንዘዚ ክወግእዎ ዮም። ብድሕሪኡ ብዘይዝኾነ ጉድኣት ናብ ማኪና ንኽፅዕንዎ ተባሂሉ እዩ እዚ መስርሕቲ ዝትግበር። ኣሮን ንዋም ከይዕበስን ብዘይዝኾነ ጸገም ንኸስተንፍስን ኢሉ ኣብ ንጎቱ ንእሽተይ ዕንጨይቲ ገይሩሉ ኣሎ።

ግን ዋም ንበይኒ ኮነን ክኸይድ ቀንዲ ዓርኩ ደሊሶ እውን ምስኡ ክኸይድ እዩ። ብሰላም ኣብ ማኪና ምስ ፀዓንዎም እቲ ጉዕዞ ተጀመረ።

ነዚ ኣብ ምድሪ ዝዓበየ እንስሳ ከተጋዓዕዝ ኣዝዩ ጥንቃቐ ዝሓትት እዩ። ብርቱዕ ምቆት ብምህላው እዞም ሓራምዝ ንኸይሞቱ ወላ እኳ ብላዕሊ ኣየር ንኽኣትዎም ከፊቶምሎም እንተሃለዉ፣ ኣሮን ግን ብቐጻሊ ድሃዮም ይገብር ኣሎ። ንሱ ክገልጽ እንከሎ እዚ ኩሉ ናብዚ በረኻ ንክምለሱ ብዙሕ ጻዕሪ ተገይሩሎም ሕጂ ኣብ ምቕራቦም ክንከስሮም ኣይንደልን ኢና ይብል። ሙሉእ መዓልቲ ኣብ መንገዲ ክጓዓዙ ብምውዓል ናብ ሕዛእቲ ካፍወ በጽሑ። ዋም ኣብ ሓድሽ ቦታ ቀዳመይቲ ለይቱ ክሕልፋ እዩ። ኣሮን ቅድሚ ምድቃሱ ንዋም ብሰላም ንኽድቅስን እቲ ክልቲኦም ከይተፈላለዩ ብሓንሳብ ዝተጓዕዝዎ ነዊሕ እዋን ቀሊል ከም ዘይኮነን የዘክረሎ። ጽባሕ ንኮ ዋም ምስ ሓደሽቲ ሓራምዝ ክላለዩ፣ ኣብ ቀጻሊ ድማ ምስኦም እዩ ከም ሓደ ስድራ ኮይኑ ክነብር። መሬት ምስ ወግሐ ዋም ነዞም ኣብ ቅድሚ ዓይኑ ዘለዉ ሓራምዝ ይርኦም ኣሎ። እዞም ሓራምዝ ኩሎም ዘኽተማት ኮይኖም ኣብዚ ካፍወ ዝተባህለ ሕዛእቲ ክነብሩ ዝጸንሑዮም። ኩሎም ካብ ዋም ዝዓብዩን ዓበይቲ ኣስናን ዝውንኑን ኮይኖም ንሎሚ ነንሕድሕዶም ንኽላለዩ ተባሂሉ ኣብዚ እዞም ሓለውቲ ፈለምሎም ዘለዉ መካበብያ ክውዕሉ እዮም። ኣሮንን እዞም ሓለዋ ናይዚ ሕዛእትን ድማ ክከታተልዎም እዮም።

እዞም ሓራምዝ ንዋም ብፅቡቕን ክቕበልዎ ድማዩ እቲ ተስፋ። ናይ ሓራምዝ ናይ ፀወታን ናይ ምልላይን ህሞት ልክዕ ከም ናይ ደቂ ሰባት እዩ። ሓፋር እንተኾይኑ ክድህልዎ ክፍትን እዮም። ኣዝዩ ርእሰ ተኣማንነት ሒዙ ምስ ዝቐርቦም ድማ ከም ተጓናፃይ ገይሮም ክወስድዎ ይኽእሉ እዮም። መጀመርታ ናብ ሓንቲ ንእሽተይ ኣንስተይት ሓርማዝ ቀረበ። ብፅቡቕ ክትቅበሎ ግን ኣይተረእየትን።

ልክዕ ከምዚ ንመጀመርታ ግዜ ትምህርቲ ኣብ እትኸደሉ ዓርከ ምሓዛ ምስኻ ክህልው እትደሊ ንዋም እቲ ናይ ቅድሚ ሕጂ ዓርኩ ዝነበረ ደሊሶ ተጸንቢርዎ ኣሎ። ብሓንሳብ ኮይኖም ንዞም ሓደሽቲ ሓራምዝ ክላለዩ ድማ ጀመሩ። ናባይኦም ኣሮን እዞም ክልተ ንኣሽቱ ሓራምዝ ድሓን ከም ዘለዉ ምስ ኣረጋግጸ እዚ በሪ ተኸፍተ።

ኣሮን ንዋም ኣጁኻ ሓያልን ናጽነት ዘለካንኩን ዳግማይ ዝበረኻ ጸዊዕካ ኣለዋ እናበለ ይላበወሎ

ኣሮን ንዋም ክሪኦ በቒዑ ኣሎ። ኣዝዩ ከም ዝዓበየን ገጂፉን ዝያዳ ደሊሉን ከም ዘሎ ድማ ክዕዘብ ክኣለ። ሓደሽቲ ዕሩኽ ፈጢሩ ዶ ኢሉ ምስ ሓተተ እዚ ሓላፊ ናይ ሓለዋ እወ ብዙሓት ፈጢሩ ደሊሶ ግን ክሳብ ሕጂ ቀንዲ ዓርክዩ ዘሎ ክብል ድማ መለሰሉ። ንሱ ቐፂሉ እዞም ሓራምስ ከም ኣባል ናይ ስድራ ቤቶም ንዋም ተቐቢሎሞዮም በሎ። ኣሮን በዚ ኣዝዩ ተሓጐሰ። ብኸመይ ኣዕሩኽ ከም ዝፈጥር ተማሂሩ ብምህላው ድማ ዝያዳ ቐሰነ። ካብቲ መጀመርታ ንበይኑ ጸኒሕዎም ዘድሕንዎ ድሕሪ 3 ዓመት እዚ ንእሽተይ ሓርማዝ ኣብ ሓንቲ ንዕኡ ትበቅዕ ስድራ ቤት ክጥርነፍ በቒዑ ኣሎ። ኣብ መጻኢ ናቱ ውላድ ክፈጥር ንትስፎ ነዞም ኣብ ጽንተት ዝርከቡ ዓሌት እንስሳ ድማ እዚ ዓብ ተስፋ እዩ። ኣሮን ድማ ሕጂ ዋም ልክዕ ናይ በረኻ ሓርማዝ ዝመሰለ ኣይትሕመቕ በል ክቡር ወደይ ብምባል ንዋም ሓንሳብን ሓዋሩን ተፋነዎ። ድሕሪ ስነዳ ናይ ዛፍዮም ዋም ጽቡቕ ከም ዘሎን ምስ ሓንቲ ቅድሚኡ ናብዚ ካፍወይ ሃገራዊ ሕዛእቲ ዝተሰደደት ናይ ቀደም መሓዝኡ ዝኾነት ድማ ብኣጋጣሚ ከም ዝተረኸበን እዞም ሓለውቲ ይሕብሩ። ንሳ ድማ ኦሊምባያ

0: ነዞም ስእልታት ኣትኩርካ ኣጥምቶም ከለኻሲ እንታይ እዩ ማዕረ ክንዚ ዝጥምት ገላ ኣድህብኡ ዝሰርቕ ትርኢት ረኺቡሎ ማለት እዩ ክብል ጸኒሐ።
1: ሓቂ ኸ ይኽየዱ ነዞም ባጤራታትና ክጥምት ከለኹ እቲዝሓለፈ ጸቢብ መንገዲ እዩ ዝረኣየኒ። ገለ ሰብ ገንዘብ ክርእ ከሎ እንታይ እያ ክገዝእ ጥራይ ዝሓስብ፣ ንዓይ ግን እዚ ናቕፋ ዝብል ስም ናይ ኣሸሓት ጀጋኑ ሰፈርን ዓወት ዝተሰነደሉ መዝገብን እዩ ዘዘኻኽርኒ።
0: ናቕፋ ማለት ስም ናይ ሓደ ከተማ ዘይኮነ ባጤራ ናብ እዚ ከተማ ምፅውዑ ካብ ታሪክ ሓሊፉ እሞ ምስ ቁጠባና እንታይ ምትእሳር ክህልዎ እዩ?
1: ናቕፋ ክበሃል ከሎ ገጹ ብጨውን ረሃፅን ዝቆርፈፈ ሰራውርዶሙ ዝተገታተረ ብጥሜት ተሓሊቡ ብፅምኢ ነቒፁ ብዕሩቕ ዝባኑ ብልሕ እሾኽ ብእግሩ እናደርቀመ ከም ነብሪ ካብ ከውሒ ናብ ከውሒ እናዘለለ ዝወደቐ ወዲ ሓፋሽ እዩ ቅጅል ዝብለኒ።
0: ወዲ ሰብ ክቡር ሃገራዊ ፍቕርን ሓላፍነትን እንተሃልይዎ ኮ ምስ ከውሑ ከውሒ ምስ ሓዊ ሓዊ ኮይኑ ምስ ኣራዊት ተፈቒሩ ክነብር ይኽእል እዩ
1: ይኽእል እዩ ብዓብዩ ናቕፋ እውን ከምዝኽእልን ከምዝዕወትን ዘእመነ ሓወልቲ ጽንዓት እዩ። ርእሰ ምርኮሳን እንታይነቱን ዘነጸረ ሓሌቱን ሕውነትን ዝመሃረ ኣብ መጋርያ እቶን ደቁ ስሒሉ ንሓቅን ንፍትሕን ዝተሰየፈ ሃገራውነትን ሓድነትን ዘድመቐ ዘይድፈር ዕርዲ እዩ ናቕፋ።
0: እወ ናይቶም ብጀካኒሕ ዘራይ ዘይነበሮም ደቁ ሓወልቲ እዩ። ግን ናቕፋሲ ምስ ቁጠባና እንታይ ዘተሓሕዝ እዩ ዘለዎ?
1: ዘተሓሕዝ መሊ እዩ ዘሎ። ናቕፋ ሰፈር ጽንዓት፣ ሰፈር ውሕስነት ርእሰ ኸተማ ገድልና እዩ። ቁጠባና እውን ከምኡ ክኸውን ብገዛ ርእሱ ክቐውም ብናይ ደቁ ጻዕሪ ክንቀሳቐስ ስለ ዝተደልየ እዩ እቲ ስያመ ተዋሂቡ። ናቕፋ ሃገራዊ ግምጃ ቃልስና እዩ።

0: ናቕፋ ንህዝብና ጽላት ገድሉን ቃልሱን ሓበን ክብሩን ዝኽሩን ትቐደም ተስፋ ዓወት ሰውራና ዝነበረ ናቕፋ ሕጂ እውን ተስፋ ዕብት ቁጠባና እዩ።
1: ተረዲእካ ናቕፋ ሰውራና ሞይቱ እንዳተባህለ ዝተሰኣሉ ጠፊኡ እናተወርየ ዝሰሰነሉ ሰፈር ኣናብስ እዩ።
0: ሃገራዊ ባጢራና እውን በቲ መወከሊ ገድልና ዝኾነ ትምህርተ ጽንዓትን ውሕስነትናን ዝኾነ ናቕፋ ምጽውዑ ሓበን እዩ። ናቕፋ ክትርእዮ ከለኻ ባህ ዝብለካ ኣሳል ጥራይ ኣይኮነን ወቂቡ ዘሎ መንነት ህዝብናን ያታዊ ታሪኽናን እዩ ዘንጸባርቕ።
1: ባጤራና ግዳማዊ ጽልዋ ዘይብሉ እዩ ዝመስል። ማለተይሲ ብስእሊ ብሔራትናን ተራ ኣካል ሕብረተሰብናን ዘለዎ ስእልታት ዝቖመ እዩ።
0: ሓቂ ክለኺ ኤዱ፣ ብስእሊ ናይ ሓፋሽ ዝቖመ ኣብነት ማሕበራዊ ፍትሕን ሰረት ቃልስናን ባህልናን ዘንጸባርቕ ምስሊ ህዝብና ዝውክል ይነቕፋ።
1: ሓደ ስእሊ ካብ ሽሕ ቃላት ይበልጽ ከም ዝበሃል ምስጢር ጅግንነትናን ዕላማ ቓልስናን ኣብኡ ዝተጻሕፈ ይመስል
0: ይመስል ጥራይ ኣይኮነን። ልክዕ እዩ። ከምቲ እምባታት ናቕፋ ዋልታን ፍትሕና ጽነት ክኾኑ ተወፌምን ጸኒዖምን ዝሓለፍዎ ባጤራ ናቕፋ እውን ንዅሉ እቲ ታሪኽ ሓቒፍዎ ኣሎ። ባጤራ ናቕፋ ወትሩ ካብ ኢድናን ሓሳብናን ዘይፍለ መለለይ መንነትና እዩ።
1: እዚ ቐዳማይ ገጽ ስእልታት እሞ ረአዮ
0: ምርኣይ ጥራይ ኣይኮ

0: ኣይኮነን እዱ ጽቡቕ ጌርካ ኸ ክተስተማቕሮ ኣለካ። ምኽንያቱ ቀዳማይ ገጽ ነፍሲ ወከፍ ባጤራና ምስሊ ናይ ኤርትራውያን ደቂ ኣንስትዮ እዩ ዘንጸባርቕ። ምስሊ ናይቲ ኣብ ሓርነታዊ ቓልሲ ዝተጻወቶ ዓብ ተራን ኣብ ደቂ ኣንስትዮና ዘለና እምነትን ተሳትፎን እዩ ዘርኢ።
1: ናይ ትሸዓተ ብሄራትና ባህልን ኣነባብራ ንምጉላሕ ማለት ድዩ?
0: ቓልሲ ህዝቢ ኤርትራ ንማዕርነትን ማሕበራዊ ፍትሕን ምንባር እዩ ዝገልጽ። ኣትኩርካ ተተዓዚብካየ ኸ ኣብ ነፍሲ ወከፍ ቀዳማይ ገጽ ባጤራና ነቲ ኣንጻር መግዛእቲ ዝተገብረ ቓልስን ዝተመዝገበ ዓወትን እዩ ዘንጸባርቕ። ምስኡ ኸዓ ተጋደልቲ ህዝባዊ ግንባር ባንዴራ እንዳንበልበሉ ናጽነት ከበስሩ ከለዉ ኸዓ ረአዩ።
1: ኣብ ታሕተዋይ ክፋሉ እውን እቲ ኣርማና ዝኾነ ገመልን ናይ ክቡር ፕሬዚደንት ሃገርና ኽታምን ተነቢሩ ኣሎ።

ትምህርትና ጠቓሚ ንሓፋሽ ህዝብና፣ ትምህርትና ንምዕባለ ኤርትራ ሃገርና፣ ትምህርትና ወ መንገዲ ብሩህ መጻኢና።

0: እዚ እቲ ከቢድ መትከል እዩ። ግን ክሓተክንዶ ስለምንታይ ትምህርቲ ኣብ ሓደ ናቕፋ ክኸውን ተደሊል ክትሓስብ ዶ?
1: ምናልባት ትምህርቲ መሰረት ክህሉ ነገር ስለ ዝኾነ ክኸውን ይኽእል እዩ።
0: ልክዕ ኣለኺ። ኣብ ግዜ ቓልሲ ጠያየት ብርእስ እናሓለፈ ኣብ በዓቲ ብርሃን እናብርሃኻ ብ ክበሃል ከሎ ትምህርቲ ኣብ መጻኢት ኤርትራ ኣገዳሲ ቅድሚ ኩሉ ዝስራዕ ምዃኑ ስለ ዝፍለጥ ዝነበረ እዩ።
1: ቅድሚ ናጽነት ትምህርቲ ንውሑዳት ዕድለኛታት ጥራይ ዝተሓዘ እዩ ነይሩ መስለኒ።
0: ኣይተጋገኽን። ሎሚ ግን እዚ ሓደ ናቕፋ ትምህርቲ መሰል ኩሉ ዜጋ ምዃኑ እዩ ዘረጋግጸልኒ። እዚ ሓደ ናቕፋ ሄይልካ ዝጅምር ህንፀት ሃገር እዩ። ትምህርቲ እንተዘየልዩ ከዓ እቲ ሓርነት ትርጉም ዝበሃል የብሉ። ስለዚ ሓደ ናቕፋ ክትሕዝ ከለኺ ዋጋ ሓደ ዝሽየ

0: ነገር ጥራይ ዘይኮነስ ዋጋቲ ንማሃይምነት ሳዕሪ ብርሃን ሒዝክ ከም ዘለኺ ጽቡቕ ገይሩ ክዝከረክኽ ክኽእል ኣሎ።
1: ተረዲእና ዓምና፣ ሓደ ናቕፋ ቐዳምነት እዩ። ትምህርቲ ድማ ቐዳማይ መትከል ሃገርና ስለ ዝኾነ ኣባ ጤራና ሰፊሩ
0: ንሱ እዩ ተዓቂ። ሓደ ናቕፋ መሰረት ልምዓትን ስልጣነን እዩ።
1: እዚ ኸረአዮ እሞ ሓሙሽተ ናቕፋስ ካብ ኩሉ ባጤራታትና ንላዕሊ ዶ ገጠራዊ ይመስል? ኣብዚ ዘመነ ቴክኖሎጂ፣ ኣብ ክንዲ ዘመናዊ ህንፃ ቤት ፍርዲ ሓደ ዓብ ዳዕሮስ ንምንታይ ኣድለየ? ንምንታይ ንድሕሪት ምጥማት
0: ኤደን? ንድሕሪት ምጥማት ኣይኮነን እዚ ሱርካ ጽቡቕ ጌርካ ምፍላጥ። እዚ ዳዕሮ እዚ ክንደይ ዝኣክል ዓሚቕ ሱር ኣለዎ መስለኪ? ሰብ ዴሞክራሲ ዝብል ቃል ቅድሚ ምምሃሩ ኣቦታትና ኣብ ትሕቲ እዚ ዳዕሮ እዚ ኮይኖም እዮም ሕግታት እንዳባና ዝቕልሙን ባይታ ዓደቦ ዝመርሑን ነይሩ።
1: እዚ እሞ ምስ ቁጠባዊ ምዕባልና እንታይ ምትሓሓዝ ኣለዎ ድዩ?
0: ግድን ይኽህልዎ። ሓሙሽተ ናቕፋ ፍትሒ ኣብ ጽላል ዓደቦ እዩ ዘሎ። ቁጠባናን ህይወትናን ክምዕብል እንተ ኮይኑ ከዓ ኣብቲ ንጹሕ ፍትሒ ናይ ኣቦታትና ዝተመርኮሶ ክኸውን ኣሎ። ሓሙሽተ ናቕፋ ክትሕዝ ኸለኺ ሕጊ ሒዝኪ ከም ዘለኺ ሕሰብ። ሕጊ እንዳባ፣ ሕጊ ሰብኣውነት፣ ሕጊ ምክብባር ማለት።
1: እዚ ዳዕሮ ከምኡ ሓደ ዓብ ጽላል ጥራይ እዩ ዝመስል።
0: ጽቡቕ ኣለኺ። ጽላል ብጽላሉ ንዅሉ ዜጋ ብዘይ ኣፈላላይ ዘጽልል ጽላል እዩ።

ኣባ ኣኻኻቢ ካብርዑ ካብ ቀረባ ዘዳዕሎና ኣርማ ዓደቦና ካብ ቀደም ካብ ትንቲ መርሓናይ ህዝብና መርሓናይ

እዚ ምስሊ እዚ ምስሊ 10 ናቕፋይ ባጎን ዝስሕብ ዘሎ ባቡር ተራ ባቡር ኣይኮነን ምልክት ብልሕን መሃዝነትን ውክልና ፈጠራን ህርኩትነትን ዜጋታት ዝገልጽ ብመልክዕ ባቡር ዝተሰርሐ ናይ ጽዕነት መኪና ኦራል እዩ። ብጥበብ ደቁ ተሃኒፁ ሓፂን ነፍሲ ዘርእዩ ኣይከኣልን ንዝበልዎ ብኒሕ ተሳዒሩ 10 ናቕፋ ምስሊ ዘይሕለል መንፈስ ጽበቕ ታሪኽና እዩ ኣብ መትንና ዝመላለስ ኣኻውሕ ሰናጢቑ ኣንቃዕሪሩ ንላዕሊ ባቡር ጥራይ ኣይኮነን ናይ ጽንዓትና ምስሊ ኣብ ውሽጢ ልብና ርእሰ ምርኮስ ኣንጊሱ መንነትና እዩ ንሱ በቃ ንሕና ኢና ንሱ ብሽግር ብዘይክማ ህዝቢ ንሽግር ብዘሰንብድ ብዘይዓስቢ

0: እንታይ ኣሎ ዘይከኣሉ? ንዝመፀለኹ ዝብሎ ኣቦ ፅንዓት እዩ። ኣቦ ኒሕ ዘይሕለሎ ሓፂን ክቕጥቀጥ ረሃፅን ክወርር ክብሪ ስራሕ እትምህር ኣብ ልብና ዝነብር ውሽጢኻ ኳዓቶ እትብል ናይ ዓወት ቃና ሃገር ክትህነፅ ብእምነት ርእስና ርእሰ ምርኮሳ እዩ ዋሕስ ህላውና እወ ርእሰ ምርኮሳ እዩ ዋሕስ ህላውነትና።
1: እዚ ባቡር እዚ ኤርትራ ሓርነት ምስ ረኸበት እቶም ካብ ወፃኢ ዝመፁ ምስቲ ባቡር ጥቡቕ ርክብ ዝነበሮም ክኢላታት እዚ ባቡር እዚ ክሰርሕ ኣይክእልን እዩ፣ ንኽሰርሕ ዘይሕሰብ እዩ ብምባል ገዲፎሞ እዮም ንዓዶም ተመሊሶም።
2: ድሕሪኡ ድኣ እሞ እንታይ ተገብረ?
1: እዚ ዝትርእዮ ዘለኺ ባቡር ካብ ኦራል ተጣቢቡ ዝተሰርሐ ነቲ ኣይከኣልን እዩ ዝብል መንፈስ ዝሰዕረ ርእሰ ምርኮሳኻ እንታይ ምዃኑ ብተግባር ዘርአየ ዓይነት ስራሕ እዩ።
2: እዚ ዓሰርተ ናፋስ ንኽብሪ ስራሕ ዝምህረና እዩ ዝመስል።
1: ጽቡቕ ኣለኺ። ዓሰርተ ናቕፋ ካብ ሰብ ኣይትጸበአ፣ ኣብ ውሽጢኻ ዘሎ ዓቕሚ የዕብዮ። ቁጠባናኻ ብናይ ደቁ ጻዕርን ብናይ ደቁ መሃዝነትን ክንቀሳቐስ ከም ዘለዎ ዘዘኻኽሪ። ኤርትራዊ እንተደልዩ ካብ ባዶ ተኣምር ክሰርሕ ከም ዝኽእል ዝገልጽ ናይ ዓወት ማሕተም እዩ ዝምስሊ እዙ።
2: እዚ 20 ኣቕፋ እውን ረአዮ እሞ ሓደ ሓረሳይ ክሓርስ ምስ ሓንቲ ኣብ ስራሕ ዘላደ ሓንቲ ዘመናዊ ትራክተር ክትሓርስ ዘለዎ ምስልታት ዝሓዘ እዩ። እዚ ከዓ ሓደ ልሙድ ናይ ገጠር ህይወት እዩ።
1: ኣይፋልክን፣ እዚ ልሙድ ጥራይ ኣይኮነን። እዚ ምስሊ እዚ ሕቆ ናይ ሃገር እዩ። ሓደ ሃገር ሰላምን ናጽነትን ክህልዎ ክእል እዩ። ካብ ገዛእ ነብሱ እንተዘይተመጊቡ ግን ልእላውነቱ ሓደጋ እዩ ዝወድ። እዚ ምስሊ እዚ ኸዓ ልእላውነት መግቢ እንታይ ምዃኑ እዩ ዘዘኻኽረና።
3: እዚ ንገብሮ ዘለና ልምዓታዊ ወፍሪ ብምዕቡል ኣገባብ ብዘበናዊ ሕርሻ ዝተማእከለ ኸውን እዩ ዘሎ ትቐንዲ ጻዕርና።
4: ኣንታ ወደይ ኣቦታትና ዘጽንሑልና ማሕረስ ብብዕራይን ገመልን እዩ። ንስኡ ኸዓ እቲ መሠረትና
3: ብዕራይን ገመልን ሱርናዮም። እቲ ብትራክተር ንሰርሖ ዘለና ጻዕርና ብዘበናዊ ጥበብ ኣተሓሒዝና ንሰርሖ ዘለና እዩ። ያታዊ ሕርሻና ብዘበናውነት ክብርክት ዝብል ናይ ልምዓት መዝሙር እዩ መዝሙርና።
4: ነቲ ዝጸንሐ ያታዊ ልምዲ ሕርሻና ብዘበናዊ ኣገባብ እንተ ማዕቢልናዮ ምህርትና ብዝተዓጻጸፈ ክውስኽ እዩ።
5: ቁጠባና ኣብ መሬትና እዩ ዘሎ። ቁጠባ ካብ ወፃኢ ዝመጽእ ሓገዝ ዘይኮነ ካብቲ ሓረስታይ ዘፍስሶ ረሃፅን ዝሕፈስ ሽሻይን እዩ።
3: እቲ ኣብ ዓመት ሓደ ጊዜ ጥራይ ዝፈሪ ግራውትና ኣብ ዓመት 2 ወይ 3 ጊዜ ከም ዝፈሪ ክንገብሮ እዩ እቲ ቐንዲ ዕላማና። ሃገርና ብኸርሳ ክትቀውም እዩ ዘሎ ጻዕርና።
5: ቤትና ሽሻይ ክመልእ ንነፍስና ኾይንና ንጎረባበትና ክንከውን፣
4: ሃገር ብቐጠልያ ተሸፊና ምድረ በዳ ክሰዓር፣
3: እቲ ብመስኖ ተሰኒ ዝካየድ ሕርሻ ብምዕቡል ኣገባብ ቴክኖሎጂ ተወሲኽዎ ክካየድ፣ ሃገርና ብፍረ ረሃፅና ውሕስነት መግቢ ሓሊፍና ልኡላውነት መግቢ ኸነረጋግጽ እዩ ዘሎ ናይ ቀትርን ለይትን ጻዕርና።
4: እወ እዚ ራእይ እዙዩ እቲ ሓቀኛ ራእይና።
5: ንሕና እውን እዚ ባህላዊ ሕርሻና ብምዕቡል ኣገባብ ተሰኒ ኸም ዝኸይድ ክኸውን ይባግናል።

0: እዚ እቲ መንፈሱ ህዱእ ልክዕ ከም ሰማይን ባሕርን።
1: እዚ መግለፂ ሰማያዊ ሃብቲ እዩ። ሃገርና እኮ መሬት ጥራይ ኣይኮነት ልዕሊ 1200 ኪሎ ሜትር ዝዝርጋሕ ገማግም ባሕርን ዋንነትን ከም ዘለና እዩ ዝነግር። እዚ ኸዓ ማዕጾ ናይ ዓለም እዩ። ብዓብዩ ኸ ባሕርና መትሪ ቁጠባና እዩ።
0: ንዘለና ፅባቐ ዝያዳ ዘጉልሕ መስል
1: ፅቡቅ ገይሩ እዩ ዘጉልሕ። ሓደ ሃገር ንበይኑ ክነብር ኣይክእል እዩ። ንሕና ኸ ፍርያትና ናብ ዓለም ክንሰድድ ካብ ዓለም ከዓ ዘድልየና ነገራት ክንቅበል ወደባትና ትቐንዲ ውሕስነትና እዩ። ቀይሕ ባሕርና ኸ ሃብትና ጥራይ ዘይኮነ እቲ እስትራተጃዊ ዝኾነ ሓይልና እዩ።
0: እወ ባሕርና፣ እዚ ቀይሕ ባሕርና ቀንዲ መስመር ዓለምና።
1: ባጤራና እውን እዚ ምስሊ እዚ ክሕዝ ከሎ ንሕና መስሕብ ዓለም ምዃንና ንባሕርና ኸ ነኽብሮን ንሕልዎን ምዃንና እዩ ዝገልጽ። ካብ ሕጂኒ ኑ 50 ናቕፋ ክትሕዚ ኸለኺ ንፋስ ባሕሪ ዝነፈሶ ምስ ዓለም ዘተኣሳስረና ሃገራዊ ኩርዓት ዘለዎ ባጤራ ትሕዚ ከም ዘለኺ ዘክር።
0: እዚ ብሓረስታይ ተወኪሉ ዘሎ ምስሊ ናይ 100 ናቕፋስ
2: ቀቅድሚ ወጋሕታ ዓንጊሁ ወፋሪ ካብ ጽፍሩ ድራሩ ሓራሲ ጫኳሪ ሰማዩ ኣሚኑ ዝጽዕት ዓኳይ ጕልበቱ ኸፊሉ ዝቐርፍ ሸቃላይ ግምቦ ኢዱ ዘይዝርግሕ ትካቦ ኽቕበል ራሃጹ ነጺጉ ጸምኡ ዘዕንገል ጽኑዕ ርክብ ምስ ጸጋ መሬቱ ጽሙድ ብቐደሙ ኣርዑቱ ነዊቱ ሽዕበት መሬቱ ዝዛሊ ዝገርፍ ስበት ሰዲዱ መሬቱ ዝሓርስ ወሓለ ሓረስታይ ኣላይ ጐርቢ ኣማኒ መሬቱ ጻዕራም ወዲ ሕዝቢ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣሰር ራያታቱ ጸሊም መግዛእቲ ጸሊም ድኽነት ሚሕዩ ኽድርቢ ናይ መቑሕ ሰንሰለት ከኣሊ መከራ ምሒር ተጸማሚ ወትሩ ሰዓሪ ብውሽ ጣዊ ዓቕሚ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ሕዝቢ ብማእቶት ወፈራ ወገኑ ዘኣሊ ሓረስታይ ሃገረይ ኣርማ መለለይ ሕዝቢ።
1: ባጤራና ሰንሰለት እዩ። ሓደ ናቕፋ ትምህርቲ፣ 5 ናቕፋ ፍትሒ፣ 10 ናቕፋ መሃዝነት። እቲ መሃዝነት ከዓ ሕርሻ የደንፍዕ። እቲ ዝፈረየ ምህርትና ኸ ብወደባትና ገይሩ ናብ ዓለም ንነግደሉ፣ እቲ ንግዲ ኸዓ ናብ ረብሓ ህዝቢ ነውብሎ። እዚ እዩ ትሰንሰለት ናይ ባጤራና።
0: ባጤራና ታሪኽ ዝተሰለመ ምዃኑስ ኣዝዩ እዩ ዝኹርዕ።
1: ባጤራና ናይቲ ሰፊሕ ራእይና መስተያት እዩ። ባጤራ ባጤራ ናቕፋ

ሰላምተና ኣብፃሕኩም ኣብ ውሽጢ ሃገርን ወፃእን ብምዃን መደባት ኤሪቲቪ ኣብ ምክትታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ ንሆብ ሰዓትና ተዳሊና ንርከብ ንክልተ ሰዓት ኣብ ዝፀንሕ ናይ ኣየር ሸፈለና ምሳና ሓቢርኩም ክፀንሑ ዕድመ ነቕርብ ኣለና ክሳብ ፍፃኢ መደብና ምሳና ክትሓብሩ እናዓደምና ከም መፈላመት ትሕዝቶ መደብና ሰሪዕናዮ ዘለና ደርፊ ኢና ክነቐድም ናብኣ ኸብለኩም

Thank you.

0: ፅርግያ ንመክዘንግስ
1: ስርዓሮ ምስሊ ኣሊ ኣለምዎ ዮንስ
0: ካል ዓፍሽና ጃህዝ ኣለዋ ኣለ
1: ዓፍሽ ጃህዝ ኣሎ ብሩን ተገባ ኣሎ
0: እንታይ ውላ ዓፍሽካ ጀማል ሓተ ምሽክለት ተዲበይ ትክርየና በስ
1: ላ ማዓብድላ ሓና ለካለከውን ትረባ እንዳ ከርከር ውላ ኣዘምናም ኣሎ ሸቆልና ድብ ክለብ ንምእት ርኩዝ ኣሎ
0: እንሻላ ቆልካ ከም ዓመልካ ገቢ እዛ ላኪን ላዓፍሽ ተሂበኒ እንተለየከ ፈተኮ ብክለ ናይ ምእት ምስለ ግትሃበኒ ቱ ሰኣሎ መስኡል መፀምን ገቢ እግለና ርአ ወበረ እንፈግር ምስሊ ሕኩመት ልህየ ኣለቡን ፈጅር ኣብ ስጋትካ እንዳይ ፀብጡካ ዮም ኣስነ ፈጅር ግትነጀ
1: ጠዋል ዓመና ጠዋል ኣዋል ግዲ ተገልጋቲ ምሽክለት ኣለ
0: ወሩዝ ምፅዋም ኣለኩም
1: ሩዝ ሃላገና ሩዝ ኣሕሰን ሩዝ ናይ ስዑድያ በስመቲ እሉ ምፃም ኒና ወላ እያምሉ መረ መጥሎ ባለ ሃድየት ድዩ ይትሓልፉ
0: በስ ባረከ ኣለፊክ እዚ ሓሳብና ስእለና
1: ሓሳብ ድሓን ቤና ቤንኩም ሓሳብ ምሃላ ፃዕና ሓደታና ብራህ
0: ነትሓሰብ ያ ጀማል ከም ሓውት ፋተ ወከም ዕድዋ እንተሓሰብ ቤሎ ይኮን ልሓቕና ስእለና ልሓቕና ሓቅ

ካብዚ ቀፂልና ንኡስ መደብ መቐለሕ መንእስያት ኢና ክነቕርበልኩም። ኣብ ዝሓለፈ ሰሙን ብጨንፈር ሚኒስትር ትምህርቲ ዞባ ማእከል ዝተወደበ ተምሃሮ ማእከላይን ካልኣይን ደረጃ ዝተሳትፎ ውድድር ክትዕ ብቋንቋ እንግሊዝ ተዳልዩ ነይሩ። ብወገና እውን ናብቲ ቦታ ተረኺብና ንዝተገብረ ናይ መዛዘም መደብ ሰኒድና ኣለና። ጋዜጠኛ እስቴፋኖስ ግርማይ ነቲ መደብ ተኸታቲልዎ ነይሩ። ንምሉእ ትሕዝትኡ ናብዚ ቀፂላ ትቐርብ። ንኡስ መደብ መቐለሕ መንእስያት ክነሕልፈኩም። ሰናይ ምክትታል።

0: ቀጢልና ሽልማት ማእከላይ ደረጃ ክትዕ ወይ ድቤቲን ክኸውን እዩ። ነዚ ሽልማት እዚ ትዕድለልና ፕሬዚደንት ሃማደኤ ወይዘሮ ተኸዓ ተስፋ ሚካኤል ናብ መድረኽ ንዕድም። ወይዘሮ ተኸዓ ተስፋ ሚካኤል፣ መምህር ተኸዓ ተስፋ ሚካኤል
1: ራብዖት ኮይኖም ተዓዊቶም ዘለዉ ካብ ንዞባ ጋላ ነፍሒዮም ኣሕመድ ኢብራሂም ሲዶን ዮናስ ካብ ጋላ ነፍሒ ኣሕመድ ኢብራሂም ሲዶን ዮናስ። ሞባይል ሽሎም ኣለዉ። ሳልሳይ ኮይኖም ተዓዊቶም ዘለዉ ድማ ካብ ሳውዝ ዌስትዮም ባና ገብረ ልኡል ቢላል ኣንዋር ባና ገብረ ልኡል ቢላል ኣንዋር ብ547 ነጥቢ ሞባይል ተዓዊቶም ኣለዉ። ብንኡዞባ ደረጃ ወፂኡ ስለ ዘሎ እዩ ሳውዝ ዌስት እዮም እዚኦም። ካልኣይ ኮይኖም ተዓዊቶም ዘለዉ ሜሪና ቴድሮስ ሄርሞን መድሃኔ ካብ ሳውዝ ኢስትዮም ብ548 ነጥቢ ታብለት ይሽለሙ ኣለዉ። ብ548 ነጥቢ ካልኦት ወፂኦም ኣለዉ። ቀዳማይ ኮይኖም ተዓዊቶም ዘለዉ ኣራም ሳይሞን ዮካቤድ ምስግና ብ584 ነጥቢ ካብ ኖርዝ ዌስት ድምቕ ዝበለ ኣቕዒት ብሽክለታ ተዓዊቶም ኣለዉ። ድምቕ ዝበለ ኣቕዒት

0: ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ካብ ዝቐፂልና ንእሱ መደብ ራይ ሕትመት ኢና ክነቕርበልኩም። ከም ዝፍለጥ ኣብ ሃገርና ብመንእስያትን ንኣሽቱን ዓበይትን ብርክት ዝበሉ መፅሓፍቲ ካብ ግዜ ናብ ግዜ ናብ ኢድ ኣንበብትን ንመመረቕታን ክበፅሑ ንዕዘብ ኣለና። ከም መርኣያ ናይዚ ድማ ኣብ ንእሱ መደብ ራይ ሕትመት ሓደ ብሓደ ነቕርበልኩም ኢና። ኣብ ዝሓለፈ ሰሙናትን ኣቐድማ ኣቢለን ንዝተመረቓን ናብ ኢድ ኣንበብቲ ዝበፅሓ መፅሓፍቲ ናብኹም ከነብሎ ኢና። ጋዜጠኛ ሓይለ ኣብ ኣሰፋው ነዚ መደብ እዚ ከዳልዎ ተዳልዩሎ ንምሉእ ትሕዝትኡ ናብተን ዳሲሱ ቀሪቦን ዘሎ መፅሓፍቲ ከነብለኩም ኢና። ሰናይ ምክትታል።
1: ኣብዝ ሓለፈ ቅንያት ኣብ ዝተፈላለየ ኣደራሽያት ምልላይ መፅሓፍ ተኻይዱ ንኹሉ እንቋዓር ከብካሉ ዘርእስታ ብፋንኤል ዕቋ ሚካኤል ዝተጻሕፈት ንውልቀ ታሪኽ ስነ ጥበባዊ ወዲ ገብሩ እትደህሰስ ናይ ምልላይ ስነ ስርዓት ተገይሩላ

እዛ ንዅሉ እንቋዓር ከብካሉ ብዝብላ ርእሲ ተዳልያ ኣብ ኢምፐርያል ሆቴል ንሌላ ዝበቕዓት መጽሓፍ ንሓጺር ታሪኽ ሕይወት ወዲ ገብሩ ትድህስስ እያ። ኣብዛ መጽሓፍ ምስቲ ምቓሮም ዝኽሮም ከምኡውን ገምጋሞም ዘቕረቡ ሙያውያንን ተሳተፍትን ንኣዳላዊ መጽሓፍ ፋንኤል ዕቑባ ምካኤል ዮሃና ድሕሪ ምባል ኮኸብ ስነ ጥበባዊ ወዲ ገብሩ እንክልዓል ካብ ተዘክሮ ዘይሃሱ ደርፍታት እዮም ዝቕጀሉኻ። ብሃገር ደረጃ እንክልክዑ ብቕዓትን ጐስጐስትን እዮም። ድሕረ ባይትኡን ስነ ጥበባዊ ዕዮኦን ብመጽሓፍ ክጠቓለል ምኽኣሉ ኸዓ ድንቂ ነገር እዩ ብምባል ምስቲ ምቓሮም ኣካፊ ኢሎም

ደራሲ ፋንኤል ዕቁባ ሚካኤል እውን ኣብ መወዳእታ ቃሉ ኣስሚዒ ነይሩ። ወዲ ገብሩ ከይተማህረ ዝመሃረ ሃገራዊ ኣስፊሑ ዝሓስብ ተባዕቲ ቓላሳይን ስነ ጥበበኛን እዩ። ለጋስን ዓቃልን ኣፍቃሪ ሕብረተሰቡ ወዲ ህዝቢ ብምዃኑ ፈታዊኡ ብዙሕ እዩ። ዘይመሳሰልን ዘይውድስን ሓቂ ንኽገለጽ ድሕር ዘይብል ሰብ እዩ ነይሩ። ናይ ከምዚ ዝኣመሰለ ሓርበኛ ታሪክ ህይወት ክጽሕ

ክትዕርፍ መኻሊካ ደስ ይብለኒ። ኪኖት ኣገቦ ኣቑርደ ተሰነ የመሬት ዓርከብ ኮባይ ጉማየ ጉማ ዝብላን ካልኦትን ካብ ንእስነትና እናሰማዕናየን ዝመፃና ኢና። ካብ ሰብዓታት እውን ሌላ መስሪትና ኢና። ድሕርና ፅነት ከዓ ቀፂሉ ምስተሰዎ ድማ ብድፊኢት ብፆተይ ታሪክ ሂወቱ ንኽፅሕፍ ተደሪኸ እንሆ ድማ ኣብ መዛዘመ በፂሕና ብምባል ንተሓጋገዝቱ ንስድራ ቤት ወዲ ገብሩና መስኪኑ። ኣብ መወዳእታ ሙዚቀኛታት ናይ ወዲ ገብሩ ደርፊ ብምድራፍ እዮም ንዕዱማት ኣዘናጊዖም። ከም ካልአይቲ ድማ ስቕታ ዘርእስታ ብመምህር ዕቑባይ ተስፋ ዝግዝተዳለወት ኣብ ኣዳራሽ ዳዕሮ ናይ ምልላይ ስነ ስርዓት ተኻይድላ። እዛ ብመምህር ዕቑባይ ተስፋ ዝግዝተዳለወት መጽሓፍ 95 ገጻት ዘለዋ ትቻዓተ እኩባት ሓጸርቲ ዛንታታት ዝሓዘት እያ። ገምገምትን ኣስተማቐርትን ናይዛ መጽሓፍ ኣብዛ መጽሓፍ ዛንታታት ሰብኣውነትን ኢሰብኣውነትን፣ ዛንታታት ዕድልን ቁርስስነት ሕይወትን፣ ዛንታታት ሃገራውነትን መስዋዕትን፣ ሰብ ዝሰኣነ ሰብ ሰብ ምዃን፣ ዛንታታት ፍትሕን መሰልን፣ ቃልሲ ንስለ መሬትን ካልእን ዝትሕዝቶኦም ስምዒታዊ ጦብላሕታ ዝፈጥሩ ሕይወትን ኣገጣሚታትን ዝፍትሹ ጽሑፋት ተኻቲቶም ኣለዉ ብምባል ምስትምቓሮም ገሊጾም። ተወሳኺ ጸሓፊ ብዘይቕጸልጽሉ ቃላትን ሓሳባትን ልክዕ ከምቲ ሓጺር ዛንታ ዝጠልቦ ዓይነታት ጸሓሕፋ ተጠቂሙ ብጽፈት ጥዑማት ዛንታታት ኣዳሊልና ኣሎ። ጸሓፊ ልክዕ ከምቲ ኣብ ኣተዓባብኡ ዝፈልጦም ቃላትን ኣባህላታትን ኣብ መጽሓፉ ብድፍረት ተጠቒሙሎ። እዚ ኸዓ ላህጃን መበቆላዊ ኣባህላታትን ንምዕቃብ ሓጋዝ እዩ። ብሓፈሻ ግን ኲላትና ጸሓፍቲ ኣብ ስራሕና እሩም ነገር ምእንቲ ክንጸባረቕ ዕዮና ንኽኢላታት ቋንቋን ስነ ጽሑፉን ከነርእን ከነሳትፍን ኣሎና ብምባል ገምጋማ ምሂቦም። ኣብዛ ስቕታ ዘርእስታ መጽሓፍ እቲ ቁርሱስ ዕድለኛ፣ ዕምቆት ፍጹምነት፣ ኣርዑት ናይ ዛምሬት፣ ጊልያ ህዝቢ፣ ስቕታ፣ በደል፣ እታግራት፣ መድሕን ግፋዕ ውሕጅ ዝብላ ሓጸርቲ ዛንታታት እየን ትዳልየን ዘለዋ። ጸሓፊ ብወገኑ ኣነ እቲ ክብሎ ዝኽእል ኣብዛ መጽሓፍ ኢለ የለኹ። ናእሽቱ ሓሳባት ተዋህሊሎም ዓብዪ ዕዮም ዝኾኑ ናተይን ናይቲ ሓደን ብሃገር ደረጃ ትርጉም ክህልዎም እዩ። ዕዮ ድርሰት ከቢድ እኳ እንተኾነ ግን ከዓ ክንጓዓዞ እዩ ዘለና ብምባልኡ ኣሕጺሩ ሓሳባቱ ገሊጹ። ቀጺሉ ድማ ኣብ ስርሑ ንዝተሓባበርዎ ወገናት ኣመስጊኑ። መምህር ዕቑባይ ተስፋ ኣዝጊ ኣብ ኮሌጅ ዓዲ ቐይሕ ብዓውዲ ቋንቋን ስነ ጽሑፉን ኤርትራ ብቐዳማይ ዲግሪ ዝተመረቐ እዩ።

0: ዝኸበልኩም ተኸታተልቲ ወትሩ ሰንበት ኣብዚ ሰዓት እዚ ቀሪባ ረቡዕ ድሕሪ ቀትሪ እትርገም ትሕዝቶ መደብ ማእገር ኢኹም ኣብ ምክታል ዘለኹም ሓንቲ ካብ መደባት ማእገር ድኾነት ንእስ መደብ ጋሻ ማእገር እያ ንሎም እውን ዕዱም መድረኽ ጋሻ ማእገር ንሓደ ስነ ጥበበኛ እያ ሒዛትልና ቀሪባ ዘላ ጋዜጠኛ ሳምራዊት ሊቪዮ ኣቕሪባቶላ ናብኣ ክሕልፈኩም
1: ሰላም ዝኸበርኩም ተኸታተልቲ መደብ ማእገር ከመይ ተቕንዩ ኣብ ንኡስ መደብ ጋሻ ማእገር ንሎሚ ሓደ ዕዱም ጋሻና ሒዝና መፂና ዘለና ናይ ሎሚ ዕዱም ጋሻና ገዲም ተጋራላይ ስነ ጥበበኛ ኣሚነ ጎይቶኦም ክኸውን መስ ስነ ጥበበኛ ኣሚነ ጎይቶኦም ንድሕሪ ተመሊስና ናይቲ ገላዊ ሂወቱ ከመይ ከም ዝነበረ ከምኡ ድማ ብሓፈሻ ኣብ ስነ ጥበብ ዘበርክቶ ዘሎ ፍርያት እንታይ ከም ዝመስል ቅድምን ሕጅን እንታይ ከም ዝመስልና ክንዕልን ንሙሉእ ምክታል ምሳና ሓቢርኩም ክትዕሉ ብክብሪ ይዕድም ብመጀመርያ ኣዝየ ዘመስክነካ ነዚ ዕድሜና እዚ ፈቓደኛ ኮንካ ካብቲ ዘለካ ሓፂር ግዜ ነዚ ቃለ ምሕተት እዚ ፈቓደኛ ብምኳንካ ብስመይ ብስም ኩሎም ተኸታተልቲ መደብ ማእገር ከመስክነካ ይፈቱ ኣሚነ ከመእተዊ ክኾነና ብሕፅር ዝበለ ድሕሪ ባይታኻ ከመይ ዝመስል
2: ዋኣነ እውን ብጣዕሚ ዘመስግን ኣሚነ ጎይቶኦም በዓልካ ኣቦይ ጎይቶኦም ጊለ ተወሊደ ካብ ኣደይ ወይዘሮ ኣበባ ዞሙይ ተወሊደ ኣብ ዛግርቲ ከዓ ተወሊደ ድሕሪ ቁርብ ከዓኒ ንኣሽቱ ከለና ከዓ ምስ ሓወይ ኣብ ፌዝ ሚሽን ክንመሃር ሞታትና ውሰድ ዘናና ማለት እዩ ድሕሪ ከዓ ከምቲ ኩሉ ንሜዳ ከዓ ክስለፍካ ወፅዮ ንኣሽቱና ማለት እዩ
1: ማዓዛ መተመረት ከንሚሎ
2: 1977 ኣብቲ ፍርቂ
1: ራይ ፅቡቅ ከምዚ ክትብለና ፀናሕካ ኣብቲ ንእስ ዕድሜኻ ምስ ከምኻ መሳትካ ብፅት ከያኻ ንሜዳ ተሰሊፍካ ሞ ከመይ ነይሩ ተሃዋሁ ሕጂ ንድሕሪ ተመሊስካ ክዝክረ ከለካ
2: ፅቡቅ ነይሩ ስምዒት እዩ ነይሩ ሽዑ ግዜ እኳ ናይ ንሕና ማለተይሲ ዝፈልንፈልጦ ነገር ኣይነበረን ኣብ ፖለቲካ ይኹን ኣብ ካልእ ማለት ድኩስተ ወፅኡ ኢልካ እዚ ውፃእ ነይሩ እቲ ባህግይት ምህንጣይ ናይ ሃገራዊ መንፈስ ስለ ዝነበረ ከምኡ ከዓ ወፅየ ማለት እዩ
1: ኣረይ ፅቡቅ ኣሚነ ነቲ ሰፊሕ እንዕልለሉ ሕጂ ኣብቲ ናትካ ኣብቲ ሞያ ማለት እዩ ብፍላይ ድማ ኣብቲ ስነ ጥበባዊ ስራሓት ወይ ድማ ፍርያት ናትካ ንኣድምና ክንሰርሕ እሞ ካብ ብመዓዝ ዝጅመር እዚ ናይ ስነ ጥበብ ሞያ
2: ኣብ 77 እዩ ዳርጋ መብዛሕትኡ ምክንያቱ ኣብ ዛገር መብዛሕትኡ ክራር ዘይወቅዕ ሰብ የለን ክራር ዘይፃወት ኣይነበረን እቲ ዝበዝሐ ማለት እዩ ኣብ ዝኾነ ህድሞ ከዓ ክራር ተቐሚጣኻ ትርኢ ብኡ መሰረት እዩ የ ዝብል ምናልባት ከዓኒ ኣብቲ ፌዝ ሚሽን እንዳተማሃርና ከለና እውን መዝሙራት መዛሙር ብፒያኖ ብትራምፔት ብሳክስ ፅወ ስለ ዝነበረ ናቱ ክኸውን ክእል እዩ ስምዒት እየ ዝብል ያ
1: ኣነይ ብድሕሪ ከመይ ቀፂሉ ከምዚ ዝበልከ ኣብ 77 ጀሚሩ እንደገና ካብቲ ናይ ፌዝ ሚሽን ገለ ሒዝኪኣ ኣብ ሜዳ ተሰሊፍካ ሞ ከመይ ኣካየድከ ምስ ገልን ስነ ጥበብን
2: እቲ ስነ ጥበብ ከም ዝብለክ ዘለኹ ባዕሉ ዝመፀ እዩ ዳርጋ መብዛሕትኡ ብስምዒት ከለበለ ግን ኣጋጣሚ ካብቲ ተሰለፍኩሉ ኣብ ታዕሊም እዩ መጀመርያ ጀሚረ እዩ ኣነ እየ ዝብል ካብ 78 ማለት እዩ
1: ብድሕሪ ከመይ ቀፂልካ ድሕሪ ተዕሊማት መጀመርያ ሰልፊ ነይሩ ዳሕረከቲ ዝበዝሕ እዋን ሰጓዓዝ ከሉ ኣብኡ ስለ ዝነበረ እንደገና ብብዝሒ ተናትካ ፍርያት እውን ኣብቲ ናይ ሜዳ ዝፀናሕልካሉ እዋናት እዩሞ ነይሩ ከመይ ነይሩ
2: ወቲ መብዛሕትኡ እቲ ተወጊአ ነይረ ብ 78 ድሕሪኡ ኣብ ኣከለ ስንኩላን ምስ ኮትክ ዝያዳ ምቑር ኣብቲ ክፀቅጥ ጀሚረ ብብዝሒ ደውፃእ ኩሉ ማለት እዩ ማለት ናይ ሳሆ ነይሩ ንሓንቲ ዋል ሳላሓሽማ ስራሕ ኩላ ናይ ስዎ መቓልሕ ዝብል ነይሩ ብዙሓት ናይ ብዙሓት እየ ዘር ዳርጋ 17 ኣይተሰነዳን ግን 17 ገለ ኮና ማለት እዩ ጀመርያ እዚ ሓደ መስከረም ብጅማር ብረታዊ ቃልሲ ንብሎ ኣብ ሽዑይ ግዜ ሞርቲ ተቐላቂለ ብስተች ስለዚ 79 ዓመተ ምህረት እዩ ዝነሩ
1: ኣራይ ብመጀመርያ ኣዝየ ዘመስክነኩም ንክላትኩም ኣብዚ ተረኪብናሉ ዘለና ከዓ ስነ ጥበበኛ ኣሚነ ጎይቶኦም ኣብ ስርሑ ዘለዎ ኣበርክቶ ወይ ድማ እሶም ከም ስነ ጥበባውያን ወይ ድማ ከም ብፆቱ ንኣሚነ ብከመይ ከም ክትገልፆ ብዛዕባ ኢና ክንፍልም
3: ኣነ ግደ ዮሃንስ ይበሃል ምስ ኣሚነ ጎይቶኦም ዳርጋ ቅድሚ 45 ዓመታት ኢና ንፋለጥ መሳርሕቲ ነርና ኣብቲ እዋንቲ ኣሚነ ጎይቶኦም ሕጂ ተመሊሰ ክዝክሮ ከለኹ ሽዑ ዘፍረዮም ደርፍታት ኹን ሃገራዊ ደርፍታት ብሉፅ ስነ ጥበበኛ ናይቲ ሽዑ ግዜ ነይሩ ኣሚነ ንዓይ እውን ከይተረፈ ከባቢ ሓሙሽተ ደርፍታት ሰሪሐለይ ነይሩ ማለት እዩ። ኣብ ሜሎዲ ንፉዕ ብጣዕሚ ኣብቲ ግዜትስ ፅቡቕ ኣበርክቶ ዝነበረ እዩ ኣብቲ ሃገራዊ ደርፍታት። ሕጂ ከዓ ከምዚ ተረኺብና ኣጋጣሚ ድሕሪ ዝብሎ ዘለኹ ዓመታት ኢና ከም መሳርሒ ትብቲ ጥበብናቱ ኣብ ስደት ኮይኑ እንደገና ኣበርክቶ ምቕፃሉ ብጣዕሚ እየ ታሽሙ ዝገብሮ። ኣብቲ ሽዑ እዋን ኣሚነ ካብተን ሓንቲ ናይ ዝሰርሓለይ ደርፍታት ህዝብን ሰራዊትን ታሽሙ ትገብር ዝነበረት ደርፊ ፍጹም ዘይተፈለየ ኣርዑት ናይ ምግዛእቲ ትብል ካብተን ሓንቲ ሽዑ ዝሃበኒ ዝዝክሮ።

0: ማለት እዩ። እዚ ንኣሚነ ከም ንፉዕ ስነ ጥበበኛ እየ ክገልፆ ዝኽእል። ሕጂ ከዓ ድኺመ ከይበለ ክሰርሕ ሓርኮትኮት ክብል ታሽሙ ክሪኦ ከለኹ ምስ ዝነበሮ ናሽዑ ስንኩል እዩ ብጣዕሚ ከመስግኖ ክእል።
1: ኣራይ ኣሚነ ከም ዝርእካ ዘለኹ ንሳ ካብቶም ቋንቋ ትግርኛ ዝዛረቡ ሓደ ከሞ ምልከት ናይ ቋንቋ ሳሆ ስለ ዝነበረካ ድዩ ብቋንቋ ሳሆ ሓደ ደርፋ ተዳሉ ክኢልካ ወላ እቲ ፅልዋ ናይ ጥበብ ጥራዩ
2: ወ እዚኣ እኳ ኣጋጣሚ ሓደ ብፃየ ኣሎ ሎም እውን ደው ኢለ መራሕ ብርጌድ ኣሎ ዓብደልቃድር እዩ በዓል ነይሩ ነዚ ንዓኣ እታ ግጥሚ መፅያሕና ብኡ መሰረት ከዓ እታ ዜማ ንከዓ ሰሪሐ እያ ማለት እዩ። ድሕሪኡ ኣኒ ሽቁርብ ደኽያህኒ እታ ዜማ ወሲኸ ከዓ እንደገና ካል ግጥሚ ወሲኸ እንደገና ከዓ ሰሪሐ እያ ማለት እዩ።
1: ኣራይ ፅቡቅ ብድሕሪ ዝነበረ ጉዕዞ ከ እንታይ ዝመስል ከም ዝበልከዮ ብርክ ዝበላ ደርፍታት ኣፍሪካ ካብቲ ናይ ኣካል ስንኩላን ኣብ ዝነበርካሉ ኣብ ሓንቲ ጉጅለ ባህሊ ተጠርኒፍካ ሞ እቲ ብድሕሪ ዝነበረ ጉዕዞ ከ እንታይ ዝመስል ኣሚና
2: ኣብ 82 ማለት እዩ እቲ ዝበዝሐ ስራሕ ሰሪሐ ብዙሓት እውን ሰሪሐ ዳርጋ ቆጥረ እውን ብዙሕ ሕጂ ኣብቲ ሕጂ ክዝክሮ ክሎ ብዙሕ እዩ ኣነ ኣነ ነይሩ ግን ዝብለ ከለኹ ዋላ ናይ ማርች ነይሩ ዋላ ናይ ሜደይ ነይሩ ዋላ ናይ ናይ ስዋኣት እውን ነይሩ ብዙሕታት እዩ ብዙሕ እዩ ነይሩ። ስለዚ እቲ ዝበዝሐ ፍርያት ዘፍሪኹ ካብ 83 እዩ ዝበዝሐ ምክንያቱ ብዙሓት ድሓር ናተይናት ከንካ ይነበረን ሽዑ እዚኣ ንክስቶ ዜማ እዚኣ ንክስቶ እያ ትበክዕ እዚኣ ንክስቶ ናባ ከምኡታት እዩ። ስለዚ ናተይ ናተይ ኣይነበረን ግን ኣጋጣሚ እድለኛ ኮይነ ማለት እዩ ከዓኒ ንክስትነት ከዓኒ ዝያዳ ተባቢዑምኒ ዜና ኣብ ስደት እውን ሓይት ክን ፀኒሕ ከ ኣብ ስደት እውን ዳርጋ ብዙሓት 4 ካሴት ሰሪሐ ማለት እዩ ካብኡ እውን ሓንቲ እውን ሲዲ ሰሪሐ ነረ ጅግነት ዋርሳይ ትብል ኣጋጣሚ ንማሕበር ደቂ ኣንስትዮ ኤርትራ ኣብ ቶሮንቶ ዘሎ ከዓ ንዕን ሂበያ ማለት እዩ ማስተር ሂበየን ማለት እዩ።
1: ኣራይ ፅቡቅ ኣሚና ከምዛ ክትለና ፀንሕካ ድሕርቲ ናይ ሜዳ ኣብ 82-83 ምፅናሕካ ማለት እዩ ንሕክምና ክቦ ጌርካ ንጀርሚና ካ ከድካ ኣብኡ ከዓ ከምዚ ክትብሎ ዝፀናሕካ ካሴት ከምኡ ድማ ሲዲ ሰሪሕካ ሞ ከመይ ነይሩ ትክብደቱ ምክንያቱ ኣብ ስደት ኮንካ በቲ ሕክምና ትገብር ኣለካ በቲ እውን ናብረካ ዝኮን ገለ ሰሪሓ ከተሚያሉ ተወሳኪካ ነዚ ጥበብ ክተፍሪ ብዙሕ ሃልክታት ስለ ዘለዎ ከመይ ካ ትገብሮ ነርካ ብከመይ ካ ተካይዶ ነርካ
2: ወ ከቢድ እዩ እንድዩ ግን እቲ ሓደ እቲ እውን ኣሎ እቲ ስምዒታት እውን ኣሎ ከም ናይ ሕጂ ይኮነን ሽዒ ግዜ እቲ ካብ ሜዳ ስለ ዝመፅእ እኳ ኣነ ሕጂ ስዳርጋ ብዙሕ ዋላ እንተኸበደካስ ከቢድ ኮይኑ ስምዓካኒ ኣስዋይ ኣነ ማለተይ ሲ ቀሊል ኣይኮነ እንድዩ ኣብ መንጎ ስራሕ ኣብ መንጎ ትምህርቲ ኣብ መንጎ ነዚ ኩሎ ኣወንዚፍካ ክሰርሖ ግን ኣብ ልብካ ንድሕርልዩ ኣብ ውሽጢካ ንድሕርልዩ ጥበብ ብዙሕ ነገር ፀገም ዘሎ ይመስለኒ
1: ከምኡ ስለ ዝኾነ ኢካ መስለኒካ ክሳብ ሕጂ ትሰርሕ ዘለካ ምስቲ ኩሉ ማሕበራዊ ሽግር ዋላ ናይ ጥዕና ኩነታት ከይበልካ ኣብቲ ጥበብ ትነጥፍ ዘለካ ሞ ዝያደ ከ ኣብ ከመይ ኩነታት ኢካ ትሰርሕ ምክንያቱ ነናቱ ወገን ወይ ድማ ነናቱ ቦታታት ክህልዎ ስለ ዘሎ እቲ ዝያደ ሳ ጥበብያዊ ፍርያት ከ ተንፀባርቀሉ መድረኽሲ መዓዝ እዩ
2: ወላነ መብዛሕቱ እቲ ስራሕ ኣብ ዝኾነ እየ ዝሰርሖ ግን ንዝያዳ ከ ኣብ በዓላት ክኸውን ከሎ ከምኡ ውን መርዓታት ክኸውን ከሎ እውን ዝሰርሐ ኣጋጣሚ ከዓ መሳ ኣብ ገዛይ እውን ድራም ማሽን ኣለኒ ኣኮርድዮን እውን ኣለኒ ክራር ኣለኒ ብዙሕ ብፍላይ ኣብ ዜማ ብዙሕ ኣይተፀጊመ ይፈልጥኒ ሕጂ እንተኮይኑ ከዓ ዳርጋ ብዙሕ ሰሪሐ ክብል ይኽእል እየ ብዙሕ ግን ፀገማ የጓነፈኒ ንክሰርሕ ብዙሕ ምናልባት ኣብቲ 2018 ዝመፃእ ኩሉ ንክሰርሑ እቶም ሬንጅናትካ ስራሓዮም ስለ ዝበሉኒ ብዙሕ ማተባቢዖምኒ ድምፂ ሓፋሽ ኣጋጣሚ ንክዝክሮ ቁርብተይ ንክትምለሶ ቁርብ ከቢድኒ ነሩ ምስ ተመለስክዎ ግን ብዙሕ ዳርጋ ኣየሸገረኒ።
1: ኣራይ ፅቡቅ ሚና ከምዚ ክትብሎ ዝፀናሕካ ብጀካ ኣብቲ ናይ ግጥሚ ምስራሕ ኣብ ዜማ እውን ትሰርሕካ እዚ ከዓ ኣብ ዝተፈ

0: ዝተፈላለዩ ናይ መሳርሒ ሙዚቃ ውን ምልከት ኣለካ ሞ እዚ ከ መዓዝ ዝጅምር ዝተምሃርከዮ ኮርሳት ኣለ ዶ ብልምዲ ኢኸ ዚ
1: ኣብ ዓቕመይ ዝሓን ናይ ሓደ ዓመት 6ዱሽተ ወርሒ ኖታ ተማሂረ ግን እኹል ኣይኮነን ግን ዓቕመይ ምስ ግዜ ኣብ ግዜ ድልገድሊ ዝነበርናዮስ ዳርጋ ድሓኒ ኣብ ተመክሮ ከዓ ዝያዳ ከዓ ሙዚቃ እንዳሰማዕካ መን ሰሪሕዎ ንዑ ምንታይ ተሰሪሑ ኢልካ ከዓኒ ብዙሕ ክብደት ዘለዎ ይመስልኒ ግን ኣነ መብዛሕትኡ ኣብ 82 ነየቲ ሞርቲ ኮርስ ወሲደ ነይረ ኣብ ኮረኮን ማለት እዩ መምህር ስያስ ረድኣብ ዝመሃረኒ ፊዘርሞኒካ ማለት እዩ
0: ካብኡ ማለት እዩ ፅቡቅ ሓራይ ኣብዚ ሕጂ እውን ኣብ 218 መፅኻ እንደገና ብዚ መፅኻ እውን ብርክት ዝበሉ እትናትካ ዝስራሓ ዝነበሩ ከም እንደገና ምሕዳስ እንደገና ከዓ ሓደስ እውን መንእስያት ንምሃብ ትሰርሕ ኣለካ ሞ ዝያዳ ከዚ ኣብ ምንታይ ጋፍ ካብተን ማሕበራዊ ድዩ ሃገራዊ ድዩ ፍቅራዊ ኣብ ምንታይ ዘተኮረ ሰርሕ ዘለካ
1: እቲ ዝበዝሐ እኳ 99 ዋላ ክንብሎ ክብሎ ክእል እየ ዝያዳ ኣብ ሃገር ዘሎ ስራሕ ትራየ ዝሰርሕ ናይ ፍቅሪ እውን ገለገለ ኣሎ ግን ሞር ዝበዝሐ ኣብ ሃገር እየ ዝፀቅጥ
0: ኣብ ሃገር ዘተኮረ ስራሕቲ ክሰርሕ ሓርይ ኣሚኖ ብጀካቲ ኣብ ጥበብ ዘለካ ተሳትፎ ኣብቲ ኣብ ጀርመን ዘለካዮ ምስ ማሕበረኮም መንእስያት ክኸውን ክእል ወድማ ምስ ተቆንስልከ ኣብኡ ከንተይ ስራሕቲ ካ ትሰርሕ ከምዚ ፖስተራ ትሰርሐ ገለ ሰሚዖ ሞ ዝያደ እንታይ ዝመስል ስራሕካ
1: ኣነ ዳርጋ ዓርኪ መንእሰያት ይክእል ዝኽእል በቲ ክርድእዎ ዝኽእሉ ከዓ ብኦም እንታይ ሽም እንዳገበርና ከዓ እንዳ ሻሂ እንዳፀዋዕናዮም ድ ዋላ ገለ ድ ስለዚ ንዑ ዝኾነ ሙዚቃ እንዳገበርኩ ደ ፖስተራት እንዳገበርኩ በዓላት ድዩ ገለ ሕጅስ ከምዚታት ዳርጋ ነቲ ሰብ ዳርጋ ጠሪፍናዮ ክበሃል ክኣል እዩ ግን ብዓብዩ ከዓ እቶም መንእሰያት ሓያላት መንእሰያት እዮም ስለዚ ብኡ መሰረት ያ ንኸባን መዝሙርቲ ፖስተር ምትራሕ ድዩ ገዛ ሆል ገለመልታት ምክራይ ድዩ ንዑ ፀቕጠሉ ስለዚ ዋላ ኣብታ ከተማና ተውለ ትብል ኣንደራ ትብል ምስ ገለ ውፆተይ ኮይና ቀናቴርሃታ ስሪሕና ዳርጋ ብቲ ውደባ ዝያዳ ዓንቲሩ ክበሃል ክኣል እዩ
0: ሓራይ ፅቡቅ ስራሕ ኣሚነ ኣብዚ ሕጂ እዋን እውን ሓደሽቲ ስራሕት ኣብ መስራሕ ኢካ ትርከብ ዘለካ ሞ ባዕልካ ኹን ዋላ ንካልኦት መንእስያት ሞ ንመን መን ሃይብካ ዘለካተ ኣብ ስራሕ ክህልዋ ዝኽእላ ክኾና ከ ዋላተን ተሰሪሕን ተወዲእን ዘለዋ
1: ኣብዚ ገለ ንበዓል ቶማስ ኣሰፋው ዳርጋ ሕጂ ክሰዶሉ ዘመናዊ ከምዝደለየ ነገርኒ ኣሎ ንሳራ ከዓ ሳራ ተክል ስንበት እውን ኦሬዲ ዜማ ሰሪሕላ ኣለኹ ከምኡን ድንጓ ዝበሃል ናይ ፍቅሪ ንዑን ሂበየ ኣለኹ ማለት እዩ
2: ደርፍታቱ ወላቲ ኣቀራርቦ ኩሉ ምስ ረኣኹ ኣዝዩ ብፍላይ ኣብቲ ሜሎዲሲ ብጣዕሚ ውሃ ዘበለ እዩ የክብሎ ዝኽእል ሕጂ ካብኡ ከም ዝረኣኹ ኣነ ነቲ ስርሑ ሲ ኣይብሎን እዩ ምሻ ኣሎ ኣይድንቆን እዩ ስለምንታይ ዝስራሕ እዚ ተብሎ ዘይበልካ ምስ በልኮስ ንድሕርቲ ሳይ ሲ ኣነ ዝስብቁዕ ኮይኑ ይስማዓኒ ገለገለ ምስ በለኒ ኣነ ገሪምኒ ልዕሊ ዝኾነ ነገር ኣብቲ ሜሎዲ ሲ ሃፍታም በቃ ሽዑ በዚ ተላሊና ማለት እዩ ሓንቲ ሜሎዲ ሂብኒ ግጥሞ ሰኩዓላ ማለት እዩ በሪ ብርሃን ትብላ ርእስቲ ሂበያ ኣጋጣሚ እዚ ድምቀትና ፅነት ከማን መኸደት ነይራ ግን ደንጊና ስለ ተላለና ኣሚነሲ መራ ኣብቲ ክእለት ናይ ሞያ ስሑል ምዃኑ ማለት ሲ ነዊሕ ከም ዝሰርሓሉ ንፉዕ ምዃኑ ሲ በቲ ስራሓቱ ጥራይስ ሕጂ ኩሉ ኣብ ሜሎዶ ክሪኦ ከለኹ ሲ ትዝሃብተም ሰብ እየ ዝብሎ ብፍላይ ኣብቲ ሙዚቃስ ሃብታም ሕጂ ኣነ ካብ ተመኩረይ ሲ ግጥሞ ሰኩዖ ከለኹ ከምኡ ዓይነት ስለ ዘብል ብጣዕሚ በዚ ኣጋጣሚ ከዓ የድንቆ ሕጅስ ንፍዕ እዩ ማለት እየ
3: ኣሚነስ ኣያና ዶ ክንብሎ ወላ ሓውና ምክንያቱ ከም ዘይከም ዕድሚኡ ኣያና ደይኮነት ምሳና ዘለዎ ርክብ ኣብዚ ሓፂር ግዜ ብዝረኣናዮስ ዳርጋ ኣያኻ ከሎስ ከመይያ ኮይኑ ሳፖርት ክገብረካ ክድግፈካ ዝፅዕር በቲ ከዓ ከም መሰታኻ ኮይኑ ምሳኻ ዝስሓቅ ዝፃወት ስለ ዝኾነ ኣያና ይነብሎን ኢና መሰታነ ሕጂ መንእሰይ ኣሚነ መንእሰይ ኣሚነ ፅቡቅ ኢና ረኺብናዮ ብዓብኡ ከዓ እቲ ኣብ ጥበባዊ ሸነኹ ዘለዎ ባህግን ፃዕርን እዚ ኢልካ ክትትንትኖይ ትኽእልን ኢኻ ማለት እዩ። ተስፋ ገብር ኣብ ዝመፅእ ከምዚ ብዝለዓለ ነቲ ባህግናቱን ሕልሙን ኣብቶም መንእሰያት ይኹን ኣብ ገዛ ርእሱ ኣብ ህዝቢ ዝሓሸ ባይታን ግዜን ረኺቡ ካብዚ ንላዕሊ ክዓምም ማለት እዩ። ስጋብቲ ሕጂ ሰሚዕናዮ ዘለና ጥበባዊ ስራሓቱ ግን ንዓይ ከም ሳራ ኣዝዩ ዘዕገበንን እኹልን እዩ ማለት እዩ።
4: ደርፊ ስሚዕና ተስማዓና እቲ ደርፊ ትራኣናዮ ጥዑም ማለትሲ ክሰጉሮ ዘይትኽእል ደርፍታት ምኻ ኣብቲ ግጥሙ ከዓኒ መልእኽቲ ዘለዎ ሓያል መልእኽቲ ዘለዎ ግጥምታት ምስ ረኸብኩ ሰሚዕና እንታይ ክንገብራ ንኽእል ምስ ተባሃልና ዋ እሞ ከይከትካ ከለኻስ ገለ ንግበር ናይ ቋሕሰብ መዓልቲ እያ ሕጂ ካብተን ዝተዋሓጠትለይ ማለት ደስ ዝበለትኒ ክሰርሓ ንዓይ ከዓኒ ምስ ናተይ ሂወት ትኸይድ ዝረኸብኳ እቲ ንኡስ ኣብ ሰውራ ተወለደ ሕጂ ኣርኪቡስ ብረት ዓጢቑ ታንክታት ኳ ማሪኹ ዝብል ደርፊ ምስስማዓኒ ደስ ኢላትኒ ወልክዕ ከምኡ ዩ ኸዓ እናተዋራርስካ እናተዋራርስካ ትኸይድ ሕጂ እዚያ ዳኣድሃን ንሕና ንሰርሓ ሊፕሲ ንወዲእና ስኻ ትኸይድ እቲ ድራማቲካ ቀሲልና ንውድኦ ተባሂልና በዚያ ከዓኒ ፅቡቕ ኢልና እንተረእኸያ ግን ኣሚነ ካብቶም ዘይሕለሉ ስነ ጥበበኛታት ኮይኑ ይፀኒሐኒና እዩ። ምክንያቱ ከምቲ ክዕለካ ከሎ ግድሙንኡ ኣብ ገድሊ ዝሕለፎ ስደት ዝነበሮ ሕጂ እውን ኣብቲ ማሕበረኩም ዝሰርሑ ዘሎ ኣበርክቶ ብዙሕ ዕሊልና ኢና ብካልኦት እውን ሰሚዐ ማለት እዩ በዓል ግደይ ነዊሕ እዋን ዝሕለፎ ምስ ዕለለንስ ካብቶም ዘይሕለሉ ስነ ጥበባውያን መብዛሕትኦም ከምኡ እዮም ኣብ ዞማያታትና ከም ስነ ጥበባውያን ካብ በዓል ኣቦይ በረኻት ጀሚርኪ ኩሎም ሲ ከይተሓለሉ እዮም ሰሪሖም ስጋብ ሕጂ ኣሚነ ከዓ ከምኦም ኮይኑ ፀኒሕኒ
0: ነቶም ናይ ቅድሚ ሕጂ ዝነበሩ ስነ ጥበባውያን ፍርያት ካ ብፍላይቶም ኣብ ግዜ ሜዳ ዝነበሩ ክኾኑ ክእሉ ዋላ ብእዋን ስደት ኣብ ጀርመን ከራ ዝሰራሕ ከዮም ንዕኡ ንምሕዳስ ትገብሮ ተበግሶታት ከኣሎ ዶ ከም እንደገና ናብ እዝኒ ሰማዕት ንምብፃሕ
1: ወ መብዛሕቶም እቶም ናይ ቀደም ስራሓት ብጣዕሚ ጥዑማት እንዲኦም ሕጂ ግን ከምቲ ዝነበሮ ግን ክሰርሑ ትኽእል ኒሃ ክሰርሑ ትኽእል ኒሃ ምክንያቱ ቅሩብ ድኽነት ኣለዎ ናይ ኳየር ናይ ተቐበልቲ ትውስኸሉ ኣለካ ኢንትሮ ንባዕሉ ክሕደስ ኣለዎ ኢንስትሩሜንት ንባዕሉ ስቱድዮ ንባዕሉ ኣብ መንጎ ኳሊቲን ብዙሕ ነገራት ክሰርሕ ስለዝከኣል ክድጎሙ ከለዉ ፅቡቅ ጌርካ ክሰርሖ ኣለካ ምክንያቱ ዋላቶም ግጥምታት ዝነበሩ ኹንቲም ድርሰታት እውን ክዕረይኹም ዘለዎም ክትምልኦ ከለካ ሲ ኳየር ዘለዎ ንሕር ወሲካ ንዕኡ ክፅግን ዝኽእል ብዙሕ ነገር ክግበር ክከኣል እዩ ኢለ ንዕኡ ሕጂ ብዙሕ ፅዒረ ኣሉ ማለት እዩ።
0: እሞ ከመይ ተዓዊትካ ኣሉ ዶ ናብ ከመይ ደረጃ ኣሎ?
1: እወ ተዓዊተሉ ዳርጋ ኣይበሃልኒ እዩ ኣነ ኣይበሃልኒ እዩ ግን ኣነ ይኸርዐ በዘን ብዚ ሰሪሐ ዘለኹ ከምእየ ዝብል ምክንያቱ ብዙሓት ደረስቲ ኣለዉ ብዙሓት ሙዚቀኛታት ኣለዉ ስሚዕ እዮም እየ ማተይሲ ከመይ ኣሎ ገለ ትበሃል እንዲሃ ንቓፍ ትዕዝብ ትክህልዎ ምኽእል ኣብቲ ስራሕ ጋላ ሕጂ ምዝ ሓድሽ ወለዶ ዘለናያ ሲ ምስኡ ዝኸይድ ፍርያት እየ ክፍር ኣለዎ ኢለ የ ሰሪሐ እየ ምክንያቱ ድምፂ ሓፋሽ ኣብ ኢንተርቪው 2018 ክስራሕ እተኮይኑስ ከም ብሓድሽ ዘይኮነስ ከምቲ ዘለዎ እንደገና ክዕረ ኣለዉ ፅቡ ኣሰራርሓ ክድገም እተኮይኑስ በትራይ ቀደም ሃምካ ንትደግሞ ለዚ ፍርያት እዚ ከዓኒ ዝመልሰይ እዚ እንተነፊዑ ሲ ነዚ ዋላ ዝፍርየ ዘለኹ ክደግምዎ ከምቲ ዘለዎ ካብቲ ዘለዎ ንላዕሊ ክደግሞ ብዙሓና ትምኒ ዘለኒ ማለት እዩ። ምክንያቱ ሃገርና ብዙሕ ኣፍርያ ዘላ ብፍላይ ሙዚቃ ስጋብ ዋላ ስጋ ዓንቆሩ በፂሑ ክንብሎ ንኽእል ኢና ሓያላት ሙዚቀኛታት የዓድና ፍርያ ከምኡውን መዓት ደረስቲ ሓያላት ደረስቲ ኣለዉ። ስለዚ ኣነ ክደግሞ ፍቓደኛ ብፍላይ ነዚ ደርፍታት ነዚ ተሓዲሱ ከምቲ ዝበልክንስ ክድገም ከሎስ ኣትሊስት ጥዑይ ኣደጋግማ ገይረ የ ዝብል ብወገነ
0: ሃራይ ኣሚነ ካብዚን ኩለን ናይ ጥበብ ፍርያትካ ማለት እዩ ዋላ እኳ ኩለን ኣብ ሊፅካ ትርአ እንተለካ ግን እታ ዝያዳ ንኣኻ ትመስጠካ ወይ ድማ ብዝግባእ ትናታ ታርጌት ሃሪማ እያ ትብላ ስራሓትካ እየኒ ትትኸም
1: ሓንቲ ግርማ ሃገራይ ኣላ ሓንቲ ከዓኒ ዓዲ እላፍ ኣብ ፊልሚ ሰውራ ዝተወልደ ቆልዓ ገለ ትብል እዚአን ድያዳ ሞር ፅቡቓት ካልእ እውን ኣሎ ብዙሕ እዩ
0: ጋላ ካብቲ ግጥሞ ክተስማዕና ትኽእሎ
1: እወ እቲ ሓንቲ ዓዲ እላፍ ስዋኣት ሃገረ ኤርትራ ብደም ብመስዋእቲ ደቃ እናተሓፍረት ክትነብር ከቢራ ኣብ ፍልመሰውራ ዝተወልደ ቆልዓ ብረት ክዓጥቕ ዘርከበላ ሸዓ መድፊዕ ምስታንኪ ዝማርኽ ብኢዱ ጅግንነትና ስንዓለም ይዕብዱ ትብል
0: ማዕዝዋነ ተሰርሐ ነ ኣብ ከመይ ኩነታት ነይሩ
1: እዚኣ ኣብ 1989 ሰሪሐ ግን ወዲ ድራር ነይሩ ኣብ ተገጥላይ ከቢድ ብረት ነበረ እግሩ ዝተሃረመ ኣምቡላ ዘለዎ ካብ ሳሕሊ መፅኡ ናይ ሙሉእ ናይ ኤሮጳዩ ታሽሙ ነይሩ ናይቲ ሬስቶራንታት ገለመለ ስለዚኣ ምስ ሰምዓ ባዕለዮ ምንኳ ሸይጦምለይ ኣብቲ ሬስቶራንት ኣብ ነብሶ ከም ሬስቶራንት ኣብ ናይ ኤሮጳ ዝነበረ ስለዚኣ እንተኽኢልካ ፅቡቅ ገይርካ ተደገም ፅቡቅ ነይሩ ገለ ኢሉ ብዙሕ ግዜ ተታሽሙ ገይሮ ስለዚ ብኡ መሰረት የናሃ እታ ስብራ ወስ ከላ ገለ ወስ ከላ ፅቡቅ ገይር ተሰሪሑ ማለት እዩ
0: ፅቡቅ ሕጂ እውን ገና ኢኻ ዘለካ ኣሚኖ ምክንያቱ ወላ እቲ ዕድመ እናቱ ስራሕ እንተሃለዎ ብዕብኡ ካ እቲ ኣብ ስደት ምህላው ግን ኣብቲ ጥበብ ብሕጂ እውን ተፍዮ ስራሕ ሲ ከም ዘለካ ኢኻ ውዕሊልካ ኔርካ ሕፈሻዊ ከዓ ንኩሉ ሰማዕትና ወኢልማ ነተዓዛቢ ና ርዱእ ክኸውን ናይ መፀ መደባት ካ እንታይ ዝመስል
1: ፀእ መደበ ኣብ ኣርቲ እተኮይኑ ዝያዳ ንመንእሰያት ክህብ እየ ዝደላኒ ቆሮብቲ ፋይናንስ ሽዋያ ብርታዓካ እንዲ ግን ኣነ እንታይ ክብል ክገዝእዎ ክእሉ እንድዮም ግነቶም ሓደሽቲ ግን ኣብኡ ከሎ እንተሕሪብካዮም ንዖም ሞራል ኮኖም እዩ ስለዚ ብዙሕ ስራሓት እውን ኣለኒ ዘይስራሕ ክዎ ሕጂ ዘይተወደየ ኣብ ስቱድዮ ተቐሚጡ ዘሎ ብዚ ሕጂ 32 የምፅ 35 ደርፊ ምክንያት ትካል ብርታዓካዩ ንኩሉ ክትከፍል ከቢድ እዩ ልሞስ 18,000 ኦይሮ እዩ ዝደርገ ኩሉ ገይረሉ እዚ ከማን ዕድለኛ ብጣዕሚ እየ ዝመስግና ንበዓልቲ ቤተይ ቀሊል ኣይኮን ካብ ሓደ ገዛ ከምዝክወፅእ ገንዘብ ተሓስብ እየ ከሎ ዋላ በብቅርቢ ይከፈል እምበሪ ቀሊል ኣይኮነን እ ነዚ እውን መዓት ኣተባቢዓኒ ብዙሕ ኣተባቢዓኒ ነዚ ኣነ ንመፃኢ መደበይ እውን ዝኮነ ዝኮነ መንእሰያት ክህብ እየ ዝደሊ ዋላ ግዜ ስለዘይ ጣዕሞም ድ ገለ እምበሪ ዋላ ንበዓል ፊልሞን ማሕራይ እውን ሓለፈ ግዜ ኮሚታት ስራሕ ኢለ ሂብ ዝኣብክ ኣለኹ ኣብዚ ዓዲ ሓደ 5 ድን ገለ ሰሪሐሉ ነረ ግን ኣይሰርሓን ፀገም ክህሉ ክእል ብዙሕ ነገር ኣሎ ናይ ገንዘብ ሕጥረት ክህልዎም ስለ ዝኽእል ብሕጂ እውን ዝኾነ ኣብ ደገ ዘለዉ ድዮም ኣብ ስመራ ዘለዉ ድዮም ክህብ የ ደስ ዝብለኒ ኣነ ካብ ኣነ ክደርፎ ብሕጂ ምክንያቱ ንሕና ነቲ ሰነድ ክስነት ስለ ዘለዎ እምበር እንተሃብና ዩ ዝያዳ ሞር ከዓት ፍረ ኣብ ማዕልጉኡ ዝበፅሕ
0: ፅቡቅ ሓሳብ እዩ ምክንያቱም ዝበልከ ቲ ዘለካ ሞያ ሒዝካ ምስኻ ምቕባር ዘይኮነ ሲ ነቶም ብሕጂ ዝዓብዩ ወይ ድማ ዝርከቡ ዘለዎ ነዛ ሃገር ንዖም ተሂብካ ዝያዳ ይስራሕ ከምቲ ዝበልከዮ እቲ ጥበብካ ነባሪ ይኸውን ኣይ መወትን እዩ ማለት እዩ ኣራይ ሕቶታትና እንዳወዳእና ኢና ንኸይድ ዘለና ኣሚኖ ኣብ በዚ ጋጣሚ እዚ ክተመስግኖም እትደሊ ምክንያቱ ኣባኻ ወይ ስ ብዚ ሕጂ ዘለካዮ ደረጃ ኣብቲ ጥበብ ሲፉሉይ ኣበርክቶ ዝገብሩ ሰባት ክህልውና ስለዝኽእሉ ናይ ምስጋና ዕድል ክበካ
1: ምስጋና ብካ መጀመርያ ንመምህር እስያስ ረድኣብ እቲ ዝበዝሐ ስራሕ ብንሳይ ሙሴ ብሓንሳዕ ዝሰርሐናዮ ብጣዕሚ እየ ዘመስግኖ ሕጂ እውን ገለ ዝተረፈ ኣለዋ ብሓንሳዕ ክንሰርሐን ሓሲብ ኣለኹ ምስ በዓል ሓርነት ወዲ ወረደ እንታይሽ ጀሚር እየ ዘሎ ኩሎ እጂ የመስግኖ ያነ ንእስያስ ረድኣብ በምህር እስያስ ማለት እዩ ከምኡውን ባሻይ ረድእ ክብለ ከምኡውን ኣብዚ ዝተኻፈሉ ብኣል ፊሽ ሰያ ኺዳነ ውድናዙ ዝምክኤል ንዕው ነመስግኖ ማለት እዩ
0: ንሕና እውን ኣዝነና ንመስግነካ ገድም ተገዳላይ ስነ ጥዕበኛ ኣሚነ ጎይቶኦም ከምቲ ዝብሎ ዘለካ ኸ ኣብ ስራሕካ ዓወት ንምንኤልካ ምክንያቱ ኣብዚ ዘለካ ደረጃ ኮንካ ነቲ ዘለካ ናይ ጥበብ ሞያ ናብ ንኣሹ መንእስያት ምስጋር ሞ ካብዘይ ዝኾነ ክፍሊት ብነፃ ዝኾነ በትናትካ ድላይ ንዖም ተሰጋግሮ ምካልካ ብሽም ኩሎ መንእስያት ከመስግነካ ይፈቱ ኣጋጣሚ እውን ዝመደብና እዚእውን ንመንእስያት ዕላማ ገይሩ ዝሰርሕ መደብ ስለዝኾነ ብሽም ኩሎ መንእስያት ከመስግነካ ይፈቱ ኣብ ስራሕካ ከዓ ዓወትን ኣሳልጦን ንምንኤልካ ይቀኒ
1: ኣነ እውን ብጣዕሚ እየ ዝመስግነኪ ብፍላይ ኩላትኩም ካባ ከጀሚሩ ኩላትኩም ዜማ ኣባላት ናይ ዜና
0: ዝኸበርኩም ተኸታተልቲ መድረኽ ዕዱም ጋሻ ማእገር ናይ ሎሚ ዕላልና ኣብዘይ ተዛዚሙ ኣለዎ ከምዚ ክስዕ ዘቡና ዝፀናሕኩም ድማ ምስ ገዲም ተጋዳላይ ስነ ጥበበኛ ኣሚነ ጎይቶኦም ዘካየድና ዕላል ንድሕሪ ተመሊስና ኣብቲ ስነ ጥባቡ ፍርያቱ እንታይ ከም ዝመስል ኢና ክንዕልል ፀኒሕና ዝመፅሶምን ብካልእ መድረኽ ዕዱም ጋሻና ክንራኽብ ክሳብ ሽዑ ሰሰናይ ብሮቅና እናበልኩ ምስንባተይ ምሳኹም ፀናሕና ሳልቲ ዳዊት ገብረኣብ ሳይሞን መርሃቡ ከምኡ ድማ ጋዜጠኛ ሳምራዊት ሊቪ ብምዃንና ሕጂ ድማ ናብ ዝተረፉ መደባት ማእገር ከስክረኩም

ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐ ትሕዝቶ እበ ድማ እግር ኣብዚ ተዛዚሙሎ ንስለ ምክታልኩም እናመስገና ምስ ዝቕፅሉ ትሕዝቶታት መደባት ኤርቲቪ ኢና ክንሓድገኩም ምስ ሰኣላይ ኣማን ተኽለ ብምዃኒ ምሳኹም ሓቢረ ፅንሐ ሰላም መዓልቲ

0: ሰላም ክቡራት ተኸታተልትና ከመይ ውዒልኩም? ዶክተራት ኣብ ስቱድዮ ሰዓቱ ኣኺሉ ጀሚሩ ኣሎ። ንሎሚ ኣብዚ መደብ ዝቐሪብናዮ ዘለና ትሕዝቶ ብንጣብ ሰብኣውነት ደንቢ ምልጋስ ሂወት ነድሕን ብዝብል ኣርእስቲ ዓለማዊ መዓልቲ ንግስ ደም 14 ሰነ 226 ዝሓለፈ 14 ሰነ ተባዒላ ኣላ። ነዚ ምርኩስ ብምግባር ኣገዳስነት ምልጋስ ደም ኣብ ጥዕና ሕብረተሰብ እንታይ እዩ? ብደንብ ምልጋስ ሕብረተሰብ ዝረብሓሉ ዝጥቀመሉ እንታይ እዩ? ከም ዜጋታት ከ ንሕና ኣብ ምልጋስ ደም እንታይ ተራኸልወና ይኽእል? ኣብዚ ኣተኪርና ምስ ዶክተር ዮሃንስ ተኸስተ ዳይሬክተር ሃገራዊ ባንክ ደም ኤርትራ ኣብዚ ኣብ ስቱድዮ ዓዲምና ዕላል ክንነካይድ ኢና። ዶክተር ስለተዛሃብካን ግዜ የመስግነካ። ብስመይን ምስም ተኸታተልትን ድማ ምስጋናይ ደጊ መቕርበልካ። እዚ ነልዕሎ ዘለና ርእስቲ ኣዝዩ መሰረታዊ ጉዳይ ኣብ ህዝባዊ ጥዕና እዩ። ህዝቢ እኹል ቀረብ ናይ ደም ረኺቡ ጥዕንኡ ውሕስ ንክኸውን ትካልኩም ተሰኪሞ ዘሎ ሓደራ ቀሊል ኣይኮነን። ስለዚ እስከ ምናልባት ሰብ ንክርድኦን ክፈልጦን ዕላማን ተልእኾን ምናልባት እቲ ትቀንዲ ዕማማትኩም እንታይ እዩ?
1: ዓላማ ሃገራዊ ባንኪ ደም ኤርትራ ብሓፈሽኡ እኹልን ውሕስን ደም ብምእካብ ንኩለን ሆስፒታላት ሃገርና ውሕስ ደምን ውፅኢት ደምን ብምቕራብ ብሰንኪ ሕፅረት ደም ንኽስዕብ ዝኽእል ስንክልናን ሞትን ምጉዳሊት

ቀንዲ ከም ዓላማ ነዚ ምግባር ግን በይና ዘይኮነስ ምስ ኩሎም መሻራት ኮይነና ስራሕ ንሰርሖ ማለት እዩ። ኣብዚ ኣብቲ ኣገባብ ኣሰራርሓና ንኣብነት ምሕያል ጎስጓስ ንገብር ኢና ስሩዕ ወለንታይ ለገስ ደ ንክህልውና ጎስጓስ ኣብ ከተማ ኣስመራ ክኸውን ንክእል ወይ ኣብ ዞባታት እንዳኸደ ጎስጓስ

0: የሀገራዊ ባንክ ደም ኤርትራ ይግበር እዩ እቲ ደም ምስ መፀ እውን ናብ ተፈላለየ ክፋላት ናይ ደም ይኽፈል ማለት እዩ። ኣብ መጨረሻ ናትና ለና ሪፍሪጀረተር ወይ መኽዘነ ግበር እዩ እሱ እንዳተገብረ ዝሓልፍ ማለት እዩ ተኣሽሙ። ኣብቲ ሆስፒታላት ምስ በፅሐ ከዓ ጉቡእ ኣጠቃቅማ ናይ ደም ወይ ክሊኒካል ዩዝ ኦፍ ብላድ ዝበሃል ቶም ሓኻይን በቲ ናይ ፕሪንስፕል ናይ WHO ዝወፀ ብኡተ ተመስሪሕቶም ክኸዱኹም ዘለዎም እዩ ድሕብር። ኣብ መወዳእታ ዳርጋ እቲ ብላድ ባንክ ናይ ኳሊቲ ማነጅመንት ኣለዎ። ኳሊቲ ክህልሉ ሓደ ደም ጥራሕ ምእካብ ዘይኮነ ብቕዓቱ ክህሉ ውሑስ መታን ክኾነልካ እሱ ከዓ ኣብ ገዛና ናይ ብቕዓት ሲስተም ኣሎ። እንደገና ምስቲ ናይ ኢንተርናሽናል እውን እንዳተዘራረብና ወይ መልእኽቲ እንዳሃቡና ኣብ ከመይ ደረጃ ኣለና እንዳርኣናይ ንኸይድ ማለት እዩ። ኣብቲ መጨረሻ ግን ቁፅፅርን ክትትልን ኣለዎ ዝብሓፈሻ ከም ምእተዉ ማለት እዩ። እዚኣታ መሰረታዊ ሰንሰለት ናይ ሌክስ ደም ወይ ብላድ ትራንስፊዥንሲ ንኣብነት ደም ዝልግሱ ሰባት ኣድሊኻ ንሕና ከይድና ደም ንእክብ ምስ መፀ ኣብ ትካልና ዝተፈላለየ መስሓት ሓልፍ ደም ምርምራታት እውን ይግበር ዓይነት ደም እውን ይፍለጥ እቲ ሰብ ማለት እዩ። እቲ ዓንቱ ይድበልኩ ከዓ ናይ ኮልድ ቼን ወይ ከዓ ናይ ምኽዛን ኣለዎ ኣብ መጨረሻ ናብቲ ሕሙ መፀ ሕጂ ዚ ሰንሰለት ትብሎ ዘለኹ ኣብ ሓንቲ ሰንሰለት እንድሕር ተቋሪፃትካ ኩላታ ነገር እያ ትበላሸ። ንኣብነት ወለንታይ ለገስቲ ደም እንተ ዘይብልካስ ወላ ሓንቲ ትርጉም የብሉን ማለት እዩ። ንሕና ከይድና ደም እንተ ኣኪምና እውን ትርጉም የብሉን። እቲ ድመፀ ድማ ኣብ ብላድ ባንክ ዘይተሰሪሑ ትርጉም የብሉን። ናይ ደም መመርመሪ ወይ ባግ ይኹን ከረፂት ማለት እዩ ናይ ደም ወይ ከዓ እቲ ቀመማት ናይ ላባራቶሪ ተዘይብልካ ውን ጠጠው ኢኻ ትብል ወይ ከም ዘለዎ ክትቦ ኢኻ ንሰብ ሕጂ ፀገም ፍጠር። ናይ ሪፍሪጀረተር ወይ ከዓ መዝሓሊ ከዓ ክህልወካ ኣለዎ 24/7 ኩልሻዕ ቴምፕሬቸሩ ዝዓቀበ ደም ክኾን ኣለዎ። ተደይ ኮይኑ ኣኪብ ካምፂኻ ውን ኤሌክትሪሲቲ ክጠፍአካ ከሎ ክባላሸዎ ክኸል። ስለዚ እንታይ ዘለኹ መሰረታዊ ሰንሰለት ናይ ልክሰብ ክሕሉ ኣለዎ። ሕጂ ብዚ ጥንቃቐ ድልዮ ማለት እዩ። ቀሊል ኣይኮነ ተሰራርሓ ማለት እዩ።
1: ፅቡቅ ዶክተር ዮሃንስ፣ ስለምንታይ ደም እንታይ እዩ? ስለምንታይ ኢና ኣተኪርና ንዛረበሉ ዘለና? ብኸመይ ና ኸ ናይ ሓደ ሰብ ደም ናብ ካልእ ሰብ ደም ንመሓላልፎን ንጥቀመሉን ኣዝዩ ውሑስ ድኸ? እንታይ ዝገበርኩም ኣለኹም ከ ኣንድሕር ክሳዕ ንድ ኣገዳሲ ኮይኑ ከም ትካል ከስኹም እንታይ ንጥፈታ ዘካየድኩም ኣሎ?
0: ሕጂ ደም ኩላትና ከም ንፈልጦ ኦክሲጅን ተሰኪሙ ካብ ክፋላት ናብ ክፋላት ኣብ ደም ዘመሓላልፍ ዘጓዓዓዚ ማለት እዩ። ኣብ ዝኾነ እኩል ሰብ ሓደ 5 ወይ 6 ሊትሮ ደም ዝኸውን ኣለዎ ኣብ ነብሱ ማለት እዩ። ሕጂ እቲ ደም ዝፈሰሰ ብዝኾነ ይኹን ብሓደጋ ክኸውን ይኽእል ኣብ ሕርሲ ክኸውን ይኽእል እንተደይ ተሰኪኡ እታ ህይወት ኣብ ሓደጋ እያ ትበፅሕ። እዚ ስለዝኾነ ናታ ዓንቶይ ሰንሰለት ዝበልኩ ሃገራዊ ባንኪ ደም ደም ክእክብ ኣለዎ፣ ምርምራታት ተፈላለየ ክገብር ኣለዎ፣ ክፍለ ኣለዎ። ኣብ መጨረሻ ከዓ ነቲ ሆስፒታላት ከይዱ ብነፃ እዩ ዝወሃብ፣ ብዘይ ክፍሊት እዩ ዝወሃብ። ዋላካ ክስራሕን ክእከብን ከሎ ብዙሕ ገንዘብ ወፃኢ ገበረሉ እምበር ብነፃ እዩ ዝወሃብ። ንሕና ከምቲ ኣብቲ ፕላንና ነውፅኦ ወይ መደብና 15,000 ድኸውን ደም ክንእክብ ኣለና ኣብ ዓመት ኢና ንበል። ሕጂ ኣብ 25 ንኣምነት 16,000 ድኸውን ደም ኣኪብና። እዚ ምስቲ 2002 እቲ ሃገራዊ ደም ባንክ ክመስረት ከሎ ዝነበሮ 3,500 ንድኸውን ደም ድእከብ ነበረ። ብቁፅሪ ክትሪኦ ከለካ እንዳ ዓበየ ኸይዱ ማለት እዩ። እዚ ክንብል ከለና ግን ኩሉ 100% ካብ 100 ነተን ሆስፒታላት ኣማሊእና ኣለና ኣይኮነን። 80% ኢና ጠለባት ንእክቦ። እዚ ከዓ እቲ ምክንያቱ ዳሕራይ ምናልባት ገርፀ ምስ ክረምቲ ተተሓዘ ገለ ፀገማት ስለ ዝገጥናይ ካብዚ ዝበዝሕ ክፋሉ ኣብቲ ሃገራዊ ባንኪ ደም ኤርትራ ዝእከብ ደም 99 ወይ 100% ብወለንተኛታት ይድእከብ። ኣብ 2002 68 ሚእታዊት ነይሩ። ኣብ ዘናይ ትማል ድወፀብ ናይ ሪጅናል ናይ WHO ድማ ኣብ ኣፍሪቃ 7 ካብ 10 ወለንታውያን ኣለዉ፣ 7% እዩ። ሕጂ ናይ ዝሃገራዊ ባንክ ደምሲ ዝሓሸ ኮይኑ ስማዓኒ ካብተን ካልኦት ኣብኡ ዘሎ ኣፍሪቃ ሃገራት። እዚ በብዓመቱ ድማ እቲ ንእክቦ ደም ብግራፍ መልክዕ እዚ ክንሪኦ ከለና ንኣብነት ናይ ዘን 5 ዓመት ኣወዳዲረ ሰሪሐ ዘለኹ ኣብ 2021 10,870 ዝነበረ ኣብዛ ሕጂ ዝሓለፈት ዓመት ማለት እዩ 16,000 በፂሑ ኣሎ። ሕጂስ እንዳዛየደ ይኸይድ ከም ዘሎ እዩ ድሕብረና ማለት እዩ።
1: ዶክተር ምናልባት ደም ክላዓል ከሎ ምስ ባህል እውን ምትእሳር ዘለዎ እዩ። ስልጣነ ናይ ዓለም ኣብ ጥርዚ በፂሕሉ ዘለወሉ እዋን ክምስራሕ ስለ ዘይክእል

0: ወይ ክምሃስ ስለ ዘይክእል ዲ ደም ካብ ሰብ ክንእክቦ ንግደት ዘለና ምንጭ ደም ካበይ እዩ?
1: ምንጭ ደም ስጋብ ሕጂ ኣብ ሰብ ጥራሕ እዩ ዝርከብ ደም ህወት ስለ ዝኾነት ኣብ ሰብ ጥራሕ ትርከብ ዘላ ኣብ ፋብሪካ ይኹን ወይ ኣብ ዝኾነ ካምፓኒ ወይ ናይ ፋርማቲካል ትካላት ክስራሕ ኣይክእልን እዩ። እዚ ከዓ ካብ ሰባት ጥራሕ ይክእከብ። እዚ ከዓ ወለንተኛታት ለገስቲ ደም ኣብ ሃገርና ሕጂ ብወለንተኛታት ናፀቂጥና ንስርሐሉ ንኩሉ ከዓ ይዕደል። ብዘይ ዝኾነ ዓልት ይኹን ሃይማኖት ይኹን ፆታ ይኹን ዕድመ ብዘይ የገድስ ንኩሉ ዩ ዝውሃብ። እቲ ቀንዲ ምንጭና ግን ኣብ ተምሃሮ እዩ። ብሕልፊ ኣብ ግዜ ትምህርቲ ኣብ ተምሃሮ እዩ ዘሎ። ኣብ ግዜ ክረምቲ ሓምለ፣ ነሓሰ፣ መስከረም ኣብቲ ግዛም ፈተናታት ዝገብሉ እውን ዋሕደ ቀረበ የጋጥም እዩ። ተዓንቲ ወይ 80 ካብ 100 ኢና ንማልእ ለ ነተን ሆስፒታል ዝበልክዎ ኣብ ክረምቲ ፀገም ከም ዘሎ በዚ ኣጋጣሚ ነዞም ድርኢና ወይ ሰምዑና ዘለዎ ከማን ኣብ ክረምቲ ካብ ሕጂ ጀሚሮም ወር 7 8 9 እቶም ለጊሶም ዘይፈልጡ ወይ ዝልግሱ እውን ተመፁና ንዓና ፅቡቅ ምኾነ ሕሙማትና እውን ተፈወሱ ኮይኑ ስምዓኒ
0: ከይሰገርና። ስለምንታይ እዮም ተምሃሮ ቀንዲ ምንጪ ዝኾኑ?
1: እወ ሕጂ ተምሃሮ ንሕና ሓደ ውሑስ እዩ ኣብ ተምሃሮ ምስ ገለ ሕማማት ዝሓሸ ኮይኑ ዝረአ። ብፍላይ ድማ ብእኩብ ኢና ንረክቦም። ኣብ ትካላት ኬትካ ሕጂ ትረክቦ ደም ሓንቲ ካል 100 ሰራሕተኛ ተትለዋ ውሑድ ኢካ ትረክብ። ኣብ ተምሃሮ ግን መንእስያትዮም ያንግዮም ብሕማም ደረጃ ክትሪኦም ዳሓንዮም። ስለዚ ዳርጋ ኣብ ፅቡቅ ኩነታት ካብ ተምሃሮ ንረክበሉ ማለት እዩ።
0: ፅቡቅ ክፅል ንኽእል ኢና።
1: ካብኡ ምስታ ዝበልክዋ ተሓሒዘ ለግሲ ደም ኣብ ሃገርና ብክልተ ዓይነት እዩ ለግሲ ዘሎ። ወለንታኛታት ለግሲ ደም ወይ ከዓ ቮለንተርስ ብላድ ዶነርስ ንብሎም ኣለው። ስድራ ቤታዊ ከ ኣሎ። ንሕና ቀፃሊ ፀቂጥና ንሰርሐሉ ብሕልፊ ብዘ ሃገራዊ ባንኪ ደም ኤርትራ ብወለንቶኦም ድህቡ እዮም። ብዘይ ድፊኢት ብዘይ ፀቕጢ ብወለንቶኦም ዝፍፀም ለግሲ እዚ ከዓ እቲ WHO ይድግፎ ማለት እዩ። ውድብ ጥዕና ዓለም ከምኡ ክኸውን ኣለ ወይ ድብል ውሑስ እዩ እዛ ዓይነት ደም። እቲ ናይ ስድራ ቤታዊ ወይ ከዓ ፋሚሊ ዲፕረስመንት ንብሎ ግን ዘይውሕስነት ክህልዎ ክእል እዩ። ንዘመትካ ኢኻ ክትህብ ንመቕረብካ ኢኻ ሕጂ ገለ ኢንፎርሜሽን ክትሓብእ ትኽእል ኢኻ። ተሰኪፍካስ ዝኾነ ነገር ክስቕልካ ክትሕልፎ ትኽእል ኢኻ። ስለዚ ንሕና ኩሉ ሻዕ ንብል ኣብቲ ናትና ሚሽን ይኹን ታኣሽሙ 100 ካብ 100 ወለንታውያን ለገስ ደም ክህሉ ኣለዎ ኢና ንብል። እዚ ንምግባር ከዓ ኩሉ ሕብረተሰብ እጃሙ ከበርክት ኣለዎ ኢና ንብል። ኣብ ስመራ ይኹን ኣብ ዞባታ ዘሎ ኩሉ ሃይማኖታዊ ትካላት ኹና፣ ሰራሕተኛ መንግስቲ ኹና፣ ሰራዊት ኹኑ፣ ፖሊስ፣ ታክሲ፣ ማሕበራት፣ ሓማደ ሓማተ ብምሉኦም ኮታ ለግሲ ደም ይቡና። ንኣብነት እዚኦም ሕጂ ቀዳማይ ዙር እዮም። ብጣዕሚ ደስ ዝብለካ እዚኦም ቀዳማይ ዙር ኣብ ዓመት 3 ሳዕም ዝቡና ፍሉይ እዩ። ታክሲ እውን ከምኡ ውና እዮም ሕጂ ኩሉ ኣብ ትካል ዘለኹን ገለ እውን 2 ወይ 3 ተዝበና ንዓና ፅቡቅ ምኾነ ማለት እዩ። ኣብ ተምሃሮ እንዳኸድና እውን ጎስጓሳት ንገብር ኢና ኣብ ተፈላለየ ቦታ ማለት እዩ። ኣብ ዞባታት እዚ ናይ ዞባታት እዩ ሰሜና ቆይሕ ባህሪ ወይ ደቡብ ዓንሰባ እንዳኸድና እውን ደም ንእክብ ኢና ማለት እዩ።
0: ሃራይ ዶክተር፣ ምናልባት ከምዚ ክትቀስ ፀንሐ ሓፈሻዊ መምዘን ረቑሒታት መን ክልግስ ከም ዘሎ ኢካ ክትጠቕሰለ ፀኒሕኻ። ተምሃሮ ዝሓሹ ውሑሳት የርኩም ተሓስቡ ድሕሪ እውን ወለንታውያን ከዓ ዝዓበየ ተራ ከም ዘለዎም ኢካ ክትጠቕሰልና ትኽእል? ኣብቲ ግለሰብ መፂና መን እዩ ክልግስ ዝኽእል? መን ይብቁዕ ንደም ምልጋስ?
1: ኣብቲ ምልጋስ ዝኾነ ሰብ ክልግስ ይኽእል እዩ። ግን ገለ ክራይቴሪያ ሜዲካል ክራይቴሪያ ኢልና ንማልኦ ኣሎ። ዕድመ ኩሉ ሻዕ ካብ 16 ክሳብ 60 ዘሎ ሰብ ክልግስ ይኽእል እዩ። ቀፃሊ ለጋስቲ ኮይኑ ዋላ 70 ክህብ ይኽእል እዩ። ክብደት እውን ኣብ ክራይቴሪያ ጌርና ንእት ወይና 50 ኪሎ ወይ ልዕሊኡ ዝምዘን ክህብ ይኽእል እዩ። ፀቕጢ ደም ድማ ከምኡ ቴስዓ ኣብ ልዕሊ 60 ወይ ከዓ እቲ ሲስቶሊክ ንብሎ ላዕለዋይ 180 ስጋብ ቴስዓ ክህብ ይኽእል እዩ። እዚ እንታይ ክብል ደሊ ደም ብዝሕ ዘለዎ እውን ክህብ ይኽእል እዩ። ኣንለስ ግን ፀገም ምስ ልብድ እዩ ምስ ኩሊድ ድዩ ካልእ ምስኡ ተተሓዘ ፀገም ተደይብሉ ክህብ ይኽእል እዩ። ሄሞግሎቢን እውን ንርኢና ልዕሊ 12.5 ዝኾነ ሰብ ጓል ይኹን ወዲ ክህብ ይኽእል ማለት እዩ። ኣብ ገለ እዋን ግን ክልግሱ ዘይክእሉ ንብሎም ኣሎ። ግዜያዊ ዘይልግሱ ግዜያዊ ጉንፋዕ ኹን ሰዓል ኹን ወይ ግዜያዊ ሕማማት ንጥዕኑ ኣብ ዘይንቡር ዘለሉ ግዜ ተመሊስካ ምፃእ ድሕሪ 2 ሰሙን ወይ ወርሒ ወይ 10 መዓልቲ ንብሎም ክእልና። ፈፂሞም ብቐፃሊ ዘይልግሱ ወይ ፐርማመንት ዲፈር ዝበሃሉ ግን ዘይውሑስ ፆታዊ ርክብ ዝገብሩ ሰባት ኣይንቕበሎምን ኢና ማለት እዩ። ሕዱር ሕማማት ዘለዎም ንኣብነት ሽኮር፣ ፀቕጢ ደም፣ ድኻም ልቢ፣ ምንፍርፋር ሕማም፣ ፀላም ከብዲ ካልእን ከይህቡ ክእል እዮም ኖርማል ሽኮር ታብሌት ዝወስድ ክኒና ዝወስድ ክህብ ክእል እዩ ፀቕጥጥም ውሑድ ዘለዎ ክህብ ክእል እዩ ግን ውሽጡ ሳዕቤን ዘይብሉ ማለት እዩ ስለዚ ዳርጋ ኩሉ ሰብ ክህብ ክእል ኮይኑ ስምዓኒ ብኣይ ብወገነ
0: እንታይ መስርሕኹም ትኽተሉ ምክንያቱ ግደም ልጋስ ብቀሊል ዝረኣይ ነገር ኣይኮነን ኣብ ገሊኡ ሕብረተሰባት ስለዚ ካብ ፈለ ማኣት ሒዝኩም ክሳዕ መወዳእታቶም ደም ልጋስ ናብ ሰብ ክሳዕ ትበፅሕ ትኽተልዎ መስርሕ እንታይ እዩ
1: እቲ መስርሕ ምምማይ ወይ ከዓ ስክሪኒን ዝበሃል ምሻሎ ስክሪኒን ይግበር እዩ ሓበሬታ ፕሪዶኔሽን ቅድሚ ምልጋስ እውን ሓበሬታ ውሃብ እዩ ፎርሙታት ኣሎ ዝምላእ ዝኾነ ሰብ ክህብ ዝደለየ ፎርሙ ይመልእ ኣካላዊ ምርመራታት ድማ ንኣብነት ሚዛን ዝበልናዮ ዘሄሞግሎቢን ዝበልናዮ ደም ብኡ ሓሊፉ ኣብ ካውንስለር ወይ ከዓ ኣማኸርቲ እውን ኣለዉ ሓደ ንሓደ ማለት እዩ ምኽሪ ተገይሮም ምስኡ ወይ ምስተኣብኣ ዘላ ኣማኻሪ ዲስካስ ምስተረዳድኡ ብቑዑ ተይላቶ ደም ክህብ ክእል ማለት እዩ ኣይ እስኻ ንግዜኡ ፅናሕ ንወርሒ ድዩ 2 ወርሒ 3 ወርሒ በቲ ናታ ዝተዋሂብዋ ዘሎ ኤስኦፒ ንብሎ ስታንዳርድ ኦፐሬሽን ፕሮሲጀር ንኽተሎ ማለት እዩ ቆፀሮ ክትቦ ትኽእል እያ እቲ ውሑዝ ዝኾነ ሽዑ ደም ህብ እቲ ውሑዝ ዘይኮነ ከዓ ይምለስ ማለት እዩ ኣብኡ ምናልባት ምስ ሓለፈ ዝኩሉ መስርሓት እውን እቲ ለጋሳይ ደም ምስቲ ናቱ ከረፂት ሒዙ ቴስቲቲዩብ ትበሃል ኣለዋ እታ ከረፂቱ ብደንብ ክረአ ኣለዎ ማለት ስትሪክትሊ ክረአ ኣለዎ ኣብኡ ጌጋታት ከይህሉ መዓስያ ተቐዲሓታ ደም መዓስያ ኤክስፓየር ትገብር ዓይነት ደማ እንታያ ኤት ኮይና ኤቢ ኣብኡ ይልጠፈሉ እዩ ኩሉ ኩነታት ሽማይ ፀሓፍኒ ኮድ ዩደለዎ ምክንያቱ ዳታ ማነጅመንት ሲስተም ኣለና ካበይ መፅያ መዓስ ተቐዲሓ መዓስያ ኤክስፓየር ትገብር ኣብ ከመይ ኩነታት ኣለዋ ተመርሚራ ድያ ኩሉ ኣለዎ ናቱ ኣብ መጨረሻው ናብ ሆስፒታል ምስ ከደት ኣበይ ቦታ ያ ከይዳ ተሰነይድ ያ ከይዳ ኣስመራ ያ ከይዳ ኣሎ ንመን ተዋሂባ ኩሉ ትሬስ መግበር ተመሊስካ ንድሕሪት ክንፍትሸሉ ንክእል ኣገባብ ኣለና ማለት እዩ
0: ፅቡቅ ዶክተር ዮሃንስ ምናልባት እስከ ቁርብ ዕሙቅ ኣቢልና ክንሪኦ ትርጉምን ኣገዳስነትን ደም ዝያዳ ትኩርና ክንዛረብ ምክንያቱ ሰብ ክልግስ ተ ኮይኑ ንምንታይ ዕላማ ይልግስ ከም ዘሎ ክርድኦ ክእል ኣለዎ
1: ሕጂ ብሓፈሻዊ ደም ተተሓዘ ኣብቲ ጥቕሙ ክንዛረብ ተ ኮይና ኣካላት ወዲ ሰብ ትሸዓተ ስርዓታት ዝቆመ ኮይኑ ሲስተም ንብሎ ከምዚ ናይ ስርዓተ ዙረት ወይ ከዓ ሲርኩላተሪ ሲስተም ናይ ሪስፓራቶሪ ወይ ናይ ትንፋስ ናይ ሽንቲ ንብሎ ብዙሓት ስርዓታት ኣለው ሕጂ ደም ካብቲ ናይ ሲርኩላተሪ ወይ ስርዓተ ዙረት ደም እዩ ማለት እዩ ምስኡ ምስቲ ናይ ደም ኣብ ሰውነትና ከየቋረፀ እዩ ዝንቀሳቀስ ዝዘውር ቀፃሊ ፈሳሲ ቀይሕ ፈሳሲ ኮይኑ ቀፃሊ ዝንቀሳቀስ ወይ ዝዘውር ማለት እዩ እቲ ደም ብሓፈሽ ቀይሕ ኮይና ክንሪኦ ከለና ኣብ ውሽጡ 54 ሚእታዊት ፕላዝማ ድሓዘ እዩ ወይ ከዓ 46 ሚእታዊት ከዓ ውሃዮታት ደም ኣለው ማለት እዩ እዞም ውሃዮታት ሕጂ ቀያሕቲ ውሃዮ ደም ኣሎ ፃዕዱ ውሃዮ ደም ኣሎ መርጋእቲ ደም ኣሎ ሕጂ እቶም ቀያሕቲ ውሃዮ ደም 44 ሚእታዊ ዝኸውን ይሽፍኑ ፀዓዱ ትሕቲ 1% እዮም ግን ኣገደስቲ እዮም 1% ናይቲ ውሃዮታት እንዳሃለው እዞም ፃዕዳ ውሃዮስም ኣብ ገለ ፀገም ክህልዎም ከሎ ብሕማማት ክትጥቃዕ ትኽእል ማለት እዩ እቶም ፕላትሌት ድማ ትሕቲ 5% ዝኸውን ማለት እዩ ብሓፈሽኡ እቲ ደም ቀይሕ ዝገብሮ ሄሞግሎቢን ዝበሃል ባእታ ኣሎ ሕጂ ምናልባት እቲ ቀያሕቲ ውሃዮ ደም ክንብል ከለና 120 መዓልትታት ይፀንሕ ኣብ ደምና ድሕሪኡ ባዕሉ እቲ ናቸራል ተፈጥሮ ይሰዶም ማይክሮፌጅ ገይሩ ወይ ኣብ ስፕሊን ዲኻ ኣብ ሊቨር ኤኒሃው ከምዝኸይድ ይገብሮ ብከምኡ ኢና ከዓ ዋላ ደም ተደይለገስካ ሲ ባዕሉ ነፍስኻ ስለዝኣልዮ ሲ ኣብ 3 ወርሒ እንዳመፀካ ለግስ ንብሎና ሓደ ወዲ ተባዕታይ ጓል ኣንስተይቲ ከዓ ኣብ 4 ወርሒ ተፈጥሮ ባዕሉ የልግሶ እዩ ስለዚ ካብ ተፈጥሮ ዝለግስ ሂብካ ክትባራህ ከዓ ስለዝሓይሽ መሃብ የገድስ ኮይኑ ስምዓኒ ፀዓዲ ውሃዮ ደም ኣብ ደምና 15 መዓል ጥራሕ ዮም ዝፀንሑ እዞም ፕላትሌታት ንርኢ መርጋእቲ ንብሎ ድማ 7 ስጋብ 10 መዓልትታት ጥራሕ ዮም ዝፀንሑ ማለት እዩ ምስኡ ተሓይዘ ምዝናይ ደም ጉጅለታት ደም ዝበሃሎ እቶም ቀንዲ ንብሎም ኤ ቢ ወይ ኤቢኦ ኣብ 4 እዮም ዝኽፈሉ እሶም ከዓ ኤ እንተኮይኑ ኣንቲጂን ኤ ኣለዎ ማለት እዩ ቢ እንተኮይኑ ከምኡ ኣንቲጂን ቢ ኣለዎ ማለት እዩ ኤቢ እንተኮይኑ ክልቲኡ ኣንቲጂን ኣለዎ ተኮይኑ ግን ኣንቲጂን የብሉን ብከምኡ ትሕጂ ኣንቲጂን ስለዘይብሉ ኩሉ ክህብ ይኽእል ማለት እዩ። እዚ ኣድማሳዊ ውሃብ ይበሃል መሽ እቶም ሓደ ድማ ኣድማሳዊ ተቐበልቲ ኤቢ ማለት እዩ። ስለዚ እተን ዓይነታት ጉጅለ ደም ሰኒን ምናልባት ኣብ ስእሊ ክንሪአ እንተኮይና እቲ ደም ኣብ ምስተኣከበ ብከምዚና ንፈልዮ ኦ ኤ ወይ ከዓ ኤቢ ቢ ኢሉ ፍለ እንደገና ከዓ ነገቲቭ ከዓ ንበይኖም ይፍለ እዩ ማለት እዩ። ሕጂ እዚ እታ ትሪያ ዘለካ ፃዕዳ ወረቐት ኩሉ ኣለካ ካብ መንያ ተቐዲሓ ሽም ብዘየገድስ ኮድ ኣለዋ ማዓስያ ኤክስፓየር ትገብር ማዓስያ ተቐዲሓ ኩሉ ኣብቲ ዳታ ኣትዩ ትሬስ ክትገብር
0: ኣብዚኣ ፕላስ ማይናስ ወይ ኣሉታ ኣወንታ ትብል ዘላ እንታይ ያ
1: ሕጂ እቲ ፕላስ ንብሎ ኣንቲጂን ኣለዎ ማለት እዩ። እቲ ከዓ ኣንቲጂን ደይብሉ ኮይኑ ሕጂ ምናልባት ኣብዚኣ ስእሊ ተረኺበ ዳሕራይ ዋላ ክንሪአና ኣላ ኣብዚኣ እቲ ንኣብነት ሕጂ ውሃቢ ኤ ኣብ ዘሎ ንኤ እዩ ድህብ ትኽእል ወይ ከዓ ንኤቢ ይህብ ቢ ተኮይኑ ንቢን ወይ ከዓ ኤቢ ኤቢ ኩሉ ተቐበላይ ካብ ኩሉ ኦ ተኮይኑ ንኦ ንቢ ንኤ ንኩሉ ይህብ ማለት እዩ። ቢ ግን ተቐባሊ ጥራሕ እዩ። ሕጂ ምናልባት ምዚ ዓይነት ደም ዝበልካኒ ኣብዛ ስላይድ ክሪያ ብሚእታዊት ኣብ ወፃኢ ደርጋ 15% ነጋቲቭ ይብልዎ ኣብ ገለ ሃገራት ማለት እዩ። ኣብ ናይ ኤርትራ ካብ ዝንገበርናዮ ብዙሕ ግዜ ግን 8-9% ሚእታዊ ጥራሕ እዩ ነጋቲቭ ዘሎ። መብዛሕትኡ ሰብ ፖዘቲቭ እዩ ዘሎ ዓይነት ደሙ ማለት እዩ። ሕጂ ኣብዚ እንታይ ንሽገር ነጋቲቭ ክመፅእ ከሎ ውሕዲ ከጋጥመና ክእል። ምክንያቱ ካብቲ ኣብዚ ንረክቦ ዘለና ካብዚ ዓመታዊ ንእክቦ ናይ ኤርትራ ክበሃል ክከኣል እዩ ጀነራል ማለት እዩ። ኣብ መብዛሕቲ ሰብ ንወስዶ ዞባታትን ስለ ንኸይድ 8% ወይ 9 ጥራሕ እዩ ነጋቲቭ ዘሎ። ንሱ ከዓ ክከፋፈል ከሎ ኤ 2% ኢካ ትረክብ ቢ ከምኡ ኤቢ ነጥብ 4 ሕጂ ኣብ ሓንቲ ትምህርቲ ቤት ሃይስኩል ኬትካሲ ንኣብነት ቢ ነጋቲቭ 2 ጥራሕ ኢካ ትረክብ ከይድና ሕጂ ኣብሓንታይ ዝኾኑ
0: ማለትእቶም
1: ነጋቲቭ 2 ሰብ ትረክብ ካብ 100 ሕጂ ዝኾኑ ሆስፒታላት ካብቶም 100 ኣኪብና ንዓመት ሓንቲ መዓልቲ ወፊርና ሰብ ሓንቲ ቤት ትምህርቲ 70-80 ንእክብ ማክሲመም 100 ንእክብ ንበሎ ሞ ሒዝናያ ኩሉ ዝመፃና ዘን ሆስፒታላት ብሙሉአን እየን ብዙሕ ዓይነት ደም ተደልየን ኣብኡ ዋሕዲ ይጋጥም ክእል። ምክንያቱ ካብ 100 ሰብ ኣኪብካስ 2 ትረክብቲ ኮይንካ ካብኡ ከዓ ከምኡ 3 ወይ 4 ኢካ ትረክብ ሕጂ ሕፅረታት ናይ ነጋቲቭ የጋጥሚ። በዚ ኣጋጣሚ ነዞም ንሪኢና ዝሰምዑና ውን ነጋቲቭ ዘለዎም እንዳፈለጥዎ ዘይልግሱ እንተሃለዉ መፂኦም ክልግሱ በዚ ኣጋጣሚ ንፅውዑ ማለት እዩ።
0: ንኦምን ሓደ እዋን ክትመፅኦም ስለትኽእል
1: ታሰም
0: ሽገር እዮም
1: ብጣዕሚ ሽገር ኢኻ ዝኾነ ነጋቲቭ ዘለዎ ሽገር እዩ። ኣብ ሕርሲ ኣብ ገለ ሕጂ ለይቲ ክመፀኻ ክእለን ቀትሪ ተጓይካ ውን ተምፀሎም ትኽእል ኢኻ ለይቲ ግን ካብ ሰብ ፀዊዕካ ማኪና ልኢካ ገለ ኢካ ተምፅእ ተደይብልካ ሕጂ ሰብ ደቂሱ ከሎ ተስኢኻ ክተምፆ ፕሮሰስ ኣድልዮ ንክስራሕ እውን 3-4 ሰዓት ይድወስድ ገሸብ ለካ ሓደ ገለ ሕጂ ካብ ከምኡ ኣብትናትና ተካትሎ መቐመጢ ተኸዚኑ ተፀንሕ ፅቡቕ እዩ። ስለዚ በዚ ኣጋጣሚ ብሕልፊ በስመራ ዘለዉ ነጋቲቭ ዘለዎ መፂኦም ክቡና ንፅውዕ ማለት እዩ።
0: ፅቡቕ ኣብዚ ምናልባት ቀረብካዮ ስተ ኣሎ
1: ናይ ምርመራ ላቦራቶሪ የልያ ዘለኹ ዝተለገሰ ደም ከምቲ ዓንተ ወይ ዝጠቐስክዎ ናብ ክፋላት ይምቀል እዩ። ሓንቲ ደም ከም ዘላታ መፅያ ናብ ቀያሕቲ ውሃዮ ደም ናብ ፕላዝማ ወይ ፕላትሌት ኢልና ንኸፍሎ ማለት እዩ። እቲ ሓንቲ ደም ድመፀት ከም ዘላተስ ኣይትኸይድን እያ ንሰለስተ ሰብ ክጠቕመካ ትኽእል እያ። እንደገና ከዓ ኣብቲ ላቦራቶሪናትና ምርመራ ናይ ሄፓታይትስ ቢ ወይ ኤች ኣይ ቪ ሲፍልስ ፍንጣጣ ማለት እዩ ወይቦ ኩሉ ይግበር እዩ። ልክዕ ከምተን ካልኦት ሃገራት ማለት እዩ ኣብ ኣፍሪካ ኮን ኣብ ዓለም ዝገብሮ ጉጅለ ዓይነት እውን እዚ ክንብሎ ፀናሕና ኤ ፖዘቲቭ ቢ ፖዘቲቭ ገለ ንብሎ ኣብኡ ኣብቲ ገዛ ናይ ስራሕ እዩ። እቲ ዓይነት ደም ከምቲ ድበልክዎ እዩ ዘን ኣርባዕተን ቀፃሊ ምርመራ ድግበራ ሄፓታይትስ ይግበር እዩ ሲ ይግበር እዩ ወይቦ ማለት እዩ ኤች ኣይ ቪ እውን ይግበር እዩ ሲፍልስ ከዓ ፍንጣጣ ይግበር ማለት እዩ። እቲ ምርመራ ዓይነት ጉጅለ እውን ልክ ከምተን ካብተን ካልኦት ትካላት ሕሽ ብዝበለ ናይ ካልኦት ስላይት መተድ ወይ ቴስትቲዩብ እዮም ጥቀሙ። እዝናትና ጀል ካርድ ዝብሎ ወይ ምዕብል ዝበለ ማለት እዩ ፅቡቕ እዩ ኣብ ጌጋሳ እዮም ፀካኒ ማለት ዓይነት ደሙ ናይ ሰብሲ ኤግዛክት ዳልጋስ ክትፈልጣ ትኽእል ኢኻ ማለት እዩ። እዚ እቲ ኣብ ውሽጢ ዝሰርሕዎ ስራሓት ማለት እዩ። በብዓይነቱ ክፍሊ ኣለና ኣብ ውሽጡ ዝስራሕ ማለት እዩ። በብዓይነቱ ነናቱ ሴክሽን ኣለዎ። ናይ ተመሓላለፍቲ ሕማማት ምርምሩ በይኖም ኣለዉ።

0: ናይ ከምኡ እዳበለ ይኸይድ ማለት እዩ ኣብ መጨረሻ እተ ደም ከምዚኣ ዝኾና ይወፃ ማለት እዩ ቀያሕቲ ውሃዮ ደም ርኢ ኣቢልካ ቀይሕ ያው ቀይሕ ሬድ ብላድ ሴል ማለት እዩ ፕላትሌት ንብሎ ውን ቀይሕ ኢሉ ናብ ፅዕድው ዝበለ ዝኸደ ማለት እዩ እቲ ፕላዝማ ሞስትሊ ከምዚ ፃዕዳ ዝኾነ ዓይነት እዩ እዚአን ከፊልና ና ንህቦ ነተን ሆስፒታላት ማለት እዩ ካልእ ምስ ኣገዳሲ ድማ መኽዘን ክህልወካ ኣለዎ ናይቲ ቴምፕሬቸር ትዕቅነሉ መኽዘን ክህልወካ ኣለዎ ምክንያቱ ብዛ ድሕርያ ዘላ ስላይድ ክገልፀ ቀያሕቲ ውሃዮ ደም ኣብ 2 ስጋብ 6 ዲግሪ ሴንቲግሬድ ክቕመጡ ኣለዎ ልዕሊ እቲ ኮይኑ 1115 እንዳሞት እዮም ዝኸዱ ማለት እዩ ፕላዝማ ኣብ ትሕቲ ማይናስ 18 ዲግሪ ካ ተቐምጦ ወይ ትሕቲኡ ከተቐምጦ ትኽእል ኢኻ ፕላትሌት ኣብ 20-24 ኣብ ሩም ቴምፐሬቸር ኢኻ ተቐምጦ ሕጂ ዚ ፕላትሌት እንታይ ፀገሙ ሩም ቴምፐሬቸር ስለ ዝቕመጥ ባክቴርያ ክኣትዎ ክእል ልዕሊ 5 መዓልቲ ከነቐምጦ ይንኽእልና 5 መዓልቲ ጥራሕታት ታሽማ በዓል ቀያሕቲ ውሃዮ ደም ገለ ግን ነዊሕ 42 መዓልቲ ንጥቀመሉ ማለት እዩ ሕጂ እዛ ፕላትሌት ኩሉ ሻዕ ንሽገር እንዲና ግን እዚ ሓዳሽ ኣፋሪሲስ ትብል ማሽን እቲና ኣለና እዚኣ ሓዳሽ ማሽን እያ እቲ ደም ለጋሳይ መፅኡ ምስ ለገሰ ተን ትደልየን ጥራሕካ ደም ትወስድ ንኣብነት ፕላትሌት ተደሊካ ተን ፕላትሌት ትካልእ ደም ናብኡ ተመሊሱ ናብቲ ሒዝዎ ትሰብ ይኸይድ ተን ትደልየን ጥራሕ ትወስደን ሕጂ እዚ ፍሉይ ከረፂት ይደልዮ ከምቲ ካልእ ባጋ ኣይኮነን ወይ ከረፂት ኣይኮነን ፍሉይ እዩ ሓደ ሰብ ቀደም ሕጂ ፕላትሌት ክልግስ መፅኡ ካብ ሓደ ዝለገሰኒ ሓንቲ ፕላትሌት ኢና ንወስድ እቶም ሆስፒታላት ንሓደ ሰብ 4-5 ክጠልቡ ክእሉ ፕላትሌት ሕጂ 5 ሰብ ንፅውዕ ነርና ኣብዚ ሕጂ እዋን ግን ካብ ሓደ ሰብ ተን 5 ፕላትሌት ክተኸበን ትኽእል ኢኻ ሕጂ ዝብልጫ ኣለዎ 5 ሰብ ካብ ትፅውዕ ወይ ናይ 5 ሰብ ደም ካብ ትገብር ካብ ሓደ ደም ክትህብ ትኽእል ኢኻ እንደገና እቲ ፕላትሌት ናይ 5 ሰብ ተኣኺቡ ናብቲ ሰብ ካብ ዝኸይድ ናይ ሓደ ሰብ ይመፅ ኣሎ ማለት እዩ እቲ ፕላትሌት ከምቲ ትበልክዎ ደም ዘርጊ እዩ ኣብ ደም ምርጋእ ድማ ዓብተሮ ይፃወት እዩ እቶም ሓኻ እዩ ብዝእዙዝና መሰረት ወይ ብዝጠልብዎ እሶም ንካንሰር ሕሙም ክሓቱ ይኽእሉ ኾኑ ፕላትሌት ናይ ልቢ መጥባሕትታት ክገብሩ ከሎ ኩሉ ሻዕ ፕላትሌት ይጠልቡ እዮም በዚ ኣጋጣሚ ዓመት ዓመት እንዳመፁ ናይ ልቢ ምርመራ ይገብሩ እዮም ኣብዚ ናይ 25 ዳርጋ ልዕሊ 9 ዝኾኑ ህፃናት ተገይሩሎም ዕዉት ነይሩ ናይ ልቢ መጥባሕቲ ሕጂ እውን ዝሓለፈ ወርሒ 25 ንኸውን ናይ ልቢ መጥባሕቲ ሕጂ እዚኦም ቀፃሊ እዮም ጠልቡና ቀያሕቲ ደም ውሃዮ ክብሉካ ክእሉ ፕላትሌት ብሉካ እዚ ፕላዝማ ንብሎ ዘለና ክሓቱ ክእሉ ማለት እዩ ፕላትሌት እንደገና ናይ ፕላትሌት ፀገም ዘለዎም ሕሙማት እውን ይጠልቡና እዮም ኣብ ግዜ ወሊድ እውን ይጥለብ እዩ ሓንቲ ሰበይቲ ድሕሪ ሕርሲ ብዙሕ ደም ክፈሳ ክእል እዩ ፅቡቅ ዝነበረት ኣብ ሕርሲ ናይ ሕርሲ ነገር ኣጋጣሚ እንዲ ብዙሕ ደም ክፈሳ ክእል ለንቅነ ሕጂ ቅድሚ ወርሒ ልዕሊ 10 ገለ ደኸወሰደት ደም ኣላ ሙሉእ ለይቲ ብሊድ እንዳገበረ ምስ ሓረሰት ጠጠ ምባል ኣብቦም ልዕሊ 10 ተኸውን ደሞ ወሲዳ ፕላትሌት ኣጋጣሚ ተኣኪቡ ስለ ዝነበረ ክድሕን ክኢላ ኣሸጋሪ ኩነታት እያ ነራ ማለት እዩ ፕላትሌት መን ክህብ ክእል ዝኾነ ሰብ ክህብ ክእል እዩ ከምዝበልናዮ ሚዛኑ ከምቲ ካልእ ማለት እዩ ልዕሊ 50 ዝኾነ ዕድሚ 16 ዘለዎ ቁፅሪ ፕላትሌት ግን ኣብኣ ክትፍለጥ ኣለዋ 150,000 ስጋብ 450,000 ወይ 400,000 እንዲ ቁፅሩ ተራእዩ ኣብዛ ኢልናያ ዘለና እዚኣ እንዲያታ ማሽን ኣብዛ ማሽን ይመፅእ ትለጋሳይ ኮምፒተራይዝ ድያ ሚዛኑ ትህባ ቁመቱ ትህባ ፕላትሌት ክንደይ ቁፅሩ ኣለዎ ትህባ ባዕላ ካልኩሌት ገይራ ክንዲ ዝደ ፕላትሌት ክወስደሉ ኢላ 200 ዲ ገለ ትወስደሉ ን4 ሰብ ን5 ሰብ ዝኸውን ትሕግዝ ማለት እዩ
1: ፅቡቅ ዶክተር ስለዚ ተጠቃሚ ናይ ዝተለገሰ ደም መን እዩ
0: ሕጂ ተጠቃሚ ብዙሕ እንድዩ ምናልባት ኣብዚ እንታይ ክንብል ንኽእል ደም ዝፈሰሶ ሰብ ኣብ ዝኾነ ነገር ምስ ጥንሲ ክኸውን ንኽእል ኣብ ቅድሚ ጥንሲ ምሽ እቲ መድሓንቲ ብቅድሚት ተመፂኡ ክፈስስ ክእል እዩ ኣብ ጥንሲ ግዜ እውን ክፈስስ ክእል እዩ መብዛሕትኡ ከዓ ድሕሪ ሕርሲ ብዙሕ ደም ይድፈሰን ኣብኡ እውን ኣገዳሲ ሓደጋ ድማ ኩሉ ከምዚ ንሪኦ ናይ ሳይክል ክኸውን ንኽእል ናይ ዝኾነ ሓደጋ ናይ ቃፀሎ ከበድቲ ሕማማት እውን ከምዚ ዝበለ ናይ ዓንቶ ናይ ልቢ መጥባሕቲ ዝገብሩ ተለዉ ደም ኣድልዮም እዩ ናይ መድመይቲ ዘለዉ ሕማማት ተፈላለዩ ካንሰር እውን በቢግዜኡ ይበዝሓ ኣሎ ኣብኡ እውን ቀፃሊ ስለ ዝወስዶ ነቲ ደም ቲ ካንሰር ይበልዖ እንዲ ደም እውን የድልዮም እዩ ናይ ኩሊት ሕማማት ዳያሊሲስ ምሽ ዝፈሸለ ኩሊት

0: ኣለውን ኩሊት የድልየይ ደም ኣድልየይ ሽኮር ኮይኑ ሕጂ ዘይቋፃፀራ እንተዳልዩ ክትታ ኩሊት ትባላሾ ትኽእል እያ ሕጂ ኣብ ከምኡ ውን የድልዩ ትሕቲ ሚዛን ዝኾኑ ናፅላታት ውሉድ ምስ በሎ እውን ደም ከድልዮም ይኽእል እዩ ናይ ዓፅሚ እዚ ሄማቶሎጂካል ማኒግናንስ ንብሎ ኣብ ብዙሓት ቆልዑት እውን ይርከብ እዩ ደም ካንሰር ይመፆም ቀፃሊ ካትቦም ማለት እቲ መድሃኒቱ ኣሸጋሪ እዩ ናይ ካንሰር ኣለዎ ትሪትመንት ዘይሓዊ እውን ኣለዎ ግን ቀፃሊ ሓደ ሰብ 5-15 ደም ክወስደልካ ይኽእል እዩ ቀፃሊ እንዳመፀ ናይ ፀላም ከብዲ ዘለዎ እኒ ብዙሕ እቲ ተኣሽሙኡሲ ብዙሕ እዩ ምናልባት እዚ ካብቲ ኦፐሬሽናት ክግበር ከሎ ማለት እዩ እዚአን ኣዴታት እየን ኣብ ጥንስን ሕርስን ዘጋጥም ማለት እዩ እዚ ናይ ልቢ መጥባሕቲ እንዳገበሩ ከለዎ ማለት እዩ እዚኦም እውን ህፃናት ናይ ልቢ መጥባሕቲ ተገብረሎም ማለት እዩ ስለዚ ንኩሉ እቶም ሓኻይም ብዝጠልብዎ መጠረሲ ንሕና ንቕርበሎም ማለት እዩ
1: ስለዚ ዶክተር ደም ልክዕ ከም ኦክስጅን ኣብ ዕለታዊ ሂወትና ብቐፃሊ ክንረኽቦ ንግበኣና ማለት እዩ ስለዚ ኣዝዩ ኣገዳሲ ወይ ኣድላይ እዩ ልክሲ ደም ክንብል ንኽእል ዶ ማለት ንኽእል
0: ብሓቂ ኣድላይ እዩ ማለት ደም ሂወት ይብልዎ እዞም ናይ ሃይማኖት ሰባሲ ደም ሂወት ይብልዎ ዋላስኻ እውን ተምላስ ገይሩ ወይ ውፃኣት ገይሩ ገለ ብዙሕ ደም ክፈሰስ ተሪኻ ግን ባዕላ ነብስኻ ስነግረካ እያ ትስምብድ ኢኻ ትብል ሕጂ ደምሲ ሂወት እዩ ኣብ ነፍሲ ወከፍ ደቂ ድማ ኣብ መላእ ዓለም ደም የድሊ እዩ ስለዚ ቀፃሊ ደድሊ ደም ባንክዳ እንታይ ኣክለኩምኒ ደም ብልካ ሰባት ኩሉ ሻዕዳኹም ተቆድሑ ገልባሃ ግን ትንእክቦ ደም ንኣብነት ቀያሕቲ ውሃዮ እተደኣ ኮይኑ 42 መዓልቲ ጥራሕና ክዕቀብ ዝኽእል ልዕሊ እዩ ከይድን እዩ ማለት እዩ ስለዚ ነዊሕ ክዕቀር ዘይክእል እቲዝበዝሐ 42 እዩ ከምቲ ዝበልክዎ ፕላትሌት 5 መዓልቲ ገለ እዩ ስለዚ ክዕቀር ስለ ዘይክእል ቀፃሊ ለገስቲ ደም የድሊና ማለት እዩ
1: ስለዚ ትከይዶ ፃዕርታት እንታይ ከም ትገብሩ ዚ ጎስጓሳት ድዩ ብፍላይ ኣብ ጎስጓስ ሃያል ስራሕ ዘድሊ ኮይኑ ስማዕኒ
0: ቀፃሊ ቀፃልነት ዘለዎ ጎስጓስ ኣድላይ ሰብ ይህብ እንድዩ ኣብ ሃይ ስኩል ኣብ ዩኒቨርሲቲ ኣብ ኮሌጃት ከለዉ ይህቡ ኣብ ስራሕ ዓለም ሰኣተው ግን ምርሳዕ ኣሎ ገለ ኣሎ ካልእቲ ማሕበራዊ ሂወት ካልእ እንድ ሕጂ ቀፃሊ ገስጋስ ከምዚ ትገብርዎ ዘለኹም ናይ ቴሌቭዥን ድዩ ብሬድዮ ድዩ ጋዜጣ ድዩ ንሕና እውን እዳኸድና ኣብ ትምህርቲ ቤታት ጎስጓሲ ቀፃሊ ክገበር ኣለዎ ካልእ ከምቲ ዓንቶ ወይ ክገልፆ ዝፈተንኩ ናይ ቴሌፎን ፃውዒት ንገብር ኢና ኣብ ኣድላይ ኣብ ኢመርጀንሲ ግዜ ወይ ኣብ ደም ነጋቲቭ ክህሉ ከሎ ቴሌፎን ፀውዒና እንታኣሽሙ ንገብር ኢና ትራንስፖርት እውን በተን ዘለዋ ኣማካይን ሰብ ካብ ገዝኡ ዋላ ንሓንቲ ደም ኢልና ነምፅ ኢና ኣብቲ ዘይብልና ግዜ ካልእ ምስኡ ተተሓዘ ኣብ ዞባታት እውን ወፍሪ ንኸይድ ኢና ምስ ማሕበር ወለንተኛታት ለገስቲ ደም ኣለዎ ኣብ ዞባታት ምስኦም ተሓባቢርና እውን ካብተን ኣብኡ ዘለዎ ሃይ ስኩላት ኹኑ ናይ መንግስቲ ሰራሕተኛታት ደም ይውሰድ እዩ ካልእ ኣብ ሆስፒታላት ውን ኮሚቴ ኣለዋ ብላድ ትራንስፊዥን ኮሚቴ ድበሃላ እሰን እውን ከመይ ኣብቲ ሆስፒታል ከመይ ኣለዎ ጠለብ ኣዋህቦኦም ከመይ እዩ በቲ መምዘኒ ገይሮም ድም ዝህቡ ዘለዉ ኣብ ከመይ ደረጃ እዩ ኮታ ኮሚቴ ላ እሶም እውን ክሕይሉ ንደልዮም ከምቲ ድበልክዎ ድማ መሻርክቲ ብምልኦም ኩሎም ሚኒስትርታት ኩባንያታት ኮርፖሬሽናት ማሕበራት ቀፃሊ ምስኦም ንሰርሕ ኢና ብጣዕሚ ፅቡቅ እዩ ዝምድና ዘሎ ኣፍልጦ እውን ኣብቶም ሓለፍቲ ናይ ትካላት ብጣዕሚ ፅቡቅ እዩ ዘሎ ክዛይድ ግን ንደሊ ማለት እዩ
1: ኣብ ምእካብ ደም እቲ ዝዓበየ ብድሆ ኮይኑ ዝስማዓካ ዋሕዲ ንቕሓት እዩ ንቕሓት እንድሕር ዳኣ ጎዲሉ እቲ ዝግባእ ናይ ደም ልግሲ ከይትረኽቡ ትኽእሉ ኢኹም ነዚ ጠንቂ ዝኸውን እውን እቲ ዝልገስ ደም እቲ ለጋሲ እቲ ተለጊሱ ብሰንኪቲ ብሳላቲ ዝተዋሃበ ደም ጥዕና ረኺቡ ሂወቱ ዝቕፅል ኣደ ትኸውን ካልእ ብኣካል ስለ ዘይርዮ እዩ ስለዚ ምናልባት ኣብቲ ዓብዪ ጎስጓስ ክካየድ ከሎስ እቲ ረብሑኡ ናይ ደም ምልጋስ ኣብ ሕብረተሰብ ኣብ ህፃናት ኣብ ኣዴታት ዓብዪ ምዃኑ እዩ ዝጥቀስ ሞስከ እንታይ ረብሓታት እዩ ዘለዎ ኣብ ጥዕና ውን ኣእምሮኣ ውን
0: ሕጂ እቲ ለጋሲ ደም ኩልሻዕ ረብሓ ኣለዎን ዲና ንብሎ ብዓብኡ መንፈሳዊ ሕልናዊ ዕግበት ትረክብ ኩሎም ዋላቶም ለጊሶም ዝኸዱ ሲ ከምኡ እዮም ዝብሉካ ዋላ መፅናዕታዊ ፅሑፋት እውን ከምኡ እዩ ካልእ እቲ ለገስቲ ኣብ ብዙሕ መፅናዕትታት ተገብረ እቶም መንእሰያት እሩማት ኾኑ ዲስፕሊን ዘለዎም ሰባት ኾኑ ብሓቂ ካብ ካልእ ምሻለ ውፅእ ዝበለ እቲ ባህርያት ሲ ደሓ ንኸውን ስለዚ በዚ ኣጋጣሚ ኣብ ቦታት ኣዴታት ን ንደቆም ደም ክልግሱ ከተባብዕዎም ኣለዎም ምክንያቱ ዲስፕሊን ኢኻ ልክዓ ስፖርት ዝገብር ሰብ ናብ ብዙሕ ጠንቀምቀማ ይብለኒ ለጋሲ ደምቲ ኮይኑ ቀፃሊ ምኽርን ማዕዳን

0: ካፍቲ ካውንስሊንግ ስለ ዘለዎ ቁሩም ስነ ምግባር ዘለዎ ውላድ ወይ መንእሰይ ዝኸውን ኩነታት ጥዕናኻ ከዓ ትፈልጥ ኣብኡ ብምምፃእካ ጥራሕ ኩነታት ጥዕና ትፈልጥ ሓደስቲ ደምውሃዮ እውን ይስርሑ ፍረሽ ይኾኑ ማለት እዩ ኣብ 120 ስካ ኣልዮም እዩ ስለዚ ፍረሽ ዝኾነት ብላድካሲ ፍረሽ ይኸውን ምስ ለገስካሲ ፅቡቕ ይኸውን ሕማም ልቢ እውን ኣብ ብዙሕ መፅናዕቲ ይቕንስ ይብልዎ እዮም እቶም ለገስተሲ ናብ ሕማም ልቢ ወቕዒ ንኸይመፅእ ይሕግዝ እዩ ሓፂን ኣብ ሰውነትካ ወይ ዝኣይሮን ንብሎ ከይክዘን ይሕግዝ እዩ ኣብ ገለ ዓይነታት መንሽሮታት እውን ይሕግዝ እዩ ስለዚ ብዙሕ ትጥቕሙ እሞ ሃየ ደም ንለግስ ኢና ንብል ንሕና ምስ ተተሓዘ ረብሓታት ወይ ፅቡቕ ክትገብር ከለካ ሓጎስ ስምዓካ ዝኾነ ሰብሲ ፅቡቕ ጌርካ ተውዒልካ ናይ ውሽጣዊ ዝኾነ ደስ ዝብለካ ኣሎ ዕግበት ትረክብታ ውሽጥኻ ነቲ ምንበርካ ከማን ትርጉም ትረኽበሉ ኮይኑ ስምዓኒ እቲ ሰልፍ ስቲም ወይ ርእሰንያት ኢኻትብሎ ናትካ ይውስኽ እቲ ዝኾነ ፀቕጢ ዝመፀካ እውን ክቕንሰልካ ክእል እዩ ማለት እዩ ምዝ ኣጋጣሚ ኣብ ተፈላለየ መፅናዕትታት ትግበርኒ ኣብ ለገስቲ ደም ጥራሕ ደይኮነ ዝኾነ ለጋስ ሰብቲ ኮይኑ ሲ ኣብ 700 ዝኾና ደቂ ኣንስትዮ ከምኡ ናይ ዝለገሳ ተገይሩ መፅናዕቲ እቲ ኢንዶርፊን ዝበሃል ኬሚካል ኣብ ሓንጎል ዘሎ ከም ዝበዝሕ እሞ ደስ ከም ዝብለካ ከምዚ ኢፎርያ ዝኾነ ስምዒት ኣብ ውሽጥኻ ከም ዝመፅእ እሞ ብኡ ብኢሉ ሽዑ ፀቕጢ ይቕንስ ሙሉእ መዓልቲ ከዓ ደስ ኢልካ ትውዕል ወይ ትቕኒ ማለት እዩ ካልእ እዚኣ ክመልሰልካ ንዘይክእል ሰብ ዝኾነ ፅቡቕ ክሳብ ዘይገበርካ ናይ ብሓቂ ኣይነበርካን ትክመልሰልካ ተኮይኑ እንካን ሃባኒ ግን ንዘይመልሰልካ ሕጂ ደምሲ ኣብዚኣ መፂኻ ሂብካ ብዛ ደም ባንክሲ ኣበያ ትኸይድ ንቕፋ ክትከይድ ትኽእል ኣፋዕበት ትኸይድ ትኽእል ተሰነይ ኣይዶኖ ኣብ ዝኾነ ከረን መንደፈራ ዓዲ ኋላ ሰንዓፈ ዓዲ ቀይሕ ኣብ ዝኾነ እያ ትኸይድ ሕጂ ነቲ ዘይትፈልጡ ሰብ ክትብ ከለካ ካብዚኣ ንላዕለ ሲ ዕግበት የላን ኮይና ትስምዓኒ ምስ ተሓይዘ ምዝ ናይ መሃብ እንዲየዛረብ ዘለኹ ካብ ደም ዝበልፅ ህያብ የለን ዝኾነ ክንህብ ንኽእል ኢና ሰልዲ ንህብ ክዳን ንህብ ገለ ግን ደምቲ ዝለዓለ ህያብ ኮይኑ ስማዓኒ ህወት ከም ዘድሓንካ ካብ ምፍላጥ ዝበለ ፅቡቕ ስምዒት እዩ የለን በታ ተባ ደምሲ ተረዲኣትካስ እዚኣስ ንሓንቲ ደ ወይ ቆልዓ ከተድሕን የልካ ተሓሲብካስ ውሽጢ ዕግበት ስምዓካ ንዕሸል ክኸውን ይኽእል ንህፃን ድዩ ንቆልዓ ድዩ ንኹል ሰብይ ድዩ ነቦ ድዩ ነቦ ሓጎ ድዩ ንዝኾነ ክድሕን ይኽእል ማለት እዩ እቲ ሓንቲ ደምቲ ባ ከዓ ከምቲ ደጋጊማ ንጠቕሶ ንሰለስተ ሰብ ከተድሕን ትኽእል እያ ደም ምልጋስ ምስ ኣውንታ ውፅኢታት ጥዕናይ ተኣሳሰር እዩ ንኣብነት ምትሓት ተኽእሎ ቕዛነት ዲፕሬሽን ምሻሎ ካብ ዲፕረሲቭ ኮንካ ትውዕል ደም ሂብካ ትመፅእ ከለካስ ሕጉስ ኢካ ትኸውን ነፍሰ ቅትለት ወይ ስዊሳይድ ትገብሩ ኣለዎ ደም ለጊሱ ተኸይኑ ናብኡታት ኣይመፀልካ ንውሽጥካ ዕግበት ስለ ዘሎ ሰብ ክዎ ነፍሱ ዝቐትል ክዎ ኣብታ ሞመንት ክጭነቕ ገለ ከሎ እየ ሓቀይ ክጭነቕ ከሎ ካልእ መፅሑሹ ክብለካ ከላ ደይተቐትላ ነፍስካ ብለካ ሂብካ ተመፂእካ ግን ዕግበት ስለ ዘሎ ዋላ ድምፅታት ምፃ ብዝኾነ ኣይትገብሮን ኢኻ ስለዚ ዕድመ እውን የንጉሕ ለገስቲ ደም ዕድመ ነዊሕ ከም ዘለዎ እውን ኣብ መፅናዕትታት ይሕብሩ እዮም እዚአንን
1: ምናልባት ናብ ምዝዛም ገፅና እንዲና እቲ ዓለማዊ መዓልቲ ልግስ ደም ኢና ዝሓለፈ 14 ሰነ ኣብዒልና ቴማ ኣለዎ እንታይ እዩ ነይሩ እቲ መልእኽቲ ብፍላይ ኣብዚ ዓመት እዚኣ ተኪርና ክንሰርሓሉ ንደሊ ዘለና እንታይ እዩ ቁርም ስኡ ዝተኣሳሰረ መብርህ ክትበና
0: ፅቡቅ እዚ ዓለማዊ መዓልቲ ልግስ ደም ሰነ 14 ይድበዓል ነዊሕ ዓመታት ይገር ዘሎ 21 ግዜ ተባዒሉ ኣሎ እዚ ከዓ ብኣውስትራልያዊ ሳይንቲስት ኖብል ፕራይዝ ዝወሰደሉ እቲ ዓይነት ደማት ብምፍላይ እዩ ብናቱ ዕለትያታት ትውሃብ ማለት እዩ ናይ ሎም ዓመት ቴማ ዝነበረት ብንጣብ ሰብኣውነት ደም ንለግስ ሂወትካ ነድሕን ትብል እያ እዚ ሰብኣውነት ወይ ከዓ ሂማኒቲ ዓንዲ ማእኸል ናይ ነብሲ ወከፍ ደም ዝልግስ ዜጋ ከም ዝኾነ ይገልፅ ማለት እዩ እዚ ጭርሖ ምልጋሲ ምስ ራሕራሐ ምስ ሓድነት ሕድሕዳዊ ምትሕላ እዩ ሕጂስ ክብድ ዝበለ ተኣሽሚ ቀሊል ኣይኮነን ማለት እዩ ዓሚቕ ትርጉም ከዓ ኣለዎ እቲ ንብሎ ዘለና ማለት እዩ ዓላማታት ናይ ሎም ዓመት ጎስጓስ ዝነበረ ቀፃሊ ዝኾኑ ወለንታውያን ክልግሱ ከም ዘለዎም ደም ምጉስጓስ ማለት እዩ ካልእ ከዓ ማዕረ ተበፃሕትነት እቲ ደምሲ ኣክሰሳቢሊቲ ናብ ኩለን ዞባታት ንበሎ ገጠራት ናብቲ ዘለዎን ሆስፒታላት ክበፅሕ ከም ዘለዎ ኣብቲ ሕብረተሰብ ከዓ ኣገዳስነት ናይ ደም ክንሕብር ስለ ዘለና እዩ መጨረሻ ድማ መንግስትታትን ዝኾነ ናይ ዓለም መንግስትታትን ናይ ልምዓት መሻርክትን ኣብ ሃገራዊ መደባት ጥዕናን ደምን ዘላቕ ወፍሪ ንክገብሩ ምትብባዕ እዩ ማለት እዩ ከምዚ ክብሎ ፀናሕኹ ለግሲ ደም ብተዛማዲ ምቕሉል ተግባር ተበጉሶን ፃዕርን የድልዮ እዩ ውሑድ ቃንዛ ኣለዎ ክትህብ ከለካ ትራንስፖርት እንገለፅ እንድኻ ምህልዎ ግን ምስቲ ህወት ኣድሕኖ ኣይዳረግን እዩ ፈፂሙስ ኣይዳረግን እዩ ስለዚ ለግሲ ደም ምስ መዳርክቲ ዘይብሉ ዓላማዊ ኣነፃፂርካ ብተዛማዲ ቀሊል ተግባር ኢልካ ክጥቀስ ከኣል ማለት እዩ
1: ዶክተር ዮሃንስ ምዛምና ገፅና ኢና ስለዚ ለቦዋ ወይ ክትቦ ትደሊ መደምደምታ ናባኻ ክድፎ
0: ፅቡቅ ከም ለቦዋ ከምቲ ኩሉ ሻዕ ንሎ መዓልታዊ ደም ዝፅበያ ነብሳት ኣለዋ ከምቲ ዓንተ ይድበልኩካ ደንባን ክደይ ኣክለኩም ኩሉ ሻዕ ደኹም ትቆሪፍ ኣለዋ ግን ደይሊ መዓልታውስ ኣለዋ ነብሳት ኣብ ደቃይቅ እውን ክኸውን ይኽእል እዩ ስለዚ እታ ንህባ ደም ከዓ ዘይትካ ሂወትያ ተድሕን ቀሊል ሲ ኮነን ማለት እ ሂብካ ትመፅእ ከለካ ትስማዓካ ትኽእል እያ ንእሽተይ ግን ምስቲ ሂወት ሂወት ሓንሳ እንድያ ስለዚ ዘይትካ ሂወት ከም ተዝሕን ዘለና ክንፈልጡ ኣለና ኩልና ከዓ ለገስቲ ስሩዓት ክንከውን እቶም ደቂ ተባዕትዮ ሰለስተ ሳዕ ኣብ ዓመት ወይከዓ ኣብ ሰለስተ ወርሒ ክመፁ ደቂ ኣንስትዮ እውን ኣብ ኣርባዕተ ወርሒ ክመፃ በዚ ኣጋጣሚ ይፅውዕ ማለት እዩ ከም መደምደምታ እንታይ ክብል ደሊ ንክብሪ ዋጋ ደም ዝማጣጠን የለን ብገንዘብ ዝዕቀን እውን ኣይኮነን ክቡር እዩ ደም ሂወት እንድያ ሂወት ሰብካ ክብርቲ እያ ዋላ ከምቲ ደጋጊምና ዝበልናዮ ኣብ ፋብሪካ ድዩ ኣብ ቴክኖሎጂ ኣብ ኣይርከብን እዩ ኣብ ደቂ ሰባት ጥራሕ እዩ ዝውሃብ እዚ ከዓ ናይ ደቂ ሰባት ፀጋ ዝተዋሃቦም እዩ ስለዚ እታ ዝዓበየት ህያብ እዚኣያ ሰብ ንካልእ ሰብ ክህቦ ዝኽእል ዝለዓለ ህያብ ደም ጥራሕ እዩ ስለዚ ደም ንሃብ እየ ዝብላ
1: ዶክተር ዮሃንስ ተኸስተ ኣዝየ የመስግነካ ዳይሬክተር ሃገራዊ ባንክ ደም ኤርትራ ክቡራት ተኸታተልትና ኣገዳስነት ምልጋስ ደም ኣብ ምውሓዝ ጥዕና ሕብረተሰብ ተረዲእና ነዚ ብሃገራዊ ባንክ ደም ኤርትራ ዝውሃብ ዘሎ ለቦዋ ክነተግብር ንሕና እውን ብወገና ምዕፅንታና ንቕርብ ናይ ሎም መደብና ኣብ ዝተዛዚሙ ኣሎ ምስ ተረፉ መደባት ኤርቲቪ ገድፈኩም ሰላም

ብመሰረት ሓበሬታ ስታስቲካዊ ጸብጻብ ትራፊካዊ ሓደጋታት ቀዳምነት ዘይምሃብ ካብቶም ኣብ ቀዳማይ ደረጃ ዝስራዕ ጠንቂ ሓደጋ ኮይኑ ዘሎ እዩ።

0: ተሽከርከርቲ ኣብ ዕለታዊ ምንቅስቓስ ብሕጋዊ ኣገባብ ተማእኪለን ቀዳምነት ሂበን ክኸዳ ሕግታትን መምርሒታትን መጓዓዝያ ምድሪ ዝእዝዞ እዩ። እዚ እንኾነ ግን ብቁፅሪ ዘይውሕዱ መራሕቲ መካይን ሸለልትነት ዝበገሶ ቀዳምነት ከይሃብካ ምሕላፍ ብቐጻሊ ዘጋጥምን ሓደጋታት ክፍፀም ምርኣይን ልሙድ ኮይኑ ኣሎ።
1: ኩሉ ግዜ ኣብ ፅርግያ ንኩሉ እዩ ጎደና ንኩሉ እያ ተማል ንተሽከርከርቲ ኣሎ ሞተር ተሽከርከርቲ ንብሽክሌታ ንኣጋር ንእንስሳውን እዩ ማ ማለት ዓረብያ ፈረስ እውን ማለ ማለት እዩ ሕጂ እታ ጎደና ንመን እያ ክተኣክል በዓል መኪና ንኣጋር ቀዳ

0: ቀዳምነት ሂቡ እንተዘይከይዱ በዓል ብሽክሌታ ንኣጋር ቀዳምነት ንድሕር ሂቡ ዘይከይዱ በዓል መኪና ንበዓል ብሽክሌታ ቀዳምነት ሂቡ ንድሕር ዘይከዩ ሓደጋ ኣሰካፉ እናኾነ ይኸይድ ማለት እዩ። ስለዚ እቲ ንሰብ ተሽከርከርቲ ጥራይ ኣይኮነን እቲ ቀዳምነት ክህቡ ዝግብኦም ኣጋሩን ብመንፅሩ ተሽከርከርቲ ቀዳምነት ሂቡ ክሓልፍ ክኽእል ኣለዎ ማለት እዩ። ከመይ ማለት ክቆርፅ ከሎ ፔሊካን ላይን ወይ ዜብራ ላይን ቆሪፁ ክኸይድ ኣለዎ። ክቆርፅ ከሎ ዲያጎናል ንስያፍ ዘይኮነ ቆርፅ ቴስዓ ዲግሪ ቆሪፁ ክኸይድ ክሓልፍ ክኽእል ኣለዎ ማለት እዩ። ንምንታይ ይሓፅረሉ? ድሕነት ውን ይሕሎ ማለት እዩ። ነታ ካብ ጎደና ናብ ጎደና ካብ ማርሻ ቤድ ናብ ማርሻ ቤድ ክሰግር እንድሕራል ቴስዓ ዲግሪ ቆሪፁ እንድሕር ኮይኑ ይሓፅረሉ። ዲያጎናል ብስያፍ እንድሕር ዝኸይድ እንድሕራል እውን እቲ ፅርግያ እናገፍሐ ስለ ዝኸይድ እታ መኪና እውን ወይ እቲ በዓል ብሽክሌታ እቲ ተሽከርከርቲ መፅአን ከጋጥሞ እቲ ሓደጋ ክጋጥም ስለ ዝኽእል ተጠንቂቁ ኣጋሩን ክቆርፅ ከሎ ተጠንቂቁ ክሰግር ክኽእል ኣለዎ ማለት እዩ። ይግባ እዩ እሱን ቀዳምነት ክህቦ ይግባእ ማለት ግቡእ እዩ።
1: ቀዳምነት ዘይምሃብ ነቲያ ንሻዕ ሕልፍ ትብል ግዜ ዘይምጥንቃቂ ምክንያቱ ታዋኽ ዘምፆ ነገር እዩ። ኣክኒ ነቲ ኣጋር ቀዳምነት ህቦ ብዘይምስተውዓል ክኸውን ኽእል ገሊኻ ቀልጢፈ ከይደኒ ምዝባል ቀዳምነት ዘይምሃብ እዩ ዝኩሉ ጠንቂ ሓደጋ ዝኾን ዘሎ።
2: ብሰንኪ ሓደጋ ተሽከርከርቲ ዝስዕብ ሳዕቤናት ቀሊል ኣይኮነን። ሓደ ካብ ቀንዲ ጉድለታት ኮይኑ ዘሎ ቀዳምነት ዘይምሃብ ድማ ንሱ ዝፈጠሮ ከቢድን ፎኪስን ሓደጋ ሳዕቤናቱ ኣብ ህይወት ሰብ ናይ ሞት ሓደጋን ከቢድን ቀሊልን መጉዳእቲ ኣብ ንብረት ምዕናው ማእለያ ዘይብሉ ክሳራ ምስዓብን ንቡር ተርእዮ እዩ። ብሰንኪ ዘጋጠመ ሳዕቤናት ድማ ምፍልላይ ኣብ ስድራ ቤታት ዝኽትምና ኣብ ህፃናትን ዝዓበየ ሽግር ዝፈጥር ዘሎ እዩ።
0: ልዕሊ ዝኾነት ኮታ ድሕነት እያ ብሰላም ካብ ናብ ብሰላም ወፊር ካብ ሰላም ካኣቱ ንድሕር ኮይንካ ሕጊ ትራፊክ ዘማልዎ ክተማልእ ክትክእል ኣለካ ማለት እዩ። ሓደ ኣሽከርካሪ ወ ተሽከርካሪት ወይ ድማ ዝመርሕ መርሒ መኪና ኣብ ሓሳብ ክኣቱ የብሉን ኣበይ ናይ ቦታ ሰካፍ ቦታ ኣሎ ህዝቢ ኣበይ ናይ ቦታ ክራውድድ ቦታ ኣሎ ማለት ናይ ህዝቢ ብዙሕ ህዝቢ ምንቅስቃስ ትራፊክ ኣበይ ናይ ቦታ ኣሎ ስኢልካ ጥሒስካ ምሃድ ኳ ይኮነን ኣበይ ናይ ቦታ ክራውድድ ቦታ ኣበይ ናይ ቦታ እቲ ኣሰካፍ ናይቲ ተሽከርከርቲ ብብዙሕ ተሽከርከርቲ ዘለዎ ኣብኡ ኣብ ሓሳብ መብዛሕቱ ኣብ ሓሳብ ኣትዩ ኣይረእኹዎን ኣይስተውዓልኩን ኣይሓሰብክዎን ይብለካ ደዋ ኣቢልና ተዛረብናዮ ወይ ሓተትናዮ ማለት እዩ። ኣይስተውዓልኩን ዘርክበና ይመስለኒን ካብ ናብ ወፊር ናብ ሰላም ክንኣቱ እንድሕር ኮይና ቀዳምነት ኢልና ውሕስነት ዘለዎ ኣካይዳ ሕጊ ትራፊክ ኣማሊና ምክንያቱ ድሕነት ልዕሊ ኩሉ ስለ ዝኾነት ማለት እዩ።
3: ናይ ሰከንድ ንኸይፅባ ክብል ቀልጢፉ ሓልፍ ክብል ካብ ዘይድለ ነገራት ቀዲምካ ክሓልፍ ይደሊ ቀዳምነት ማሃብ ግን እቲ ኣዝዩ ኣገዳሲ ነገር እዩ። ዋብትስነት ቀዳምነት ማሃብ ብፍላይ ኣብ ሰርክል ከምዚ ትሪኦ ዘለካ ብከምዚ ክመፅእ ከሎ ከዓነ ኣብዚ ከኣቶ ከሎ እዚ ብዝደሎ ኣብቲ ኣብ ልክዕ ጠጠሎ ክፅብዮ ክእል ኣለኒ ቀዲም ሓልፍ ክብል እዚ መገደሉ ልክዕ ናቱ ስሬት እዩ ዘሎ መገደሉ ሓልፍ ክብል ከሎ ግድን ቀዳምነት ስለዚ ሃቦቱ በዚ ዝመፅ ዘሎ ሓደጋ ከጋጥም ይኸል ኣብ ናይ ደሴት ይኾን ኣሎ እዚ ኣብ ካልእ እውን ኣሎ እዚ ቅድዳምካ ኣሎ ሓደ ማኪና ሓጂ ፀጋምካ ከቅድመካ ክእል ኣሎ የማንካ ከቅድመካ ከሎ ግን እስኻ ተኸድካ ትኸል ኣለካ ካልእ ነገር በዚ ተመፂካ የማንካ ካ ተኸድም እዚ በዚ ዘሎ ሸዕ ሓደጋ ክምፃርካ ይኽእል።
1: እቲ ዝዓበየ ቀዳሚ ነገር ሸለልትነት እዩ ካልኣይ ነገር ከዓ ተሃዋኺ እዩ ሳልሳይ ነገር ከዓ እቲ ሰብካ ደይ ምስተውዓልቲ በዓል መራሒ መኪና ዜብራ ከም ዘሎ ቅድሚ ኣመልኪ ተመልኪቱ ኣኸንዲ ክሳይ ዝገብር ገሊ ዜብራታትና ከዓኒ እቲ ሕብሪ ሃሲሱ ስለ ዘሎ ንሱ ከዓ ናብቱ ጠንቅካ ኣለዎ
4: ወደቂ እዩ። እቲ ናይ ኣጋር ሕጋዊ ኣካይዱ ብዜብራ ቀዳምነት ከም ዝግብኦ እዩ እቲ ሕጋዊ ሕጊ ትራፊክ ካልእ ግን ናይ ኣጋር መንገዲ ማርሻ ቤድ ሒዝካ ምኻድ እዩ ኣብ ፀሊም ፅርግያ ግን ንማኪና ዝተሓዘአ መንገዲ እዩ ኣገዳሲ ኮይኑ ዘይተርፍ ንድሕር ኣሊካ ግን ድሕር ማኪና ተሓጊዝካ ግዜኻ ሓሊኻ የማንካ ፀጋምካ ርኢኻ ክትሓልፍ ኣይ መኽፍአን እዚ ቀዳምነት ከም ዘለካ ግን ኣብ ፀሊም ፅርግያ ኣትኻ ክትኣቱ ግን ናይ ኣጋር ጉባእ ኣይኮነን ውሕስነት ከዓ የብሉ ነቲ ሰብ

0: ሃዲ ከምዝዋር ድሕነት ምሕላው እዩ ቀዳምነት መሃብ ውሕስ ኮንካ ንኽትከይድ ዝድረኽ እዩ። እዚ እንኾነ ግን መዓልታዊ ቀዳምነት ከይሃብካ ምሕላፍ ወይ ምጉዓዝ ኣሰካፊ ትርእዮ ኮይኑ ከም ዘሎ ኣባላት ፖሊስ ትራፊክን መራሕቲ ተሽከርከርትን ሰብ ኣጋርን ዝምስክርዎ ሓቂ እዩ።
1: ብዙሕ ግዜ የደጋጥመካ ገሊኡ እቲ ኣጋር ናተይ ኢሉ እንዳጎይኣቱ ምክንያቱ ምፅ ኢሉ ኣፍትያ ቅድም ዜብራ ምብፅሑ ኣክንዲ ደው ኢሉ ማኪናቱ ዓዚቡ ኣክንዲ ዝሓልፍ ብዘለዎ ይሓልፍ ገሊኡ ከዓ እንዳሓልፈ ከሎ ሞባይል እንዳተጠቀመ ከይድ እቲ በዓል መኪና ካ ክሕልፎ ኣለዎ። ቀዳምነት እቲ ኣዜብራ ነቲ ኣጋር እያ ትምልከት። ነቲ ኣጋር ቅድም ተሳግሮ ካብ ሽዑ ንስኻ ክትሓልፍ ኣለካ።
2: እቲ ኣብ ብዙሕ ዝሪኦ ኣብ ሕማቅ መገዲ ከለኻን ቴሌፎን ኣለዎ ቀዳምነት ካልኣይ ዕላል ዕላል ሳልሳይ ከምዚ ዝብለካ ዘለካ ኣብቲ ቴንሽንካ ኣብቲ ናትካ ሓሳብ ጥራይ ክርክብ የብ ከምዚ ኢልካ ናይ ጉያ ጥራይ ሕጅብ ከም ዝኾን ከሎ ኣብ ቤናኻ ይኸደ ኣለኻ ማለት እዩ። ሜዳ ስ ናይ ቤናኻ ኮይኑ ስምዓካ ኣሎ ኣብ ሰዓት እዚ ሕጂ ሓደጋ ክመፅእ ይኽእል። ምክንያቱ እቲ ሰብ መገዱ ሒዚ ይኸይድ ኣሎ እስኻ ግን የለኻን ማለት እዩ። ኣብ መገዲ የለኻን ማለት እዩ። ቀዳማይ ቴሌፎን፣ ካልኣይ ዕላል ምሰብ፣ ሳልሳይ ዘይምክትታል ከምዚ ታህዋኽ ቴንሽንካ ናብቲ ክትበፅሑ ደለኻ ክሳይ ጥራይ ማለት እዩ። ሕጂ እንታይ መፅእ እቲ ሓደጋ ክመፅእ ይኽእል።

0: ወላ እውን ቀዳምነት ኣብ ዝግባአካ ቀዳምነት ሂብካ ከባቢኻ ኣረጋጊፅካ ብጥንቀቐ ተማእኪልካ ብመምርሒታትን ሕጋጋትን ምጓዓዝያ ምድሪ ተመሪሕካ ምኻድ ሕልናዊ ቅሳነት ዝፈጥር እዩ።
1: ሕግታት ትራፊክ ንምንታይ ተቢሉ ንምንታይ ሕጊ ወፅኡ? ኩሉ ግዜ ብሕጊ ትራፊክ ተመሪሕና ክንከይድ ክንክእል ኣለና። ምክንያቱ ብታቤላ ወይ እቲ ፖሊስ ትራፊክ ወይ እዚ ናይ ፅርግያ ሕጊ ናይ ትራፊክ ተቀይድና ክንከይድ ክንክእል ኣለና። ብኡ ተቀይድና ክንከይድ ክንክእል ኣለና እምበር ትራፊክ ኣሎ የለን፣ ታቤላ ኣሎ የለን፣ እሱ ይኮነን እቲ መጀመርያ ታቤላታትን ሕጊ ትራፊክ ህንፃታት ናይ ትራፊክ ክነክንብር ኣለና መጀመርያ። እዚ ንመን እዩ? ንመራሕቲ መካይንን ንመራሕቲ ብሽክለታን ማለት እዩ። መራሕቲ መካይንን ንመራሕቲ ብሽክለታን ንመራሕቲ ዓረብያ ካልን ካልን ክህሉ ይኽእሉ እዮም። ነዚ ኣኽቢርና ሕግታት ትራፊክ ኣኽቢርና ክንከይድ እንድሕር ኮይና መጀመርያ ትራፊክ ኣሎ የለን ኣይኮነን። ትራፊክ ኣሎ የለን ሕጊ ክኸበር ክኽእል ኣለዎ። ሕጊ ባዕልኻ ሕጊ ኢኻ እቲ ኣሽከርካሪ ማዕሉ ሕጊ እዩ። ሕጊ ማል እዩ ዝኸይድ ንድሕር ኮይኑ ሕጊ ማለት እዩ። ስለዚ እቲ ትራፊክ ወይ ድማ እቲ ታቤላ ኣይኮነን እቲ ሕጊ በዓል ና እቲ ሕብረተሰብ ባዕሉ ሕብረተሰብ ሕጊ ማለት እዩ።
2: ኩሉ ሻ ትኩርነት ክህልዎ ኣሎ። እቲ ኣብ ማኪና ምስ ሓዝካ ኣድቦኻ ክህሉ ኣሎ። ኣድህቦ ነቲ ሒዝካያ ዘለካ ጎደና የማንካ ፀጋምካ ምክትታል ኣድህቦ ሰባት እውን ቅድሚያካ ዘለዉ ኣብ ከመይ ኩነታት ኣሎ ሳይኮሎጂ እውን ክትሓስብ ክትክእል ኣለካ። ንዕ እናተከታተልካ ካትከድ ከመይ ኣሎ ስዕበኒ ከታተልን ዘለዎ እናበልካ እዩ። እዚ ንኣጋር ኮኑ ሰብ ማኪና እውን

0: ስለምንታይ ተሽከርከርትን ሰብ ኣጋርን ቀዳምነት ዘይንህብ? ስለምንታይ ሸለልትነት ነዘውትር ዝብል ሕቶ ክልዓል ድማ ንቡር እዩ።
1: እቲ ታቤላታት ኣሎ ዝሕብር ቀዳምነት ናይ መን ከም ዝኾነ ፍሉጥ እዩ። ንበዝሒ ሰብ መካየን ግን ብፈርሐ ይትረፍ ደው ይበዛ ዓይነት እዩ ዝኸይደሎ። ዝበዝሒ ግዜ ክትሪኦ ከለኻ ድሕሪ ትራፊክ ተራ ዘይሃልዩ ዝቆፃፀር ኣካል ተራ ዘይሃልዩ ቀዳምነት ህሩግ ናበልካ ምእታ ኣሎ ቀዳምነት ዘይምሃብ ኣሎ። ናይ ዚ ውፅኢት ከዓ ሓደጋ እዩ።
2: ሰብ መካየን ይኹን ሰብ ብሽክለታ ንነገራት ቀልጢፎም ንኸርክቡ ክብሉ ብተሃዋ ክኸዱ ሞ እቲ ተሃዋ ከ እንታይ ይምፅእ ጠንቂ ሓደጋ ይመፅእ ሓደጋ ይመፅእ ሞ ጠንቂ ሓደጋ ፍጠር ማለት እዩ። ስለዚ ኣይንተሃዋ ቀስ ኢልና ህድእ ኢልና ንኽድ
3: ንሰብ ማኪና ግን ኣብ ካልእ ቀዳምነት ከዓ ከም ዘለዎ ክንፈልጥ ኣለና። ንዓና ክሕሸና ማለት እዩ። ዋላ እውን እንተኾነ እውን ኣነ ብናተይ ርኢቶ ዋላ ኣብቲ መሰጋገሪ ኣጋር ቀሲ ኢሉ ከይድ ዝሕሸሉ መንገዲ ክመርፅ ኣሎ። የማኑ ፀገም ሪኦ እቲ በዓል ማኪና ኣደቡ ከመይ ኣለዎ ፈሊጡ እውን ክሓስቦ ዘለዎ ግድን ንዓይ ዝግባእ ኢልካስ

0: ተሽከርከርቲ በብመንገድን ብሕጊ ተማእዚዘን ክኸዳ ቀዳምነት ሂበን ክሓልፋን ብሓፈሻ መራሕቲ መካይን መምርሒታትን ሕጋጋትን ከኽብሩ ለብዋ ዘድልየ ይኮነን።
1: ሸለልትነት ኣሎ ኣባህላይ እንታይ ብሸለልትነት እዩ ዝኩሉ ዘጋጥም። ኣይ ተርክበኒ ንያ ተርክበኒ እያ ክሓልፎ ክእል እየ ሓልፎን እየ ዜብራ ላይን ኣትዩ ኣይኣተወን ኣትዩ ከለዎ ኣይርክበኒ ኢልካ ክሳይ ምግባር። ስለዚ ተጠንቂቕና ንክድ።
2: ኣነ ዝበዝሐ ግዜ ክዛረብ ክላብዋ ዝደሊ ሰብ ብሽግለታ እዩ። ምክንያቱ ኣብ ፅርግያ ናይ ብሽግለታ ጣማ ብዙሕ ሽግር ኣሎ። ዝበዝሐ ግዜ ከዓ ካብ መኪና ምስ መኪና መኪና ምስ ብሽግለታ ካ ሓደጋ ትርኢ ኣና ከምዚ ኣብ ፅርግያ ዘለናሉ ብዙሕ ሓደጋታት ንሪኦ ሰብ መኪና ምስ ብሽግለታ እዩ መኪና ምስ መኪና ኣሎ ዶ ግን ዝበዝሐ ክትሪኦ ኣብዩ ወሳዕቤት ነምፅኻ ነቲ በዓል ብሽግለታ ስለ ዝኾነ ሰብ ብሽግለታ ብፍላይ ኣብ ኣጠቃቅማ ብሽግለታ ኣጠቃቅማ መንገዲ ኣብ ክጥወይሉ ከለዉ ክጥወይ ከይዝተውዓሉ ብምፅዋይ ዝግበር ዘሎ ሓደጋታት ብጣዕሚ ኣዝዩ ዘሰክፈካ። ሰብ መኪና በቲ ዘሎ ምልክታት ናይ ታቤላታት ተማዚድና ክንከይድ ከም ዘለና ኣብ ኣጋር ዜብራ ኣብ ዘለውሉ ከዓ ቀዳምነት ንሰብ ኣጋር ክንህብ ከም ዘለና ሰብ ብሽግለታ ከዓ እቲ ከድሎ ዘለዎ ቦታ ክኸድሉ ዘይብሉ ቦታን ክጥወይ ከለዉ ከመልክትዎ ዘለዎ ነገራትን ክፈልጡ በዘጋጣሚ እዚ ንነፍሶም ድሕነት ክብሉ ክጥንቀቁ ከም ዘለዉ ይላቦ።

ሰላም ሰላም፣ ዝኸበርኩም ተኸታተልቲ መደባት ሞዛይክ ከመይ ተቐኒዩ? ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ሰሪዕና መፂና ኣሎና። ክሳብ ፍፃ መደብና ምሳና ሓቢርኩም ክትፀንሑ ብኸብሪ እናዓደምና ሰናይ ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ብደርፊ ኢና ኸነእፍል ሞ ብሓባር ናብ ስትድዮ

ኣብዚ ግዜ እዚ ኣብ ሕብረተሰብና ናይ መርዓ ውርያትና እናገፍሐን ብቁጠባዊ ሸንኻት እውን እናዛየደ ብምምፅኡ ኣብ ስድራ ቤታት ዓብዪ ናይ ቁጠባዊ ፀገማት እዩ ዝፈጥር ዘሎ። ንሎም እምበኣር ኣብ ዙላን ፎሮን ዝርከቡ ሕብረተሰባት ነቲ ናይ መርዓ ወፃኢታት ክፀብብ ብዝብል ሓደ ውሳኒኦም በፂሖም ነይሮም። እዚ ድማ ብፍላይ ንስድራ ቤት ወዲ እቲ ወዲ ክምርዖ እንተ ደኣ ኮይኑ ብዙሕ ንብረት ወይ ድማ ብዙሕ ስልማታት ይሕተት ብምዃኑ ከይተመርዓወ ክፀንሕ ወይ እውን ካብ ካልኦት ሕብረተሰባት ክምር

ርዖት ዘገድድ ነይሩ ብወገን እታ ጓል እንተ ዳርእና እውን ከይተምርዓወት ነዊሕ እዋን ክትፀንሕ እውን ኣኽኢሉ እዩ ነዚ ንምፍዋስ እምባር እዞም ክልተ ሕብረተሰባት ብሄረ ትግረን ዓፈርን ነዚ ናይ ምርዓ ውርያት ክፅብብ ዝብል ኣፅዲቖም ክሳብ ሕጋውነት ኣልሶም ይካየዱ ኣለዉ እዚ ድማ ሓደ ካብቲ ክስዓብ ዘለዎ ፅቡቅ ኣብነት እዩ ንምሉእ ትሕዝቱ እምባር ናብታ መደብ ከስግረኩም እየ ክትከታተሉ ብኣኽብሮት ንዕድመኩም

ሰብን ዘይናፃፀሉ ክልተ ገጻት ናይ ሓንቲ ሳንቲም እዮም። ባህሊ ኣካል ናይ ሕብረተሰብ እዩ፣ ሕብረተሰብ ድማ ወራስ ባህሊ እዩ። ስለዝኾነ ሓደ ኣካል ሕብረተሰብ ብዘይ ባህሊ መንነት ክህልዎ ኣይከኣልን እዩ። ባህሊ መግለፂ መንነትን ክብርታትን እዩ። ቅድሚ 10 ዓመት ሕብረተሰባት ምስ መናባብሮኦም ኣካይድኦም ዝሳነ መገዲ ክኽተሉም ይጀመሩ እዩ። እዚ እኩብ ንጥፈታት ሕብረተሰብ ከም ባህሊ ክሰርዕ ጀሚሩ። በዚ ድማ ባህሊ መግለፂ ሓደ ሕብረተሰብ ዝበሃል

0: ኣብ ናይ ሎሚ መደብና ኣብ ከባቢታት ዙላን ፎሮን ዝርከቡ ሕብረተሰብ ትግረን ዓፈርን ንኽኽተልዎ ዝፀንሑ ልምድታት ኣውራያት ብፍላይ ምርዓ ዘማዕብል ሓድሽ ሕግታትን ኣገባብን ኣተኣታትዮም ይርከቡ። እዚ ናብ ዝሓሸ መድረኽን ኣብ ኩሉ ናይ ውራይ ንጥፈታቶም ክሕግዞም ዝኽእል ወቂ ካብ ዝሓሸ ናብ ዝበለፀ ኣንፈት ከምርሖም እዩ። እዚ ኩሉ ኣካል ሕብረተሰብ መስተርሆት ዝፈጥር ኣተባባዕን ውፅኢት ዝተረኸቦ መቐይሮ ምዃኑ ድማ እዩ ዝእመን።
1: ከዚእዛኪ ከዳ ከሳራኪ ከዳ መህሉኪ ንመሊ ዋዓ ዘሰብኒኪ ወበክ መሓበኪኒኒኪ
2: ኩነታት መርዓን ኣብኡ ዝግበር ውራይን እዚ ሕጂ ዘሎ ከተነፃፅሮ ዝከኣል ኣይኮነን። ካብ ኣብ ሓጎታትና ጀሚርካ ክሳዕ ናትና ዕድመ መርዓ ንኣኽለሉ ግዜ ክንርኢን ከለና ዓብ ፍልሊ ኣሎ። እዚ ናብ ንቡር ንምምላስ ድማ ኢና ተኣኪብና ተመያየጥና ንኩሉ ኣብ ግምት ዝእተወ ክኸውን ድማ ተረዳዲእና
1: ንሪ ኩሴ ገበካ ከለህነኒ መዋፍ ከለኒ ምሰብርትሃ ገበካ ከለ ሓቢ እዩ
3: እዚ ኣብ ምፅባብ ውራያት ካብ ዝብል ተላዒሉ ኣብ ሕብረተሰብና ዝወርድ ዝነበረ ማእልያ ዘይብሉ ሃስያ ቆጠባዊ ይኹን ማሕበራዊ ህወትና ካብ ኩሉ ነገራት ዝረሓቐና ዝነበረ ካብ ባህልናን ካብ ስነ ምግባርና ንዝኣሊ ዘጥፍአናን ወይ ዝሕክብልናባህልና ዝጥፍእ ዕንደራ ናይ ቆጠባዊ ዕንወት ብትሕዝቶ ዝነቐለ ኮይኑ ነዚ ጉዳይ እዚ ሕብረተሰብ ንዝነዘወሐ ዓመታት ተዛሪቡሉ ምዃን ምባይ እምበር ዘይሓመመሉን ዘይተዘርበሉን ግዜ ኣይነበረ።
4: መርዓ ናይ ቀደም ወመርዓ ናይ ኣፍታ ወናይ ዝላ ሓቲ ዓለት መርዓና ገቢ እንዳሃሌት ነበደል ኢና እንዳኣመና ድበደ ሰበት ውዓና
5: ቀደም መርዓ ኣብ ኣፍታን ዙላን ሓደ ዓይነት ኣባዓላ ነይሩና። እቲ ናይ ቅድም ወፃኢታት ከምዘይከኣል ፈሊጥና ድማ ሕጂ ብመንገዲ ሃማዴ ጎስጓሳት ጌርና ካብቲ ነጥፍኦ ዝነበርና ክነጋላገል ሞ ደቅና ወዶም ጓሎም ፈሬት ክኾኑ ፅቡቅ መንገዲ ፈጢርና ናብኡ ተመሊስና ብምህላውና ይሕብር።
4: ነቕብል ቤና ሙሉእ ግስጋሳት ተዓወትና መርሓለት ጀርደሰኒ ከመቕበልና ሓብር።

0: ልዑል ጠለብ ከም ቅድመ ኩነት መርዓይ ጸኒሑ እዚ ከም ዓብ እምባ ዘይስገርን ዘይሕኮርን ኣገባብ ንብዙሓት መንእሰያት ግዳያት ገይሩ እዩ። ነዚ ዓብ ከውሊ ንምሕላፍ ዝነበረ ብድሆ ቀሊል ኣይነበረን። ዓቕሚ ኣዳም ዝበጽሑ መንእስያት ኣብ ክንዲ እቲ ድሕሪ ሓዳር ዝህልዎም ህይወት እናብራ እንዳሓስቡ ብኸመይ መገዲ ንመርዓ ዝኸውን ስልማትን ወርቅን ይእክቡ ይሓስቡ። ብድሕሪኡ እውን ነቲ ብዕዳ ዘምፅዎ ክመልሱ ይሽገሩ ነበሩ። ነዚ ዓቕሚ ዝሰኣኑ እውን ዕድሚኦም ብዘይ መርዓን ሓዳርን ወይ ብነጨበረር ክነብሩ ይግደዱ ነበሩ።
1: ይመግዓ ኣሕመድ ዓሊ በድሪ ፈሮኑ ኪንዮኖ ፈሮ ርካ ከይኖም ኪንዮ ካህነን ከቲ ሃከለ ካህነ ንሕን ንሚ ርሒም መድዓብና ግዴ
2: ኣብዚ ተረኺብናሉ ዘለና ናይ መርዓ ጉዳይ ንኸመሓይሽ ኢልና ኢና። ኣብ መፈፀምታ ኸዓ በፂሕና ኣሎና። ካብ ግዜ ናብ ግዜ ክቀያየር ጸኒሖም። ስዑድያ ካብ ዝኽፈት ግን ብዙሕ ነገር ዘድልን ዝየደለን ተራእዩ። ኣብ ዓድና ዝየለ ንገዛ ይኹን ወርቂ ካብ ናይ ካልእ ሃገር ናምፁ ባህልና ዝጸሉ ኮይኑ ጸኒሖም። እቲ ካብ ወፃእ ሃገር ክመጽእ ዝጸንሐ ንኣወዳትና ይኹን ንኣዋልድና ንኸይምርዓዉ ሓዳር ንኸይገብሩ ጸሊይዎ። እዚ ዓይነት ተርእዮ ናብ ኣሰ ከይዱ። ይኹን እምበር ነዚ ኩነታት ንኽቕየር ብዙሕ ግዜ ዝርርብ ተኸይዱ እዩ። ሕጂ ከዓ እዚ ጉዳይ ናብ ሕጊ ኣብፂሕናዮ ኣሎና። በዚ መምርሒ ዘይክተሰብ ድማ ግቡእ ስግምቲ ይውሰድሉ።

0: ይህንን የዓመት ማዕና ከክረማት ንበር ነው።
1: في البداية قدام حتى وكلي لتبقسبو وحريق المجتمع تبزح
2: من اسيادك مرعو ابزيك قلو للدرجة مهلاونا كن الرمود ما تمي ايتنا اتي قدم حجي زنبرة كستو بخمزي سلسة مرعوه نحناوون نعوون ممسال زعينتو نيروم ولدوون دقنا بخمزي اينا مرعون زبلي نيروم زخاء اب زي فريام النتي بتزح كمرعون حيث امستبقسي كلتا سلسة عمتي تسبة انتاي شكركا مستبهلي جينا نوهالي لالنا يحقز بولو يبلنا نحنا ازم سمعنا مسيزولو كبر ورقي زيوات اخينو رخيم نيو نقرام كساب شعنك للتمئتن اللعليون كوينو كقدم عسرته اسراسب تنور عوالز نبركة لومي نحادوكوه قادو خينو حدا نفو عستو علي اب سالات الجمعات اب مسجد انتاي نقبر لنا اكايدا نازين عرمس بلا دحري ناي اربعة قزي اخيبا اب مسم معبت احنا اسران اربعة نقرام نخخون دما تسمامعنا لنا بس دما اتي كساب كلتا ميت شحنا افاز خير زنبرة كسارتا توقيدو يركب
1: كبوتامو كمسال هلو من ولدتهم وحيطانو اسقل اخر شيء باهم يعني بسنيت كبوتامو كمسال هلو نأمن يعني
3: ካብ ነገራዊ ፈሰስ ናብ ቁም ነገርን ፍቕርን ምእንቲ ክድረኽ ድማ ነዚ ኣገባብ እዚ ምኽታል ኣገዳሲ ይኸውን ሰብ ይተኣከብ ምኽርክርከብ ከም ዝበሃል ነበርቲ ዙላን ኣፍታን ኣብ ሓደ ፅላል ዓሲሎም ብሓደ ልቢ ሰሚሮም ናብ ሓደ ሓሳብ ዘብፅሖም መገዲ ክኽተሉ ተራእዮም ዓበይቲ ዓድን መንእሰያትን ዝተረኸቦ ዋዕላ ኣካይዶም ሕሉፍ ገምጊሞም ብልጫታቱን ክሳራታቱን መዚኖም ሳዕቤን ናይቲ ዝፀንሐ ልምዲ መርሚሮም ኣብ ሓደ ሰጓምን ሓሳብ በፂሖም
4: ሕጂ እዚ መንቀሊ ብሓፋሻ ሓደ ድለት ናይቲ ህዝቢ ማለት እዩ እቲ ህዝቢ ብሓፋሻ ክትሪኦ ከለካ ቅድሚ ሕጂ ዝነበረ ፍኑ ዝኾነ ሕጊ እንታሽሙ ዘይነበሮ ማለት እዩ ቀይዲ ዘይነበሮ ፍኑ ዝኾነ ውራያት ነይሩ ብሓፋሻ መርዓ ይኩን ስሚያት ይኹን ኣብ ዝነበረ ኩሉ ፍኑ እዩ ነይሩ ማለት ዋላ እዚ ናይ ሞት እንተኸይኑ ሕጂ ሞት ሓዘን እንከሎ ብዙሕ ተስድረ ቤት ናይ እንዳ ሓዘን ትህሰ ነይራ ማለት እዩ ከምኡ ስለ ዝኾነ ሕጂ ኩሉ ህዝቢ ብናቶም ድሌት እዩ ኣብዚ ጋስጋስ ተገይሩ ውልቂ ሰባት በዚ ዛረቡ ዚ ብገስ ሞ እንተሽሙ ዝተበገሰ እንታይ ንግባር ተባሂሉ ብምሕዳራትን እንተሽሙ ፀቕጢ ዘይኮነ በተ ህዝቢ ማለት እዩ እንታይ ሓይሽ ተባሂሉ ጋስጋሳት ተገይሩ እቲ ህዝቢ ድማ ነዚ ብጣዕሚ ፅቡቅ ተቐቢልዎ ማለት እዩ ንሕና ቅድሚ ሕጂ ዝነበረ ሳልሳይ እንታሽሙ እዩ ሕጂ ንበፅሖ ዘለና ሕጂ ሳልሳይ ሕጊ እዚ ንበፅሖ ዘለና ማለት እዩ ቅድሚ ሕጂ ዝነበረ ካብ ሰማያት ካብ ሚእቲ ክሳብ ሰማያታት ነይሩ እቲ ኣዋርቅ ዝነበረ ከምዞ ዝብልካ ዝፀንሐ ብስግር እንታሽሙ ዝኣተወ እዩ ዝነበረ ማለት እዩ ንሕና ፀጋ ባሕሪ ስለ ዝኾና ካብ ስግር ዝኣተወና እንታሽሙ እዩ ኩሉ ንገብሮ ዝነበርና ማለት እዩ ካብ ምእቲ ክሳብ ሰማንያ ነይሩ ኣብዚ ናይ ትስዓን ናይ 2005 2004 ዝነበረ ድማ እቲ ህዝቢ ተኣኪቡ እንታይ ንግበር ወርቂ ከቢሩና ተባሂሉ ናይቲ ውራት ክነግድሎ ኣሎና ተባሂሉ ብዛዕባ እቲ ዝጠፍእ ንሪኦ ክሉማ ብዙሕ ኣይትዛረብሉን ብዛዕባ ወርቂ እዩ ትዛሪብሎ ማለት እዩ ኣብ 50 ከም ዝወርድ ተገይሩ ማለት እዩ ኣብ 50 ግራም ከም ዝወርድ ተገይሩ ክሳብ ሕጂ ዛዕላት ዝነበርና ኣላ ሕጂ ንገብረ ዘነባዓሎ ማለት ኣብ 50 ነይሩ ማለት እዩ ሕጂ ብሓፈሻዊ ምስ ኩሉ ቁጥባዊ ከባቢ ተረእዩ እንታይ ሓይሽ ንሕና ኣብ ወለ ጥራይ ዘይኮነ ወዲ ይኮኑ ጋል ይኮኑ ብስእነት ዝኣክልሲ ሰብ ክፍራ ይከኣለን ብግብሪ ርእዮሞ ማለት እዩ ኣብ ቆልዑ እንተሪኢኻ ክውለት ከሎ ምፍራይ ገለ መለ ተሪኢ ካ ኣብዚ ከባቢ ውሑድ ኮይኑ ትተሽሙ ማለት እዩ ሰኣን ዘይ ምምርዓዊ ማለት እዩ ሰኣን ዘይ ምዝማድ ማለት እዩ ከም ስለ ዝኾነ ጋስጋሳት ተገይሩ ንሓሙሽተ ወርሒ ንሽዱሽተ ወርሒ ጋስጋሳት ተገይሩ ኣብ መወዳእታ ኣብዚ ዘለናዮ እንታሽሙ በፅሑ ማለት እዩ ኣብ 20 ካብ 50 ግራም ናብ 24 ግራም ከም ዝውርድ ተገይሩ ኣብዚ በፅሕና ማለት እዩ ናብ ወርቂ ጥራይ ዘይኮነ ወለተ እኩልማይ ጠፊእ ዝነበረ ዶብ ተገይሩሉ ሓፂሩ ማለት እዩ ከምዚ ብ ከፀንሑ እ ናይ በለጃ ናይ ጋል ኣንሰይቲ ክዳውንቲ እልቢ ዘይብሉ ገንዘብ ይጠፊእ ነይሩ ኣብ ምንታይ ሓይሽ ተባሂሉ ገደብ ተገይሩሉ ኣብ ውሑድ ገንዘብ ከምዝወድቕ ተገይሩ ማለት እዩ። ከምኡ እቲ ውርያት ከምዝንክ ተገይሩ 7 መዓልቲ ዝነበረ ኣብ 3 መዓልቲ ከምዝውዳእ ተገይሩ።

0: ኣብ ሕብረተሰብ ዓፈርን ትግረን ናይቲ ከባቢ ወግዒ መርዓ ተመሳሳሊ መስርሕ ይቕተል። ምልኣት ዕድመ ዝበጽሐ ወዲ ተባዕታይ ንመርዓ ምስ ተበገሰ ከማልኦ ዝግባእ ብዙሕ ረቕሒታት ነበርዎ። ካብቲ ብዙሕ ውሑድ ልዑል ወጻኢታት ዝሓትት ስልማት መርዓት እዩ። ወግያት ወርቂ ምስ ጨርቂ ኣቑሑ ገዛ ሙሉእ ብምሉእ ከማልእ ይሕተት። ንዅሉ ከቢድ ወጻኢታት ዝሓትት ሕቶ ከይመለሱ እውን ናብ መርዓ ክሓስብ ኣይክእልን። ነቲ ወጻኢታት ንምሽፋን ዘየድሊ ሃልክን ጻዕርን ኣብ ርእሲ ምሕታት ካብ መውስቦ ዝታረፉ ውሕዳት ኣይነበሩን። ነፍሲ ወከፍ ኣካል ሕብረተሰብ እውን እቲ ልምዲ ሃሳይን ኣኽሳርን ምዃኑ ይኣምን ነበረ። ብብግዚኡ ንምፍትሑን ናብ ዝሓሸ ኣንፈት ንምምርሑ እውን ፈተነታት ተኻይዱ። ኣብ መወዳእታ ግን ካብ ዝጸንሐ ኣተሓሳስባ ናብ ዝሰጎመን ዝማዕበለን ስርዓት ንምስግጋር ሓያል ጻዕሪ ተኻይዱ።
1: ኣሃ ድመልኩንን ድመትን ዓደትን ህማ ወካንሊ ክልከርዳ ከሳራ ክክሱግቲ ኣልተበንኬ ናብ መልፊኬ ሸንታይ ከቲነ ተማት ክሱጉ
2: ቅድሚ ሕጂ ኣብ ባህልና ዝነበረ መርዓ 12,000 ሳንጣን ካቴናን ይመጽእ ነይሩ። ብድሕሪኡ ሰብ ይህሰሎ ስለ ዝተባህለ ካብ 60 ግራም ናብ 40 ግራም ተቐይሩ። ይኹን እምበር እዚ እውን ዝኾነ ለውጢ ኣይምፀን። ኣብ ደቅና ዓበይ ሃስያ የውርድ ንወዲ ይኹን ንጓል ብማዕረ የሃስዮም ብምንባሩ ለውጢ ክነምፅ ኢና ፅዒርና።
1: ድመባለ ስሳልከ መዓነከ ይተገየደልኖ ሁርቢስና ግዳሃብነ ታይስዮም ድውርኒ
3: ፈለማ እዚ ኣቦታትና ኣደታትና ዝመምፅዎ መደባት ፅቡቅ መደባት እዩ። ደቂ ኣንስትዮ እቶም ንሓደ ወርቂ 60 ግራም መፅኡ ንዓና ከዓ 20 ግራም መፅኡ ኢሉ ምስ ስድረኡ ቅምታ ዝሕዝ ንዓና ንያድኦን ናቦኦም ዝበኣሱ ብዙሓት ኣለዉ። ሕጂ ግን ምዚ መፅኡ ዘሎ ሕጊ ግን ብጣዕሚ ትፅቡዕ ሕጊ እዩ። ነቲ ወዲ ተባዕታይ ከዓ መርዓ ናይ ዓፈር ከቢርኒ ኢሉ ናብ ካልእ ይመርሕ ዝፀንሐ ንዕኡ ከዓ እቲዝሓሸ ናብራ ናብ ስድርኡ ክምለስ ናብ ስድሪ ቀሪቡ መርዓ ናይ ወዲ ሓወቦል እዩ ጓል ሓትኒኤል እዩ ክምርዐው ዝግበር መርዓ ስለ ዝኾነ እዚ ኩሉ ስራሕ እቶም ወለዲ ዝገበሮ ናይ ብሓቂ ነቶም ደቂ ኣንስትዮ ፅቡቅ ንደቂ ተባዕትዮ ከዓ ነዚም መንእስያት ከዓ ንመእከቢ ጥራይ ዝገበሮ ሓዳር ስለ ዝኾነ ኣነ ብዚኣ ፅቡቅ ገነ ማለት ይድግፎ።

0: መርዓ ወግዒ እዩ። ሰብ መዓልቲ እውን ውዕል ዝፍፅምሉ ስነ ስርዓት እዩ። እቲ ዝካየድ መስርሕ እውን ነቲ ኣገባብ ዘትርር እዩ። ይኹን እምበር እቲ ዘይተደለየ ወፃኢታት ካብ ጥቕሙ ጉድኣቱ ጥራዩ ዝምዘን ሳዕቤን እውን ቀሊል ኣይኮነን። ንቐጻልነት ወለዶ ንምስሳን ቁፅሪ ህዝብን ካልእን እውን ብኣሉታ ዝጸሉ እዩ። ምክንያቱ እቲ ወፃኢታት ንመንእስያት ደቂ ተባዕትዮን ደቂ ኣንስትዮን ጥራይ ዘይኮነ ንመላእ ሕብረተሰብ ብሓፈሻ ንሃገር እውን ዝጸሉ ተግባር እዩ ነይሩ። ብዓብዩ ንመስርሕ ወሊድ ይጸሉ። ምክንያቱ መንእስያት ንወፃኢታት መርዓ ክሽፍንዎ ዓቕሚ ይውሕድ። ነቲ ማይ ሓፂብካ ውሰዳ ዝብል ወረጀ ቓል ስለ ዝንፈጎም ካብ ሓዳር ይሃድሙ። ደቂ ኣንስትዮ እውን ወፃኢታት ሸፊኑ ዝመፀን ወዲ ተባዕታይ ይስእና። ከምኡ እውን መርዓዊአን ክፅበያ መሬት ዓርበን።
1: ዛሕራይ ብዛዕባ እዚ ናይ ደቂ ኣንስትዮ እንተኮይኑ ብጀካ ዕንወት ካልእ ምክሰብ ስለ ዘይነበረና ደቂ ኣንስትዮና ኣዋልድና ብዋልደን ካኣርጋ መንእስያት እውን ከምኡ ካብኡ ተበጊስና ድማ ንዞም መንእስያት ንምቅርራብ በቲ ዘሎ ናይ ኣባት እንታእሽሙ ከይገደፍና ብቀደም ካብ ናትና ግዜታት ዝነበረ 80 ግራም ካብኡን ላዕሊ ንሽለም ነርና ኣብ ብድሕሪኡ ናብ ስሳታት ካብ 60 ናብ 40 ካብ 40 ድማ ናብ 20 ወሪዱሎ ንሱ

0: ከምኡ ምግባርና ድማ እተን ደቂ ኣንስትዮ ኣብ ሕማቅ ነገራት ኣብ ካልእ እንታይ ሽሙ ከይውዕላ ወሊደን ዘሚደን ልዕሊ ወርቂስ ውላድ እዩ ወርቂ። ንሕና ድማ ደቂ ኣንስትዮ ብዙሕ ድልየታት ካብቲ ድልየታት ግን ትቀንዲ ወሳኒ ዘሎ ብሓላል ዓቅዲ ተመርዒኻ ንቡር ፈቲንካ ውላድካ ምሕቃፍ ስለ ዝኾኑ ትዕላማ ብከምኡ መሰረት ንደቂ ኣንስትዮና ኣረዲእና ብኩሉ ፍርቂ ሕብረተሰብ ስለ ዝኾና ብናይ ደቂ ኣንስትዮ ደገፍ ልዕሊ 50 ሚእታዊት እንተበልኩ ብዘይ ምግናን ብምሉእን ኣፅዲቕናዮ ማለት እዩ እንታኣሽሙ ብድሕሪኡ ኸማን ከርዴንሳ ሳሎን መጋየፂ ኣደ ትገብሮ ዝነበረት ጓል እከለ ገይራ እንዲ ኣነ ተሪፈ ኢለን ንኸይቀናንኣ ዋላ እተኣለኒ ዝብል ሰብ ኣብ መርዓ ንኸይቕርቦ ድሕሪ መርዓ ድላ ይግበረላ ንውላደ ኣብ መርዓ ግን እዚ ምፅየላ ኣለኹ ንውላደ ኢሉ ንኸይርኢ ንሱ ሕግታት እውን ኣፅዲቕና። ስለምንታይ እታ ጓልድኻ ኣነ ዘይረኸብኩ ኣደይ ከምዚ ዘይገበረትለይና ንኸይትብል ዝገበርናዮ ነገር እዩ። እዚ ድማ ኩሉና ዝተሰማማዕናሉ ዝደገፍናዮ ነገር ስለ ዝኾነ ካብዚ ንምዕብል ካብዚ ዝሓሸ ኣገባብ ጌርና ክንገብር ንመፃኢ እውን ብምሉእ ድምፂ ዘፅደቕናዮ ነገር እዩ። እዚ ድማ ንጠቕሚ ነቶም መንእስያትና ክንብል ስለ ዝገበርናዮ ኣሐጊስና እዩ።
1: ወታንገ የለምለሚ ዑንዳን ካርዳማ ካሰዩ ነበ መረኬን ልገርደና ሓፋ ክንካይትታህለዉ ኢናሕነን እየኒ ንዳይሎ ብስለ መራኸ ንመራ ታሕፋ እንዳሕነ ንክየወካ
2: ንሕና ከምዚ ሓሳብ ኣለና ኢሎም ምስ መፁና ነቲ ሓሳብ ተቐቢልና ካብ ዝነኣሰት ክሳብታት ዝዓበየት ወላ ዝተመርዓወት ኩለን ኣኪምና እዚ ሓሳብ እዚ ንዓኻትክን ዝሓይሹ እናበልና ኣረዲናየን። ወርቂ ይኹን ጨርቂ እዚኣ ገረልክን ዝብለክን የለን ዘድሊ ሓዳርን ውላድን እዩ ኩለኽን ማዕረ ክትኮናዩ እቲ ዝበለፀ ነገር ብምባል ኣስተምህሮ ሂምነየን ኢና
1: ዕቡነታናይ በርወታናይ ካስለንቶይ ዓሉ ኣሰተነ እንኪ ህበርስነ የስክርድን ሓግዛ
3: ኣብዚ ዝተበገስናሉ መዳይ ናይ ደቂ ኣንስትዮ ተራ ብጣዕሚ ዕዙዝ ነይሩ ክብል ክእለኒ ምክንያቱ ቀንዲ ንዓና ዘበገሳና ከም ጀነተር ኮይና ንዓና እንታሽሙ ዝገበራና ደቂ ኣንስትዮን ንሕና ደቂ ኣንስትዮ ከቃዋማና ንፅቢ ነርና ግን እሳን ፅቡቅ ኣለኹም ሞራል ኮይነናና ፅቡቅ ኣለኹም ኣብቲ ዝብፅሕ ዕላማ ብፅሑ ናይ ግድን ጓል ክትምርዖ ኣለዋ ወዲ ክምርዖ ኣለዎ ጓልን ወዲ ንሕና ክናራክብናዮም ክፋረዩ ኣለዎም ገሌለን ናይ ብሓቂ ዝናኣ ታሽሙ ገይረን ማለት ነጥፈት ነይርዎን ሕጂ ተራ ናተን መራ ዓብ ነይሩ ኢሉ
4: ስለዚ ነዚ ከምዚ ዝኣመሰለ ጎዳእን ዓጋትን ወግዒ ጥሒስካ ናብ ዝሓሸን ንኹሉ ምልኣት ዕድመ ዝበፅሕ መንእሰይ ዕድል መርዓ ዝፈጥር ኣገባብ ምኽታል ድማ እዋናውን ኣገዳስን እዩ። እዚ ተወሲዱ ዘሎ ተባዕ ስጉምቲ ፀኒዑ ክቕፅል ለበዋ ዘድልዮ ኣይኮነን
5: ንማ ሙሰካ የናሃ ኣዲ ግቢ ዳህብ 40 ገራ መክስገ ዕንዶ መረታኬ
6: ሓቂ እዩ ወርቂ 40 ግራም ነይሩ ሕጂ ከዓ ናብ 20 ግራም ኣውሪድናይ ኣሎና ካብዚ ተሚንናዮ ዘለና ንላዕሊ ዘምፅእ እንተኣልዩ 14 ኮሚቴ ነዚ ጉዳይ ዝከታተሉ ጌርና ኣለና ንኡስ ዞባን ካልኦት ሰበስልጣን ነጊርና እውን ኣሎና ካብ 80 ክሳብ 15 ዝዕድሚኦም ኮፍ ኢልና ተማየጥናሉ እቲ ንመግቢ ኢሉ ዝመፅእ ዝነበረ ካብ 2 ናብ 1 ኣውሪድናይ ኣለና ገዛ መስርሒ እውን ዝተፈላለየ ዓይነት ኣገባብ እዩ ነይሩ ይኹን እምበር ካብዚ መደምደምታ በፂሕዎ ዘሎ 10,000 ተገሚቱ ኣሎ ካብዚ ተተሚኑ ዘሎ ንላዕሊ ክኸፍል እየ ዝብል ኣብ ሓዞን ይኹን ኣብ ሓጎሱ ዝኾነ ህዝቢ ዓፋር ኣብ ጎኑ ደው ከም ዘይብል ንሕበር
5: ረበል ሰሉ ወይታ ንውያል ሰሉ ወይታ መላ ሂተገይነ ሂ ማይሹ መተ ሂሚ

0: ገጽታ ገጽታ ዘርስታ ሐዳሽ ተከታታሊት ናይ ትግርኛ ፊልም አብ ኤርቲቪ
1: ሞልሃንደ
2: አይፈለጥኩ መጽሐራ አንጃ
0: አብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍአት ትጸናቶ ሰላም ሰባት ከተእኑ ሰሓን ስነትካ ከም ጥንታ ቆጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ

0: ጥፋት ክትረሩ
1: ቤትካ ጓኒኻዮ መፍቶ ጓሓላሉ
2: ቅድሜኹም ፀሓይ ዝረአና ምዃን ኣስፈለደ
3: እንታይ ማለት ከይ ተረዳን
1: ሓደ ተፀጊሙ ዓቕሉ እናፅበበ ሓደን ውላድ ደልዩ ብዓቕሊ ዝፅበየ ሓደን ብስስዐ ንሓዊ ዓዚቡ ዘይፀጊ ሸውሃት ተንኮል ኩሉ ዓቕሙ ገፅታ
2: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
4: ብገንዘበይ ድለይተይ ክገብር ኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ
1: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ግዜ ኣብ ኤርቲቪ ክትቀርብ እዩ ገፅታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና
5: ክቡራት ተኸታተልቲ መደባት ሞዛይክ ካብተን መሃርቲ ዝኾናት ሕሶታትና መደብ ኣሰራርሓ ምግቢ ስዒባ ክትቀርበልና ካብዛ መደብ እዚኣ ድማ ንምሃር ክንብሉ ተስፋ እናገበርኩ ናይ ሎሚ ትሕዝቶኣ ኸ እንታይ ክኸውን ብሓባሪና ክንከታተሎ ናመምር ዝጋህርያ ክንሰግር
6: ሰላም ክቡራት ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ካብሬቶ ናይ ጥየል ወይ ስጋ ጥየል ሕጂ ስጋ ጥየልን ጠስሚ ጥየልን ገርና ኢና ክንሰርሖ እስኻ ምስ ቅጫዳ ጉሻ ኢና ክንቀርቦ ምስ ቅጫዳ ጉሻን ስገምን ኩሉ ግዜ ሰብ በጊዕ ዶ ገዚኡኹም እምበር ጥየል ዶ ገዚኹም ዝብል ውሕድ ሰብ እዩ ዝገዝእ እንዲ ሰብ ግን ከምቲ ናይ በጊዕ ኣይኮነን ሕጂ እቲ ቀንዲ ክንምገባ ዝግባአና ወይ ቀንዲ ጠቃሚትካ እታ ጥየል እያ ሕጂ ስጋ ጥየል ኢልና ብዙሕ ፕሮቲን ስለ ዘለዎ ቀላፅምና ኢልና ይፅግን ወይ ይሃንፅ ልዑል ትሕዝቶ ናይ ሓፂን ከዓ ኣለዎ ውሕድ ስብሒ ኮለስትሮል ከዓ ኣለዎ ካብ ናይ ብዕራይ ካብ ናይ ደርሆ ተመራፂ ከዓ ይኸውን ካብ ናይ ኩሉ ማለት እዩ ቫይታሚን ቢ 12 ፖታዚም ዚንክ ኣለዎ ካብ ነድሪ ኣካላትና ከዓ ይከላኸለልና ንጥዕና ልቢ ከዓ ይጠቕመና ወይ ይሕግዘና ብዝቐለለ መንገዲ ከዓ መግቢ ኢልና ኣብ ምሕቃቅ ከዓ ይሕግዘና ወዘተ ብዙሕ ክትገልፅ ትኽእል ኢኻ ሕጂ ንሱ ቀደም ከሽና ሽጉርቲ ቀሊና ገለ ነይሩ ሕጂ ብዝቐለለ መንገዲ ነታ ሽጉርትን ነታ ድልኽን ብማይ ውዒ ጌርካ ስሕስሕ ሓቢልካ ኢኻ ትሰኽትታ ማለት እዩ እ ከመይ ኢና

ሕራይ ኩሉና ብሓንሳ ክነትዎ ኩሉና ብሓንሳ ክነትዎ ዘይኮነ ሲ ምስ በርበረ ምስ ኮሚደረ ምስቲ ስጋ ብሓንሳ ምቕላው ገለ የለን ኮሚደረ ስጋ ጥልካ ዝዓፅሚ እዚ ከዓ ስጋ እዩ ጅንጅብል ጅንጅብል ከዓ ቀልጢፍ ናይ ምብሳል ክእለ ስለ ዘለዎ ብሓንሳ ኩሉ ሕጂ ውዒ ማይ ጌርና ክድን ከነብሉ ኢና ውዒ ማይ ሕጂ ናይ ግዜ ትሕዝቶ ወይ ቀላጥፈልና ትድበለፀ ከዓ ብጣዕሚ ዘለዎ ምስ ደሙ ከዓ ይኸውን ስጋ ጥል ድሓር ጠስሚ ጥልካ ኣብ መወዳእታ ኢና ከነእትወሉ ሕጂ ጠስሚ ጥል ኮይኑ ገለ እዩ ድብል ሰብ እቲ ድበለፀ ኢካ ጠስሚ ጥልካ ክገልፁ እየ ትሕዝቱ ከዓ ሕጂ እዚ ዓፅሚ ናይ ካብ ንእሽናይ ንእሽተይ ስለ ዝኾነ እምበር ዓፅሚ መጀመርታት እቱ ዳሕራይ ስጋ እንድዩ ሕጂ ግን ብሓንሳ ኢንኩሉ ሕራይ ሕጂ ከምዚ ኢሉ ምስተታሓሕ ዘለና ማይ ውዒ ጌርና ክድን ከነብሉ ኢና ሕጂ ብዙሕ ናይ ስራሕ ሓቡድልና ኣለና ኣብኡ ክትሕክትቀሉ ገለ ደይኮነ ትውዕል ውዒ ማይ ጌርና ሕጂ ክድን ከነብሎ ኢና

ሕራይ እምባሪ ኩራት ተዓዘብትና ነዛ ስጋ ጥየል በርበረ ሽጉርቲ ድበሰለ ኮሚደረ ከም ድበስል ተዛሪብና ነርና ኮሚደረ ኩሉ ኣኪብና ብሓንሳብ ሰኽቲትናዮ ሽጉርቲ ስለ ዘይንቐሉ ሓደ ናይ ስራሕ ኣሳልጦ ኣለዎ ጠስ ስጋ ጥየልቲ ድበለፀ ከሎ ብዙሕ ኣይኮና ንጥቀመሉ ክንጥቀመሉ ግን ድበለፀ ኣብ ርእሲ ከዓ ጠስ ምጥየል ሕጂ ብዙሕ ኣይኮነን ጠስ ምጥየል ዝደሊ ቀጢ እንትኮይኑስ ወይ ናይ ጤል ከይኮን ገለ እዩ ድብል ሰብ እቲ ድበለፀ እዩ ከዓ ጠቕሚ ክንገልፅ እንድሕር ኮይና ናይ መግቢ ብቐሊሉ ይሕቅቐልና ጠስ ምጥየል መግቢ ሰሪሕና ምስ ወዳእና ኣምውራዱ ንገብረሉ ሕጂ እውን ከነውርዳ ኢና ነዚያ ቫይታሚን ኤዲኢ ከምኡ ውን ቫይታሚን ከይ ኣለዎ ንማዓና ጡና ጥዕና ይህብ ብዙሕ ከዓ ካልሲም ፈስፈረስ ኣለዎ ካልሲም ንዕፅምትና ከዓ ይፅግን ወይ የጠንክር ስለዚ ሕጂ እዚ ነዚ ደይፈትዎ ሰብ ቀጢንኒ ገለ ጠስ ምጥየል ሕጂ ድሕሪ ምግባርና ግዜ እውን ኣይንህወን ኢና ድሕሪ እዛ ጠስሚ ምግባርና ግዜ እውን ኣይንህወን ኢና ከነውርዶ ኢና ማለት እዩ ሕጂ ንሕና ዝሰርሕናዮ ቅጫ ናይ ስገም ምስ ናይ ዳጉሻ ዳጉሻ ሲ ትድበለፀ ዓይነት ኮይኑ እንዲዩ ኣብዚ ሕጂ እዚ ተረኪቡ ዘሎ ንሳሞ ክነውፃ ከነውርዳ ቅድም እዚኣ መፈትፈቲት እያ ኩሉ ብሓንሳእ ስለ ዘይንውድኦ ክንፍትፍቶ ኢና እታ ጠስሚ ምስ ገበርና ኣላ ንእለት ኢና ነውርዳ ጠስሚ ናይ ጥየል ምስ ገበርና ኣላ እዚ ክንገልፆ ፀናሕኩ ከዓ ጠስሚ ናይ ጥየል ጠቕማ እጂ ጠስሚ ናይ ጥየል ሕጂ እንታይ ጌርና ቅጫ ናይ ስገም ምስ ዳጉሻ ቅጫ ናይ ስገም ምስ ዳጉሻ ሕጂ እዚ ስገም ኩሉ ግዜ ዝፈልጦ ሰብ እዩ ምክንያቱ ግግብ ኣቢልናዮ መልክዕ ኢደ ይብሉ እምበ ዳጉሻ ፀሊም ስለ ዝኾነ ትድጣዓመ ወይ ትድበለፀ ሕጂ ኣብ ጥዕናና ዝህበና ብቐሊሉ ክሕቀልና ይኽእል ኣገዳስነት ከዓ ልዑል እዩ ሕማቕ ኮለስትሮል ከዓ የወግድ ማለት እዩ ወይ የጉድል ናይ ደም ሽኮር ከዓ የማዓራሪ ናይ ደም ሽኮር የማዓራሪ ዕግበት ከዓ ይህበና ክብደት ከዓ ይቋፃፀር ስገም ማለት እዩ ምስ ዳጉሻ ፈሳሲ ፅሕጊ ከዓ ስለ ዘለዎ መታን ደምና ብምኽፋት መትንታትና ብምኽፋት መትንታትና ብምኽፋት ኢልና ሕጂ ኣብ ጥዕና ልቢ ኣወንታ ውተር ኣለዎ ብተወሳኺ ካብ ሕማማት መዓናጡ ይከላኸለና ወይ ይሕግዘና ማግነዚዩም ፖታዚዩም ከምኡ ውን ቫይታሚና ስለ ዘለዎ ዋህዮታት ካብ ፀቕጢ ከዓ ይከላኸለልና ስለዚ ስገም ክንምገቦ ትድበለፀ እዩ ብዝተፈላለየ መንገዲ ገይርና ክንምገቦ ፅቡቅ ናይ ጠስሚ ጤልካ ኣገዳስነታታት ጠስሚ ጤልካ ሕጂ ኣብ ምውራድ ኢና ንገብረሉ ፈሳሲ ስለ ዝኾነ ክወርድ ከሎ እየ ገይረሉ ዳሕራይ ክሱ ክትተይ ትኽእልኒካ ውሕድ ጌርካ ክትሰርሒ ፅቡቅ እዩ ምክንያቱ መኻኺ እዩ እቲ ጠስሚ ከዓ ንመግቢ ቀሊሉ ምሕቃቅ ይጠቕመና ንመግቢ ማለት እዩ ጠስሚ ናይ ጤል ጠስሚ ጤል መግቢ ሰሪሕና ምስ ወዳእና ከዓ ኣብ ምውራዱ ንገብሮ ከምዚ ሕጂ ዝገበርክዎ ቫይታሚን ኤ ዲ ኢ ከምኡ ውን ቫይታሚን ከይ ኣለዎ ንማዓና ጡንኻ ጥዕና ይህብ ብዙሕ ካልሲምን ፎስፎረስን ኣለዎ ካልሲም ንዕፅምትና ከዓ ይፅግን ወዘተ ብዙሕ ክትንተን ይኽእል ስለዚ ንሕጂ ንዚአን እየ ገሊፀ ዘለኹ እምበኣር ንሳ ሕጂ ስገም ምስ ዳጉሻ ሕጂ እዚ ኩርምቲ ዘለዎ ዋላ ኣጣቢቕ ክበልዖ ይክን ብውዕ ኢና ንፍትፍቶ ብውዒ ክንፍትፍቶ ከለና ስብር ኣቢልና ብሕልፊ ወፊሩ ዝወዓለ ሰብ ከምዚ ጌርና ቁርስ ኣቢልና ኩሉ ከይንገብሮ ሲ ኩሉ ክንውድኦ ኣይንኽእልን ዲና እ ብውዕ እዩ ከዓ ንእስ ንእስ ዝበለ ንገብሮ እቲ ስገም ከዓ ተዘይነፈናዮ ፅቡቅ ምክንያቱ ኣብ ቅራፉ ኢደሎ ተጣዕሙ ኣብ ቅራፉ ሕጂ ከምዚ ጌርና ፈትፊትናዮ ኣሎና ነዛ ፃሕሊ ካ ርሲናያ ነዛ ፃሕሊ ክተርስና ያታ ድፀበቐት ሕጂ እቲ ድፈትፈትናዮ ድፈትፈትናዮ ሕጂ ቅጥን ድበለ ድፈትፈትናዮ ትፀብሒ ደቕጠልናዮ ምክንያቱ ግድን ንኩሉ ካኣክሎ ምእንቲ ሕጂ ከባብ ጣይታ ኩሉ ግዜ ስለ ንጥቀመሉ እዚ ውዒ ድበለ ብሕልፊ ንዓብ ሰብ ንዕድመ ዝደፍአ ንቆልዑትካ ቀንዲ ውዒ ድበለ ኢኻ ትህብ ምክንያቱ ሸውሃቱ ኣይዓግብን እዩ ቆልዓ ፅቡቅ ዓይነት ይደሊ ዓብ ሰብ እውን ልክዕ ከምቲ ቆልዓ እዩ ከምቲ ድበሃል ንዓብይ ይኸርዮ ንንእሽተይ ከዓ የብክዮ ዝበሃል ኣብቲ ጥሜት ክጥዕም ክፅቡቅ ከዓ ክኽእል ኣለዎ ሕረ ሕጂ እዚ ኣገባብ ዝጌርና ፈትፊትና ሕራይ ብሰራሕናያ ስጋ ጤል ነዝመስል ጤል ምምጋብ ዝኽሉ ክገልፀ ፅንሓ ክንጥቀመሉ ፅቡቅ እዩ ኣብ ምውራዱ ከዓ ጠስሚ ጌይረዮ ማለት እዩ ፈሳሲ እዩ ሱ
ብቐሊሉ ይሕቀና እቲ ዝበለፀ ስለዝኾነ ንሕና በጊዕ ብስነ ኣእምራዊ በጊዕ ዝብል ጤልታ ዝበለፀት ኩሉ ስለትጠጥም ኩሉ ስለትበልዕ ጠስማን ስጋን ክትጥቀመሉ ፅቡቅ ሕጂ ምስ ዳጉሻን ምስ ቅጫ ስገምን ፈቲትናይ ዋላ ምስ እንጀራ ውን ክትበልዖ ትኽእል እንዲ ግን እቲ ድሓሸ ወይ ኣ ቶም ዓበይቲ ዝደልይዎ ኣብ ነብስኻ ዝፀንሕ ጠጫሲ ዕግበት ስለዝበካ እዚ ጌርና ኣብታ ፃሕሊ ጌርና ከይቲ ዝሕሊ ኢና ከዓ ሕራይ እምበር ክቡራት ተዓዘብትና እቲ ክንሰርሖ ስረ ዝፀናሕና ስጋ ጥኤል ምስ ጠስሚ ጥኤል ምስ ቅጫ ዳጉሻ ምስ ቅጫ ስገም እዚ እዩ ሰሪሕናዮ ዘለና እምበኣት ድመፅእ ደሎ ሰሙን ብካልእ መደብ ክሳብ ንረኸብ ተሓንቀኒ እዩ

ክቡራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ሶም ነዚ ሒዛልና ቀሪባ ኣላ። ምሉእ ትሕዝቶ ናፍታ መደብ ከስግረኩም እየ ተኸታተሉ።

ዝዓበየ ናይ ኮቦርታ ዳስ ተሰሪሑ። ኣብ ላስ ቬጋስ ኣሜሪካ ብተምሃሮ ካልኣይ ደረጃ ቤት ትምህርቲ ኔቫዳ ዝተሰርሐ 4299 ትርቢዒት ሜትር ስፍሓት ዘለዎ ናይ ኩቦርታ ዳስ ኣብ መዝገብ ክብረ ወሰን ጊነስ ሰፊሩ። ወደብቲ ናይቲ መደብ እቲ ፕሮጀክት መዝገብ ካብ ምስባር ንላዕሊ ሕብረተሰብ ኣብ ሓደ ዕዮ ከም ዝሓብር ንምግባርን ኣብ እንዳ ምዕበይቲ ንዝእለዩ ሰባት ዘይርሳዕ ተዘክሮታት ንምፍጣርን ከም ዝኾነ ብምግላጽ ንቕሓት ንምዕባይ ዝዓለመ ከም ዝነበረ ገሊጾም።

0: ኣባላት ትካል መዝገብ ክብረ ወሰን ጊነስ ኣብ ዝሃብዎ ሓበሬታ እቲ ዝተሰርሐ ናይ ኮቦርታ ዳስ ካብ ናይ ቅድሚ ሕጂ ዝዓቢ እንተኮይኑ ንምርግጋጽ ኣብቲ ቦታ ተረኺቦም ነይሮም። እቲ ቅድሚ ሕጂ ኣብ 224 ኣብ ደቡብ ካሮላይና ዝሰፈረ መዝገብ ናይ 3746 ትርቢዕት ሜትር ስፍሓት ስለ ዝነበሮ ድማ እቲ መዝገብ ከም ተሰበረ ብወግዒ ኣፍሊጦም።
1: Had a final measurement of 14,103.

ምስ ከልባ ሕሉፍ ፍቕሪ ዘለዋ እንግሊዛዊት ኣብ ዓለም ዘይተሰምዐ እምበር ዘይተገብረ የለን ክብሃል ሰሚዕና ኣሎና። ኣብ ዓባይ ብሪጣንያ ዝምቕማጣ ክኢላ ምፅብባቕ ገጽ ዝኾነት ክሌር ሆብሰን ንዝሞተ ከልባ ንኸይትርስዖ ካብ ንቡር ወጻኢ ኣገባብ ተጠቒማ። ፓሽ ዝሰመየቶ ከልባ ን20 ዓመታት ምስኣ ክነብር ድሕሪ ምጽናሕ ናይ ተፈጥሮ መስርሕ ኮይኑ ብሞት ተፈልይዋ። ነዚ ክትጻወሮ ዘይከኣለት ክሌር ንፓሽ ኩሉ ግዜ ምስኣ ክኸውን ብዝብል ሓሳብ ሓሙኽሽቲ ናይ ፓሽ ምስ ኣብ ዙርያ ዓይኒ መስመር ንምግባር ዝዝውተር ቀለም ኩሕሊ ብምሕዋስ ኣብ ዙርያ ዓይና ተወቂጣቶ።

ገለ ሰባት በቲ ባህሎም ዘፍቅዶም መሰረት ንዝሞተ ፈታዊኦም ናብ ሓሙኹሽ ተቐይሮም ኣብ ንእሽተይ መትሓዚ ብምዕቃብ ኣብ ዝኸድዎ ሒዞሞ ይንቀሳቐሱ እዮም። እዚ እኳ ንሰማዒኡ ዘስደምም እናኾነ ናይ ክሌርከ እንታይ ይበሃል? ክሌር እቲ ኩሕልን ናይ ፓች ሓሙኽሽትን ዝተሓወሰ ኩሕሊ ብምውቃጣ ፓች ዋላ እኳ ሞይቱ ትኾነ ንዓለም ብዓይና ይርያ ምህላውያ ትዛረብ። ብዙሕ ግዜ ናብ ዝተፈላለየ ሃገራት ይገይሽ እየ። ነቲ ሓሙኽሽቲ ናይ ፓች ግን ኣብ ቦርሳይ ሒዘ ክጓዓዝ ኣይደለኹን። ብዙሓት ሰባት ንዝፈትዎም ሰባት ንምዝካር ኣብ ኣካላቶም ይውቀጥዎም እዮም እሞ ኣነ ድኣ ንፓች ኣብ ዙርያ ዓይነይ ዘይውቀጦ ኢለ ሓሲበ ትብል። ክሌር እቲ ኣብ ዙርያ ዓይና ተሰሚሩ ዘሎ ውቃጦ ነባር እኳ ተዘይኮነ ንገለ ዓመታት ይጸንሕ እዩ። ንሱ ምስ ለገሰ ድማ ብድሕሪኡ ንነዊሕ ግዜ ክትውቀጦ ዘኽእለ ሓሙኽሽቲ ፓች ከም ዘለዋ ትዛረብ። ክሌር ኣኽላባት፣ እሙናት፣ ቁኑዓት፣ ፈቃራት እዮም። ካብ ስራሕ ገዛ ምስ ተመለስካ ይስዕሙኻ። ን20 ዓመት ምሳኻ ነቢሮም መዓልታዊ ክርእኻ ይሕገሱ ክትብል ኣብ ልዕሊ ፓች ዝነበራ ሕሉፍ ፍቕሪ ትገልጽ።

ኣብ ብራዚል እዩ። ጓል 37 ዓመት ኣማንዳ ማርያ ሶዛ ደ ኦሊቨራ ንሓንቲ ስድራ ከም ውላዶም ተቐቢሎም ንኽረዕምዋ ጓል 12 ዓመት ብምባል ን14 ኣዋርሕ ከም ዘታለለ ተሓቢሩ። ኣብዚ ቀረባ መዓልትታት ፖሊስ ግዛ ሳንታ ካታሪና ብራዚል ኣብ ታሪኹ ካብ ዝረኣዮም ዝገርሙ ናይ መንነት ምትላል ናይ ኣማንዳ ጉዳይ ሓደ ከም ዝኾነ እዩ ጠቒሱ። ጓል 37 ዓመት ኣማንዳ ኣብቲ ትቕመጠሉ ከባቢ ንዝቕመጡ ስድራ ንኸተእምኖም ናይ ግህሰት ገበን ዝወረዳ ጓል 12 ዓመት ከም ዝኾነት መሲላ ንልዕሊ ሓደ ዓመት ተዋሲኣ። ቅድሚ ሕጂ ኣብ ከተማታት ሳኦ ፓሎ፣ ሪዮ ዲ ጀናይሮን ሚናስ ጀራይስን ብተደጋጋሚ ተመሳሳሊ ገበን ከም ዝፈጸመት ተረጋጊጹ። ኣማንዳ ኣብ ሳንታ ካታሪና ኣብ እትርከብ ከተማ ጆይንቪል ካህን ቤተ ክርስትያን ንዝኾነ ኣብ ልዕሊኣ ገሰት ካብ ዝፈጸመ ስድራ ቤት ዝሃደመት ጓል 12 ዓመት ጋብርኤላ ትበሃል ምዃናይ ኣታሊላቶ። እቲ ካህን ከኣምና ስለ ዝኽኣለ ድማ ገንዘባዊ ሓገዝ ጥራይ ዘይኮነስ ሓንቲ ስድራ እውን ንኽዕብይዋ ተማሕጺንዎም። ኣማንዳ ምስቶም ስድራ ኣብ ዝነበረትሉ እዋን ናይ ቆልዓ ባህርያት ተንጸባርቕ፣ ካብ ጡጦ ጸባ ትሰትን ካልእ ንጥፈታትን ተካይድ ነይራ። ምሕብሓብ ከም ዘድልያ ንምውሳእ እውን ለይቲ ከም ዝባህረረ ትመስል ነበረት። ብዙሓት ሰባት ልክዕ ጓል 37 ወይ ልዕሊኡን እምበር ቆልዓ ዘይትመስል ክነሳ ከመይ ገይራ ሰባት ከተታልል ክኢላ ዝብል ሕቶዮም ኣልዒሎም። ኣማንዳ ነዚ ሕቶ ኣብ ግምት ኣእትያ ምላሽ ኣዳለያ ንኸተታልል ዓጢቓ። ንሳ ቆልዓ ኸላ ሆርሞናት ክትወስድ ከም ዝተገደደትን ከምኡ ውን ካብ ኣቦኣ ዝወርዳ ዝነበረ ግህሰት ኣብ መልክዓን ኣካላዊ ቁመናኣን ጽልዋ ከም ዝነበሩ እያ ከተእምን ክኢላ። በዚ ድማ እቶም ስድራ ብፍቕሪ ክሕዝዋን መበል 12 ዕለተ ልደታ ንምኽባር እውን ድግስ ገይሮምላ። ክረሻ ንምፍዋስ ንመድሃኒት ሰልዲ ኸፍ ኢሎም ብሕጋዊ መንገዲ ንኽርዕምዋ ድማ ዘድሊ መስርሕ ይኽተሉ ነይሮም። ንሶም ዝኾነ ጥርጣር እኳ ተዘይነበሮም ኣብ ከባቢኦም ዝርከቡ ሰባት ግን ኣይተዋሕጠሎምን። ሓደ ዘመድ ድማ ነቲ ጉዳይ ናብ ፖሊስ ኣመልኪቱ። መወዳእትኡ ጓል 12 ዓመት ጋብርኤላ ጓል 37 ዓመት ንብዙሓት ስድራ ቤታት ብኸምኡ ዘታለለት ኣማንዳ ኮይና ጸኒሓ። ኣማንዳ ኣብ እዋን መርመራ ገበና ስለ ዝተናዘዘት ድማ ብምትላልን ስርቂ መንነትን ተኸሲሳ ናብ ቤት ማእሰርቲ ከም ዝተሰጋገረት ተሓቢሩ። ጠበቓኣ ኣማንዳ ብሕማም ኣእምሮ ትሳቐ ክትከውን ከም እትኽእልን ብተግባራታ ሙሉእ ብምሉእ ተሓታቲት ከም ዘይኮነት ብምግላጽ ናይ ስነ ኣእምራዊ ጥዕናኣ ኣብ ግምት ክኣቱ ሓቲቱሎ።

ብኣእዳው ኣብ ሓፂር ግዜ መደያይቦ ክወርድ ዝኽኣለ ኔፓላዊ ወዲ 31 ዓመት ኣትሌት ሃሪ ቻንድራ ጊሪ ብዝተፈላለዩ ንጥፈታት ስሙ ኣብ መዝገባት ክብረ ወሰን ጊነስ ሰፊሩ ኢና ንረኽቦ። ሃሪ ኣብ ዩንያንግ ቾንግቺንግ ቻይና ሚታ ኣስካላታት ኣብ ዝሓፀረ ማለት 44.71 ካልኢት ክወርድ ብምኽኣል እዩ ሕጂ እውን መዝገብ ዝሰበረ። ሃሪ ትፈተነ ከቢድ ብድሃ ምንባር እዩ ገሊጹ። እቲ ምንታይ ሲ ነፍስኻ ክትቆጻጸር ተዘይክኢልካ ክስዕብ ዝኽእል ሓደጋ ኣዝዩ ከቢድ ብምዃኑ ኣብ ርእሲ ክሳድ ዓንድሕቆ ዝወርድ መጉዳእቲ ንህይወቱ ኣብ ሓደጋ ዘእቱ እዩ።

ሃሪ ስሙ ኣብ መዝገብ ክብሮ ወሰን ዘስፈረ ቅድሚ ሕጂ 50 ኣስካላታት ንምውራድ 12.65 ካልኢት 75 ኣስካላታት ንምውራድ ዝቐልጠፈ ግዜ 25.3 ካልኢትን ክጥቀስ ዝከኣል ኮይኑ ካልኦት ነጥፈታት እውን የጠቓልል።

በዓል ናፅነትና ንምድማ ኣብ ቅንያት በዓል ናፅነት ዝተፈላለዩ ንጥፈታት እዮም ዝካየዱ። ሓደ ካብኡ ድማ ምርኢት ናይ ቅዲ ክዳን እዩ። ሎም ድማ ኣብዛ ስዒባ ተቐርብ ትሕዝቶ ምድብና ኣብ ቅንያት በዓል ናፅነትና ዝቐረበ ምርኢት ናይ ቅዲ ክዳን ማለት ፋሽን ሾው እንታይ ይመስል ነይሩ ኢና ሕዝናልክን ቀሪብና ዘሎና ንምሉእ ትሕዝቶ ናፍታ መደብ ብሓባር ክንሰግር

0: ቅዲ ክዳን ብልሓትን ፈጠራውነትን ሓዊሱ ነቲ ዘሎ ክዳድና ዝቕይር ኣብ ሊፁ ዘርእን ባይታ ውድድር ዝፈጥርን እዩ ኣብ ሃገርና ድማ ማሕበር ዲዛይነራት ኤርትራ ብዕለት 12 ሕዳር 222 ኣብ ፅላል ኮሚሽን ባህልን ስፖርትን ተመስሪቱ ከም ንኡስ ማሕበር ድማ ኣቕዲሙ ኣብ 215 ብሂኮል ዝብል ስም ሒዙ ተበጊሱ ነይሩ ክሳብ ሕጂ ድማ እናባዕበለን ብቕፅር ተሳተፍነትን እናወስኸን ዝኸይድ ዘሎ ማሕበር ኮይኑ ዓመት ዓመት ድማ ብምኽንያት 24 ግንቦት ዝተፈላለዩ ዲዛይነራትን ሞዴላትን እናሳተፈ ምርኢት ቅዲ ክዳን የካይድ እዩ ኣብዛ ዝሓለፈት ቀዳም ውን ንሃገርን ባህልን ዝውክል ዝተፈላለዩ ክዳውንቲ 80 ዲዛይነራትን 80 ሞዴላትን ዘሳተፈ ምስ ድምፃውያንን ምስ ክቡራት ብሰበት ስልጣን ኣጋይሽን ዕዱማትን መደብ ተኻይዱ ብተረከብቲ ሕድሪ ተማሃሮ መዋል ህፃናት ፊኒክ ድማ ፈሊሙ
1: ኣብ ሰዓ እዚ ድማ ንምድማቕ በዓል ናፅነትና ብዝብል ሓሳብ ሕብሪ ብሄራዊ ኣልባሳትና ብዘመናውን ባህላውን ናባኹም ክነቕርቦ ኢና

ኣብዚ ሎ ዓ ዝረአኸ ከዓ ከምዚ ዝረአኸዮ ሕብረ ብሄራዊ ኣልባሳትና ሓላገት መንነትና ብዝብል እዩ ማለት እዩ። እዚ ከዓ እቲ ኣላብሳና ምስ ዓለም ንምላ እዩ ማለት እዩ። ምክንያቱ ሃብታም ዝኾነ ባህላዊ ውርሻ ኣለና፣ ክቡር ዝኾነ ባህላዊ ውርሻ ኣሎ። ኣላብሳና ካብ ጥንቲ ጥምቲ ኣነወርና ፀያፍን ኣላብሳ ኣብ ህዝቤታ ኣየለን ሩሙን ፅፉን ኣላብሳ እዩ ዘለና። ነዚ ድ ከዓ ንመንእስያትና ንምውራስ እዩ ማለት እዩ። ምክንያቱ ተሳይ ብዘ ዘረባ ኣይከይድኒ ሕና ከ ካብቶም ተሳይ ውሪስ ነርና ሕና ከ ንውርስ ከዓ ዝተፅናዕ ማለት እዩ። ምክንያቱ ሓደ ሰብ ብዘይክዳን ኣይነብርኒ ሓደ ሰብ ብዘይክዳ

0: ንስምሒለ ምርኢት ኣልባሳት ኣብ ሃገርና ካብ ቀደም ጥንቲ ከም ዝነበረ ታሪክ ዝሕብሮ እዩ። ክሳብ ሎሚ ድማ እናማዕበለን እናዘየደን ይኸይዳሎ። ቅዲ ክዳን ኣብ ባህሎምን ሃገሮምን ምርኩስ ብምግባር ዘቕርቦ ዘለዉ ምርኢት ብዙሓት ተሳተፍትን ብዙሕ ፈጠራውነትን ቅድን እናርኣየ ጌና ንቅድሚት ይስጉም ኣሎ። ብማሕበር ዲዛይነራት ኤርትራ እናሰርሐ ብኮሚሽን ባህልን ስፖርትን እናተደገፈ ድማ ዕድመ ፆታ ከይፈለየ እዚ ክንዕዘቦ ፀናሕናን ልዕሊ እዩን በብእዋኑ እዚ ዝተፈላለዩ ዲዛይነራትን ሞዴላትን የፍርሎ።
1: ነዚ ምድለዋት ክቐርብ ከሎ ኣብዚ ክሪኦ ከለና ሕጂ ቀልል ዝበለ መስል ኣብቲ ውድእ ፍርያት ክትመፅእ ከላ ብፍላይ ኣብ ዲዛይን ክትመፅእ ከላ መጀመርያ ሓሳብ ክትጥርንፍካ ሓሳብካ ክትጥርንፎ ኣለካ ካሊእ ክትጥርንፍካ ከዓ ዲዛይን ክትገብሩ ከለካ ስኬች ክተውፅ ኣለካ ሽዑ ክትቀዶ ኣለካ ክሰፊ ኣለካ ነዚ ተጠርፊ ሰውሕ ዝበለ ግዜ ዝወስድ እሱ ጥራይ ከይኮነ ከዓኒ እቲ ዲዛይን ኣብዚ ሎም ንሪኤልና ኣብ ዝተፈላለዩ ዓይነት ቤት ትምህርታ ዲዛይን ንምሃር ኣለዉና በዓሎም ሰልፍቶት ካ በዓሎም ድማ ኣበለ ኣለዉና ነዚ ብሙሉ ዓይነት ፍርያት ካኒ ተጣሚሮም ክሰርሑ ከላ ቁርብ ግዜ ወሲዱ ነይሩ ግዜ ዝወሰዱለ ካኒ ንዝያዳ ንብላፅ ማለት እዩ።
2: ሕጂ እዚኦም ደቅና ከምኡ ዝገብሩ ብጣዕሚ ሬኮግናይዝ ክኾኑ ኣለዎም። ማለተይ ብሎካል ጥራሕ ዘይኮነ ሲ ኣብ እንታይ እዩ ዝበሃል ከማ ኣብ ደገ ሕጂ ንኣብነት ኣነ ኣብ ላንደን ፋሽን ዊክ ዝብል ኣሎ ን3 4 መዓልቲ ንዕኦም ክንደይ ግዜ ኢለዮም ኤሪትራ ከማ ክትኣቱ ኣለዋ ኢለ ዝሓለፈ ዓመት ከሎም ኣፍሪቃ ስለ ዝነበሩ ኤሪትራ ክትኣቱ ሎ ኢለ ኣነ ባዕለይ ዲዛይን ዝገበርኩ ከይደ ንኤሪትራ ሪፕሬዘንት ገይረ። ሕጂ ንዝመፅእ ግዜ ግን ሓንቲ ዲዛይነር ወይ ሓንቲ ሞድል ካብዚ ክትከይድ ብጣዕሚ ደስ ምበለኒ ነይሩ። ዝትከኣል መጠንካ ክፍትን ያነ ብናተይ ወገን ብናታትኩም ወገን ከዓ ብናይ ኣሶሲሽን ዲ ብናይ ካሊእካ ኩልና ተሓጋጊዝና ንዞም ብጣዕሚ በርቂ ዝኾኑ ደቅና ክነበራትዖምን ኢምፓወር ክንገብሮም ብጣዕሚ ይግባእ እዩ።

ምስ ናይ ማሕበር ዲዛይነራት ዘለኒ ፅልዋ ግን ካብ ዝጅምሩ ኣትሒዝካ ዳርጋ 1ዓ ዓመት ገለቢሉ ኮይኑ ኣሎ እዚ ንስኦም ብድሕሪት እናኮና ጀኹም እናበልና ኢናቲ ስታይ ጌርናዮ ልዕሊ ኩሉ ግን ጓለይ እውነ ዲዛይነር እያ እሰውን ፀልያትኒ በቲ ሓደ ወገን ኣዝየ መሰጥ እዚ ሕጂ ከይደሞ ዘለዉ ቀሊል መንገዲ ይኮናን ክጅምሩ ከለዉ እንታይ ነይሮም ሕጂ ኣበይ በፂሖም ኣለዉ ደረጃ ብደረጃ ከይተሓለሉ ዝሰርሑቶም ኣባላት ናብሓቂ ደመስግኖም ኣይተሓለኑን ኣብ መወዳእታ ከዓኒ ኣብቲ መሰረት ዝባሃል ረጊፆም ይኸዱ ኣለዉ ናይ ሎም መዓንተ ድማ ምስ ናይ ቅድሚ ሕጂ ኣብ ወዳዲረ ክሪኦ ከለኹ

ዝሓሸን ዝበለፀን እዩ። እንታይ ገነብላነ ከም ርእቶ ዲዛይነራቶም ሞዴላቶም ብሓፈሻ ኣብቲ ዓውዲ ዘለዉ ቅፃሊ ስልጠና ክካድ በብዓውዱ ናይ ሞዴላት ናይ ዲዛይነራት ናይ ክብ ቅፃሊ ስልጠና ክኸይድ ክኽእል ኣለዎ። ምክንያቱ ብልክዕ ምእንቲ ክንረዕሞ

0: ከምቲ ኣቐዲምና ዝበልናዮ ልብሲ መግለፂ ሓደ ሕብረተሰብ ምስ ምዃኑ እዚ እንዕዘቦ ዘለና ምርኢት ድማ ብክኢላታት ዲዛይነራት ዝተሰርሐ ኩሉ ነናቱ መልእኽቲ ሓቒፍ እዩ ናብ ህዝቢ ንምርኢት ቀሪቡ። ሸዓተ ብሄራትና ብዝተፈለየ ምዕቡልን ፍሉይን ቅድን ተሰሪሑ ነቲ ሓንቲ ብሄር ትውክል ክዳን ኣብ ሓደ ጠሚርካን ሓድነትን ባህልን ብዘጉልሕ ምርኢት እዩ ቀሪቡ።
1: ንሕና ትቐንዲ ዕላማና መንነትና ባህልና ንገልፀሉ ኣካዳድና ክህሉ ኣብዚ እዋን ዘለናዮ በቲ ማዕበል መልሲ ምዕቡል ዝኾነ ወይ ከዓኒ ናይ ግዳማዊ ኣካዳድና ነቲ ባህላዊ ክዳድና ክዕብልሎ ስለ ዝፀንሐ ንሕና ከዓ ፅቡቅ ኣካዳድና ናይ ትሽዓተ ብሄራት ስለ ዘለና ገና ኣይበርበርናየን ዘለና ገና ስልማቱ ይኹን ኣቀራርቡ ይኹን ኣካዳድኑ ይኹን ኣመጋግባና ኩሉ ወላ ሓንቲ ዝተተንከፈ ነገር የለን። ሕጂ ግን በዞም ነፍርዮም ዘለና መንእስያት ብኦም ዝያዳ ፈትሽና ከም ዓለምና ወይ ከዓ ከምዚ ኤርትራ ንሃገራዊ ልምዓት ትብገሶ ዘላ ንሕና ከዓኒ ብዲዛይን ኤርትራ ኣብ ዓለም ከነፍልጣ ኢና ንደሊ።

ልብሲ መግለፂ መንነት እዩ። ልብሲ መግለፂ ውሽጣዊ ድሌት እዩ። ልብሲ መለለየ ሓደ ሕብረተሰብ እዩ። ኣለባብሳ ካብ ቀደም ጥንቲ ነቲ ሕብረተሰብ እናገለፀ ቀፂሉ ብኸምኡ ድማ እዩ እቲ ሓንቲ ሕብረተሰብ ወይ ባህሊ በከዳድና ክትልለ ትኽእል። ኣብ ሃገርና እውን ኣብ ዝተፈላለዩ ሸዓተ ብሄራትና ነናቱ ዝኾነ ኣለባብሳ እዩ ዝውክል። እዚ ድማ ምስ ክሊማ ኣየር፣ ምስ ባህሊ ኮታስ፣ ምስ ኩሉ ኣነባብሮኦም እናተታሕዘ እዩ።

0: ትኽደን።
1: ሕራይ እዚ ናይ ሎም መዓልቲ ትዕዝብቲ ናይ ቅዲ ክዳን ኤርትራ ሓደ ነዊሕ ዕወታት ዝፈፅለ እዩ። ኣነ ሓደ ካብቶም ቀንዲ ናይዚ መደብ እዚ ዝተማቕርኩ ሰብ እየ፣ ካብቶም ዝተማቕራይ ናይዚ መደብ እዚ ማለት እዩ። ስለዚ ሎሚ ዝተዓዘብናዮ ናይ ትሽዓተን ብሄራትና ሕብራዊ ዝኾነ ቅዲ ክዳን እዮም ክርእዩና ፀኒሖም። ስለዚ ኣቢልካ ኣቢልካ ኣነ ናተይ ርድድ ኣብ መጻኢ ሓደ ኤርትራዊ ልብሲ ክህልወና ከም ዝኽእል ክዕዘብ ክኢለ ማለት ክዕዘብካ ፀኒሐ ነዊሕ እዋን ካብ 15 ጀሚረ ነዚ ማሕበር እዚ ኣብ ምቃሙ ከምኡውን ዘጋጥሞ ዝነበረ መስገደላት ዝሓለፎ ቃልሲ ርኦ ስለ ዝነበርኩ ኣብ መወዳእታ ሓደ ዕዉ ዝኾነ ስራሕ ክስራሕ ከም ዘካል ስለዝተዓዘብኩ ብግብሪካ ክርአ ትበቲኑ ማለት እዩ።

እዞም ኩሎም ዲዛይነራት ምስ ክህልዎም ዝኽእል ሕፅረታት ከምዚ ዓይነት ምርኢት ክቐርቡ ወይ ከምዚ ዓይነት ዲዛይን ክገብሩ ዝኽኣሉስ ፅባሕ ንግሆ ኩሉ ነገር ምስ ተማልኣሎም ሲ ኣበይ ደረጃ ክበፅሑ ከም ዝኽእሉ ከርኢ ዝኽኣለ ኢቨንት እዩ ለ ዝሓስብ ኣነ።

ኣብ መዛዝም ዝመደብ ንጥፍቲ ኣባል ሞዴሊንግ ዝነበረት ነርስን ሞዴልን ቤትኤል ግርማይ ድማ ብዘጋጠማ ሃንደበታዊ ናይ ጥዕና ፀገም ክትሳተፍ ብዘይምኽኣላ ኣብታ መዓልቲ ግን ተዓዚባን ክቡር ዝኾነ ኣቀባብላን ምትብባዓን ተገይርላ ኣካልቲ መደብ ክትከውን ድማ በቒዓ።

0: ግብሎ ዝደልኹ ይቐኒለይ ነዚ ዓብድል ኣብዚ ክሳተፍ ዓብ ዕድል ዝፈጠርኩምለይ ብጣዕሚ የመስግን ማሕበር ዲዛይናት ኤርትራ ንኩሎም ኣባላታ ብጣዕሚ የመስግን። ካልኣይ ካብዚ ሓደ ዕላማ ናብዚ መምፅአ ምክንያት ወላ ጥዕናዊ ብጥዕናዊ ወላ ሕማቕ ይሃሉ ንኸሉ ሰብ ኢንፎርሜሽን ክሕልፈሉ ዝደሊ እቲ ውሽጣዊ ሕልሚ ወይ ውሽጣዊ ሓይልስ ክመውት የብሉን በዚ ጋጣሚ ብጣዕሚ የመስግን ብሮምሻ ትግበረልኩም ንኪ።
1: ኣብ መወዳእታ ክዝለዋወ ዝደሊ እንታይ እዩ እዚ ሎም ዓንት ጀሚርና ደለና ኩሉ ግዜ ዓመት ዓመት እዚ መቐፀልታ ንገብሮ ደለና ንባህሊ መንነት ወይ ከዓ ነቲ ባህላዊ ወራር ማሕበርና ማለት ሃገራዊ ማሕበር ዲዛይነር ኤርትራ ነቲ ባህላዊ ወራር ዝበሃል ነገር ብዝተኻኣለ መጠን በቲ ኤርትራዊ ክዳውንቲ፣ ኤርትራዊ ባህሊ፣ ኤርትራዊ መንነት፣ ኤርትራዊ ታሪክ ዝረዓመት ክዳን ጌርና ንባህልና ንዓለም ንምላይ ሓደ ተራ ንፃወት ኣለና። እዚ ኸዓኒ ብዙሕ ኳ ተርፈና ነገር ተለዎ ካብቲ ዝሓለፈ ግዜያት ተዳርእና ኣከዳድናና ከምኡ ጥራይ ከይኮነ ዋላ ኣብቲ ሳይኮሎጂካል ኣቲቲድ ወይ ከዓ ኣረኣያነት ሕብረተሰብና ኣብቲ ባህልና ፀይጥ ክን ኣሕዋትና ንድናት ክና ባህልና ፀይጥ ንክኸዳ ኸዓኒ ሓቢ ድርኺ ዝፈጥር ዓይነት እዩ። ብመሰረት ካኒ ብዙሕ ስራሕ ፅብየና እኳ እንተሎ ግን ሓደ ተርኒንግ ፖይንት ወይ ከዓ መሰጋገሪ ፖይንት ማሕበርና ፅቡቅ ሰርሒ ኢላና ሓስብ።

0: ማሕበር ዲዛይነራት ኤርትራ በዚ ስጉሞ ዘሎ ምዕባለ ዝያዳ ትምህርትን ተሳትፎን እናሃበ ይኸይድ ስለ ዘሎ ተሳተፍቲ ኣብዚ ዓውዲ ድማ መመሊሱ ይዘይድን ዲዛይነራትና ይኹን ሞዴላትና ንሃገሮምን ባህሎምን ዘመናዊ ኣልባትን ብግቡእ የላልዩን ብሰፍሐ ኣገባብ ይጓዓዝን ምህላው ዝያዳ ድማ ባይታ ምስ ዝፍጠረሉ ከም ዝዓቢ የርእዩና ኣለዉ እሞ ምትብባ ኣይፈለዮም ንብል
1: ኣብ መወዳእታ ድማ በዚ ብምክንያት 24 ጉንበት መበል 35 በዓልና ፅነትና ፅንዓትና ዋሓስና ንሙሉእ ህዝቢ ኤርትራ እንከዓ ኣብዚ ኣብቃዓካ ክብል ፈቱ ንዚ ሃገር እዚኣ ንክትመፅእ ሃገር ንክትከውን ሂወቶም ዝሕለፈ ሰብኣትና ቆሰኑ ኣለናልኩም ንብሎም ኣሎ እዚ ሃገር ከዓ ዋና ኣለዋ ኣለናልክንና ከዚ ሃገር ማለት

Oh.

No, no, no, no, no, no, no.

0: हेलो
1: क्या देखना पड़ रहा है
2: भाई, मारो मुझे मारो।

0: 是咬啦！
1: 来来来！

0: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታት መደባት ሞዛይክ ኢኹም ክትከታተሉ ፀኒሕኩም። ሕጂ ድማ ናብ ናይ መወዳእታ ትሕዝቶ መደብና ኢና በፂሕና ዘሎና። ዝሓለፈ ሰሙን ከም ዝተኸታተልኩሞ ዕላል ምስ ተዋሳእቲ ናይ ተኸታታሊት ፊልም ክብረት ተኸታቲልኩም ነርኩም። ንሎሚ ድማ ምስ ደራሲትን ዳይረክተርን ናይ ፊልም ክብረት ዝተኻየደ ዕላል ሒዝናልኩም ቀሪብና ኣሎና። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ
1: ገጽታ ዘርእስታ ሓዳሽ ተኸታታሊት ናይ ትግርኛ ፊልም ኣብ ኤርቲቪ
2: እሞንሓንደ
3: ኣይፈለጥኩን መፅኻር እያ ኣንጃል
1: ኣብ ዓለም ምንባርካ ንፍሕሶ እከይ ኮይኑ ክፍኣት ትጸናቶ ሰላም ሰባት ከተዕኑ ሰሓን ስነትካ ከም ቅምታ ቖጢርካ ሕነ ክትፈድየሉ ጊዜ ተጸቢኻ ገጽታ ሰላም ዝበልካዮ ብተንኰል ክትፍውስ ሕውነት ኣርኪስካዮ ንዱእ ከተፍርስ ተሓንጊድካ ድኽፍኣት ክትረሩ ቤትካ ጓኒኻዮ መፍቶ ጓሓላሉ
4: ቅድሜኹም ፀሓይ ዝረኣና ምዃና ዝተፈለደ
5: እንታይ ማለት ከ ይተረዳእኒ
1: ሓደ ተጸጊሙ ዓቕሉ እናጽበበ ሓደን ውላድ ደልዩ ብዓቕሊ ዝጽበ ሓደን ብስስዐ ንሓዊ ዓዚቡ ዘይጸግብ ሸውሃት ተንኰል ኩሉ ዓቕሙ ገጽታ
2: ካልእ ነገር ተዓልም ስለ ዘለኻ መድቀሲንካ
6: ብገንዘበይ ድለይተይ ክገብር ዝኽእል እየ ዝብላ ተሓስባ እንተሊካ ግን ብቕልፅመይ ድለይተይ ክገብር ዝኽእል ሰብኣይ ምዃነ ከርእካ እየ።
1: ተኸታታሊት ናይ ትግርኛ ፊልም ኣብ ቀረባ ጊዜ ኣብ ኤርቲቪ ክትቀርብ እያ። ገጽታ ደራስን ዳይረክተርን ዮናስ ተኸስተ ኣፍራይ ጀር ስቱድዮ ዋና ኣፍራይ ሚኒስትሪ ዜና።

0: ን57 ክፋላት ኣብ መደብ ሞዛይክ ትረአ ዝፀንሐት ተኸታታሊት ፊልም ክብረት ተዛዚማስ ድሮ ርእቶታት ተዓዘብቲ ከምኡውን ዕላል ኣብታ ፊልም ዝተሳተፉ ስነ ጥበበኛታት ቃለ ምሕትት ተኻይዱሎም ንሎሚ ድማ ምስ ደራሲት ኣላይት ተዋሳኢትን ኣካያዲት ስራሕን ናይታ ፊልም ስነ ጥበበኛ ኤልሳ ኺዳነ ሒዝናልኩም ቀሪብና ኣለና። ሰናይ መከትታል ኣብ ክብርታት ሕብረተሰብና ብቐንዱ ኣተኩሮ ዝገበረት ፊልም ክብረት ነቲ ኣብዚ እዋን እዚ ብንዋይን ገንዘብን ዝመፅእ ዘሎ ስስዐ እተቃልዕን ክብርታት ሕብረተሰብና ከይብሕጎግ መልእኽቲ ክትሕልፍ ዝተሰርሐት እያ። ንድሕረ ባይታት ኣብ ፊልምን መንቀል ሓሳብን ኣመልኪታ ደራሲት ኤልሳ ኺዳነ ከምዚ ትብል።
1: ፊልም ክብረት ኣብ ውሽጢ እዚ ሕብረተሰብ ዘይነበረ ባህሊ ብገለገለ ይመፅእ ትሪኦ ሞ ሽዑ ክትሓስብ ትጅመር። እዚ ተሳዕሪሩ ኣንፈቱ ከይስሕት ኣብ ገለ ክትዓግተሉ ዘለካ ነገራት ሓላፍነት ኣለዎ ሓደ ስነ ጥበበኛ ንዕኡ ዓገብ ክበል። ስለዚ ኣነ እዚ ከምዚ እዚ ባህልና ዘይነበረ ደይ ስነ ምግባርና እቲ ዝሓየለ ምትሕልላይ ምፍቓር

0: እምነት ብዓብኡ እቲ እምነት እያ እቲ እምነት ክሕደት ከም ሓደ ኣፀያፊ ዝሪኦ ዝነበረ ሕብረተሰብ ሕጂ ኣብ ገለገለ ተራእዩ ሰብኡ ክዛርብ ክሰምዕ ከዘለካ እሞ ከዓ ኣብ ሓደ ስድራ ቤት ብሓንሳብ ዝዓበየ ዝነበረ ምክባር ዝነበሮ ስድራ ከምኡኣትዮ ትሪኦ ከለካ ብጣዕሚ እዩ ዝቐንሶወካ። ስለዚ እዚ ገና ከይተበገሰ ከሎ ክቁረፅ ኣለዎ ኢለ ሓሲበ። ክብረት መጀመርያ ክብረት ኣይኮነት ነራ ዘይሃስስ በሰላ ኢለ ያ ጀሚራ። ምክንያቱ እዚ ከምዚ ዓይነት ናይ ክሕደት ባህሪ ኣብ ሕብረተሰብ ተኣትዩ ዘይሃስስ በሰላ እዩ ዝገድፍ። ክልቴና ኣሕዋት ኮይናስ ተኣማሚና ነርና ንድሕር ተኸሓሒድና ኣብቲ ስድራ ቤት ዘይሃስስ በሰላ ኣሎ። ሕጂ ብኣርቲ ኣገላልፃ ከዓ ንርአያ። ምክንያቱ ዘይሃስስ በሰላ ተልካ ኦሬዳ ኣሜትካ ኣለካ ማለት እዩ። መጨረሻ እቲ ዝመፅእሲ ቲሰብሲ ምሳኻ ክኸይዱ ስለዚ ገለ ትሪካ ክትጥቀም ኣለካ። ከብዘይ ሃሰስ በሰላስ ሕልና ትሓይሽ ሕልና ምጉዳል ስለ ዝኾነ እውን ኢለ ድሓር ሕልና መስለኒ ትብል ፊልም ኣብዚ ተዘርጊሓ ነራ። ስለዚ ሕልና ንድሕር ዘይኮይና ክብረት ኣላ ኣብቲ ካራክተር ቀዲማ ተሰሪዓ ዝመፅእ ክብረት ከዓ እናታ ታሽም ክትወፅእ ከላ ክብረት ክብረት ንክብረታ ዝቆመት እያ። ክብረትካ ክብሪ ናይ ሕብረተሰብና እያ እቲ ክብርታት ሒዛ ዝኸደት እያ። ስለዚ ክብረት እንድሕር ክብርታት ኮይና ንምንታይ እሞ ክብረት ዘይብላ ኢለ። ምክንያቱ ክብረት ከም ሽም ጥራሕ ኣይኮንካ ከም ክብረት ንክብረትካ ኢካ ትነብር። ሓደ ሰብ ንክብረት እዩ ዝነብር ንክብርታትካ ኢካ ትነብር። ስለዚ እዛ ሽም እዚኣስ ኪኑ ካልእ እውን ክትውክል ትኽእል እያ ማለት እዩ። ናብዚ ኣደይ ንገብራ ኢልና ክብረት እዩ
1: እንታይ ከ ሕዚ ከምዚ ካልእ ክትኮኑ ገለ ትማፃደቂ
0: ከዲ ኣነ ሓፍትኻን በርፀላ ይካ ይኮንኩ
1: ሃራይ ሃራይ ሰሚዐ ክዝሓፍተ ሕጂ ክይድለይ በጃ ክርእ ክኾነ ክሰምዓ ክድልየተ የብለይ ሕጂ ከማን ክዳን ስለ ዝደልዎ ኮይና ኣብዚ ከባቢ መፅ
2: ምስራሕ ፊልም ብሓፈሻ ተኸታታሊ ፊልም ድማ ብፍላይ ንምስርሑ ሓያል ፃዕርን ፀዓትን ከም ዘድሊ ኣይማትአን። ኣብ መስርሕ ምድላው ፊልም ክህሉ ዝኽእሉ ብዙሕ ነገራት ከይዘንጋዕና ክሳብ መፈፀምታን ምብፅሑ ዝሕለፍ መስርሕ ብሸነኽ ፊልም ክብረት እንታይ ነይሩ?
0: ተኸታታሊ ፊልም ምስራሕ ዝኾነ ፊልም ምስራሕ ከቢድ እዩ። ክትሰርሑ ከለካ ዘሸክመካ ሓላፍነት ኣለ። ብሓላብ ሓላፍነት ስ ክትወስዳ ተሓታትነትሲ ኣብ ዝባንካ ኣሎ። ስለዚ ትንኣስ ትዕበ ናትካ ሓላፍነት ምዃና ፈሊጥካ ናይ ሕብረተሰብ ንብረት ትንክፍ ከም ዘለካ ተረዲእካ ክትጥንቀቐሎም ዘለካ ነገራት ኣሎ። ብዓብዩ ተኸታታሊ ፊልም ከዓ ዝያዳ ክብደት ዝህልዎ ምስቲ ዝወስዶ ስፍሓትን ንውሓትን እቲ ናይቲ ዝወስዶ ግዜን ኣብ ግምት ብምእታው ከዓ ካልእ ዝኸበደ ቻለንጅ ኣለዎ። ፍርዲካ ሕጂ ትክብደቱ ልዕሊ እቲ መልእኽቱ ይከውንን እዩ። ንድሕር ነቲ መልእኽቱ ኣሚንካ ነቲ ሓላፍነት ተወሲድካ ነቲ ዝመፅእ ቻለንጅ ክሰጉሮ ከም ትኽእል ትፈልጥ ኣለካ። ድሓርይ ኣነ ናተይ ክስተይ ኣለኒ ናተይ እምነት ከምዚ ቻለንጅ ዘይብሉ ስራሕ ስራሕ ኣይኮነ ለማፅ ስራሕ ዝበሃል የለን። ለዚ ንኩሉ ተዳልየሉ እየ።
3: ትኸዝምዝዎ ስራሕኩም ክፍኣት ተንኮልን ከይስማዕና
1: ስነ ስርዓት ገይር ክተዛረብ ምሰደይ ክትዛረብ ዘለኺ
3: ዋ ንዓይ ክጎና እየ
1: እሱ መፅልኪ ክትፈልጥ እዮ ዘለኪ እስኹን ሰብኣይ ክን ከም ተንኮለኛታት ሓረይ
3: ኣነ ሰብኣይን ስልዓ ክትንኩልናልካ እንታይ ና ትንኩልናልካ ወደ
4: እውይ ኣታ ከመደደይ ከብደኩም ውነ ኣታ ወንጀኹም ቀሲርኩም ደይ ትዘራረቡ።
2: ፊልም ክብረት ካብ ፅሑፍ ናብ ፊልም ስጋ ንምልባሳ ንኮራስ ወሲካ 105 ተዋሳእቲ ዝነበርዋ ፊልም እያ። ኣብዛ ፊልም ዝነበሩ ተዋሳእቲ ነቲ ዝተዋህቦም ገፅ ባህሪ ብኸመይ ኣንፀባሪቕሞ ነቲ ኣብ ድርሰት ዝነበረ ዛንታ ናብ ስእሊ ምስ ተቀየረ ዝነበሮ ፍሊ ነይሩ ዶ?
0: ሓደ ደራሲ ምፅሓፈ ንዳይረክተር እዩ ዘረክብ። ሕጂ ዳይረክተር ናቱ ሓይሊ እቶም ካራክተራት ኣብ ሰሪዕዎም ዘለዉ መጀመርያ ምስቶም ተዋሳእቲ እዩ ዘላሊ ኮፍ ኣቢሉ ስኻ ክስተኢኻ ስኻ ክስተኢኻ ስኻ ክስተ ኢኻ ትብሎ ካብቲ ናቱ ካራክተር ኣውፂኻስ ንስኻ ንዚ ካራክተር እዚ ብከምዚ መልክዑ ኢኻ ትመስል ኢርክኻ ተላቅምዶ። ሕጂ ብከምኡ መጀመርያ ክመስግን ንምስጉን ዘርኣይ ወዲ ፈራዳይ ቀዳማይ ዳይሬክተር ነይሩ እዩ ብዛናት ሕጂ ቲ ቀዳማይ ዳይሬክተር ዝነበረሉ ብዝተፈላለየ ኣጋጣሚ ብልሙፅ ብካልእ ዘይኮነ ኣብ ስነ ጥበብ እንታይ ኣሎ መሲልካ ተዓንቲ ወይ ዝበልናዮ ሴንስቲቪቲ ብዙ እዩ ዝመፅእ። ኣነ ዝሕዞ ኣንግልን እቲ ካልእ ዳይሬክተር ዝሕዞ ኣንግልን ክፈላለ ክእል እዩ። እቲ ኮንሰፕት ሓደ ከሎ ኩርናዕት ሕጂ ኣነ ዝሓስክዎ ኩርናዕ ወዲ ፈራዳይ ዝጠመቶ ኩርናዕ ቁሩብ ዲስታንስ ፈጢሩ ሕጂ ከም ደራሲት ምስኡ ከዓ ከምተሓጋጋዚ ዳይሬክተር ንወዲ ፈራዳይ

0: እታ ዝሓዛ ኩርናዕ ኣይተሰማምዕ ኩላን ሕጂ ምስ ፈረ ብግቡእ ከም ሞያውያን ከም ስነጥበበኛታት ኮፍ ኢልና ፈረ ኣነ በዚ ኣየ ዝደልያ ፈረ ኸዓ ኣነ እዛ ፊልም ብጣዕሚ ተትየ ኣለሁ ስለዚ በዚ ኣየ ዝደልያ እሞ ፈረ ኣነ እዚኣ ተመክሮላትኒ እንታይ ተመክሮ ነራት ንመሲልካ ኣስጊረካ መንግስተ ሰማይ ዋርሶ መምህረ ይስው ኢሳያስ ፀጋይ ዘይድበስ ጓሂ ትብል ደሪሰ ሂበ ኣብኒዮ ከለኹ እቲ ኣብ ውልቸር ከለኹ ዳይረክት ገይርዋ ነይሩ ሕጂ ብዙሕ ቆሪፅላ ኢሱ ሓሚመ በቃ ዋይ ኢሳያስ ኢልዮ ንምንታይ ትቆርፆ ምክንያቱ ስኽ እዚ ትብልዮ ዘለኹ ብኒዮ ኮይን ክትርዮ ናብዚ ኮይና ንሪኦ ነበይኒ ስለዚ በዚ ኢና ንኸይድ ኢሉ ሕራ ኢልዮ ቅድሚ መስዋእቶ ቅድሚ ሰለስተ መዓልቲ ተዳዋዊልና ኢላክማን ተዛሪበ ነረ እንታይ ኢልኒ ድሕሪ ሕጂ ድርሰትኪ ንዝኾነ ሰብ ሂብኪ ብዝበሉ ክሕራይ ከይትብል ምክንያቱ እተን ዝቆረፅክዎን ሕጂ ተዝመልሰን ደስ ምበለኒ ንምንታይ ይኹም ድብል ዘሎ ኣነ ብንዮ ኮይነ ቅድሚ ዓመታት ርእዮ ነይረ ትፅሕፎ ዘለኹ ኣብኡ ኮይነ ስለ ዝፀሓፍዎ እሱ ብዚ ኮይኑ ግን ኣይተረኣዩ ሕጂ ንዕኡስ ከምዚ ዝበልናዮ እቲ ሪስፖንስብልቲ ምውሳድ ናይቲ ሕብረተሰብ ንብረሲ ሱቅ ኢለ ከምዚ ድየ ክስተክገብሮ ኢሉ ኣብዩ ዳሕራይ ግን ተረዲእዎ ደንጉ ምስ ሰምዑ ሕጂ ይብሎን ፈሬ ኣነስ ቅድሚ ሕጃ ከምዚኣ ስለ ዘላትነስ ፈሪሓ ወይ ኣብዚኣስ ኣይሰማምዕኒ ሶ ንሕሰብ ንሕሰብ ተባሂልና ሰለስተ መዓል ተባሂልና ሓሲቡ ፈሪዕ ባዕሊ ክግበር እያ ኢሉኒ ካብቲ ዘንዋ ይብለካ ኤኒ ታይም እንድሕር ሓገዝ ዝደሊኻ ግን ኣጎና ኣሎ
1: ካባ ክሓሊፈ ድኣ ሞ ናበይ ክኸይድ ናበይ ክኸይድ ስገ
2: ፎብያ ከምዘለኒ እንዳፈለጥካ
1: ናይ ምንታይ ፎብያ ጓል ዓይነት ኣግደፍንስከ ኣነ ማንም ወዲ ኣነ ኮ ሳሚ ኮነ
3: እወ እሱ ስለ ዝኮንካ ትበልዕ ትሰቲ
1: ቤቲ ኣይሰናን ኒ ክደለ ከደ ኮይኮንኮ ጠሚ ድለክሎ ጁባይ ቆሪሩ ጁባይ ጠሚ ፀሚዩ ክደለ ክደሎ
2: እወ ኣታ በጃካይ ትሕመኒ ሓላወዱ ኳይ ፍትወኒ ንዓ በጃካይ ነካ
1: ክደለ ክርዳእ ክሎ ሰጉኒ ክደለ
4: ኣብ ፊልም ክብረት ዋላ እኳ ፈለማ ኣላይ ተሓጋጋዘ ኣላይ ኣካያዲ ስራሕን እንተነበራ ኣብ ዘቐፀለ ስራሕ ግና ደራሲት ኤልሳ ኺዳነ ንስራሕ ኣላይ ኣካያዲ ስራሕን ከም ስራሕ ደሪባ ስለ ዝሓዘቶ ኣብ ምድላውት ኣብ ፊልም ዝነበረ ብድሆን ብልጫን ብከምዚ ገሊጻቶላ
0: ሓደ ሕጊ ኣለዎ ስነ ጥበብ ኣብቲ ሕግናቱ እዚ ኹን እዚትኹን ዝብል የለን ሕጊ ርእስኻ ግን የፍቅደልካ ድዩ ንዕኡ ስኻስ ምሉእ ድያ ነቲ ስራሕ ንዝ ንብሎም ፀንሓና ሲ ኤነርጂ ኣለካ ድዩ ክትተዓፃፀፍ ትኽእል ዲኻ ኣብ መንጎ ንኸይተቋርፅ ንኸይትህከ ምስ ዘብስኻ ተተኣማመ ዲኻ ኣፍልጦ ከለካ ድዩ ጌጋታት ተሎ ክትብል ምክንያቱ ቀሊል ስራሕ ኣይኮነ ሓደ ኣሎ ሕጂ ክገብር ንዝደለየ ሰብ ዓቕሚ ኣለኒ ንዝበለ ክገብር ኽእል እዩ ወላ ሓንቲ ፀገም የብሉን ፀገማት ዝመፅእ መኣስ እዩ ነቲ ስራሕ ትሰርሖ ዘለካ ንኣብነት ፊልም ክብረት ሰሪሕና ኣለና ዳይሬክተርን ደራሲትን ተዋሳኢትን ኢልና ንኸይድ ኣብዚ ሕጂ ንኣብነት ደራሲት መጀመርያ ኣፀጊዓቶ እያ ክብረት ኤልሳ ኣፀጊዓቶ እያ ናብ ዳይረክቲን እያ መፅያ ዳይረክቲን ዳይረክት ክትገብር ከላ ወዲያ እያ ምስኦም ዳይረክት ገይረ እያ ኣብ ሳልሳይ ደረጃ ምንታይ እያ ትመፅእ ዘላ ኣብ ኣክቲን እያ ትመፅእ ዘላ ኣብ ኣክቲን ከዓ ማዕሪኦም እያ ክስጉም ሕጂ ፍልል የብሉን ተዲካ እቲ ኤነርጂ ሓደ እዚ ካሊእ ኤነርጂ ኣይና እዩ እቲ ኣዚ ፕሮዳክሽን ማናጀር ፕሮዳክሽን ማናጀር እቲ ዝሓየለ ስራሕ ናይ ዝስራሕ እዩ ምክንያቱ ኩሉ እቲ ክዳሎ ዝግብኦ ቅድመ ምድላዋት ዝበሃል እቲ ፕሮዳክሽን ማናጀር ክገብሮ ስለ ዘለዎ እዚ ነይርዎ እዩ ሰብ ኣነ ዳይሬክተር ገይረ ምክንያቱ ንነብሰይሲ ምእንቲ ክዕርፍ ንምስኻ ትፈቱ ዳሓንሳ ፅሒፈ ምስ መፃኹሲ ክዕርፍ ኣነ ግን ክዋሳእ ኣለኒ ምክንያቱ ምውሳእ ወላ ሓንፀ ከም ስለዘይብለ ዳይሬክተር ገይረ ከምዝበልኩካ ፕሮዳክሽን ማናጀር ገይረ ናይ ኩሉ ነይሩ እዩ ፕሮዳክሽን ማናጀር ኣነ ቅድሚ ሕጂ ፕሮዳክሽን ማናጀር ይሰርሕ ይር ናይ ማሓዙትን ፕሮዳክሽን ማናጀር ነረ የተኸታታለየ ትፍል ኩሉ ስርሐ ከዓ ናይ ፍረ ሂወት መኒት ሓታቲ ካልእ ባዕለየ ኩሉ ትገብሩ ፀገም የብለይ ማነጅመንት ከዓ እትንዋሕት ሕፀር ተማሂረ እየ ይፈልጣ እየ ብኣፍልጦ እውን እቲ ነውለት ግን ልዕሊ እቲ ኣፍልጦ ተመክሮ ከዓ ሰሪሐሉ ስለዝኾንኩ ፀገም የብሉን እዚ እናፈለጥኩ ግን ገይረ ነረ ንምንታይ ገይረ ከምዚ ዝበልኩካ እንዳዕረፍኩ ክሰርሕ ስለ ዘሎ ኣጋጣሚ ግን ካልእ ተወሳኺ ስራሕ ምስ ረኸበት እቲ ግዜ እዩ ክመፅእ ኣይከኣለን ድሕር ኩሉ በዕለ እዩ ዝገብሮ ኮይነ ክቕፅሎ ኣለኒ ሕጂ ኣብዚ ኣይነፅብቦ

0: ታሪክ ይኮነ ሓተኒ ታሪክ ሓተኒ ስለዚ ኣነ ንታሪክ ዝሓተኒ ነገራት ተዘተኽኢለ እዚ ኣትሊስት 8 ከ100 ጠንቀቕቲ ክኸውን ኣለን
1: ዓቕሊ ከብርኒ እዚ ገዛ እዚ ክንገዝኦ ከለና ለይትን መዓልትን ሰሪሕና በቲ ዝኸድናዮ ብኡ ጌርና ከይንጠፍ ኣብ ዓድና መፂና ክንኣትወሉ ኢና ገዚእናዮ ብዝኸድናዮ ክንጠፍእ ኣይኮነን እሞ ከዓ እቲ ዝፈትዎ ሓወይ ቴድሮስ ንዓይ ክክሕደኒ ክብረ ብጠጠወይ ተቐቲለ
0: ብጣዕሚ ከቢድ እዩ ምክንያቱ እቲ ክወ ከቢድ ዝገብሮ እቲ ኣቀማምጣ ናይቲ ቦታ እቲ ኣከባቢ እዩ ካልኣይ እቲ ኣብኡ ዘሎ ወፃኢታት ስለ ዝፈላለየ ሕጂ ኣብ ደገ ኣብዚኣ ብ10 ቅርሺ ታክሲ ምፅኻ ክተስርሑ ትኽእል ኢኻ ኣብ ኒው ከዓ ብ50 ኤሮ ኣምፅኻ ወይ ብ30 ኤሮ ምፅኻ ክተስርሑ ኢኻ ካልኣይ ኣብ ደገ ካልእ ዝውጥጥ ኣሎ ምስቲ ትነብረሉ ዘለካ ከምዚ ይኮነ ከም ኣብ ዓድና ኣይኮነን ኣብኡ ሰብ ኩሉ ነገር ክገብር ለይትን መዓልትን ክሰርሕ ኣለዎ ክጎይ ኣለዎ መዓት ዝገዝኦ ነገራት ኣለዎ ምክንያቱ ስደት ኤንድ ኦፍ ደደይ ስደት እዩ ከምዚ እንዳክስቶ ከይደዕቆበሉ ትብሎ ነገር ኣይኮነን ክብደቱ ብጣዕሚ እዩ ሓያል ናይ ብሓቂ እየ ዘለካ ብጣዕሚ ትብ ዘሎ ሰብ ስትራግል ዘሕልፍ ርኢኻዮ ኢኻ ስለዚ ምስ ከምኡ ግዜ ኢኻ ትወስድ ዘለካ ካብቲ ናቶም ግዜ ካብቲ ናቶም ግዜ ንክትወስድ ግን እቲ ምሳኻ ዝሰርሕ ዘሎ ሰብ ነቲ ሂብካዮ ዘለካ ስራሕ ኣራርኡ ንቑሑ ክኸውን ኣሎ ኣብዚ ሕጂ ዕድለኛ እየ ትማብኡ ዘለዎ ተዋሳእቲ ምስ ባህጎም እዮም ፀኒሖም ምስ ድልየቶም እዮም ፀኒሖም ሕጂ ምስ ኣምፃ ኩሎም ኩሎም ዝተሓጒሶም ካብ መጀመርያስ ብዛዕባ ገንዘብ ኣይተዛረቡን እመነኒ ሰምሽ ክንደይ ትበነ ኢድብለካ ቀድሚ ቀደም ንሕና ስክሪፕት ንውሃብ ንሪኣ ፈቲኻያ ደይ ፈቲኻያ ትበሃል ወፈትያ እሞ ክንዲዚኣ ሕሳብካ እዩ ነይሩሎም እትሰርሕ ዶ ክንደይ ትበኒ እያ ኣብዚ ሓቂና ንዛርም ኣብኡ ግን ንስራሕ እዮም ተበጊሶም ሕጂ ንስራሕ ምስ ስለ ዝተበገሱ ምስ ረኣይዎ ትስራሕ ከ ፈትዮሞ እጂ ምስ ባህጎም ስለ ዝፀንሑ ምሰምፃ ኩሎም ተሓጒሶም ተቐቢሎሞ ፅቡቅ ኢና ጀሚርና ካብ ሽወደን ሰኣላይ ኣምፂና ንጀርመኒ ሕፅቦ እቲ ካብ ሽወደን ዝመፀ እሰይ ምስተነገረ ናይ ብሓቂ ተሓጒሱ ስራሕ እዩ ዝሰራሕ ብኡ ሕጂ ስርሑ ገዲፉ እዩ ን10 መዓልቲ መፂኡ ካብ ዝገር መካናቱስ ኣጋጣምላ እናሰኣልና ከለናስ ሓላፊቱ ደው ኢላ ትሎ ፅባሕ ንጎብዛ ስራሕ ተደይ መፅኻስ ወፂኻ ኣለካ ኢላ እሱ ቤ ደሎ ኣብ ጀርመን ድሎ ምሳና ሰንቢድና እ እሰይ ከምዚ ትብለና ኣላ እሞ ከዳ ኣይከይድን እዛ ስራሕ ከይወዳ ኣሉ ራእዮ ማዕር ክንደይ ነቲ ስራሕ ክስታይ መስዋዕ ተኸፊልሉ ካልኦት ከማን ኩሉ ሊያባይሮ ካብ ስዊዝ እያ መፅያ ካብ ስዊዝ መፅያ ስራሕ ኣብ ስራሓ ግዜ ኣብታ ደለዋ ዕረፍቲ ለይቲ ትኸይድ ነታ ናይ ንጎ ስራሕ ክትኣቱ በዓል ነጭ በዓል ማዕበል ኩሎም ቶም በዓል ሰላም ካብ ስረሖም እዮም ድሞ ፅርንዴት ንበዕል ኣብ ገለ ፀኒሓ ብሓይሊ እየ ደምፆም እንተ መፅየሲ በቃ ንዓይሲ ክስታ ክገብሩን ይደልዩን እዮም ይሕልውን ክንውድእ ኣለና ተሰኣላይ ንባዕሉ ኤፍሬም ዝበሃል ኣለዎቶም ካልእ ናይ ድምፂ ኩሎም ነናቶም ስራሕ ኣለዎም ኣብታ ሰዓት ናይ ስእሊ ግን መፁ ሕጂ እንታይ ነቲ ግዜ ከመይ ጌርና ኣረንጂ ትገብሮ ምስ ኩሎም ዝሰማማዕ ኢና ንገብር ሕጂ ከምኡ እንዳገብርና ብዙሕ መስዋእት እዮም ከፍ ኢሎም ሰሪሖም ከዓ ብፅቡቅ ተቐቢሎሞ ትግብረ መልሲ ከዓ ርኢኻዮ ሄለን ንባዕላ ካብ ዱባያ መፅያ ትሰርሕ ሄለን ኣብዚ መፅያስ ክልተ ሰሙን ከይሰኣለ ዝተመለሰትሉ ኣሎ እቲ መሳእልታስ ስለ ዘይነበረ ክልተ ሰሙን መፅያስ ኮፍ ኢላ ከይሰኣለሲ ተመሊሰ ሕጂ ከቢድ ቻለንጂ እዩ ዘለዎ ኣብ ደገ ኣብ ኢትዮጵያ ክማ ስኢልና ኢና ሳሮን ንባዕላ ኢትዮጵያ ስለ ዘላ ኣብ ዱባይ ስኢልና ኢና ሜሮንን ሄለንን ሕጂ ኣብ ነንብስ ወከፍ ቦታታት ክስእል ምስ ኩሎም ካሜራማን ክደሊ ኣለካ ኩሉ እቲ ኣክሰስ ኣብኡ ዘሎ ክትገብሮ
1: እዛ ዝብለክ ዘለኹ ስምዐኒ ዓዲ ክኸይድክም ኣጨሎት እግርን ኮበሮም በበይኑ ንስኺ ክትከድና ዓዲ ኣነ ብዝመፅ ኣምላኽ ተፈቒድዎ ተሳኩዒላይ ከም ዝሓስቦ ዘለኹ ገብር መፀኪ ተዘይኮይኑ ከዓ ኩሉ ሻዕ ምሳኽልና

0: ኣብ መስርሕ ምጽሓፍ ፊልም ዝተፈላለዩ ጥበባት ኩሉ ናይ ግድን እዮም። ኣብ ፊልም ኽብረት ዛንታ ብግርጭት ምጅማሩ ንዕቤት ናይቲ ዛንታ ጸሊዎ ዶ ዝብሊ
1: እንታይ እዩ እቲ ኩርናዓት ትመርጾ እቲ ደራሲ እዩ ብድርሰት ኢና ንጅምር ኣብዚ ደራሲ ንድሕር በዛ ዓንዲ ማእከል ጀሚሩ በዛ ዓንዲ ማእከል እቲዝኸበደ ንዝንዝንዝን ኣብ ማእከል ምምፃእ እዩ ሕጂ እዚኣ ኩርናዕ እዚኣ ታዝሓየለት ኩርና ናይ ኣፀሓፋ ዛንታ ምክንያቱ ኣብ መንጎ ክትጠፍእ ስለ ትኽእል እዚ ክራቲ ኮይኑ ክቡር ሚኒስተር ታይል መሲልካ መጀመርያ እቲ ስራሕ ጀሚርክዮ ዘለኸ ፅቡቅ እዩ ብማእከል ግን መጨረሻስ የወዳ ኣክድ ኢሉ ሓንቲ ማዓልቲ ሓቲቱ ነሩ ማለት ስጋዕ መጨረሻስ ክትበፅሐ ትኽእል ዲኸ ክፍትን እየ ኢለ ክፍትን እየ ምክንያቱ ሓደ ቅድሚት ማእከል በዚ ዘሎ ኸተተኣሳስር ዋላት ካብ ገለገለ ደረስስ ካብ ዝገርመኒ እየ ድብለካ እንታይ እዩ ዝሕጂ ሲ ብማእከል እንታይ እዩ ዝባ ብፍላሽባክ ጀሚሩ ይብሉካ ብቋንቋ ምንታይ እዩ ዝሕጂ ብቋንቋ ናይ ባሓቂ ሪል በቲ ሩልስ ናይቲ ኣርት ዲኻ ትዛርብ ዘለኻ ዋላ ንዓኻት ፍላሽባክ ስለዝሰልቸወካ ኢኻ ትዛርብ ዘለኻ ናይ ባሓቂስ እቲ ከምኡ ድበለኒሲ ቅድሚ ሕጂ ሰሪሐ ምስኡ ዝፈልጦ ስሩሑስ እቲ ስሩሑስ ፍላሽባክ ድነበረ እዩ ድብለካ ደሎ ናይ ባሓቂ እዚኣ እቲ ስኻ ዝሰራሕካዮ ከምዚ ከምዚ ክወሱ እዩ ግን ብዘይኣ ፍሉጥ ኢኻ ሰሪሕካ እዩ ነርካ ማለት እዩ ዝመሊሰሉ ድያን ሕጂ ከቢድ እዩ እቲ ክብደቱ ግን ስጋዕ መጨረሽታ ከምታ ዝበላ ሚኒስትራ ክዳትኒ ዶ ኣይኸደትኒን እያ ኣነ ከዓ እቲ ሓይሊ ናይቲ ስራሕ ብማእከል ተጀሚርካዮ ቡም ኢሉ ክጅምር ከሎ ነቲ ሰብ ካብ መጀመርያ ካ ትሕዞ ሕጂ ኣብ ፊልም ክብረት ብጣዕሚ ይኸማ ዝገርመካ ናይቲ ኦድየንስ ካብ መጀመርያ ካብታ መጀመርያ ኤፒሶድ ምሳና ኸይዱ ካብ መጀመርያ ኤፒሶድ እቲ ሰብሲ ምሳኻ ኸይዱ ኮንቲኒት ምሳኻ ኸይዱ ነይሩ ሕጂ ፅቡቕ ሓይሊ ነይርዋ ማለት እዩ በቲ ዝሓሰብክዎስ ከይዳላ ኢለ የ ድሓስብ ኣነ ግን ከምቲ ደጋጊመ ዝብለካ ሙሉእ ትበሃል የለን ጎደሎታት ክህሉ ኽእል እዩ ደንጉዩ ኸማን ዝመፀከበ ምስ ሓለፈ ኣለዉ ዝረኣየካ ግን እሱ እዩ ካብኡ ይኻ ትምሃር ከም ስራሕ ግን እቲ ብግርጭት ምጅማሩ ነቲ ስራሕ ሞር ሓይሊ ሂብዎ እዩ
2: በዚ ዝትንቀሳቐስ ድዩ ሰዓት ናይ ስራሕ ሰዓታት እዩ ለክ ኣካኒ ኣብዛ ላዕሊ ዕረ ሃርዲስ ነራት ብኸምኡ እምበር ናይ ሸቕል እኳ ሰዓት
3: ንሕና ኸ ኣሰርናዮ በሳ ኣለና ንዑ ንሕል ዘለና
2: ዝሓተትካ ንመሊሰልካ
0: ሜክኣፕ ኣብ ምስራሕ ፊልም ዘለዎ ኣበርክቶ ርእሰ ግሉፅ እዩ ኣብ ተኸታታሊት ፊልም ክብረት ክልተ ናይ ሜክኣፕ ክኢላታት ምንባርን እዩ ዝፍለጥ ይኹን እምበር ብፍላይ ኣብ ናይ ቴድሮስ ዝነበረት ሽበት ሓንሳእ ቦታን ቅርፅን ትቕይር ሓንሳእ እውን ትጠፍእ ነይራ እሞ ስራሕ ሜክኣፕ ከመይ ነይሩ
1: ኣብዛ ስራሐይ እታ ተጣዕሰኪ ነገር ኣላ እንታይ ነራ ኢልካ ተታሕተኒ ናይ ቴድሮስ ሽበት እያ ምክንያቱ ሓደ ነገር ትገብሮ ኮንቲኒቲ ክህልዎ ኣሎ ኮንቲኒቲ እንድሕር ዘይብሉ ኮይኑ ገለ ጌጋ ኣሎ ማለት እዩ ስለዚ ኣብዛ ስራሕ እዚኣ ጌጋ ነራ እዚኣ ኣነ ካብ መጀመርያ ዝተሰማዕት ምስጋብ ዝተወሰነ ዓሰርተ ገለመለ ድሓን ከይዳ ነራ ድሓር ግን ክስታይ ኮይና ፍልሊ ይርእየላ ነረ ኣብ መጨረሽታ ከዓ ቶታሊ ጥፍአ ብቲንታ ገይረ ኣብቲ ኮንሰፕት ማለት እዩ ሕጂ እዚ ቁኑዕ ኣይኮነ ንሰብሲ ትሰርቆ ችት ትገብር ሕጂ ነቲ ኦድየንስካ ችት ትገብሮ እዚኣ ቅሬታ ይ ድሓት ደለኹ ማለት እዩ ናይ ቴድሮስ ቢግ ምስቴክ እዮ ነረ ምክንያቱ እታ ቆልዓ መጀመርያ ናይ ሜክኣብ ገብረኣ ነረን ድሓርቲ ሓንቲ ናይ ሜክኣብ መንግስተ ሰማይ ዋርሳ ብሞት ተፈልያትና እቲ ሓንቲ እውን የላን ሕጂ ኣብቲ ኮንቲኒቲ ባዕሉ እቲ ሰብ ሪስፖንስብሊቲ ክወስድ ኣለዎ እዚ ናይ ሓባር ስራሕ እዩ ስፔሻሊ ሕጂ ንኣብነት ኣብ ኮንቲኒቲ ናይ ክዳን ዝቋፃፀር ሰብ ክህሉ ኣለዎ እንዲ ግን እቲ ሰብ ከዓ ሓላፍነታዊ ክኸውን ፅቡቅ እዩ በዚ ጋጣሚ ፅቡቅ እዩ እዚ ማለት ግን ተሓታት ማለት ኣይኮነን ምክንያቱ ክተተሉ ዘለዎ ኣካል ተሎ ኣነ ምክንያቱ ኣነ እቲ ኮንቲኒቲ ክሕልዋ ነይሩኒ ስለዚ ኣብዚኣ ዝነበረት ጌጋ ብዘይ ወላ ሓደ ኤክስ ጌጋ ኢለ ድኹን ሓልፋ
2: ሙሴ

0: ማናጀር ክስታይ ኣምፂሓ ገለ ምፅሓ ኣይኮን ማናጀር መጀመርያ ዳይሬክተር ቅድሚ ምምፅኡ እቲ ናይ ምከና ቦታታት ሒዙ እቲ ስክሪፕት ርዩ ብሙሉአን ክቕርብ ኣሎ ሓይሊ ናይ ማናጀር ብድሕሪኡ ካሜራማንን ዳይሬክተርን ከይዶም ከዓ ሴቲኖም ክዕሪ ኣለዎ እሱ እንዲቲ እቲ ሎጂክ ናይ ትኣል ሕጂ ከምዚ ንድሕር ኮይኑ ኣብ ዓድና እንታይ ይፀገም ኣሎ መሲልካ ኣብ ኒው ኣብ ካልእ ዓድታት እዞም ናይ ካልእ ድሰርሑ ከምቲ ከይድና ብፅሕ ብፅሕ ኢልካ ትሪኦ ነተመክሮ ኢልካ ባዕሎም እዮም ዝስርሑ ሽዑ እዛ ገዛ እዚኣስ ከምዚ ኣላ ምሽ ሰርሑላ ይግምጥልዎ እዮም ናይ ካልእ ገዛ ክገብርዋ ትደል እዮም ሕጂ ንኣብነት እዞም ተኸታታሊ ዝሰርሑ በዓል ስታንዳርስ ኢሜዳል ገለመለ ዝበሃል ኣለዉ እቲ ገዛውቲ ስናቶም እዩ ባኮታት እዩ ግምጥል ግምጥል ግምጥል ግምጥል እዮም ደብልዎ ኣብዚ ግን ኣብ ውሽጢ ሕብረተሰብ ኣቲና ኢና ንሰርሐ ገና ኣብኡ ስለዘይበፅሕና ዋንደይ ክንበፅሖ ዲና ስለዘይበፅሕና እጂ እቲ ምከና እቲ ሓደ ገዛ ምስ ሓዝካ እቲ ዝበዝሕ ሓቂ ንምዝራብ እቲ ሕብረተሰብና ብጣዕሚ ጥዑሜታ ገዝኡ ከፊት እዩ ድበካ ገዝኡ ከፊት በካ ድላይካ ትሰርሕ ኣብቲ ፀኒሕካ ኣብቲ ትኸይድ ኣብቲ ትመፅእ ገለ ትመፅእ ምከና ኣይኮነን ፀካ ኣብ ድኾነ ገዛ ክሰርሕ ትኽእል እያ ኣዲብ ገዛ ካሃበኒ ሓንቲ መዓልቲ ክሰርሓ ለለካ ክትበኒ ትኽእል እያ ሽግር ኣሎ ግን ኣብ ተዋሳቢ ግዜ ንዚኣ ኣነ ሃበኒ ክሰርሓላ እንተይለካ ሙሉእ መዓልቲ እያ ካብ ገዛካ ዘውፃእካ ሙሉእ ሰሙን ሙሉእ ወርሖን ከውፃእካ ክእል ፈትኻ ስለ ትመኒ ዘለካ ክመስግነካ እዩ ዘለን ምስ ውፃእኹካ ግን ሓደ ሰብ ተዋሳኣይ ተጠፊኡ ነቶም ገዛ ውፅኢኻዮም ኣለኻ ንስኻ ከይሰኣልካ ከይድካ ኣለኻ ትምከና ሓወስውስ ብለካ ሕጂ ክብደት ኣለዎ ኣብዚ
1: ንድሕሪ ኮይኑ ጉዳይ ካ ምሳይ ናይ ትዘራረብ ደሊኻ ስለ ፀናሕካ መር ኪዳን ዝኣክል ተውርድ ኣለኻ
2: ንስኻ ድኣ ንምንታይ ኪዳን ናይ ሓብትካ ተብርስ ኣለኻ
1: ብናይ ጓልካ ምክንያት ኣብ ከምዚ ዓይነት ደረጃ ትበፅሕ ንድሕሪ ሃሊኻ ፈቲኻ ፀሊኢኻ እዚ ገዛ እዚ ፈትሐን ረድያን ዝሃበት ንገዛ እዩ ኣብዚ ገዛ እዚ ከዓ ነደይ ፈትሕካ ክትነብር ኢልካ ከይተሓስቡ ንኩሉኹም በርቂቃ ከውፃኩም እዩ
3: መንኮም ካይኻ ንስኻ በርቂቕካ ተውፅእ
4: ኣብ መስርሕ ፊልም ዝዓበየ ቦታ ዝውሃቦ ተራ ስእልን ኣርትዖትን እዩ ኣብዛ ፊልም ሓያሎ ሰኣልቲ ከም ተሳተፉ ብወገን ኣርትዖት እውን ፅቡቕ ምውሃድ ምንባሩ ዝገለፀት ደራሲት ኤልሳ ልዑል ተወፋይነትን ጥበብን ዝተሓወሶ ምትሕግጋዝን ናይ ጋንታ መንፈስን ስለ ዝነበረ ኣብ ዓወት ከም ዝበፅሑ ተረድእ
0: ኣብ ስእሊ ከቢድ እዩ ንምንታይ ከቢድ መሲልካ ሕጊ ናይዚ ስራሕ ሲ ኢለካ ምሽ ድርሰት ወዲእካ ናብ ዳይሬክቲን ኣብ ዳይሬክቲን ተወዲእካ ኣብ ስእሊ ኢኻትኣቱ ኣብ ስእሊ ክትኣቱ ከለካ ወላ ሓንቲ ርእቶ ዝበሃል ኢለ ርእቶኻ ኣብ ዳይሬክቲን ኢኻትውድ ኣብዚ ግን ከምዚ ዝፀንሐኒ ንሕና ዘይነበርናዮ ከማን ቀደም ንሕና ቓላይ ንዛረበን ኢና ነርና ዝበዓል ስያ ፀጋይ ምስ በዕሊ ወድኳዳ ክንሰርሕ ከለና ሓንቲ ቓላይ ንዛረበን ኢና በታ ድበሉና ኢና ንኸይድ ርእቶ እተለና ኣብቲ ናይ ዳይሬክቲን ወዲእና ኢና ንመፅእ ሕጂ ግን ክዛረብ ደሊ ሰብ ርእቶ ኸብ እዚኣ ግን እንታይ መሲልካ ኣብ ትምህርቲ ተማሂር እያ ነይረ ሄለን መለስ ከዓ ሓደ መዓልቲ ከም ኣይናትኒ እንዳሰራሕካ ከላስ መፅም እዩ እዚኣ ክስታይሲ ብከምዚ ደይ ንቕይራ ብምንታይ ንኣብነት ደይ ትበልዕ ደይ ምበላዕካ ደይ ንገብራ ብለካ ዋ ደይ ትበልዕ ከብሎ ኣለኹ እንታይ ሕጂ ደይ ምበላዕካ ናብ ኦርደር ድኻ ትቕይራ ዘለኻ እንታይ ይፍልል ኣላ ተስክንገርኒ ትርቀት እየ ዝብለካ ኣሎ ትቓላት ሕጂ እዚ ማለት እንታይ ማለት እዩ ሓደ ሕማም ናይ ርእቶ መሃብ ርእቶ እተሂብካስ እንታይ ድምኮንካ መስለካ ዝፈለጥካስ ኣንስ ገለ ትብል ኣለኻ ማለት እዩ ብፍላጥካ ፅቡቕ እዩ ርእቶ መሃብካ ፅቡቕ እዩ ግዜ ኣለዎ ንኩሉ ሕጂ ኣብ ስእሊ ተኸቢ ቻለንጅ ስ እዩ ድሓር እቲ ገሊኡ ኣይትፈልጦን ኢኻ ትኮንቲኒቲ ትደፈልጦ እቲ ዳይሬክተር እዩ ምክንያቱ ዳይሬክተር ነብሲ ወከፍ ኮንቲኒቲ ብቃላት እዩ ዘተኣሳስሮ ጥብ ትብል ቃል ሲ ኮንቲኒቲ ኣለዋ እታ ጥብ ትብል ቃል ብካልእ ተተቀይራ እታ መተኣሳሰሪት ሰንሰለት ትበትካ ኣለካ ማለት እዩ ለዚ ከምዚኣ ግበር ክትብሎ ከለካ ወይ ሙሉእ ኣፍልጦ ናይቲ ሒዝካዮ ዘለካ ስራሕ ክህልወካ ኣሎ ሙሉእ ኣፍልጦ ክብለካ ክለዎ ሕጂ ብሙሉእ ስክሪፕት እንዲሓ ተንብቦ ብሕጊ ኢኻ ትግደል ሓደ ተዋሳይ ሓላፍነት ከተሸክሞ እንተኾንካ ብምሉኡ ስራሕ ክፈልጦ ኣለዎ ግን ነብሲ ወከፍ ናይ ነብሲ ወከፍ ተዋሳኣይ ቃል የድብለካ ኮንሰፕት

0: ትፈልጦ ቃል ግን እንደ ክትበልጥ ትኽእላ ሕጂ ኣብ ቃላት ተምፅኦ ጌጋ ግዜ ወስድ ኣብ ስእሊ ዝረአኹ ኣብዛዕዲ ርኢቶ ኣብ ስእሊ ዋዋዋዋዋ ይግረም ያነ ድሕሪ ነዊሕ ከዓ ስለ ዝመፃ ርኢቶ ኣብ ስእሊ ጌጋ እዩ ስእሊ ትስእል ጥራይ ኢኻ ስእሊ ናይ ዳይሬክተርን ሰኣላይን ስራይ ተዋሳኢ ከዓ እታ ዝብላ ጥራይ ክብል ዘሎ ፈላጥ ኮይኑ ድሕሪ ይስምዐሎ ትርኢቶ ዝህብ ይጋገሎ ንስራሕ ግዜ ይመጠሉ ንመሳርሕቱ ይርብሾም ከም ዘሎ ፈሊጡ በታ ዳይሬክተር ዝበሎ ክኸይድ ኣሎ ርኢቶ ክህብ ንዘይኣምነሉ ነገር ጠጥኡ ከብል ሓላፍነት ኣለዎ ምክንያቱ ናይ ካብታ ሕታትነት ስለ ዘይድሕን ዳይሬክተር ኢልዎ ገይሩ ካብታ ሕታትነት ስለ ዘይድሕን ክገብሮ ዘለዎ ብሕጊ ዝሕትቶ ነገር ኣሎ እንታይ እዩ ንዘይኣምነሉ ነገር ክገብሮ ይብ ጥራሕ ንዝኣመነሉ ነገር ግን ንተለማሚዱ ስእሊ ዝበፅሐሉ ግን ብዳይሬክተር ይቀየደሉ እዚ ማለት ዳይሬክተር ኦርደር ዝገብረካ ዘሎ ንስራሕ ይምበር ንዓኸ ይኮነ ናባኻስ ናብ ፐርሰናልስ ኣይትውሰዶ ኣብዚኣ ስኻት ዝሓተትካ ንሕቶ ኣዲብሓ ወይ ክምልሰልካ ግዴታ ኣለኒ ምክንያቱ ተሓተኒ ካብ ዝኣድሚ ኮፍ ኢልካ ደለካ ኦርደር ኣይኮንካ ንትገብረ ንደለካ ብጎረራ ኣይኮንካ ንትሓንቀ ንደለካ እዚኣ ስታይ ትመስል ኢኻ ትብል ንደለካ እዚኣ ንዓይ ከምዚኣ ትመስል ኢለ ክምልሰልካ እዩ ዘለኒ እምበር ንምንታይ ከምዚ ኢልካ ተሓተኒ ሕጂ ቁሩብ ንሕና ንሕብረተሰብ ክንምህር ከለና ሕብረተሰብ ካባና ክምሃር ንድሕ ንፅበየ ኣለና መጀመርያ ንሕና ክንምሃሮ ዘለና ነገር ኣሎ ንሕና ክንፈልጦ ዘለና ነገር ኣሎ ሕጊ ዘይብሉ ነገር የለን ኣብ ኩሉ ስራሕ ኣብ ኩሉ ትምህርቲ ሕጊ ከምቲ ዘሎ ስነ ጥበብካ እሞ እቲ ዝሓየለ ሕጊ ኣለዎ ሕጊ ናቱ ዲሲፕሊን እዩ ዲሲፕሊን ኣብ ኣርት ዘሎ ዲሲፕሊን ኣብ ቤት ፍርድ ትፈራዳ ይደሎ ባላንስ እዩ ንህዝቢ ዝፈርድ ሰብ ንህዝቢ ዝምህር ሰብ ኣብ ቤት ትምህርቲ ኮይኑ ሩልስ ኣለዎ ባህንያቱ እታ ገመድ ናብኡ ከይመፀት ከላ ባዕሉ ነብሱ መጀመርያ ክብርታቱ ተኽብር ስለ ዘሎ ስለዚ ኣብዚ ቁሩብ ጉለታት ናይ ኣፍልጦ ዘለና ኮይኑ ይስማዕኒ ኣብ ናይ ኤዲቲን ደ ሞስት ቻለንጅ ናይ ዳይሬክተር ኤዲቲን እዩ ዳይሬክተር ኣብ ኣክቲ ይኮነን ቻለንጅ ናቱ ወይ ኣብቲ መጀመርያ መስርሕ ናይ ስእሊ ኣይኮነን ኣብ ኤዲቲን እቲ ቻለንጅ ምክንያቱ ኩሉ ስእሊ ተሳኢሉ ተወዲኡ ምስ መፀ ኣብ ኤዲቲን ነብስ ወከፍ ኮንቲኒቲ ክሕሉ እተዘይክኢሉ ነብስ ወከፍ ጌጋ ስእሊ ክዕርት እተዘይክኢሉ ነብስ ወከፍ ብርሃን ድምፂ ክቋፃፀር እተዘይክኢሉ ንኤዲተር ስራሕ ሞይታሉ ተዲጋ ሕጂ ከምዚ ስለዝኾነ እቲ ሓይሊ ናይ ዳይሬክተር ኣብ ስእሊ ዝበልኩ ከዓ እንተ ወይቲ ኮንቲኒቲ ንኤዲቲን ንክሕግዞ ሞር ክስተይ ኣለዎ ግን ልዕሊ እቲ ናይ ስእሊ ናይ ትሬኒንግ ኣብ እቲ ፋይናላይዝ ናይ ምግባር ኣብ ኤዲት ብጣዕሚ ሓያል እዩ ኤዲተራት ከዓ እዚ ሕጂ ሃኒ ሓቂ ዘርባ እዚ ምሳይ ዝነበረ ቆልዓ ኮም የድ ብሎ ብጣዕሚ ንፉ እዩ ርእሲ ኣለዎ ንዝሃብካዮ እዩ ዝቆልቦ ነቲ ስራሕ ብምሉእ ብመልእታ የድብለካ ልዕለ እዩ ዝፈልጣ ሳክስታይ ከምዚኣ እንተ ኢለ ጠጣጣ ኣቢል እዩ ደምፃ ሕጂ እዚ ፅቡቅ ተቐባልነት ኣለዎ ከም ይድብሎ ኣብ ግዜኻ ሻርፕ እተኾንካ ኣስተዋዓል እተኾንካ መስተዋዓል እተኾንካ ስኻ ካልእ ክትከውን ኢኻ ይድብሎ ስለዚ ብጣዕሚ ከቢድ ቻለንጅ ነይሩና
1: ቴድሮስ ከዳ እተን ሰለስተ መዓልቱ ደን ዝብሎን ኣበዳ ገዲፍኩም ወተሳልሳይኩም
2: ማንዶ ሰሎሞን ንዓኻ ስዓርክ ኸደ ይኮነ ወይስ ክልተ መሓዝ ትብል ፊልም ስለዘየላ ኢኻ ነቲ ነገር ናባና ተዛዝበ
1: ሳሙኤል
2: ኣቤት ሰሎሞን
3: ግዜ ሂብካ ዝስራሕ ፅባቐ ከም ዝህልዎን ብፍላይ ኣብ ፊልም ሃታ ሃታ ኢልካ ዝግበር ስራሕ ኣብ ውፅኢቱ ከም ዝፈኩስ ትጠቀስ ድራሲት ኤልሳ ተኸታታሊት ፊልም ክብረት ኣብ ውሽጥን ወፃእን ክትስራሕ ክሳብ 3ለስተ ዓመትን ፈርቓን ከም ዝወሰደት ኣብ ምዕዋት ዛ ፊልም ንዝተሓባበሩ ኩሎም ኣካላትን ውልቀ ሰባትን ድማ ኣመስጊና
0: ንኩሎም ሓደ ንብምሉኦም እዞም ተዋሳእተይ ቀሊል ኣይኮነን 3ለስተ ዓመትን ፈርቓን 57

0: ካብተን ኤፒሶድ ንሰብ ቀሊል ክመስሉ ክእል እዩ ሰለስተ ዓመትን ፈርቃን ይወሲዱ ምስ ምኻድ ምስ ምምፃእ ምሳብ ዘጋጥም ደቀቕቲ ናይ ግዜ ቻለንጅ ሓደ ሰብ ክልተ ሰብ እዮም ክንብል ንኽእል ኢና ሓደ ሰብ ክልተ ሰብ ግን ብምሉእ እቲ ግዜ ናይቲ ብምሉእ ኣብቲ ስራሕ ዘለዎ ሰብ ስለ ዝፀሉ ብከምዚ ሰለስተ ዓመትን ፈረቓ ነቶም ምንቕ ከይበሉ ኣብዚ ስራሕ ዝሰርሑ እንኳዕ ሓጎሰኩም እታ ስራሕ ሚእትኻ ሚእተ ትፀበ መቻ ጌጋታት ክህሉ ባህርያዊ እዩ ጌጋታትና ንፅባሕና ንፅባሕ መምሃር ንዓና እዩ ግን ሓደ ስራሕ ሰሪሕና ኣለና ብዓብኡ ተበጊስና ኣብ መወዳእታ ካ ብፅሕና ኣለና ነዚ ንኣምላኽና ንምስግን ብዓብኡ ከዓ እቲ ስራሕ ስለዝተወድአ ከዓ እንኳዕ ሓጎሰኩም ይብሎም ነቶም ናይ ደገ ከዓ ብምሉኦም እንኳዕ ሓጎሰኩም ስጋዕ ናትኩም ኣብኡ መፂና መዛዘመ ንገብር ማለት እዩ እምነት ከንብረልካ ክሎ ሰብ ክብሪ እዩ ድበካ ዘሎ ስለዚ ልዕሊ እቲ እምነት ሂቦም ዘኽበሩኒ ልዕሊ እየ ዘኽብሮም ናይ ብሓቂ የመስግኖም ብጣዕሚ እየ ዘመስግኖም ከምቲ ዓንቲ ወይ ትብሎ ነበርካ ምከና ኩሎም ገዛውቶም ዝሃቡና ክንሰርሐሎም ዕረፍቲ ዝኸላእናዮም ኣብዚ ሃገር እዚ ንሃገር ኢሉ ስለ ዝሓስብ ሰብ ክብሪ እዩ ዝበካ ክብሪ ስለ ዝሃቡና ግዜኦም ገዝኦም ከፊቶም ስለ ዝተቐበሉና ክንሰርሕ ስለ ዘፍቀዱልና ትካላቶም ኩሎም ኣብቲ ምስጋና ተፃሒፎም ዘለዎ ከዓ ብጣዕሚ እዩ ዘመስግኖ ኩሎም ኣጅኹ ዝበሉኒ ብኩሉ ነገራት ብጣዕሚ እዩ ዘመስግን ብዓብኡ ሚኒስትር ዜና ንምንታይ መሲልካ ድዩ ስራሕ ክሰርሕ ትኽእል እያ ኣብ ዝኾነ ክድርብ ትኽእል እያ ክብሪ ግን ኣብቲ ናይ ሃገር ሜድያ እዩ ብዋጋ ገንዘብ ዝርኦ ክህሉ ክእል እዩ ኣብ ብዙሕ ፈተናታት የጋጥመካ እዩ ብዋጋ ገንዘብ ጥራሕ ተሓሲብካ ሰብ ኣይኮንካ ምክንያቱ ብዋጋ ገንዘብ ከይሓሰበ ንዓኻ ደው ዝበለልካ ከዓ ስለ ዘሎ ንሞያኻ ክብር ንህዝብካ ክብር ምክንያቱ ህዝብካ ይኽቢሩካ ዘሎ ስለዚ ንዚ ዕድል እዚ ናይ ልበይ ክገልፅ ኩላና ናይ ልብና ክንገልፅ ባይታ ስለ ዝፈቐደልናኻ ብሓቂ ዘመስግን ብሓቂ ዝብለካስ ብልበየ እዚ ብልበየ ሰሪሐዮ ብልበየ ከዓ ዘመስግን ኣብዚ ሜድያ እዚ ድሕሪ 19 ዓመት ካብ ጥበብ ወፂኻ ፀኒሕካ ተመሊስካ ከምዚ ዓይነት ክሰርሕ እሞ ኩሉ ህዝቢ ብዝኸድናዮ ፅቡቕ ይብሉኻ ሕማቕ ክማን ኮ ይብሉኻ እኒ ምክንያቱ ሞራል ክቡካ ስለ ዝተልዩ ሓንቲ ክርስዓ ዘይብላይ ነገር እተላ ኣብ ናይ ርእቶ ህዝቢ ሰሚዐያ ነይረ ኣብ ስራሕ እዚ ሃጓፍ ፈጢራ ዝበልዋ ግን መረዳእታ ክበላ ዝደሊ ሄለን ሰይቲ ቴድሮስ ኣብ መወዳእታ ትመፅእ ነይርዋ ተባሂሉ መትከል ተባሂሉ ሄለን ሰይቲ ቴድሮስን መትከልን ብመገሻ ከምዚ ስለዘየለዉ ሰናይት ተማሓዛይ ኮይና ትሰርሐ ፍኮስ ክህልዎ ነይርዎም ኣብ መጨረሽታ እዚኦም ሰለስትዮም ኣብዚ ዓዲ ስለዘየለዉ ብመገሻ ስለ ዝወፁ እቲ ዝኸበደ ቻለንጅ ዘጋጥመና ዝነበረካ ናይ ዝጎደሉ ሃጓፍ መምላእ እዩ ግን ንሕና ብሓሳብ ገሊፅናይ ኣለና ብዲያሎግ ማለት እዩ ገሊፅናይ ኣለና እንተዘይሰሚዐ ሞ ከምኡ ከዓ ጥበብ ብቋንቋን ብፊዚካልን ክትገልፅ እውን ዕድል ስለ ዝበካ እቲ ስራሕ ሲ በትን በትን ተኪእና ኢና ነዛ መዓልቲ እዚኣ ግን ከመይ ምክብለክ እያ ከይደቀስኩ እያ ሓሊመያ ኣብዚኣ ክበፅሕ በፂሐ ኣነ ጥራሕ ኣይኮንኩን ኩሎም መሳርሕቲ ኣብ ጎድነይ ስለ ዝኾኑ እየ ስለዚ ንኩሎም ዝኣመኑኒ ንስራሕ ዕድል ዝሃቡንን ኣብ ጎነይ ኮይኖም ዝሰርሑን ንዓኻትኩም እዚ ቃል መጠየቅ ማለት ድሌተይ ክገልፅ ስለ ዕድል ዝሃብካኒ ዝሃብኩምን ብልብ የመስግን
1: በዓል መትከል ከዳ ሰሪና
2: እሶም ካ ደው ኢሎሎም ፀኒሐ መፅ ኣለዉ
1: ገዲፍኖም
3: መፅኣሲሎም ባ መፅ መርዓውቲ
0: ሓደ ነገር ከዓ ክነግረኩም ዘለኒ ቤቲ ናብ ቴድሮስ ብዙሕ ግዜ ተመላሊሳ የእሚና ተረፍዕድኡ ከፊ ኢላ እቲ ዋንነት ናብ ሽምና ቀይራ ረኪባትና ኣላ ሞ ንቤቲ ከዓ ምስጋና ይግባእ እዩ ቴንክ ዩ ቤቲ
3: ንስ ከዓ እዛ ጓለይ ዘለዓልክ ተከኣልክ ጨላቲ የወርኮ

ክብራት ተዓዘብትና ዝተመደበልና ግዜ ኣኺሉ ኣብዘይ ክንፍለየኩም ኢና። ብዛረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም እንትትኮኑ ተስፋ ንገብር። ምስኣላይ ዮውሃንስ ዮሴፍ ብምዃይና ብሓባር ፀኒሕና። ከምኡውን ክኢላ ስነ ፅባቐ ኤደን መሓመድ እናመስገንኩ። ኣብዚ ቦታ ኮይንና ክንሰኣል ዘፍቀዱልና ክሪስፒ ባርን ቤት መግብን ድማ የመስግን። ምስተረፉ መደባት ኤሪቲቪ ኣገድፈኩም ክሳብ ሽዑ ሰነቅነ

0: ኣተባባ በዛ ኸይለ ከሰብከ ይሰምዓከ ዋ ብሰብኣይ ካስ
1: ክንድፅህ ሰብኣይ ጋ ባር ሰብኣይ ሰበይት ኣለዉ ኢራንዛ
0: ሕማም ንኹሉ ፆታ ማዕረኳ ዘጥቃዕ እንተኾነ ብተፈጥሮና ግን ልዕሊ ደቂ ኣንስትዮ ደቂ ተባዕትዮ እዩ ተፀዋርነት ዘለዎ
1: ሓሶት ተፀዋርነት ሲ ደቂ ኣንስትዮ ዳ
0: ዋ ዘይተባህለ ብኸመይ ልዕሊ ደቂ ተባዕትዮ ደቂ ኣንስትዮ ፀዋራት ኮይኑ
1: ብኸመይ ዝብል ሕቶ ደኣነ ይኮንኩን ዝምልሶ
0: ሓራይ መን ዳኣ ምልሶ
1: መንዲ ሰራሕና ሰራሕና በዓሉ ኣሎ በዓሉ እዩ ዝምልሶ
0: እሞ ብኸመይ ዳ ደቂ ኣንስትዮ እዮን ፀዋራት ክትብል ፀኒሕካ
1: እሞት ናይ ደቂ ኣንስትዮ ሓርስን ክንደይ ቐንፃን ስቅያት እንዳ እሞ ሰብኣይ ይኽእሉ ኢልክ ተሓስቢ እው
0: ኣንተ ባባ እንታይ እዩ ዝኽሉ ኣይ
1: ኣቲ ከምዚ ተቐፊቱ ዝሓደረ ቡምባር ክንክጃሓሓሓ ክፈስ ዝሓደረ ደመይሲ ንሱ ቀሊል ኮይኑ ዝስማዓክ ዘሎ
0: ቀሊል እዩ ዘይበልኩ እንታ ባባ ግን ዋላ ደም ተፈሰሰካስ ጥዑም ዳ በላዕካ ኢካ
1: ትጥቁጥዑም ዳ ቀደም ነይሩ ጥዑም ደለ ሕጂ
0: በዓል ባባ ካብ ነብስኩም ናፍቕቲ ትማሊኢኹም ግን ከዓ ተጋራጫዊ
1: ብኸመይ ድኣ ተጋራጫዊ
0: ሕጂ ስኻ ስነባሓጎይ ኩሉ ግዜ ኢካ ትኸሱ
1: መን ኣነ
0: ወስኻ ዓባያይ ናይ በይኑ ፃሕሊ ገይራ ዝስርሓሉ ነራ ኢልካ እንዲኻ ትዛርብ
1: ኣብ ፆም ዶ ኣብ ፆም ዳ ንዓና ስጋ ድስቲ ገይራ ድስጋ ትስርሓልና ነራ ነቦይ ካሪ ክል ኣብ ንእሽተ ፃሕሊ ገይራካ ሽሮ ትስርሓሉ ራ ጣዕምቲ ሽሮ ትስርሓሉ ራ እዚ ሞ እንታይ ሓለፋ ድ
0: ባባ ንዓባ ዝዛ እንታይ ተገላብጦ ንስኻ እንዲኻ ንዓና ከም መፍደይሕ ንክትጥቀመልና ሓሲብካ ነርካ ከምታ ብሓጎይ ንዓልካ ዝገበረካ ግን ማማድሓንቲ
1: ተፍሽልሃልካጥወለኒ ዋዚ ክዘረባ ክንታይ ድ ክትገብሩ እዮ ዘለ ክፉ ፍሕርክ እንዳውፃ ክንፅሕምን ክትሕመልክ ይክደል ዘሎ
0: እንታ ሕሙም ስለሽቃጥ ቆልዓ ይክብሉ

0: ወይ ሓወይ እቲ እምበር ብዙሕ ደም ይኸይድዎ ኣቲ ናይ ክንደይ ወርሒ ኢኸ ነይሩ
1: ማማ እዚ ኸይድዎ ደላ ኪና
0: እንደለይ ኣቲ እንታይ ኸይለ እንታይ ከም ዝበልኩ እኳ ደይተረዳእና
2: ማዕለሽ ማልሃ የጋጥም እዩ ያ ሩት ሕጂ ሞ ንዓሙና ያኒ ደም ክወሃበት እዩ ተኣዚዙ ዘሎ
1: እዋ ሓኪም ከምኡ ኣይዙ
3: እሞ ደም ክትህብቲ ኾንካስ ከመይ ዓይነት ሰብ ክኸውን ኣለካ
1: ጥዕናኻ ሙሉእ ክኸውን ኣለዎ ክብደት ሰብነትካ ክቕልዕል 50 ኪሎ ክኸውን ኣለዎ

0: ሞ ናይ ዝገዛ ዝጣዓየት ማማ ዳሃብ እንዳ ግዴ ማማ ዳሃብ ዘይትህቦ
1: ብያል ግዜ እንደከደርቂ ክት ዋይ ካብ ዓስበልያስ ዓስበባል ቀርበካ ድዮም ዝብሉ መሳሎ ስምዕስኪ እቲ ደመይሲ ንስኽ ክትፋተውሉ ርዳ ደው በለለ ክብለፀልካ በሊ ዋሓቢት ኾንኪ ሃየ ካብቲ ደምኪ ቀዲሕኪ ቀዲሕኪ ቀዲሕኪ ሃብየት ኣተ ወረ ክንደይ ኪል ኢኸ ሞ ድምዛል
0: ኣነ ሞታይ ፈሊጡ ክንደይ ከም
1: ንድዕሉ እንቲ ሓሙሽተ እንቲ ዓሰርተ እንቲ 2ሓሙሽተ ኣወት
2: ኣብደያ ካብ 2ሓሙሽተ ይክብደት አይ ምባልሲ ዓባይ ሰበይት እየ እንተ ትብል እኳ ምክንያት ክምታኣምነ
1: ንስ ዳኣ ዓብ እንዲ ለማልመ
3: ናቱ ዳኣ ዳሓን መጀመርታ ካ ትኮይኑ ስጋብ ወዲ 6ሳ ዓመት ቀፃሊ ትልግስ ትኾንካ ከዓ ካብ 6ሓሙሽተ ስጋብ ወዲ 7 ዓመት ክትልግስ ትኽእል ኢኻ
4: የጀማዕ ትርክር እዚ ኩሉ ዓመታት ብሓንሳብ ና ሰርሕና ኣነ ኣባል ማሕበር ወለንታውያን ለገስቲ ደ ምኳኑ ትፈልጡ ዶ
0: ኣይንፈልጥን ሕጂ ትነግረና ኣለኻ
4: ጠይብ ሕጂ ፈለጡ ኣሰረይ ሰዓቡ ኣሰረይ ብምስዓብ ድማ ኣባላት ማሕበር ወለንታውያን ለገስደም ኩኑ
0: ወይ ዕስማን ከ ዘይ ምነወካ ዳሓር ሰብ ተኣሪጉ ማሕበር እዩ ዘብዝሕ ኣታ ወዲ ተኣርጋ ኣለካ ግዲ
4: ያ ኣዛኒት እዚ ብክፋል ሂወትካ ንካልኦት ደው ምባል ምርህራ ምሕላይ እዚ ምስ እርጋን እንታይ ዘራኽብ ኣለዎ
1: ስኡ እንደበል ዑስማን ንዓይ ክትወቅዕ ደልያ እንዳኣለ ብቐዳማይሲ ኣብቲ ጎረባብትናስ ማሕበር መትሕግጋዝ ንመስርት ኢለስ ክጎሳጉስ ቀንየ ኢለ ነጊረ እያ ነይረ እንዲ ሕጂ ንዕኡ ዘኪራሲ ጉዳይ ኣረጋውያን ከተለ
0: ማማ ድሃበ ዋላ ክንሕለልኪ ጥራሽ ከምኣ ዘይሓሰብክዋ
1: ክኢሉ ዳ ክድክድክድ ድሓ ንስኺ ካልእ ተሓስቢ ካልእ ካልእ ካልእ
4: ያ ሩት ኣነ ንዓምና ደማ ይኮነ ዕንተይ ከማንህቦ ሕጂ ደም ክልግሰሉ
1: ኣየኸየ ዕንቲ ከንተ ሂብካየ ፅባሕ ንጎ ከዓኒ ምሩሐኒ እንዳበልካ ኣትዕብ ተብሎ
4: ይመድሃብ ኣብ ምልጋስ ኣብ መሃብ ዘሎ ደስታ ሕልፊ ኩሉ እዩ እሞ ከዓ ንእትፈልጦ ይትረፍ ንዘይትፈልጦ ብሰላ ደምካ ሂወቱ ሰሪራ ድሒና ክብሉካ ከለዉ ካብ ዛዕቢ ደስታሲ እንታይ ኣሎ
2: ጭራሽ ሸያባይ ትፀውዕ ለባም ፀውዕ ዝተባሃለኮ ከምዝናትካ ይታ
1: ዶ

0: ፕላዝማ ዝበሃላሉ ርሓቂ
1: ዋ ፕላዝማ ድማ ሞያዊ ክፋል ናይ ደም ኮይኑ ኣብ ውሽጡ መኣዛዊ ምግብን ኣንቲቦዲን ትሕዝቶ ኣለዎ።
0: ኣንተ ኣነኮ ግርም ዝብለኒ ሲ ንኣብነት ሽጉርቲ ድዩ ስጋ ኮታ ዝኾነ ነገር እንዳመተርና ኢድና ንሕረ ድማ ደም ንወፅእ ሽዑቲ ደም ዝበዕሉ ረጊኡ ደው ይብል ከመይ ከመይ እዚ
1: እዚ ንምንታይ ድዩ ትሄርለ ፕላትሌታት ዝበሃሉ ኣለውና ኣብ እዋን ሓደጋ ደም ዝፈሰና እዚ ፕላትሌታት ይዓክቶ ማለት እዩ።
2: ሓራይ ጎጎለይ ዝሓተትና ክትምልስ ክልና ኣላ ንዓና ጅደ ይብላ ኦኦለይ ከዓ ሓተትና ክመልሰል
1: ንሓ ወይ ፍሊጥኩም ዲኹም
0: ኣብዛ ተኮኒ
1: ሆስፒታል ከይዱ ቸክ ምስ ገበረ ደም ክልገሰልካ ኣለዎ ተባሂሉ። ስለዚ እንታይ ይበልክትኹም?
2: ዋ ንዓ ምና ዳ ኖርማል ደመይ ደም መንእሰይ ስለዝኾነ ካሚሕ ምውዓይ ልቦ ከይህውፀመን ኖርማል ዎ
3: ኣብታታኹምኩም ኣታ ሓንቲ ኣልሓሚ መሎ ትበልኩም ንስላይ ትኾኑ
4: ሕጅስ እንታይ ማይ ሓሊፎ ወረ ኣብ ፅቡቅ ኢኻ ርኪብካ ዘለኻ
3: ክላ ከይበፅሕ ናይ ጥራይ ከይወፅ
5: ውፃዳ ጌና እዩ ኣይስዑም እግሪ እንዲኻ ኣብቲ ሓገዝ ዘድልየሉ ግዜ ኢኻ መፅኻ ዘለኻ
3: ሓገዝ ዘድልዮ ንመሐከም ኢኸ ንደይ ገንዘብ ድምሓድቶም
5: ገንዘብ ኣይኮነን ልግስ ደብ እዩ ተደልዩ
3: ደምደምደም ዝቀይሕ ደም
5: ወደ
3: እዚ ደኣ ነህቦ ሕሉፍ ኮይ ኢሉ
5: ኦይ ኣታ በዛ ፍንትናትካ ደም ደኣ ኸውሎ ትብሎ
3: ምንታይ
5: ደም ደኣ ደ ግና ኩሉ ሓደ ኮይኑ
3: ኣተታ ክጎቦጎቦ ትብል እቲ ክትብል የ ዘለኹ ደምታዕብል እዮ
5: ምንታዕ ግደ ኣብ ምንታዕ ተበፂሕካ ምፅይቕ ለለ ጌጋ ዳ ክልኣለይ እምበር ክትብል የ ዝደለኽ ዝተረዳእኒ ምስለኒ
4: ኣንተ ሓፍተ እቲ ተረዳእኪ ኣብ ክንቲ ትዕብዕብዮ ቶጉን ደብል እዮ
5: ይህ መሳፍንቲ ድልውነትካ ከመይ እዩ ንእንዛረቦ ዝፃወሮ ዲኹ
3: ኣንተ ክፃወሮን ከይፃወሮን ሲ ቅድም ክሰምዐለኒ እኳ ኣነ
5: እማ ካበልካ ሲ በረቂ ዝተቃጠለ ደምሲ ንልግ ስበቅዕ ዶ ትብሎ
3: እንት ለምለም ስልካ እንታ ከመ ጌርክ ክኽእልክዮ ክሳብ ክንድኺ ግን በቲ ካልእ ወገን ከዓኒ ትሕዝንኒ ምክንያቱ ነተወበ ክሳይ ተጠቐም ክሉን ምስ

0: ዝተፈላለዩ ኣጋጣሚታት ሓደጋ ዝወረዶም ዜጋታት ብዙሕ ደም ምስ ፈሰሶም ደም ንህቦም።
1: ክልተ
0: ሳልሳይ ውሽጣዊ ሕማም ዘለዎም ዋሕዲ ደም ዘለዎም ዜጋታት ድማ ደም ይልገሰሎም።
2: ከም በዓል ኣዲ ድሃብ ርብዖ ኹምታል ዝዓይነቶም ሰባት
3: ኣብቱም ቆልዑ ካል መመሰሊ ሰብ ድክንስኢንክን ተተመሊስክናባይ ተተመሊስክናባይ ተተመሊስክናባይ ትመፃ ደለካ
4: ትመማሃበይ ኣቕሪባከ
3: ዋይ በዚሒ በዚሒ በዚሑ ወይ ልክዕ ድሃብ ንዓኻትኩም መፅሪኣትኩም

0: ሃይማኖት ኣይፈልን እዩ። ስለዚ ዓበይት ዝለገስዎ ደም ንህፃናት እውን ክሕግዝ ክጠቅም ከዲሕንካ ይኽእል እዩ። ስለዚ ደም ዕድመ ኣይፈልን እዩ። ካልእ ብዛዕባ ልግስ ደም እንታይ ትፈልጥዎ ነገር ኣሎ? ወይ ከዓ ልግስ ደም ንመን ክንህብ ንኽእል? ንመን ክንልግስ ንኽእል?
1: ሓደስቲ ናፅላታት ትሕቲ ሚዛን ዝውለዱ
2: ኣብ ግዜ ተፈጥራዊ ወይከዓ ሰብ ዝሰርሑ ሓደጋታት ከጋጥም ከሎኸ የድሊ ዶ?
0: ወ ብልክዕ ክንህብ ንኽእል።
3: መድመይቲ ብዘስዕቦ ሕማማት ዝሽገሩ እንበዓል ሕሚፊልያን ካልኦትን ማለት እዩ።
0: ትኽክል።
4: ማሕሽሮ ዝሓመሙ ከዓ
0: እንታይ ከ ምሕሽሮ?
2: ምሕሽሮ ማለት ኣይልሓ
1: ዶክተር ንስኻ ክድም ለጊስካ ትፈል?
0: እወ ለጊሰ።
1: ክንደይ ግዜ?
0: ክሳብ ሕጂ ብዙሕ ኣይኮነን 20 ግዜ ለጊሰ ኣለኹ። 20 ግዜ ብጣዕሚ ውሑድ እዩ። 20 ግዜ ብጣዕሚ ውሑድ ምክንያቱ ልዕሊኡ ዝለገሱ ኣለዉ። ቅድሚ ኣነ መንጋናይ ግን እስክገምት ዝለዓለ ኣብ ኤርትራ ወይ ኣብ ዓድና ዝለዓለ ደም ዝለገሰ ክንደይ ለጊሱ ክኸውን ኢልኩም ትግምቱ?
5: 25
1: 30
2: 40
1: 50
0: እቲ ዝለዓለ ክሳብ ሕጂ ለጊሱ ዘሎ መምህር ታደሰ ዘሪሁን እዩ ዝበሃል። ክሳብ ሕጂ ከዓ 96 ግዜ ለጊሱ ኣሎ። 96 ግዜ
3: የጀማዓ ትርኬር ንክብሪ መምህር ታደሰ ዘሪሁን ደው ኢልና ነጠቃዕ
0: ኣብኣ ከለና ዶክተር ሳምሶም ኣባይ ወለንታውያን ለገስ ደም ዘይተጠቃዓሎም ጀጋኒ እዩ ዝብል። ስለዚ በዚ ኣጋጣሚ እዚ ንብምልኦም ፅቡቅ ገርና ነጠቃዓሎም።
6: ይብሎ እዚ ዝኸበረ ካብ ወርቂ ዝፀረየ ደም ኮ ክመካ መፅ
7: መጥቃሲ ትረፈ ዳ
6: ግደ ካብ ሓሳባት ኣይተሰናክለኒ ሕሉፍ ኮ ኢልካ
7: ባዕርፈ ተረዲእ
6: ስማዕ ናይ ሂወት ነገር እንታይ ደፍለጥ እዩ ስማዕ ሎ ግና ስኸ ይበልና ካዓዘ ትበልካ
7: ዝኻባ ግፍጥት ብል ትኸውን
6: ወይ እታታይ ገይረካ ከይሓለፈለይ ከማኻ ሓከረ ከይበልዓ ክዝዕዝርክብሕማም ከለዎ
7: መስቆጥ ንስኻ ኮ ሪኢካ ትነብሮ ዲኻ ዘለካ መሲድካ ነዚ ሂወት ንስኻ ኮ ነዚ ሂወት ንዝናብራ ተስተማቕሮ ንኳ
6: ዘለካ
7: ስማ ሂወት እኮ ምርጫ ኳ ንስኻ ሪኢካ ካብ ክንዲ ተጊኻ ትሰርሕ ትሕግዝ ንፅጉማት ካልእ ክንዲ ትነፍዕ መደሽካ ተድልል ተታልል ትብንኩስ ትምንጥስ ንስኻ እንታ ዝናትካ ናብራ ኮ ሪኢካ ለኻ ንዕጮኦም ንኳ ኣይትምነ የብሉ
6: ኣታ ክሳብ ኮንዶ ድ ስምበር ብደወይ ብሂወት ከለኹ ናብ መቃብር ጠቢርካኒ
7: ዛዕፈ ከምኡ
6: ሓናሓሕጂ ደም ከመይ ገይረ ይክበካ
7: ከመይ ገይረ ይክበካ ንበኣ ከለካ ጭንዳ ሓቢልካ
6: ትበኒ ዘን ኢደ ጭንዳ
7: ዋላ ንሳ የማነይ ሰብ ንደ ጭንዳ ሓብለ
6: ንስኻ ከ ዳሕላይ ብከመይ ትወስዶ
7: ናንዲ እዚገርካ ጭንዳ ክመሰበልክ ኣነ ከዓ ሓደ ፍርቂ ሰዓት ከዓ ኣቢደ መፅእ ካ ወስዶ
6: ምንታይ ለማርክበከል
7: ለማዳኺብሎ ድኳን ኣሎ ክዳምፅ
6: ኣብዚ ከባቢ ርከብ
7: ወይ በቃ ውፅኢድ ካብ ኣብ ትረክበ ኢኻ ደካበር ኣለኹ ምጉሰካ እታ ስ ዝኽሉ ንዋ ሂበሊሒባብልናካሲ ከም ቫምፓየርሲ ብደውካ ክመፅየካ

0: ሄሎ፣ እንታይ ስማዕክሉ?
1: ዝተወዳ ኮይኑ እዩ ስማኑ ዘሎ
2: ኣጀር እዩዋ ከመፅኪ ክትውድ ኣይ ሕጂ ሰብነት ክሓድሽ ደም ክትከኣል ክንዲ ባዕሉ ኣቀይንሽኒኩ
3: እዋ ደማምኒ ንግሰሉ እዋን ሰብነታ ድማ ሓደስቲ ዋያታት ድማ ምስራሕ ይተባባዕ ከም ውፅኢቱ ድማ ምስራሕ ባህያታት ይሕል
0: መብዛሕ መዘያዳ ባህያታት ምሕዳስ ኢና ዘለና በለኒ
3: ተሓሰብክዮ ክታ ኣዝተ
4: የጀማዕት ርክር ደስ ክብለካ ምሽ ከምዚ ከማይ እንድሕር ኮይንኩም ኣነ ብውሽተይ ተፈሲሐ ዘለኹ እዚ ከዓኒ ሰብኣውነት እዩ ዝበሃል
3: ናይ ሰብኣውነት ካብ ምፅኻ ድኣ ናይ ሎም ዓመት ቴማ ድሮፕ ኦፍ ሂማኒቲ ጊቭ ብላድ ኤንድ ሴቭ ላይቭስ እንዳ ትብል እዚ ማለት ድማ ብንጣብ ሰብኣውነት ደም ነጊስና ሂወት ነድሕን ማለት እዩ
0: ዋው ደስ ተብል ቴማ ናይ ብሓቂ ደም ምልጋስ ሰብኣውነት እዩ
1: ሓቂ ክንዲኹምዎ

0: ኣነ ከዓ ሓንቲ ሓራስ ብዙሕ ደም ዝፈሰሳ ሳላልግሲ ደመይ ብድድ ኢለና ፈጣሪኣ ተመስግን ንረአየኒ ኣሎ።
1: ኣነ ከዓ ሓደጋ ዘጋጠሞ በዝሒ ኣብ ህፁፅ ረድኤት ደም ተሓሲቱ ደመይ ክልገሰሉ ረአየኒ።
2: ሰተ ክንተይ ይረአየካ?
3: ኣነ ደኣ ንሕና ብንልግሶ ደም ሓደሽቲ ናዝላታት ትሕቲ ሚዛን ወይ ከዓ ዝተፈላለየ ናይ ልቢ ፀገማት ሒዞም ዝውለዱ እሞ ድማ ኣብ መጥባሕቲ ዝገብርሉ እዋን ደምና ዋሕስ ክኾኖም ረአየኒ። ክንዩ ድማ ዓብዮም ዓበይቲ ሰባት ፀለውቲ ሰባት ኮይኖም ብክብሪ ክዝክርና ቅደድ ኢሉ ረአየኒ።
1: ኣየ እውን ካልእ ክትከውን ኣብ ድሕነት ደቂ ሰባት ኣብርክቶ ክህልዎካ ከመይ ቅዱስ ተግባር ድዩ?
2: እወ እወ ናይ ባሃቂ
4: ሓቦይ ዳደው ኢሎ
5: ያ ሚካል በጃኺ ንዓምና ላውድ ስፒከር ጌርኪ ኣዛርብ እዮም።
4: ሄሎ ሓቦይ።
6: ሄሎ ሚካል ጓለ ሕራይ ደይሎ ምኺ
4: በዓል መን ኢልካኒ?
6: በዓሎም ጉይን ሃንጎሪ ማታት
4: ሓቦይ በዓል መን እዮም ዞም ጠቕሶም ዘለካ?
7: ኣቶም ሰራሕተኛታት ኮ ሃንጎሪ ማ ዝብል ሳጓቁ ኣጥቢቀሎም ዘሎ።
4: እንተ ሓቦይ ለውድ ስፒከር ገይረ እየ ዛርቤካ ዘለኹ። እዞም ትብሎም ዘለካ ሰራሕተኒታት ድማ ደም ልግስ ኣለዉ።
1: ዳሃ ንዓምና ሰሚዕናካ ኢና። ንሕና ሳንጎሊ ማታት ንበሃል
6: እተሰሚዕኹም ንኹም ዋይ እንትለምለም ሃብተ ህርኩታት ዝብል ኮይ ሓንጎሪማ ኢለ ኣቲ ኣረቂሳት ንደኺካ

ሰላም ንኣኹም ይኹን ዝኸበርኩም ተኸታተልቲ መረፍ ረፃዕሪ ከመይ ቀኒኹም? ኣብዚ ዘለኹምዎ ሰላም ንጥዕና ንምነየልኩም። ኣብ ናይ ሎም ኣተኩርዎ መደብ ናምባር ካብ ከውሒ ናብ ሰውሒ ኣብ ትሕቲ ዝብል ርእሲ

0: ሓረስቲ ዛንታ ሓደ ፃዕራምን ኣብነታውን ዝኾነ ሓረስታይ ኣቶ ዮሴፍ ተክለማርያም ንሕዝናልኩም ቀሪብና ዘለና ሰናይ ምክታል።
1: ሓረስታይ ዮሴፍ ተክለማርያም ይዝበሃል። ኣብ ዓዲ ቅስሞ ደንጎሎ እዩ ብሕርሻ ካብ እትናበር ስድራ ተወሊዱ ኣብኡ ውን ዓብዩ። ኣማ ኣዳም ምስ በጽሐ ከዓ ኣብ ዝተፈላለየ ንግዳዊ ስራሕ ተዋፊሩ ክሰርሕ ጀሚሩ። ጸኒሑ ግና ናብ ሕርሻ ተመሊሱ። ኣብ ገደና ናይ ገዝኡ ብ10 ተኽሊ ፈልሲ ጌሶ ልምዓት ጀሚሩ። በተን ዝተተኽላ ጌሶ ደሓን ምንጪ ኣታዊ ክረክብ ምስ ጀመረ ናብ ዝሰብሐ ስራሕ ልምዓት ተበጊሱ። ምስ ዓዱን ምምሕዳሩን ብምርዳእ ድማ ኣብ በረኻ ዓዶም ኣብ ሓደ ሽንጭሮ ማይ ዝሓልፎ የማነ ጸጋሞ ድማ ከውሒ ዝኾነ ቦታ ክጥቀመሉ ሓቲቱ። እንተኾነ ኣብዚ ከውሒ እንታይ ተኣምር ክሰርሕ እዩ ተባሂሉ። ንሱ ግና ነቲ ተውሃቦ ቦታ ብምዝላይ ብምድልዳል፣ ከምኡ ውን ካብ ካልእ ቦታ ምሩፅ ሓመድ ብምምጻእ ዶኪዑ ናብ ለሰግራት ብምቕያር ናብ ልምዓት ተዋፊሩ። ሓረስታይ ዮሴፍ ኣብ ፈለማ ተበግስኡ ዝነበሮ ኩነታትን ዘካየዶ ጻዕርን ከብርህን ከሎ፣
2: ኣነ ሕርሻ ክጅምር ዝኽኣለኒ ቅድሚ ሕርሻ ምጅማረ ኣብ ካሊእ ንጥፈት ይነጥፍ ነይረ ኣብ ንግዲ። ካብ ንግዲ ግን ኣብ ሕርሻ ሕሸኒ ኢለ ኣብ ገደና ዝጀመርኩ ወንጌሶ ካብ 10 ዘይበዝሓ ፅቡቅ ቶት ምስ ሃባኒ ኣነ ዳሕራይ ካብዚአን እኳ ክንዲዚ እቶ ፅቡቅ ዝረከብኩስ ኣብ ጥቃርባ ገይረ ረብሓ ረኪበ ደቀይ ዘዕብየሉ ኢለ ናብ ገማግም ሩባ ሃሰስ ኢለ ኣብቲ ዝረከብኮ ቦታ ከዓኒ ኣኻዊሕ ነይሩ። ነቲ ኻዊሕ ምስ ሓተትኩ ምምሕዳር ከባቢ ኣናብርቲ ዋእ እዚስ ከይትህሰ ከውሒ ኢሎምኒ ደሓን ጥራይ ፍቓድ ሃቡን እምበር ኣነ ነዚ ከውሒ ፅዒረ ናብ ሰውሒ ክቕይሮ ኢለ ተበጊሰ።
1: ሓረስታይ ዮሴፍ ቅድሚ ሎሚ ዒላ ብምኩዓት እዩ ብሞተር ገይሩ ጀርዲኑ ማይ ዘስቲ ነይሩ። ምስ ግዜ ግን ዋጋ ነዳዲ ክዋፆ ስለ ዘይከኣለ ፀሓዊ ፀዓት ማለት ሶላር ብምትካል ማይ ከስቲ በቂዑ።
2: ንሕና ነዛ ብዛ ግደናይ ዘላ ዘበገሰትኒ ጀሪን ጀርዲናይ እዛ ገደና ካብቲ ሩባ ጀርዲናይ ብመኪና ኢና ማይ ንጓርተላ። ነዛ መኪና ካብ ዒላና ብሶላር ንመልእ፣ ብሶላር መሊእና ነዛ ገደናና ነስቲ። ሶላር ግን ሎማ ዓመት ብጣዕሚ ዕውት ስራሕ ኢና ነርና፣ ኣበይ ፀኒሕና ስጋዕ ንብል ኮይና። ሶላር ዘለዎ ውፅኢት ናይ ብሓቂ ሓረስቶትና እቲ ዓቕሚ ዘሎ ብሶላር ንክጥቀም እዩ ኣነ ክዛረብ ዝኽእል። ብጣዕሚ ውፅኢታዊ እዩ ሶላር። ዒላና ካብ ምፍሳስ ነዳድን ገለ እንዲሒኑ
1: ሓረስታይ ዮሴፍ ኣብ ምዕቃብ ኣከባቢ እውን እተፈላለየ ባህርያዊ ኣግራብ ብምትካል ንኸባቢኡ ብምቕያር ዓብ ፅልዋ ኣሕዲሩ ይርከብ።
2: እጂ ኣብ ባህርያዊ ገረብ ንሕና ነጢፍና ኢና ኣብቲ ከባቢ። እቲ ቦታ ንሕና ክንኣቱ ከለና ቀልጦ እዩ ነይሩ። ንሕና ምስ ኣተና ጎሞሮ፣ ሸዊት ሓጋይ፣ ልስንያ እዚ ተኺልና ኢና ብብዝሒ። ኣብ ርእሲ ተወሳኺ ኣብ ባህርያዊ ገረብ ከዓኒ ከም በዓል መሞና ዓላ ጨዓ ስጋዕ መቒዕ ኣብቲ ከባቢና ሙሉእ ምግራብ ጌርና ኣለና። በቃ ብጣዕሚ ፅቡቅ በዓል መሞና ፈሪስ ንጥሪት ቀለብ በፂሑ ኣሎ። ዕንበባታት ሸዊት ሓጋይ ንንህቢ ፅገን ገለን ፅቡቅ ጀሚርና በፂሕና ማለት እየ። ኣብ ዘተኣምን ናይ ምግራዊ ነጢፍና ኢና ዕቃብ ሓመድን። እጂ ከባቢና ናብ ጫካ ቀይርኒ ኣለና። ጀርዲን ጥራይ ዘይኮነስ ግሪቡስ ጫካ ኮይኑ እዩ ብኩሉ ኢና ንሕና ነጥፍ ዘለና ኣብቲ ከባቢ።
1: ሓረስታይ ዮሴፍ ሓደ ካብቶም ፍሉጣት ተጠቀምቲ ባህርያዊ ድኩዒ ምኳኑ ይፍለጥ። ንሱ ካብ ባህርያዊ ድኩዒ ዝረከቦ ብልጫታት ከብርህን ከሎ፣
2: ኣነ ድኩዒ ኮምፖስት ይጥቀም። ባህርያዊ ድኩዒ ከዓኒ ናይ ጥሪት ናይ ጤል ይጥቀም እዩ። ኣብ ኩሉ ሕርሻይ ድኩዒ ናይ ጤል እየ ዝጥቀም። ብጣዕሚ ሩይ ለውጢ ከዓ ዝረከብ ኩሉ ከዓ ብድኩዒ ናይ ጤል

0: ስርናይ ነጢፈ ፅቡቕ ዓወት ኣምፅ እየ ኣብ ኩሉ ሕርሻ ኣሕምልቲ ኹን ከዓኒ ርኡይ ለውጢ ዘርኢ ብኮምፖስትን ብባህርያዊ ድኹዕን ስለጥቀም እዩ ዋላ ነዚ ገይሶይ ኣነ ናይ ጤል ድኹዕ እየ ዝገብረሉ ስለምንታይ ማይ ኣይነትዕን እዩ ንድሕር ናይ ጤል ጌርካ ኣሎ ሕጂ ኣነ ኩሉ ጠቕመይ ካብ መዳበርያ ወፅኤ ናብ ድኹዕ እየ ኣነ ዝነጥፍ ብድኹዕ እየ ከዓ ተዓዊት ሎማ ዓመት ድንሽ ዝረኸብናያ ሲ ብድኹዕ ነዘን ዓሰርተ ኩንታል ድንሽ ኣርባዕተ ብያጆ ድኹዕ ምስ ገበርና ኣለኒ ኢና ልዕሊ ንረኽቦ ነበርና ብዙሕ ምህርቲ ሓፊስና
1: ኣብ ንጥፈታት ሕርሻ ጌይሶ ኸ ከመይ ከም ዝነጥፍ ክገልፅ እንከሎ
0: ብዛዕባ ጌይሶ ኣነ ዝበፃሕኽዎ ፅቡቕ መረዳእታ ሒዚ እየ ጌይሶ ኣብ ዓመት ክልተ ግዜ እዩ ዝቆርፅ ክልተ ግዜ ቆርፅ ከልኹ ኣብ ዓመት ንቀደም ትዕንብብ ትፈሪ ፈርያ ኣብ እግራ ብጫ ምስ ኮነት እንድሕሪ ቆሪፅናያ ወርሕን ክልተ ሰሙኑን ማይ ነፅሞ ኬስተና ዳሕራይ እንድሕሪ ቆሪፅናያ ኣብ ፀሓይና ነንቅፆ ኣብ ካንሸሎና ብድሕሪ ብጣዕሚ ስውኡ ፍሉጥ ፅራይ ሕጂ ካብ ገዛና መፂኦም እዮም ንዓና ንመርዓታት ዝኾኑ ውራያት ዝወስዱ ሕጂ ጌይሶ ኩሉ ሓረስታይ እንታይ እየ ክገብር ዘሎ ኣብ ዓመት ክልተ ግዜ ከይፈርየስ ክቆርፅ የብሉን እያ ነዝብል ጌይሶ ስጋዕ ትፈሪ ዘይጦ ስጋዕ ተውፅእ እንድሕር ፀኒሓ ብጣዕሚ ኣብ ዕዳጋ ከይዱ እውን ተጠቃማይ ዕጉብ እዩ ዝኸውን ሽሕና ብኸምኡ ኣነ ዝነጥፍ ቀልጢፍካ ናይ ምቁራፅ ባህር የብለይን ህዝቢ ዝሕጎሰሉ ስራሕ ኢለ ኣነ ዝወፍር እምበር ንዕዳጋ ኢለውን ብዙሕ ቁርፅቁርፅ ኣብለ ካብ ዕዳጋ ክረቢሕ ኢለ ኣነ ይብገስኒ ህዝቢና ሲ ፍሉጥ ጌይሶ እንድሕር ኣቅሪብካሉ እቲ ህዝቢ ዕጉብ ይኸውን ብኡ ስለ ዝዓገቡ ከዓ ካብ ርሑቅ መፂኦም ንዓና ዕዳጋ ዝወስድልና
1: ሓረስታይ የሴፍ ሓደ ካብቶም ኣብ መደብ ንእሱን ርቡሑን ቃፅኦ ሕርሻ ማለት ንርቃሕ ብምስታፍ ዕውት ውፅኢት ብምምዝጋብ ብኣብነት ዝጥቀስ ሓረስታይ እዩ ንሱ ንረብሓታት ንርቃሕ ክምስክር ከሎ
0: ብዛዕባ ንርቃሕ ነጢፈ ብሚኒስትሪ ሕርሻ ዝተዋሃበኒ ሓበሬታ ነጢፈ ክነጥፍ ከለኹ ስርናይ ዘርአ ብመስመር 9.7 ኩንታል እያ ንረኺበ ሕጂ ብልጫ ናይ ምርቃሕ ብመስመር ዘርኢኻ ብዙሕ እዩ ዝጭንፍር ንዕ ክትዘርኦ ከለካ ብባህርያዊ ድኩዕ ዝጥቀማኒ ባህርያዊ ድኩዖ ገይረ ኣዝዩ ብሉፅ ምህርቲ ረኪብና ብሓቂ ክገርመኩም እቲኡ ዝነበረ ዝሓዞ ጉንቦ ዘገርም እዩ ኣበይዳ ኢና ነርና ኢልና ሕጂ ንመፃኢ ኣነ ኣዕብየን ክወፍር እየ መደብ ተታሒዝ እየ ዘለኹ
1: ሓረስታይ የሴፍ ኣብ ልምዓት ዘራእትን ኣሕምልትን ጥራይ ተሓፂሩ እውን ኣይተረፈን ኣብቲ ዝኩዓቶ ዒላ እኹል ማይ ብምርካቡ ኣብኡ ዓሳታት ብምዝራእ ንስድራ ቤቱ ዝኸውን ዓሳታት ብምፍራይ ተወሳኺ ረብሓ ይረኽበሉ ኣሎ
0: ንብዙሕ ዓሳዊ ነጢፍና ኣለና ፅቡቅ ኣፍሪና ኣለና ኣባዚሕንዮም ኣለና ብሰለስተ ኣርባዕተ ዓሳ ዝጀመርና በዚሖም ሕጂ ቶም ዝዓበዩ ንሕና ምብላዕ ካብ ዒላና ጀሚርና ዓሳዊ ፈሊጥና ዓሳ ደቅና ሲ ዓሳ ተገፊፎም ከም ዝብላዕ ፈሊጦም ካብታ ዒላና
1: ድሕሪ ብልሓትን ፃዕርን ዓወት ከም ዝርከብ ዘጠራጥር ኣይኮነን ሓረስታይ የሴፍ ተክሊ ማርያም እውን ሳላ ዘካየዶ ፃዕርን ዘተኣታተዎ ሜላታትን ኣብ መነባብርኡ ዘምፀ ለውጢ ቀሊል ዘይምዃኑ የብርህ
0: ብዛዕባ መነባብሮ ክዛረብ እንድሕር ኮይነ ካብዚ ዝተበገስ ኩሉ ሰዓት ንቀደም ኣነ ጀሪነይ ይዕብዮ ዓብዩ ኩሉ ድኹዒኡን ምድልዳሉን ወዲአ ብድሕሪኡ ብናቱ ፍርያት ቸንተ ደሺ ገይረ ንናብራይ ትሕግዘኒ ትመርሓኒኣለና ሶላረይ ገይረ ፀገም ነዳዲ ነበረ ፈቲሐ ኣብ ዘለኹ ደረጃ በፂሐ ኣነ ፅቡቅ እዩ ኣብ ሕርሻ ብምፋሪ ብጣዕሚ ዓጊበ ንቀደም ንቀደም ዝተመጣጠነ ምግቢ መኣዛ ምስ ደቂ ይረክብ ኣነ
1: ሓደ ሓረስታይ ናይ ብሓቂ ኣብነታዊ ክበሃል እንተኮይኑ ብውሕዱ ኣብ ከባቢኡ ንዝርከቡ ሓረስቶት ፅልዋ ክፈጥር ይግባእ ሓረስታይ የሴፍ እውን ኣብዚ ጉዳይ ኣይሓመቐን
0: ኣብ ከባቢና ዝገበርናዮ ፅልዋ ሰብ ነቲ ከውሒ ሰውዒ ከም ዝኸውን ኣሚን እዩ መሬት ሰብ እንድሕር ስኢና ከውሒ እያ ከውሒ ግን መሬት እንድሕር ረኪባ ሰውሒ ስለ ዝኾነ ኩሉ ሰብ ኣሚን እዩ ጎዝና ኣነ ስራሕ ክዎ ስራሕ ኩሉ ሰብ ይሕጎስ መመፅ ይምሃር ብዙሕ ሰብ እዩ ኣነ ካባይ መፅኡ ርዩ ዝኸይድ ዝሕጎስ ይምሃር ከምዚ ንሕና ክንገብር ኢና ዝብል መሊእ ሰብ እዩ ኣብቲ ስራሕ እውን ንሕና ብዙሕ ሰብ ይመፀና እዩ ንሰርሕ ኢና ምሳና ዝውዕሉ ኣለዉ ደቂ ኣንስትዮ ኣብዚ ዓድና ዘለዋ ምሳና ይሰርሓ ፅቡቅ ናይ ትምህርቲ ስራሕ ከፊትና ኣለን ፈሊጠን ንኣሽቱ ተምሃሮ እውን ኣብ ቀዳመ ሰንበት ቀዳም ቀዳም ኣብ ሰሙን ሓንቲ ግዜ ስራሕ ፈሊጦም ብዛዕባ ኩሉ ሕርሻ ብዙሕ ፅልዋታት ኢና ንሕና መናእሰይ እውን ንምህር ይመፁ ይምሃሩ ስለዝኾነ ንሕና ኣብ ከባቢና ፅቡቅ ዲፕሎማሲ ምስ ህዝቢ ስለ ዘለና ፅቡቅ ሰብ እዩ መመፂኡ ክሰርሕን ክርእን ዝውዕል እጂ ብዙሕ ሰብ ምስ ረኣዩ ዋ እዚ ከው ሕዚ እንድሕር ከምዚ ኮይኑ ደኣ ኢሎም ዝሕጎስ ኩሉ ሰብ ዋ ንሕና ውን ረኣ ክንገብር ኢና ዝብል ሰብ ብዙሕ እዩ ዘሎ
1: ወኪል ቤት ፅሕፈት ሕርሻ ንዞባ ዓዲ ኳላ ኣቶ ኪዳነ ማርያም ለኣከ ብዓይኒ ሞያ ሕርሻ ንሓረስታ ዮሴፍ ተክሊ ማርያም ብከምዚ ዝስዕብ ይገልፆ
2: ኣቶ ዮሴፍ ተክሊ ማርያም ካብ ዜሮ ተበጊሲ ኣብዚ ሕጂ ደረጃ በፂሕዎ ዘሎ በፂሑ ማለት እዩ እዚ ክንብል ከለና መጀመርታ ድሌት ናይ ሕርሻ ምስድርኡ ስለ ዝነበሮ ሓንቲ ሄክታር ሕርሻ በዚ ታሕቲ ናይ ከባቢ ዓዶም ማለት እዩ ኣብ ከውሒ ዝበዛሕ መሬት ወሲዱ እዚኣ ኣስታት 700 ብጃጆ ልዕሊ እዩ መኪና ሓመድ ገይሩ ናብ ልሙዕ መሬት ቀይርዋ ማለት እዩ ዮሴፍ ፍልይ ዘብሎ ነገር ከዓ እንታይ እዩ ኣብነታዊ ሓረስታ እዩ ኣብነታዊ ክንብል ከለና ምክሪ ሞያውያን ኣዝዩ ዝሰማዕ ሓረስታ እዩ ኣብዝ ሓለፈ ዓመት ኣብዚ ናይ ምድቓል ዕፉን ንመጀመርታ ግዜ ኣብ ንዕዘባና ኣብኡ ጀሚርና ማለት እዩ እዚ ክንብል ከለና ኣብ ርብዒ ጎደል ንሄክታር ዘርኢና ልዕሊ ሞያውያን እንዳተዋስአ ምክሪ ሞያውያን እንዳሰምዐ ፅቡቅ እቶት ኣትዩ ኣብ ምብዛሕ ዘርዕፉን ዓብዪ ኣበርክቶ ገይሩ ኣብ 2024 እዚ ናይ ንኡስ ርብሑ ቃፅዑ ሕርሻ ንርቃሕ ክተኣታተ ከሎ መጀመርታ ኣብኡኢና ጀሚርና ማለት እዩ እዚ ክንብል ከለና ሓጂ ንሱ እታ 1000 ሜትር ስኬር ፈሊና ዓቂና ምሳብናዮ መጀመርታ ትግብኦ ንጥፈታት ናይ ምዕቃብን ማይን ሓመድ ንጥፈታት ገይሩላ ብድሕሪኡ ባህርያዊ ድኩዕ ምፅኡ ኣስታት ሓደ መኪና ዝኸውን ድኩዕ ገይሩላ ድኩዕ ናይ ጤለ በጊዕ ማለት እዩ ገዚኡ ኣምፅኡ ምስ ገበረላ ካብዚኣ ንእሽተይ ቃፅዖ 97 ኩንታል ረኪቡ ማለት እዩ እዚ ናብ ሄክታር ክቅየር ከሎ 97 ኩንታል ኣብ ሄክታር ስርናይ ረኪቡ ማለት እዩ
1: ኣብ መወዳእታ ሓረስታ ዮሴፍ ንሓረስቶት ካብ ዘተሓላለፎ መልእክቲ ብምቕራብ ምስኡ ዘካየድ ናይ ዕላል ክንዛዝም
0: ኣነ ንሓረስቶት ክብሎ ዝኽእል ኣብ ድኽ ኣቃሊብና ንደኩ እየ ዝብል ኣነ ካሊእ ክብል ኣይክእል ኣነ ንሓረስቶት ደጊመ ዝዛረባ ባህርያዊ ድኩዕ ንጠቀም ባህርያዊ ድኩዕ ዘቐመጥናዮ ልክዕ ኣብ ግራትና እንድሕር ኣቐሚጥናዮ ኣብ ባንኪ ዘሎ ሰልድና እዩ ንመሬትና እንዳወለደ እዩ ዝሓድር መዳበርያ እንድሕር ኣቐሚጥና ኣላ ንመሬትና ግን እንዳሞተተ እንዳኸሰርና ኢና ንሓድር ዘለና ኣነ ባህርያዊ ድኩዕ ንጠቀም እየ ዝብል ሰልድና ሲ ተቐሚጡ ከም ዘሎ እዩ ሸሚትና ዋላ ገዚእና ባህርያዊ ድኩዕ እንድሕር ምፅና ከፍቲ ዋላ ክውሕዳና ክእል እየን ገዚእና ምፅና ኣብኡ ንድሕ ኣቕሚጥና ግራትና ግን ይወለድ እዩ ዘሎ ሰለስተ ምህርቲ ኣርባዕተ ምህርቲ ክንሓፍስ ስለንኽእል በ ኣብዚ ዓበይ ክንበፅሕ ንኽእል ኢና ባህርያዊ ድኩዕ ንጠቀም ሓረሶት እያ ንዝብል

ክቡራት ተኸታተልቲ መደብ ፈጻሪ፣ ካብዚ ክትከታተሉ ዝፀናሕኩም ኣብነታዊ ሓረስታይ እምበኣር ገለ ኣስተምህሮ ቀሲምኩም ክትኮኑ ትፅቢትና እዩ። ካብዚ ቀፂላ ትቐርበልና መደብ እምበኣር ንኡስ መደብ መኣዛ ፍረፃዕሪ እያ ክትከውን። ናብ ኣዳለውታ ኣስመረ ዳምር ከምኡውን ሕሩይ በረኸት ከብለኩም እየ። ብሓባር ንከታተል።

ሰላም ዝኸበርኩም ተኸታተልቲ እዚ መደማ ዘፍረ ፃዕሪ ንሎሚ ሒዝናልኩም ቀሪብና ዘለና ኣገባብ ኣካሻሽና ፓስታ ምስ ፀባ ይክኸውን ብሓባር ንከታተል። ሕጂ እምበኣር ቅድሚና እትገባብ ኣካሻሽና ምኻድና ከምቲ ኩሉ ግዜ ንገብሮ የዳወይ ኣፅሪ ይኸፀበ ይ ሕጂ ናብ ኣገባብ ኣካሻሽና ክንኣቱና ቅድሚኡ ግን ንዕኡ ዘድልየና ዓቐን ኣስቤዛና ክንገልፅ ኢና። መጀመርያ ፓስታ ብማያብሲለ የፀኒሐ ኪሎን ርብዕን ተጠቒመ ኣለኹ። ምክንያቱ ንሽዱሽተ ሰባት ሓሲበ ዝሰርሑ ዘለኹ ንሓደ ሰብ ብ200 ግራም ሓሲብና ስለ ንሰርሑ ዘለና ከዓ ኪሎን ርብዕን ወይ ከዓ 1250 ግራም ፓስታ ተጠቒምና ኣለና። ሽጉርቲ ገጅፍ ከም ዝስርእዎ ዘለኹም ብከቢ ወይ ከዓ ብስላይስ ተመትረ፣ ጅንጅብል 100 ግራም፣ ሽጉርቲ ፃዕዳ 100 ግራም። እዚ ግራማ ዝገልፆ ዘለኹ ናይ ሽጉርቲ ፃዕዳ ናይ ጅንጅብልን ምስ ቅራፍ ከሎ ዝተመዘነ ማለት እዩ። 100 ግራም ከዓ ሓርጭ ናይ ዕፉን ተጠቂመ ኣለኹ፣ ፃዕዳ ዕፉን። ካብዛ ዘይቲ 4 ማንካ ጣውላ ክጥቀመ፣ ፐርሰሜሎን ስምስምን ከዓኒ ንመመላክዒ ዝኸውን፣ ካልእ ፍርቂ ሊትሮ ፀባ። ኣብ መወዳእታ እንተ ኣድላዩ ኮይኑ ከዓ ፎርማጆ ክንጥቀም ኢና። ስለዚ ናብ ኣገባብ ኣካሻሽና ኣት ሕጂ ሽጉርቲ፣ እዛ ጥሉል ጅንጅብል፣ ሽጉርቲ ፃዕዳ ብሓንሳብ ነእትዎ። ዘይቲ ኣቐዲማ ሓቢረ ፀኒሐተ ዓቐን 4 ማንካ ክገብረ እዚ እዛ ሽጉርትና ፅቡቅ ፍኩስ ይልሃልና ኣላ። ከምዚ ኢሉ ልክዕ ፍኩስ ምስ በለልና እቲ ጅንጅብል ሃገግ ድበለ ሽታ ምስ ሃበልና ቀፂልና ኣብኣ ማይ ንገብረሉ። ሕጂ እዛ ማይና ክሳብ ትፈልሓልና ነዛ ሓርጭ ዕፉን ብማይ ገይረ ቁር ማይ ገይረ ነዛ ፀባና

ተየንኩረና እዚያ ገርና ኢድና ከይፈለና እንዲ ፅቡቅ ገይሩ ሓቢርና ኣሎ ማይና እውን እዚያ ሰኺትናያ ፀብሕና እንዳፈልሐትልናያ ፅቡቅ ገይራ መሸረክረ ክትበለልና ሕጂ እዚ ዕፉና ብፃባ ጌርና ፅቡቅ ጌርና ይሕቢርና ኣለና ሳኽቲት ናይ ፀንሕና ጥሉል ጅንጅብል ሽጉርቲ ፃዕዳ ቀይሕ ሽጉርቲ ከዓ ማይ ወሲኽና ፅቡቅ ጌይሩ ፈሊሕልና ኣሎ ስለዚ ነዛ ዘዳለናየን ብምልአን ኣብዚኣ ንዝውቀን ማለት እዩ ሽጉርቲ ፃዕዳ ሽጉርቲ ቀይሕ ጥሉል ጅንጅብል ኣብኡ ከይሓልፈና ከምዚኣ ጌርና ንዘወቕናየን እዚኣ ቅፅልና ከምዚኣ ጌርና ንሕብራ ቁርብ ደቃይቅ ክበስል ሓንሳብ ዓፂና ንገድፎ ማለት እዩ ሕጂ ዘን ብሓንሳብ ዝሓዋወስናየን ፀባን ሓርጭን ንሰኣተወ ከምዚኣ ኢላ ሓፊሳትልና ኣላ ኢደ ክሕዘኒ ጀሚሩ መጀመርያ ኖርማል ቀጢኒ ነይሩ ድሓር ግን ከምዚኣ ኢላ ክሬሚ ኮይኑልና ኣሎ ልክዕ ከምዚ ኢሉ ምስ ሓፈሰ ጨው ሓንቲ ንእሽተይ ማንካ ይጥቀማሉ ከኣነ ዝኸበርክ እንተኸተልትና ከነዳለዎ ፀኒሕና ፓስታ ምስ ፀባ እቲ ፓስታ ኣቐዲማ ኣብሲለ የፀኒሐ ግዜና ንምቁጣብ ዝተዋሃበና ግዜ ነታንክኣክለልና ና ፓስታ ብማይ ጥራይ ዝበስል እዚኣ ከዓ ከምዛ ክትሪእዋ ፀናሕኩም ኮይና ወዲእና ኣለና ሕጂ ናብ ምቕራብ ክንኣትና መጀመርያ ጋዝና ክነጥፍእ ፓስታና ክንቀርብ ኢና ዝኸበርኩም ተኸተልትና ክንክሽኖ ፀንሕና ፓስታ ምስ ፀባ ሕጂ ናብ ምቕራቡ በፂሕ ኣሎ ፓስታና ንሽዱሽተ ዝኣባላታ ስድራ ቤት ሓሲቤ ሰሪሐ ዮ እዛ ናይ

ኢሎሞ ዓንቲ ትምህርትና ፓስታ ካብ ስልሲ ወፃኢ ወይ ካብ ስጋ ስጎ ወፃኢ ማለት እዩ። ካብ በርበረ ድዩ ካብ ቶማቶሶስ ካብ ብኮሚደረ ዝስራሕ ስልሲ ወፃኢ ብፀባ እውን ክንሰርሕ ከም ንኽእል እያ ትምህረና። ፀባን ሓርጭ ዕፉንን ተጠቒምና ዝሰርሕናዮ መግቢ ፓስታ እዚ ይመስል። ሕጂ እንተደሊና ፋርማጆ ተፀኒሕና ማለት እዩ ተሊና ፋርማጆ ንምስንሰሉ ብላዕሊ እዘን ሰለስተ ከዓ ብስምስም ስምስለኒ ተደሊና ስምስም ተሊና ፋርማጆ ከምቲ ኣብ ገዛና ዘለና ከከምቲ ትሕሶና ማለት እዩ። በርሶሜሎ ኣማላኽ ኣቢልና መግቢ ከምቲ ኩሉ ግዜ ንገልፆ መጀመርያ ሓይኒዩ ዝበልዕ ዓይንኻ ክስሕበካ ኣለዎ። ኣዝዩ መሳጢ ጌርካ ከተቕርበለካ ድሕሪኡ ጥዑም ሽታ ክሽትተካ ኣለዎ። ከም መወዳእቱ ከዓ ፅቡቅ ክሰማዕካ ኣለዎ ትበልዖ ከለካ መቕረት ክህልዎ ኣለዎ ማለት እዩ። ነዚ ከምዚ ጌርና ኣማላኺዕና ቀሪብናየ ኣለና። ናይ ሎሚ ዘደለናዮ ፓስታ ምስ ፀባ ዝያዳ ንስፖርታውያን ሓሲብ ኣዳለዩ ስፖርታውያን ኣመጋግባና ካብ ፓስታ ኩሉ ግዜ ነዘውትሮ ኢና። ካብቲ ፓስታ ብስልሲ ወፃኢ ከዓ ብከምዚ ዓይነት ክንፍትኖ ይላቦ ማለት እዩ። ካልእ እቲ ፓስታ እውን ከነብስሎ ከለና ከምዚኣ ፀቢቁ ክበስል የብሉን ኣልዴንተ ይብሉ ጥልያን ቁርብሲ ኣብዚ ክሕስ ከብለካ ኣለዎ። ዝክርምትካ ክትሕይኮ ከለካ ስኢሉ ሙዝ ዝበለ ወይ ኣፀቢቁ ዝበሰለ ክኸውን የብሉን። ናይ ሎሚ ዘዳልኽዎ ፓስታ ምስ ፀባን ሓርጭ ዕፉንን ደጊመ ስፖርታውያን ክትፍትንዎ ይላቦ። ዝያዳ ንዕኦም ሓሲበ እየ ሰሪሕዮ ኩላህና ክንምገቦ። ብዝያዳ ከዓኒ ኬላ መኣዛ መግቢ ክሕብረና እዩ ከመይ ዓይነት ሰብን ዝምገብዎ። ንመኣዛዊ ትሕዝትኡን ጥዕናዊ ረብሓታትን ዝምልከት ከዓ ኬላ ስነ መኣዛ መግቢ ክሕብረና እዩ። ብሓባር ንከታተል።

0: ብጣዕሚ ጥሩ ናይ ሎማዓንቲ ማኣድና ከምዚ ክንሪኦ ፅናሕና ፓስታ ብፀባይ እዚ መግቢ እዚ ሎማዓንቲ ሓደ ካብቲ ፍልይ ዘብሎ ነገር እቲ ዘሎ መጠን ሓይሊ ካብ ብብዝሒ ልዕል ዝበለ ምኳን እዩ እዚ መግቢ እዚ ክሪኦ ከለና ከባቢ 7600 ዝኸውን መጠን ሓይሊ ኣብታ ክስራሕ ዝፀንሐ ድስቲ ኣለና እዛ ኣነ ብውልቂ ሒዝያ ዘለዎ ከዓ ከባቢ 282 ዝኾን መጠን ሓይሊ ትህበኒላ እዚ መግቢ እዚ ቀንዲ ኣገዳሲ ዝገብሮ ወይ ከዓ ንመን ዓይነት ሰብ እዩ ዘድሊ ክንብል ከለና ናይ ሓደ ኣካላዊ ንጥፈት ዝፀንሐ ሰብ ንኣብነት ከም ስፖርት ኮይኑ ጉያ ናይ ብሽክለታ ካልእ እውን ናይ ጉልበት ስራሕ ዝሰርሕ ወይ ከዓ ኣብ ናይ ማዕድን ኮነ ወይ ናይ ማሕረስ ስራሕ ዝሰርሕ ሰብ እዚ መግቢ እዚ ኣዝዩ ጠቓሚ ዝኾነ ትሕዝቶ ክህቦ ይኽእል እዩ ማለት እቲ ኣትፍዎ ዝፀንሐ በቲ ናይ ሃላ እህሊኮ ፀንሐ ክመልሶ ብቐሊል እዩ ዝገብሮ ንዓይ እንሓደ ኣብ ኦፊስ ዝሰርሕ ዝኾነ ዓይነት ኣካላዊ ንጥፈ ዘይሰርሕ ዘሎ ሰብ እዚ መግቢ እዚ ከባቢ ልዕሊ ፍርቂ ዝኾኑ መጠን ሓይሊ ኣብ መዓልቲ ክምገቦ ዘለዎ እዩ ዝሽፍነና ዘሎ ነዞም ከምዞም ክንጠቕሶም ዝፀንሐና ኣብ ኣካላዊ ንጥፈ ዘለዎ ዝበልናዮም ሰባት ግን ከባቢ ሓደ ሲሶ ዝኸውን ናይ መዓልቶም መግቢ ሸፊንና ኣሎ ማለት እዩ ስለዚ እዚ መግቢ እዚ ኣዝዩ ሃብታም ዝኾነ ብመጠን ሓይሊ እዞም መጠን ሓይሊ ዝህቡና ከዓ መግቢ ክንሪኦም ከለና ከም በዓል ካርቦሃይድሬት ፕሮቲን ስፍሒ እዮም ማለት እዩ ብዘይካ እዚ ንዛረቦ ዘለና ካልእ ዓይነት ትሕዝቶ እውን ኣብዚ መኣዲ ኣለና እዚ ክንብል ከለና ማዕድን ቫይታሚናትን እዮም ቫይታሚን ኤ ኣብዚ መግቢ እዚ ሓደ ካብቲ ብሃብታም ወይከዓ ብብዝሒ ክርከበልና ዝኽእል ሓደ ቫይታሚን ኣለና ቫይታሚን ኤ ሓደ ካብቲ ቀንዲ ጥቕሙ ነቶም ብርሃን ዝቕበሉ ክፋላት ዓይኒ ብፅቡቅ ክቕበሉ ከምዚ ብርሃን ከይደኽሙ ኣዝዩ ዝድግፈና ትሕዝቶ ይህበና ካልእ ተወሳኺ ኣብ ማዕድናት ክንጠቅስ ከለና ኣብዚ መግቢ እዚ ዚንክ ኣለና ዚንክ ሓደ ካብቲ ፅቡቅ ዝኾነ ትሕዝቶ ናቱ እንታይ እዩ ንፀጉሪ ኣብ ቆይሙ ከምዝተርፍ ይገብር ምኳኑ እዩ ካብ ምርጋፍ ኣብ ቀልጢፉ ናይ ምርጋፍ ናይ ምብልሻው ዓቕሚ ከምዘይህሉ እዩ ዝገብር ኣብዚ መግቢ እዚ ከዓ ንረኽቦ ኣለና ማለት እዩ ካልእ ተወሳኺ ከዓ ሰለኒዮም ዝበሃል ማዕድን እዩ እዚ ሰለኒዮም ዝበሃል ማዕድን ሓበሬታ ኣብ ስርዓተ መትኒ ማለት እዩ ብቁልጡፍ ከምዝመሓላለፉ ንምብርባር ነቶም ስርዓተ መትኒ ዘለዉ ዝጠቕመና ካልእ ማዕድን እዩ ሓደ ከም ፅቡቅ ዝኾነ ትሕዝቶ ክንጠቕሶ ንኽእል እውን ሳልሳይ ሶዲም እዩ ሶዲም ሓደ ካብቲ ፅቡቅ ዝገብሮ ነገር ሓደ ከም ኤሌክትሮላይት ማለት ንምንቅስቃስ መግብታት ካብ ቀጢ ማዓንጣ ናብ ሰራውር ደም ይጠቕመና ምኳኑ እዩ ካልእ እውን ዝኾነ ዓይነት ሰብ ፀቕጥተም ጎዲሉሎ ብዝተባሃለሉ ግዜ ማለት እዩ ኣብዚ መግቢ እዚ ከምዚ ዓይነት መግቢ እዚ ብምምጋብ ነዚ ትሕዝቶ ናይ ምምላስ ዓቕሚ ይህበና ንኣብነት ከምዚ ክንጠቕሶም ፀናሕና ኣካላዊ ንጥፈ ዘለዎም ሰባት ናይ ሶዲየም ወይ ከዓ ከም ረሃፅ ኮይኑ ዝወፅእ ትሕዝቶ ስለ ዝኾነ እዚ መግቢ እዚ ክንበልዕ ከለና ብቁልጡፍ ከምዚ ትከ ኢና ንገብሮ ዘለና ማለት እዩ ስለዚ ዝኾነ ዓይነት ስፖርታዊ ቀንዲ ከዓ ድማ ኣብቲ ግዜ ዕረፍቶም ማለት እዩ ነዚ መግቢ እዚ ክምገብዎ ኣዝዩ ጠቃሚ ስለ ዝኾነ ኣብቤትና እቶም ኣብ ኣካላዊ ንጥፈት ስራሕ ዘለዉ ከቢድ ናይ ጉልበት ስራሕ እዚ መግቢ እዚ ኣብቤቶም ክፍትኖም ክምገብዎ ካልእ መብዛሕትኡ ግዜ ሓደ ካብቲ ጉትት ነብሉ ዓይነት መግብታት ከዓ ፍሩታታት እዮም ፍሩታታት ሓደ ካብ ባይታ ወይ ካብ መሬት ንረኽቦም ዝኾነ ትሕዝቶታት ናይ ማዕድናት ናይ ቫይታሚናት ብብዝሕ ዝበለ ሒዞምና ዝርከቡ እዮም ንኣብነት ነዚ ኣነ ከቢድ ኢልና ንበልዖ ዘለና መግቢ ማለት እዩ ቀልጢፎም ንክሓቁ ድሕር ኮይኖም ነዚ ኣብ ቅድመይ ተቐሪቡ ዘሎ ማዕድናትን ቫይታሚናትን ብብዝሒ ሒዚ ለይ ዝፀንሐ መግቢ ክምገብ ዘለኒ እዩ ስለዚ ኣብዚ ዝተፈላለዩ ዓይነት ፍሩታታት ተእቲና ኣለና ስለዚ ሓደ ሃብታም ዝኾነ ብቫይታሚናት ቢ ኤ ካልእ እውን ከም በዓል ሲ ዝበዝሐ ሒዝና ይርከብ በዓል ሲ ክንርብል ከለና ተራ ነገር ይመስል እዚ መግቢ እዚ ግን ስንኻ ወላ ኣብቲ ዝግብኦ ቦታ መታን ቆይሙ ነዊሕ ግዜ ክፀንሕ ዝጠቕመና ትሕዝቶ ካብዚ ፍሩታ እዩ ዝረኽቦ ዘለኹ ስለዚ ኣብ ዝኾነ ዓይነት መግብታት ከምዚ ዓይነት መግቢ ከዓ ቀንዲ ክምገብ ከለና ናይ ምትካም ወይ ከዓ ናይ ምፍዛዝ ነገር ስለ ዘምፅልና ምክንያቱ ከብ ኣካላትካ ነዚኦም ክሕቅቕ ብዙሕ ግዜ ይወስድ እዩ ስለዚ እዚኦም ምምጋበይ ግን ናብ ምድቃስ ምድላይ ወይ ምፍዛዝ ዘይኮነ ዘምፃለይ ናይ ምብርባር ደኣ ቀልጢፉ ደኣ ናይ ምምስራሕ ኣካላት ደኣ ይኸይድ ስለዚ ነዚ በሊዐ ደጊመ ናብ ካልእ ስርሒ ከዓ ክምለስ ይገብረኒ ማለት እዩ ንቐደም
1: ዝኸበርኩም ተኸታተልቲ መደብና መደብ መኣዛ ፍለፃሪ ንሎሚ ኣዳልልኩም ዝነበርኩ ኣገባብ ኣካሻሽና ፓስታ ምስ ፀባ ነዚ ክትከታተልዎ ዝፀናሕኩም እዩ ዝመስል ነይሩ ካልእ ግዜ ካልእ መደብ ሒዘልኩም ክሳብ ዝቐርብ ሰላም ቅና
2: ዝኸበርኩም ተኸታተልቲ መደብ ፍለፃሪ ንሎሚ ኣዳሊናዮ ዝነበርና መደብ ኣብ ዝንዛዝም ኣብ መደባትና ሕቶ ወይ ርእቶም ዝህልወኩም ኣብ ታሕቲ ተፃሒፉ ብዘሎ ኣድራሻና ክትረኽቡና ትኽእሉ ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶ ኢኹም ምርኻብና ክሳብ ሽዑ ግን ሰላም ቅነ ንኹልና ውሕስን ማእዛውን መግቢ ንኹሉ ኣብ ኩሉ

0: ናይ ሕጂ ተልኦ ኾና ይብለና ውጩ ነዚ ኣብ ከባቢ ጢዖ ዘሎ ጸላኢ ብድምሳሽ ንሓለፍተይ ከዓ ንዓና ሞራል ንምስዳቂል እዩ ንሓለፍተይ ከዓ መነመን እዮም ንኸዱ ምሳይ ኢለ ተወኪሰ እዮም ሓለፍተይ ከዓ ብርጌ 63 ምስ በሎኒ ዓሰብ ኣለኹ ኢለ እዮም ሓሙሽተ ሓይልታት ሓሙሽተ ወጥለ ናይ ኮማንዳ ኸዓ ነይረ ኣብዚ ብጣቂዒትን ጨብጨባን ሰብ ከዓ ኩሉ ከም ብተይቕዕንድሪ ጀሚሩ
1: ሓደ ብርጌድ ናይ ናትና ኣጋር እውን ብባሕሪ ዝተበገሰ ነይሩ ስለዚ ንሱ ንመሬት ከም ዝምልስ ተገይሩ ኩሉ እቲ መካናይዝ ይኹን እቲ ኣጋር ይኹን ብሲሞቲ ገይሩ ብምዕራብ ገይሩ ንጢዖ ተበጊሱ ማለት እዩ ኣብዚ ሙሉእ ለይቲ ክንከይድ ሓዲርና ኣብ ከባቢ ጢዖ ምስ በፃሕና እቶም መገዲ መሪሖም ዝኸዱ ዝነበሩ ናይ ስለያ ይኹኑ እቶም ህዝቢ ኣብ ጥቓ ፀላእ ከም ዝበፃሕና ተሓቢሩ ማለት እዩ
2: ሓደ ጉጅለ ናይ ዜና ገርዓሎ ተበጊስና ኣብ ገርዓሎ ምሳኣተና ኣዝዩ ብዙሕ ሰብ ኩሉ ክፍልታት ናይ ትውድብ ሰራዊት መካናይዝ ኩሉ ተኣኪቡጠን እዩ ኣብቲ ቦታቲ ሓሙሽተ ኣባላት ዜና ኢና ኣቲናብኡ እቲ መግለፂ ተዋሂቡ ስራሕ ንስራሒት ነዚ ናይ ደንከን ንጥዕ ምዃኑ ተሃቢሩ ኣብዚ ሕጂ እቲ ነጥበታት ናይ ዜና ብክልተ መንገዲ ክስነድ ከም ዘለዎ እዩ ተሃቢሩ ሓደ ብመሬት ሓደ ብባሕሪ እቶም ብባሕሪ ምስ ሓይሊ ባሕሪ ተመዲቦም ዝኸዱ ተወሰ ግረመድን ዮናስ መሓርን ሓደ ሽሙ ዘይዘከርክዎ ናይ ሓይሊ ባሕሪ ሰኣላይ ነይሮም እቶም ብመሬት ተመደብና ንኸይድ ከዓ ማንኤል ሓድጉ ተኣዛዝ ኣብርሃ የማነስ እዩሙን ነይሩ
3: ንሸነኽ ምዕራብ ከይድና ንሲሞቲ ምስ ሓዝና ካብኡ እንደ ዘሎ ምብራቅ ገፅካ ስለትጥምት ብዓልጢዖን ጎላጎል ስለዝኾነ ብሙሉን መኻይን ሉችት ፍያ ተባሂለን ልችት ፍየ ንኸዳ ስለ ዝነበራ ምስ ዝነበረ ምቆት ምስ ዝነበረ ጎላጉል ፀላእውን ከይሪኦ ስለ ዝፍራሕ ዝነበረ ነብሶ ወከፍ ኣብ ውሽጢ ጋቢና ኣትዮ ከይድ ዝመርፅ ሰብ ኣይነበረን ልክዕ ከም ኣቑሑት ብድሕሪ ተፃዒኑ ከይድ ይደል ነይሩ እቶም ሽዑ ዝነበሩ ኣውቲስታታት ከይተዘከሩ ኮኑ ስለ ዘይግብኦም ማዕረ ሓደሓደ ግዜ ትኻስ ወሲድዎም ማኪና ንማኪና ዝጋጭዋሉ ግዜ ነይሩ እዩ
4: ኩሉ ሰራዊትና ይበገስ ተባሂል ተበጊሽና ካብ ማርሳ ፋጥማ ተበጊሽና ንጥዕ ክነኣቱ ከቢድ ሳጅ ኣለዎ ብፍላይ ዘን መኻይን ዳርጋ ወፀት በለስ ኣይነበረን መብዛሕትኡ እተን ወፅአን ድበሃላ ዘን ወተሃደራዊ መኻይንን ዘን ታንክታትን እየን ኩሉ ሰራዊት ከዓ ካብ መኻይን ወሪዱ ናብተን ታንክታት እዚ ዳርጋ ደይቡ ፀላኢ ማለት እቲ መሬት ምስ በርሀ ዋላ እቲ ጢዑ እውን ዋላ እቲ ብሓበሬታ ናይ ካርታ ተፈለጥካዮ እቲ ንፁር ክሳይ ግን ንፈልጦ ኣይነበርናን
5: ኣፍሉጦ ኣይነበረናን ጥራይ ንቅድሜካ ትኸይድ ብዓይንኻ ምስ ረእኻዮ ጥራኢኻ እዚኣ ትኸውን ኢልካ እቲ ስጉምቲ ክውሰድ እምበር ብልክዕ ናብኣ ክእትዉ ዝኽእሉ ነታ ቦታ ዝፈልጥዋ መራሕቲ ይነበሩን ኣብ መወዳእታ ውጭ ኸማን መስጊድ ኣላታ መስጊድ ድረኣየ ጢዖ ሳያ ማለት እዩ ልሽዑ መስጊድ እንደሪኢኹም ንሳያ ስለዚ መስጊድ ኣብ ቅድሜኹም እንዳረኣኹም ክድ ምክንያት ዝነውሐት ስለ ዝኾነት ንሳ ክትረአ እያ ካብ ምባል እዩ ከምቲ ዝተባሃለ ከዓ ስጋብ ሰዓት ትሽዓተ ኢና ብመካይን ከይድና ግን ግመ ነይሩ
6: ጢዖ ክነቐቱ ከለና ዝክረኒ እታ ጢዖ ቆንቁር ክንሪኣ ምስ ጀመርና ከባቢ ሰዓ ሸውዓተ ገለ ኮይኑ ሸውዓተ ገለ መደ ጎደ ሰዓ ሸውዓተ ነፋሪት መፅያ ብለ ለና ርአና ትፅቢድ ድ ነበሮም እቶም ፓይሎት ክንዲ ዝኣክል ሰብን ገለን ፅኤልና ክንመፃ ንክእል ኢና ድዩ ዝበሃል ነይሩ ወዘተ ዋላ ሓንቲ ተቃውሞ ተረይርከ ይገጠመና ናብ ጢዖ ተፀገአና
7: እቲ ናይ ውግእ ደንከል ካብቲ ውግእ ሲ እቲ መድረበዳ እዩ ዝሃሲ ነይሩ ምክንያቱ ፀርግያ የለን ኩለንተን ማካይን ከዓ እተን ማርቸርስ ከምተን ታንክታት እየን ኮይነ ተን ታንክታት ከዓ ነተን ኩለን እስንን ስሒበንን ዝኸዳ ነይረን ስለዚ ተፃዒንካ ትኸይድ ናይ ጢዑ ከዓ ልክዕ ከምኡ እዛ ሕጂ ታባ ውጭ ዝበሃል ዘላ እዛ ዝበረኸ ተረኺባ ሽዑኡ ኣብኣዮም ወፂኦም ንዓኸዓ ሓይልና ከዓ ፈቲሽና ይ ሓንቲ ፀንሐ ቀጥታ ሽዑ ውጭ ኣብኣዩ ተሰቂሉ ድሕሪ ዚ ሕጂ ኣብኣ ኮይኑ እዚ ስለዝነበረ ነፈርቲ መፅአን ደብዳብ ገይረና ኣሎም ንሕና ሕጂ ስጋብታ ፀላኢ ትኩሰልና ስኢልና ኢና ኣትና ኣብ ታንክታት ኢና ተፃዒልና ፀላኢ ሕጂ መድፍዕ ጀሚሩ በዕሉ መድፍዕ ስለዝጀመረ ኩናት ተጀሚሩ ኣሎ ማለት እዩ ካብ ታንክታት ወሪድና
8: ኣብ ጢዖ ተሰሊፉ ዝነበረ ኣፅዋር ሓይሊ ባሕር ወገን ማለት ኣብ ፈጣናት ጀላቡ ዝተፃዕና ቢኤም 21 ማለት ሓደ ሻምብቁ 2

0: 106 ሚሜ 2 75 ሚሜ 2 123 ሚሜ 3 ሰራዊት ዘመላልስ ኣጀላቡ 4 ተተኳስን ነዳድን ዘመላልስ ጃልባ 1
1: ሕጂ ንሕና ሰዓትና ተዋሂቡና ኣጋር ሰራዊት ከዓ ቦካ መፅእ እታ ሚዛን ኣብ ክትሕሎ ተባሂሉ ግን ኣብኡ ናይ ኣጋር ሰራዊት ፀገም ኣጋጢሙ ምሽካል ኣጋጢሙ ሕጂ ንሕና ሃወጊሕና ሃሪምና ግን ሰሊጡና ኣብቲ ማዓስከርን ኣቃፂልና ኣቢልና ንኣንደዳይ ዝብሎ ናይ ምብራቕ ናይ በዓል ገልዓሎ ዘሎ ጎቦታት ኣብኡ ተመሊስና ውዒልና
2: ሸነኽ ሰሜን ካብቲ ስግር ደርመሰት ኣላ ሕፃ ኣብኡ ከነውርድ ሰራዊት ይትመደብ እጂ መጨረሽታ ንሕና ፅዒና ብግስ ምስ በልና ከባቢ ገሊኣ ዕንደዳይ በፂሓ ገሊኣ እንዳኸደት ኮላ ግን ብመሬት ኣይሰለጦምን ኣጋር ብደጌርቶ ገይሩ ብኖ ካብ ዝጥወ ውዒልና ሓደ መዓልቲ ማለት እዩ ኣብ 27 ደውግሕ ለይቲ ግን ንሕና 275 2 ረሽራሽን ዝሓዘት በጠሎ ንናሕና ንጥዕዮ ተበጊስና ድሓር ግን ኣብ ምውጋሕ ገፁ ስለ ዝኸደ ከዓ 3 ፈረቓን ገለ ምስ ኮነ ኣዘዝትና ዝነበሩ በልዎን ዝብል መምርሒ ምስ መፀ ተኽሱ ተጀሚሩ ማለት እዩ ተኽሱ ተጀሚሩ ህውኽ ኢልና እውን ኣይከድናን ዳርጋ ክሳብ ድበር ፀኒሕና ወፅ ኮልናስ በሪሁ ነይሩ በሪሁ ንሕና ኣብ ከባቢኡ ዘለዋ በዓል ሳሕል ምዕድር ገለመለ ተኣሊና ርሑቕ ኣይኮነን ካብኡ ቲ ሸራታት ኣልልና ካብ ነፋሪት ሰዓሸዓተ ከባቢ ከዓኒ ብኣጋር ኣትዮም እሶም ከኣት ከለዎ ብቲ ቀትሪ ንሕና ዝኾነ ዝገበርናይ ሓገዝ ኣይነበረን ግን ናብ መሬት ገፁ ድርኢ ዝነበረ ብረታት ሽዑ እቲ ኣጋር ከኣት ከሎ ኩሉ ናብ ባሕሪ ገፁ እዮ ኣንፈቱ ገይሩ ነይሩ
3: ጥሜት ነይርና ሽዑ ናይ ብሓቂ ዝኾነ ግን ንዕኡ በዲህና ንኸይድ ነዳዲ ክንመልአን ስለ ዘለና እንደገና ነዳዲ ይመልአን ሕጂ ንዓይ እንታይ ይብለኒ ዓንዲ ሕሸል ሙሉእ መዓልቲ ክኸይድ ውዒለ ምሰል ሙሉእ ለይቲ ከዓ ንዕአ ንኩለን ክመልአን ኣለኒ እሰን መመሊአን እየን ድቅሳት ንማካይ ኣነ መሊአ እንደገና ከዓ ንጎ ወጋሕታ ምስአን ክኸይድ ኣለኒ ስለዚ ናይ ቁሩብ ሰዓታት ክዕርፍ ከም ዘለ ናይዕድል ዕሪፈ ሞበይ ከርክመደዳርዘይተረባብናባይ ትስራሕ ኢለ ዳርጋ ንጥዕስ ክንደይ ክተርፈና ከሎ ረግረግ ይጅምረና ሕጂ ዚ ረግረግ ጀሚርና ነቲኣ ክተውፅእ ማተካይ ትተሓዝንያ ርዴት ኣለዋ ወታደራዊ መኪና ስለ ዝኾነ ነቲኣ ክተውፅእ ነቲኣ ክተውፅእ መቸም ተራባሪብና ንኸይድ ኣብ መጨረሻ ብዘለና ዓቕ መቸም ተፀጊዕና ያላ ውረት ተባሂሉ ዳርጋ 5-6 መኪና ሰራዊት ሒዞም ናፍቲ ኩናት በፂሖም እዮም ዋላ ዝተሃርሙ መራሕቲ መካይን ከማ ነይሮም እቲ ኩናት ኣብ ርእሲ መኪና ከለዉ እዮም ጀሚሮሞ
0: ስታስቲካዊ ሓበሬታ ከም ዘረጋግጾ ጸላይ ብዓቕሚ ሰብ እኳ ጸብለልትነት እንተነበሮ ወገን ኣብ መካናይ ዝዳፅዋር ዝያዳ ናይ ጸላይ ዓጢቑ ስለ ዝነበረ ብልጫ ነይርዎም እንተኾነ ኣብቲ ካብ ገልዓሎ ንጢዖ ዝነበረ ጉዕዞ ካብተን ወገን ዓጢቕወን ዝነበረ 15 ታንክታት 7 ታንክታት ኣብቲ ውግእ ኣይተሳተፋን መዳፋዓትን ረሻሻትን እውን ቀጻሊ ምሽካል የጋጥም ስለ ዝነበረ ዝበዝሐ ኣብቲ ስራሕ ኣይተሳተፈን
4: ጸላይ ናይ 3 ታንክ የን ነይረኖ ፀረ ታንክ ነይሮ መድፍእ ነይሮ ረሻሽ ነይሮ መጠኑ ግን እቲ ኣጋር ሰራዊን እውን ሓያል ኣይነበረ ናይ 3-4 ሻለቃታት ካብኡ ዝሓልፍ ኣይነበረ እቲ ውግእ ጢዖ ከይበፃሕካ 15 ኪሎ ሜትር ምስ ተጀመረ ጸላኢ ቀልጢፍ እዩ ካብቲ 15 ንጢዖ ኸይዱ
0: ካብ ገልዓሎ ንጢዖ ኣስታት 140 ኪሎ ሜትር ተጓዒዙ ንግሆ ጢዖ በፂሑ ወጊሑ ስለ ዝነበረ ወገን ኣታሓዛ ጸላኢ ከጽንዕ ዕድል ኣይረኸበን እንተኾነ ታንክታትን ኣጋር ሰራዊትን ማዕረ ማዕረ ረሻሻት ድማ ቁርብ ድሕር ኢሉ ተገዲሙ ናብቲ ማዓስከር ከም ዘምርሕ ኣብ ቅድሚኡ ዝፀንሐ ጸላይ እንዳሃረመ ካኣቱ ተሓቢሩ ጸላይ ተኽሲ ምጀመረ ድማ እዩ ብልክዕ ቦትኡን ኣፅዋሩን ክፈልጥ ዝኽኣለ ብድሕሪ እዚ ወገን ኣንፈት መጥቃዕትን ኣተዓዳድላ ዓቕምን ክፈልጥ ስለ ዝኽኣለ ነቲ ውግእ ንምእላዩ ተኻኢሉ ናይ 0 ሰዓት 6 ባደባዶ እኳ ክጅምር መደብ እንተነበረ ብሰንኪ ራሕ ክጉዕዞ ብደቡባውን ምዕራባውን ሸነኽ ኣብ ዝርከብ ጎላጎል ስለ ዝረፈደ ሰዓት 9 ባደባዶ ንግሆ ብቐጥታ መጥቃዓቱ ብምጅማር ሙሉእ መዓልቲ ውግእ ተኻይዱ ሰዓት 15 ባደባዶ ድሕሪ ቀትሪ ጢዖ ሓራ ገይርዋ
5: ጢዖምን በይንኣቱ እንታይ ገለመለ ዋላ ሓንቲ የብልናን ምክንያቱ ተሓሕዛ ፀላኢ ስለ ዘይንፈልጦ መታእተቶም ኢና ክንውስን ኣይንኽእልን ኢና

0: ብተኽሲ ናይ ፀላዒ ጥራይና ንምራሕ ፀላዒ ሳዓ9 ዝተፀጋዕናዮ ተኽሲ ጀሚሩ ባዕሉ ነዚ ካብቲ ተኽሲ ናቱ ተበጊስና ከዓ ኣፅዋርናን ሰብናን ኣማዓራሪና ብሎ መዓልቲ ክነዋጋ ውዕልና ማለት እዩ
1: መርሰፋጡም ኣብ ሰኣተና ቦቢልና ገስጊስና እዚ መስመር እዚ ብምሉእ ሳጃ ንመጓዓዝያ ምቹእ ስለ ዘይነበረ ገለ ኣህርታ ትሽከላ ገለ ይቕፅላ ገለ ኣህርታ ትሽከላ ይቕፅላ ዕለት 27 ሰዓት9 ከባቢ ኣብ መንጎ እዚ ታባ ውጭ ንብሎን ኣብ መንጎ ጉራራሕ ንብሎ ቦታ ጎልጎል ኣብኡ ኢና ንተኣኻኽብ ኣብኡ ምስተኣከብና መጥቃዕቲ ካብኡ ኢና ንብገስ
2: ስለዚ ምርጫ ዝበሃል ነገር ተደየለ በቢ ዘለካ ነፈልካ ወሪትካ ሞታው ጥራሕ ዝወደቐ ይለዓል ገለ ይለዓል ትዕድልናና ኣብቲ ቀዳማይ ድፋዕ ዝብሎ ዝገበሮ መንበሪ እየን ዝበሃል ሕፃ ገይራ ሰና ሕፃ ቁሩብ ተኸሚርሶ ዝነበረ ብዙሕ ክስራሕና ይከኣለን ቀልጢፍና ነቲያ መውዓል ዝበሃል ናተን ሒዝና እቲያ ወደብ ኢና መፂና ኣዋደብ በቃ መንጥል ተመንጠል እዩ ኩሉ ነገር ማለት እዩ መወዳእታ ክፈትሓ ዝኽእል ፈትሓ ድሓርን ዝፈትሓ ወዲ በላይ እዩ ንወዲ በላይ መወዳእታ ሓንታን ክምፀልና ዝያዳ ደህና ክማን ፀቕተላ ዩ ደና ነሮም ታንኪ ምስ መፃትና ኣብ ኣስቂልና ሓደ መራሒል ናይ ወዲና ኣስቂሉ ካልኦት ተራገሮም ኣትዮም መራሒሉ ኣሰውዩ ትስዎ ኣሰውዩ ሓንቲ ክናለ ምስ ረገጥና ድሕሪ ፀላይ ፋሒል ወይ ኢድ ሂቡ ገዲ ባሕር ዳኣቱ ተበታቲኑ
3: ሓደ ድኻም ናይ ፀላእ እንታይ ነይሩዎ በቲ ንሱ ድመፆ ብኡ መውፅ እዩ ካልእ መውፅ የሉን ባሕሪ ት 3ለስተ እዩ 6ሳን ክቡብ እዩ ብምዕራብ ኢኻ ትመፅ ንጥዑ ክትወፅ ትኾንካ ምዕራብ ጌርካ ትወፃ ኣብዚ ንሕና እቲ መንገዲ ኣሒዝናዮ ፀላይ ውሽጢ እንዳኣተወ እንዳኣተወ ጥዑ ኣብ ሓንቲ ኩጀት እዩ ተጠርኒፉ 3-4 ንቕጣ ነይረን ዘንታንክታት ገጢመን ኣብ መወዳእትኡ ተሓንታንክ ትቃፀል እተን ክልተ ከዓ ተባላሽን እዮም ድማ ሓዲገንኦም ኩሉ ፀላኢ ኣብ ሓደ ኩጀት እታ ኩጀት ከዓኒ መዓት በዓቲ ዘለዋ ሰብ ክኣትዎ ዘይክእል ብባሕሪ ሃጓፍ መሬት ዘለዎ እዩ ድፋዕ ዱልዱል ድፋዕ ዝገበራሉ እዩ ኣብዚ ስዒልካ ይኩም ካንታኣቱ ደብዳብ ክካየድ ኣሎ ፅንሑ ተባሂሉ ሓይልታት ነዚ ሓንሳብ ፅንሑ ንሕና በቲ ድሕቦኦ ባዕትታት ብጎኒ ከዓ ክህረም ተባሂሉ ምስ ቀረበ ኣይፀንሐን ድመውት መይቱ ትማረካ ተማሪኹ ስለዚ ንጢዖ ኣነኸባና ክትሪኦ ክል ሓደ ብፃይና ብሳይ ዝነበረ ሓኪም ተሰዊኡና
0: ኣዝዩ ከቢድ ውግእ ነይሩ ክሳዕ ባሕሪ ኣትዩ ፀላ እዩ ዝዋጋእ ነይሩ እቲ ንዕና ዝሓገዘና ግን እቲ ንዕና ዝሓገዘና ግን ንሕና ተመክሮ የብሉን እቲ ኣብኡ ነበረ ሓምሻይ ነበልባል ክፍሎ ጦር እዩ ዝበሃል እታ ሓንቲ ብርጌድ እያ ከዓ ጥዕዮ ነራ 141 እትበሃል ሓንቲ ብርጌድ እዛ ብርጌድ እዚኣ ከዓ ክልተ ሻለቃ ናታ ኣብ ጥዖ ፀኒሕና እቲ ክልተ ሻለቃ ግን ካብ ጥዖ ወፃኢ ንጥዖ ዝሕሉ 4-5 ኮን ማእስከራት ነይርዎ በዓል ቢሔታ በዓል ኣዮሚን በዓል ዓዳይሎ 5 ዝኾኑ ማዓስከራት ነይርዎ ስለዚ እቲ ዝጠቕመና ንዕና እዚ ኩሉ ማዓስከራት ንድሕሪት ገዲፍና ኢና ንጥዖ ንኣቱ ዘለና ማለት እዩ እቲ ጥዖ ዝነበረ ሓይሊ ክስምድድ ክብህርስ ባህርያዊ እዩ ምክንያቱ ዘይትፀበየ እዩ ክንመፀቲ ኮይናስ በተን ሓለዋ ናይ ጥዖ ተመዲበን ዘለዎ ኣህታት ምስአን ተዋጊእና ክንመፅ ነይርና
2: ብሽነ ከየማን ሓደ ማዓስከር ነይሩ ናይ ቤሕታ ዝብሎ ንዕኡ ከም ዘለዎ ገዲፍና ትራይ ንቅድሚት ክሪ ትራይ ንኸልና
4: ኣብ ብሒታ ዝተባህለት ቦታ ካብ ጢዖ 57 ኪሎ ሜትር ራቢላ ያ ርሕቀታ ንሸነኽ ባዳ እያ ኣብ መንጎ ጢዖ ባዳ ዓደይሎ ትርከብ እስትራቴጂካዊት እያ ካልኣይ ከዓ ማይ ዘለዋ ቦታ እያ ካብቲ ከባቢ ስፍሊት እያ ነ ኣብኡ ሕጂ ሓደ በጠሎን ናይ ፀላእ ነይሩ 3 ታንክ ተመዲብዋ ነይሩ እታ ማእስከር ንምድምሳሳ ውጩ ንኩሉ ኩነታት ኣብ ግምተ እትዩ ሞምበኣር ድሕሪ ሸነክ ድሕሪ ታለያ ኮይና ንሕና ጢዑ እንተሒዝናያ እሱ ብዝኸደ ስለ ዘይብሉ ነዚኣ ሕጂ እግነርና ንኸቶ እዚኦም እተን ታንክታ 3 ተሓሲቡ ዝነበረ ንዕኡ ገዲፍና ጢዖ ከነገድመን ኢና ኣብዲ በፅሐ የብሉ ናብኡ ከሎ ክጠፍእ ኢልዎ ድሕሪኡ ጢዖ ምስ ሓዝና ኣብ መጨረሻ ንፅባሒቱ ትፅዋሮም ደርብዮም ማይ ፀሚኦም ኣብቲ ጉቦታት ነይሩ ናብኡ ገፆም ምስ ከዱ ገሊኦም ህዝቢ ተቐቢልዎም ብድሕሪኡ ኩላታ ማዓስከርሲ ብከም ዝተወድአ
5: ሕጂ ጢዮ ክንከይድ ከለና ካብታ ሓንቲ ሓይሊ ዝተበላሸ

0: ተረፈ ታንክታት ነይረን ኣብ ባሕር ዝገደፎ ሓንቲ ታንኪ ነይራ። ማርሽደስ ከዓኒ ሕፃ ኮይኑ ምስ ጋር ኣብይዎን ሕጂ ዝግበር ስለ ዘይነበረን ነዘን ሓይልታት ኣብ ታንክታት ፀዓን እውን ተባሂልና ሓሰስ ኢልካ ሽዑ ጥኦ ተረኺባ ጥኦም ምስ ረኸብናያ ፀላኣበናይ ቦታ ሒዱሎ ንፈልጦ የብልናን ሓንቲ ክነረጋግፀላ ንኽእል ተኽሱ ከፊት ኣብይኩም ከምዝሓዘን ምፍላጥ እዩ። ኣብቲ ሕፃኻ ተን ታንክ ፀጊዕዎን ፀኒሑ ንሕና እውን እኹላት ታንክታት ነይረን ናትና ጥራይ 8 ነይረን ካልኦት እውን ዘርከባና ስለ ዝነበረ እኹላት ታንክታት ነይረና። እታ ናይ ጥዕ ኩነታት ሰዓት 3 ተወድአ
1: ፀላኢ ካብ ጢዖ ኣቐዲሙ 14-15 ኪሎ ሜትር ሒዝዎ ይፀንሕ ማለት እዩ። ስለዚ ምስተን ቀዳሞት ኣህድታት ዝነበሩ ምግጫው ይፍጠር፣ ግን ውሑድ ከምዝፀረ ስለያ ኢሉ ዝሓለፈ ስለነበረ ቀልጢፉ ንድሕሪ ትኸይድ ማለት እዩ። ኣብዚ ሽዑ እዚ ኩሉ ኣጋር እዚ ኩሉ ማካይን ኤምዳድ ፀዓና ገለመለ ድፀዓና በቃ ኣብ ሑፃ ሌጣ ሑፃ እዩ ዝኸይድ። ከምዚ ክመፃካ ከሎሲ ሓደ ዓብ ዓርሞሸሽ ገለ ዝመፃካ ዘሎ እዩ ዝመስለካ። ምናልባት ንፀላእ እውን ኣሰንቢድዎ ክኸውን ይኽእል እዩ። ስለምንታይ መሕቢ ይብላን ቀላጢያ ዋላ ሓንቲ ናብዝን እውን ዘብል የብልካን። ኣብዚ ተገዲምና ሽዑ ንጢዖ ስጋብቲ መስመር ተኽሲ ንቶም ሓይልታት ፅዒና እቲና እዮም። ነፍሲ ወከፍ ታንኪ እንተወሓደ 20-30 ተጋደልቲ ናይ ፓራኮማንዶ ሒዛ ኣተኣቱ ናብቲ ውግእ ስጋብቲ ውግእ ዝቐርብ ማለት እዩ። ኣብቲ ውግእ ምስ ተፀጋዕና ንጢዖ ንኸባ ማለት እዩ። ንጢዖ ምስ ከበብናያ ሕጂ ጢዖ ብባህርያዊ መገዲ እዚ ካምሲን ዳኣከቦ ቦታታት ነይርዎ። ኣብቲ ገምገም ባሕሪ ከዓኒ ፀለምቲ እማን ዓይነት ምስ ድፋዕ ዝመስል ነይሩ። እዚ ኩሉ ደብዳብ እንተገበርና ፀላኢ ኣብኡ ድፋዕ ሒዙ ኣትሪሩ ሒዞ ማለት እዩ። ብድሕሪኡ ብፀጋምና ዝነበረት ቅድሚኡ ሓደ መራሕጋንታ ወዲ ነቢያት ዝበሃል ናይ 52 ኣብቲ ኩነታት ናይ ሕርጊጎ ተላሊና ስለነበርና ቲሌላ እውን ነዚ ስለጠቕመና ንዓይናስ በዚ ኣለዋ በዚ ኣለዋ በዚ ኣህርመልና ኢልኒ ታንክ እቲናያ ኣብ ካምሲን ዝተኣከቦ ንሻምብቆ ልክ ከምዚኣ ምስ ገበርክዋ ነቶም ናይ ሓይሊ ባሕሪ ከዓኒ ብላዕሊ ላዕሊ ከምዚ ኢላ ትመፅእ ነራ። ምልክት ገርናሉ ምልክት ገርናሉ ኣይሰምዓናን ምስቲ ናይ ድምፅት ናይ ታንክ ናይ ወግእን ክሰምዓካ ይክእልኒ እዩ። ፀረ ታንክ መፅኡ ይሃርማ እታ ናይ ሓይሊ ባሕሪ ኣብኣ ትቃፀል ማለት እዩ።
2: ኣብ መሬት ኣብታ ፎርቶ ናይታ ማርሳ ናይ ጥዕኦ ኣብኣ ተተኺሉ ዝነበረ መድፍዕ ናይ 76 ይትኮስ። እዚኦም ረዲ ኩሎን በቦትአን ሒዘን እየን። እሳ ግን ካብኣ ተተኩሱ ንጎኒ ነዚያ ናይ ንሃና ናይ ወገን ታንኪ ናይ ሓይሊ ባሕሪ ብጎኒ ይሃርማ። ሕጂ ዝመድፍዕ እዚ ምስ ተተኮሰ ነታ ታንኪ ኣብ ድሕሪት ወገን እዩ ዝሃርማ። ነታ ናይ ወገን ንሃና ማለት እዩ ጎንበል ኣብርሃም ጎንበል ንብሎ ዝሕዛ ዝነበረ ብድሕሪት ሃሪሙ እቶም ኣባላት ናብዚ ናብዚ ትኩሱ ዝነበሩ ክልተ ፊትን ድሕሪትን ዝነበሩ እሳቶም ይስውእና ክልተ ስውእና ክልተ ከዓ ካብኣቶም ንቅድሚት ወገን ዝነበሩ ዝተታኸስቲ ይውግኡ።
3: ፅዕፅዕ ኩናት ነይሩ። ተዋጊእና ተዋጊእና ብዝኾነ ኣብታ ሰዓት 11 ታንክና ተረ ኣነ ብከቢድ ስንክል መሓሪ ጎይቶኦምን ሓጎስ በርህን ኣብኣ ይስውኡና ፀትናዮም ኣሕዋትናዮም በቃ ኣብኣ ይስውኡ እጂ ትተሃራርማ ብጎኒ እዩ ነይሩ። ድሕሪት ኮይኑስ ጎኒ እዩ ነይሩ። ኣብቲ ናይ መድፍዕ ተትኸውን ነይሩ ንኩላህና ክሳይም ኮና ነርና ኣይምተረፍና። ዝኾነ ግን እታ ታንኪ በቲ ጎና ስለተሃርመ እሶም ተሰውኦም ኣነ ከዓ ብከቢድ ተሃሪመ ዓብደርቃድር ሸዲን ከዓ ፎኪስ ማህረምቲ ይህረም ኣብኒ ኮይኑ 76 ዳሃርምና ነይሩ። መቸም ድሕጉሰ እንተልዩ ከዓ ሽዑኡ እታ ዳሃርመትና ንዓናስ ኣብቲ ሓንቲ ታንክ ዝነበረ ክፍለ ሃርማ ብኒ
1: ንዓና ከዓ ክንትኩስ ስለ ዝረኣየና ቐፃሊ ኣብቲ ንታንክታት ንትኩስ ኣብቲ ኣጋር ንትኩስ ስለ ነበርና ፀላእ ከዓ ነታ ታንክና ስለ ዝረኣያ ፀረ ታንኪ ገይሩ ነቲ ላዕለዋይ ኣካል መእተው ናይ ኣዛዝ ታንኪ ንዕኡ ይሃርሞ ማለት እዩ። እሱ 50 ሜትሮ ንድሕሪት ይወድቕ። መለስ ያቆብ ዝበሃል ሓኪም ምሳና ነበረ ኣብኣ ይውጋእ ማለት እዩ። እቲ ዝበዝሐ ሓይሊ ናይታ ታንኪ ግን ኣብ ድፋዕ እቲናየ ስለነበርና ሓደጋ ኣይነበሩን ትማህረምቲ ጥራይ እንታይ እያ ተሓማቕ ነራ። ኣነ ክትኩስ ኢለ ከምዚ ኢለ ስለይርኢ ስለነበርኩ ኣብኣ ፀኒሐ እንተ ዝኸውን ምናልባት ከቢድ መስዋእቲ መጋጠመ ነይሩ ኣነ ግን እቱ ክብል ከለኹ ነቲ ዳሕርዋይ ኣካል ሒዝዎ ኸይዱ ስለዚ ኣብኣ ካብ መስዋእቲ ድሒነ ሕጂ እቲ ቱሬት ኣዛዝ ታንክ ዝኣትወሉ ኣሎ ማለት እዩ ኣዛዝ ታንክን እዚ መድፋዕ እጅን ኣነ ብኣ ርአይ ዕላማ ኣቴ ክትኩስ ምስ በልኩ እሱ ከዓ ርኢኒ ፀኒሑ ፀላእ ማለት እዩ

0: ገለ ከባቢታት ቅልዕላ ታግመ ምስ ወፀት ነፋሪት ነቲ ምሉእ ሰራዊት ዳኣቱ ዝነበር ማኪኑ ርእይዎ እዩ ብኤፍኤም ከም ተሰምዐ ዝክሮ ዝክሮ ኣይፈልጥን ምስቲ ግዜ እቲ ከዓ ናይ ሳዳም ወራር ስለ ዝነበረ እቲ ፓይሎታ ኢልወሰጋ ይህማ የሳዳም ወራር ኣይዘለም ኢሉ ተመሊሱ ኸይዱ
1: ሓይሊ ባሕሪ ህዝቦት ሰራዊት ወጋሕታ 27 ለካቲ 991 ካብ ሰዓት 4 ባዶባዶ ክሳብ ሰዓት 6 ባዶባዶ ነቲ ብመሬት ዘጥቅዕ ኣህዱታት ደገፍ ክገብር ብዝነበረ መደብ ኣብ ልዕሊ ማዓስክር ኣጢዖ ብርቱዕ ደብዳብ ስለ ዘካየደ ጸላኢ ሓለውኡ ናብ ባሕሪ ከም ዘተኩር ስለ ዝገበሮ እቲ ብመሬት ዝግዝግዝ ዝነበረ ህዝባዊ ሰራዊት ክሳብ ንጢዖ 3 ኪሎ ሜተር ዝተርፎ ብመካይን ተጓዒዙ ጸላኢ ድምፂ ታንክታትን መካይን ወገን ምስቲ ንሰማይ ዘዕርግኦ ዶሮናን ምስ ረኣየ ኣዝዩ ተዳሂሉ ኣዛዚ ናይቲ ከባቢ ሰራዊት ጸላኢ ንሰራዊት ጸላኢ ንሰራዊት ህዝባዊ ግንባር ክምክት ረዳት ክለኣኸሉ እኳ እንተሓተተ ብዘይካ ጸኒዕኻ መክት ዝብል ካልእ ረዳት ኣይተለኣኸሉን ብግብሪ እውን ዝከኣል ኣይነበረን
2: ደቡብ መፂና ነታ ኣብ ባሕሪ ስለ ዳዓፀነያ ነታ ጢዕ ግን ካብ ጢዕ ድወፀ ሰራዊት የለናዩ ሓንቲ ጃልባ ጥራሕ ንሕና በቲ ገምገም ባሕሪ ስለና ሓንቲ ጃልባ ክትከይ ንርአ እንተይ ኣዘ ናይ ወታደራ ድያ ናይ ስቢል እዩ ዜርዋና ሕጂ ንባዕሉ ሰራዊት ናብቲ ባሕሪ ሃዲሙ ይኣቱ ክሳብ ኣብዚ ከባቢታት ምስ በፅሐ እንደገና ናባኻ ይድምለስ ንሕና ብመሬት ኮይና ብጢል ንቐትል ብኒ ብባሕሪ እውን ክኣቱ ስለ ዘይክእል ካብቲኡ ዝነበረ ሰራዊት ናይ ጸላእ ዋላ ሓደ ድወፀ የለን በዚ እዩ ተደምሲሱ
3: እቲ ኩናት ሓያል ጢዕ እዩ ተኻልእ ጉዕዘይ ነይሩ ዝኾነ ግን ዕዉት ኩናት እዩ ነይሩ ሳሳይ ሓይሊ ካልኣይ ሓይሊ ከዓ ኣብ ውሽጢ ጥዕና ኣቲና ኩናት ሓያል እዩ ኮይናት ክሕይል ከሎ ግን ብዕዉት ከዓ ወፂና ጸላኢ ድወፀ የለን ኩሉ ጠፊኡ ማለትስ ምሩኽ እምበር ዝመተን ምሩኽ እዩ ድወፀ ሰብ የለን 777 ተማሪኾም ሓደ ካብኣቶም ኤርትራዊ እዩ
4: ብትሕዞ ስለ ዝኾነ እቲ ኮይናት መፀም ምህላውናስ ምሉእ ለይተን ዓገግ ክንብል ሰምዓና ነይረ ኣብኡ ተጀሚሩ ኣብኡውን እሰኑን ንረዳት የብለን ብድሕሪት ባሕሪ እዩ ጥራይ ክዋጋኣ ጥራይ ስለ ዘለዎን ትዕድል ካልእ ምርጫ የብለን ኣብኣ እቲ ውግእ ናይ 4-5 ሰዓት ኸውን ተወዲኣ
5: ኣብ ከባቢ ጢዑ ምስ በፃሕና ክቡር ብጻይ ብርገደር ጀነራል ፍጹም ገብሪ ሂወት ወዲ መምህር መግለፂ ገብረልና ማይ ከይንፈሊ ነቲ ገባር እውን ኣታሓሕዛ ፅቡቅ ጌርና ክንሕዞ ከም ዘለና መግለፂ ተገይሩ ብድሕሪኡ መሪሕና ተኺልና እንዳኸድና ከለና ሓይልና ይቅድም ትመርሕ ነይራ ካልኣይ ሓይሊ ፓራ ኮማንዶ ክፍለ ሰራዊት 96 እንዳኸድና ከለና እቲ ወታደር ንቕይሮም እምበር ትዋርድያ ዝፀንሐና ከምዚ ክንዋግኦም ኢልና ዝመፃና ስመስሎም ኣይነበረ ንሳቶም ድሓር ነቶም ኣብ ላዕሊ ኣብ ጋቢና ናይታ መኪና ኮፍ ኢልና ዝነበርና ምምስሳል ተባሂሉ ኩልና እቲ መድፋዕ ጂ ብሬን መድፋዕ ጂ ኣርቢጂ ሓኪም ጋንታ ኣብቲ ላዕሊ ጋቢና ይኸቅምቱ እቲ ምስዕቱ እቲ ሓኪም ምሳንጡ ረንጀር ናይ ላዕሊ ክዳን ጌርና ተኺልና ሓይልና እንዳቐረብና እዚ ወታደር ኣብ ዘሎ እዚ ስካላ ዘሎ ሓፂን ናይ ዋርድያ ሳንዱቕ ዘሎ ብላዕሊ ፎቅ እዮም ዝብሎ ሶም ብኣምሓረኛ ኣብኡ ከሎ ንኣቱ ኣይመሰሎን ልክዕ ከባቢ ፋዱሲ ነይሩ ነዚ ዋርድያ ካብ ዘሎ ናሃርሞ ማለት እዩ ይወድቕ ንግደም በጠሎና ክርድን ተባሂላ ትኽርደን ብገምገም ባሕሪ ንዋግኦም ሽዑ ክዓጥቁ ላዕልን ታሕቲ ንብሉ ኣስታት 5 ሰዓት ተዋጊእና ማለት እዩ ድሕሪ 5 ሰዓት ሙሉእ ብሙሉእ ንጢዖ ንቋፃፀራ ልክዕ ኣብታ መግለፂ ጀነራል ፍጹም ዝበላ ኣብዚ ኣጢቕዎ ደሎ እቲ ጸላኢ 3 ታንኪ ሓንቲ ረሻሽ ሓንቲ ዶዘር ኣለዋ ኢሉ ገሊፅልና ነይሩ ጥዑም ሰሓዝተዝናዮ ድማ ልክዕ ንሰን ፀናሓና ማለት እዩ
1: ኣብቲ ውግእ ዝነበረ ኣሰላልፋ ወገን ብሸነኽ ደቡባዊ ምብራቕ ፓራ ኮማንዶ በጠሎኒ ክፍለ ሰራዊት 85 ብየማን ፓራ ኮማንዶ በጠሎኒ ክፍለ ሰራዊት 96 ብሸነኽ ምዕራብን ሰሜንን ድማ ፓራ ኮማንዶ በጠሎኑታት ክፍለ ሰራዊት 16 ክፍለ ሰራዊት 52 ከምኡ ውን በጠሎኒ ሃንደሳ ውድብን እየን ነይረን
6: ጸላኢ ካብ ዝነበሮ እዩ ተበጊሱ ዳርጋ ወፂኡ ተቀባቢልና መገዲሲ ዳርጋ ብምልኡ ሰብ ኩላ ተገደመ እዮ ተባሂለ ሕጂ እቲ ንባሕሪ ከጥቅዕ ተባህለን ዋላ እውን

0: ገለ ኣባላት ናይ ሃንደሳ ገለ ሓሙሽተ ነተውቱ ሒዞም ካብ ጢዖ ንሰራዊታ እዩ ዝኸይድ መገዲ ክዓፁ እዩ ተባሂሉ ነይሩ ሕጂ ንሱ ተሪፉ ኩሉ ካብ ሓንሳብ ይተባሃል
1: ሕጂ ብፍላይ ጋንታና ዘጋጥመና ታንክሲ ከምዚ ገይራ ያ ኣኳዲዳትና ዝኾነ ነገር ስለ ዘይነበረና ካምሲን ስለዝኣከቡሓ ሕፃ ዝነበረ ናብቲ ተሽከዓ ናብቲ ተሽከዓ እምበር ከምዚ ገይራ ክንደይ ግዜ ኣካላቢታትና ጎያትና ዝኾነ ሓንቲ ነገር ከይገበረትና ግን ድሓር ድሒረን ታንክታትና ስለ ዝመፃ ሃዲመን ከይደን ማለት እዩ እቲ ካልእ ዝነበረ ፅንኩርነት ናይቲ ኩናት በጢልካ ክትዋጋኡ ናይ ትኽእልና ሙቆት ስለ ዝኾነ ደው ክትብል ከዓ ፀሓዩ ደንከል እዩ ኣዝዩ መሪር ዝኾነ ኩነታት እዩ ነይሩ ዝኾነ ዚ ብደረጃ ጋንታና ሓደ ኦፕሬተር ነይሩ ተሰውኢና ዮናስ ዝበሃል ኣብ ጢዖ
2: ሕጂ ፍሉይ ናይ ፀላኢ ክስታይ ዝተራእየና ነ ኣብኡ ኣብ ጢዖ ሕጂ እቲ ቦታ ስሑፃይ ሕጂ ትሪኦም ትፀንሕ ፍሕርፍሕር ኣቢሉ ያኣቱ ይኽወለካ ሕጂ ንሕና ብጎልጎል ኢና ነርና እሱ ቅርብ ብርክ ዝበለ ነሩ ከባና እቲ ዝነበርና እዩ ንሕና ማለት ሕጂ ህሮሞ ህሮሞ ክትብል ፀንሕ ትሑፃ ክፍት ኣቢሉ ይኣቱ ሕጂ ኣብ ቅርብ ፀገም ነይሩ ማለት ብልሓት ናይ ፀላ ንምግላፅ
3: ምክንያቱ ደንከል ከም ዝፍለጥ ናይ ብሓቂ ኣፃምእ ዘለዎ ቦታ ንደቂ ኣንስትዮ ይኮነንሲ ንደቂ ተባዕትዮ እውን በዳህ ቦታ እዩ ሳላ ፅንዓት ናይተን ደቂ ኣንስትዮ ዝተመኪቱ እዩ ኣብቲ ግዜ እቲ ንሕጂ ሓኪም እንዴ በተናተይ ሞያ ወላ ክዛረብ ኩናት ክልተ መዓልቲ ግበር ሰለስተ መዓልቲ ግበር ሰለስተ ለይቲ ሕደር ኩሉ ግዜ እታ ሰኸም ኣርዕቆን እያ ደላ ኣብቲ ሃሩርቲ በቐጥ ገዲፉ ሲ ሃበግበግ ዝወፀና ግዜታት ነይሩ
4: ታንክታት ህዝባዊ ሰራዊት ምስ ኣጋር ሰራዊት ተሰሪዐን ምስ ኣተዋ ድሕሪ ሓፂር ፅዑቕን ምልውዋጥ ተኽሲ ፀላኢ ምውታቱ ራሕሪሑ ናብታ መውፅእ ዘይብላ ሓውሲ ደሴት ጢዖ ኣተወ እግሪ እግሩ ዝስዕቡ ዝነበሩ ተጋደልቲ ካብ ብምብራቕ ንምዕራብ ኣብ ጎላጉል ተሃኒፁ ዝነበረ ነዊሕ ካናላታት ፀላኢ ሓሊፎም ብመንጎተን ካብታ ከተማ ንደቡብ ዝነበራ ሰለስተ ማዓስከራት ሰጊሮም ናብታ ከተማ ተፀንበሩ ኣጋር ሰራዊትን ታንከኛታትን ህዝባዊ ሰራዊት ተዋሂዱ ንቕድሚት ይግስግስ ስለ ዝነበረ ፀላኢ ንኣማፃፃ ህዝባዊ ሰራዊት ምስ ተዓዘበ ብገማግም ባሕሪ ከምልጥ ሃቂኑ እንተኾነ ህዝባዊ ሰራዊት ብዘደነቕ ቅልጣፈ ተወርዊሩ ብምእታው ታሪክ ቅያታት ማርሳ ተኽላይን ባፅዕን ኣብ ጢዖ ደጊምዎም ገማግም ባሕሪ ጢዖ ብዝሞቱ ወታደራት ፀላኢ መልአ
5: ከባቢ 6 ሰዓት ዝወሰደ መጥቃዕ ተካይድና ማለት እዩ ኣብዚ ሕጂ ዘይርሳዕ ነፈርትና ኢትዮጵያ መፅአን ብዙሓት ማካይን ተሸኽላ ነይረን ሓፈሻዊ ግን ሓበሬታ ስለ ዘይሃበት ናይ መሬት ቀጥታ ቀልጢፍና ናብቲ ከተማ ስለ ዝኣተና እቲ ናይ መሬት ምስተን ናይ ነፈርቲ ክራኸብ ስለ ዘይከኣለ ነፈርቲ ዘዘይረን ጥራየን ዝኸዳ ነይረን ማለት እዩ በቲ ወሰን ናይ ጢዖ ብኣሃርማ ነይረን ማለት እዩ
6: ነታ ካሃድም ዘድዩ ዘሎ ፀላኢ ዓፂናዮ ማለት እዩ ብሓንቲ ጋንታ ጌርና ዓፂናዮ ፀላኢ ሕጂ ናበይ መፅኡ ተጠቕሊሉ ንፅዖ ኣብታ ማእከል ዓዲ እዩ ከኣቱ ክጥር ነፍኪ ኢሉ ስለዚ ካብዚ ፀላኢ ሙሉእ ስለተዓፅወ እታ ምርጭኡ ምውጋእን ወይ ሞትን ምምራኽን ጥራያ ተዓድሉ ዘላ
7: ኣጋርካ ታንክኻ ሓደ እዩ ብፍላይ ኣብ ገለገለ ትመርሖም እሞ ድሓር ግን ይርክቡካ እዮም ኣነ ናይ ብሓቂ እዩ ማለሲ እቲ ፅንዓት ናይቶም ኣጋር ኣሃዱታት ፓራኮማንዶ ዝበሃል ናይ ብሓቂ እየ ዘድንቖም በቃ ማለሲ ካብ ታንኪ ምሳኻ ይፍለይን እዮም ተሰቂልዮም እዮም ዝኸዱ ኣብታ ቦታ ሕጂ ምወርዱ ምሳኻ ከዓ ኣትዉ ማለት እዩ ስለዚ ምትሕብባር ናይ ኣጋር ኣሃዱታትን ናይቲ ሓይሊ ባሕሪ ናይቲ ሜካናይዝድ እቲ ልዕሊ ኩሉ ከዓ ኩሉካ ብሓንሳ ኢኻ ነዚ ኩሉ ምረት ትስከሞስ ብሓንሳ እምበር ከም ታንኪ እውን ብዙሕ ኣይንበሮኦን እኳ ሰለስተ ታንኪ እየን ፀኒሕና ናብ ጢዖ ሓንቲ ቃፂልናያ ተንክልተ ከዓ ተማሪኸን ማለት እዩ
4: እዚ ኣብ ጢዖ ዝነበረ ናይ ሓምሻይ ክፍለ ጦር ሰራዊት ዋላ እኳ ናይ ውግእን ወራራትን ተመክሮ እንተዘይነበሮ ከም ዓይነት ብኣካዳሚ ደረጃ ብስለት ብዝነበሮምን ኣካላዊ ብቕዓት ስልጠናን ብግቡእ ዘማልኡ ምዱብ ሰራዊት ኮይኑ ንናይ ደንከል ክሊማዊ ባህሪ ተፃዊሩ ንነዊሕ እዋን ፀኒዑ ክዋጋእ ዝኽእል እዩ ተባሂሉ በቲ ስርዓት እምነት ዝተነብረሉ ሰራዊት እዩ ነይሩ
8: ሰራዊት ኣብኡ ዝነበረ ምስ ህዝባዊ ግንባር ብዙሕ ውግእ ዝገጠመ ኣፍልጦ ናይ ህዝባዊ ግንባር ዘለዎ ገለ ኣይኮነ ነጋዳይ ተቐይረ ሰራዊት እዩ ነይሩ ሬድዮ ብቐጥታ ምስ ላዕለዋይ እዚ ዘራኽብ ኣለዎ መጥቃዕቲ ጢዖ ከዓ ብዙሕ ተሪር ኣይኮነን ግን ብፍላይ ኣብቲ ኣጋሚ ወዳእታ እቲ ናይ ባሕሪ ንሸነኽንዮ ጥምት በዓቲ ድመስልና ባሕሪ ድጥምት ኣብኡ ተሓቢአን ካብኡዎ ወፅአን እንዳተኮሳ ሸጊረናና ነረን ድሓር ብድሕሪት ተጠዊኻ ከምዚ ሓላፍ ዘላፍ ስዝውቱ ባሕሪ ብድሕሪት

0: ካብ ቦምባ ብምእታው ገለ ኢና ፍትሕና ካብኡ ዝወፀ ፀላእ የለን ተኣዱ ተሃሚቑ ጢዖ ተቃፂርና
1: ጢዖ ውግእ ግን ፅዕፅዕ ክብለ ይክእልኒ ኣነ ምክንያቱ ምስ ነጋደ ኢና ትውግእ ተኻይዱ ሸቃጠ እዮም ፀኒሖምና ሰልዲ ዝቆፀርናዮ ሓደ ክልተ ኢልና ንቁፀሮ ቦንሰላ ከምዚኣነለካባሻይ ተወግአኒ ባፅዕ መስኣል ሃበኒ ኢ ዓሰርተ ብር ሂብኒ ነዚ ኩሉ እንዳረከብ ኳስ ነዚ ኣትበኒ ኢ መዓት ገንዘብ ኢና ፀኒሕና እቲ ፀላእዩ በታ ስጋብ ባሕሪ ስለ ዝዓፀነዮ ኣብተን እታ ፅዕፅዕ ትበሃልሲ ኣብተን ገዛ ጣውላ ኮይነን ንዝሓለፈ ተጋዳላይ ጠሸቕ ምባል ኣብኣያታ ፅዕፅዕት እምበር እታ ዓዲ ምስኣተነያ ንባሕሪ ኣት ፀላኢ ንባሕሪ ኣት ከዓ ስጋባ ፍንጩ ከይድ ዓቕሊ ምስ ፀበቦ ናባና ምለስ ብኡ ምስ ቆለብነየ ንባሕሪ ከይድ ብከምዚ ተዳኺሙቲ ፀላኢ
2: ድሕሪ ውግእ ከም ዝተረጋገፀ ፀላኢ ናይ ሓምሻይ ክፍለ ጦር መበል 141 ብርጌድ ማለት 1460 ዓቕሚ 4 ሻለቃታት ዝነበርዎን ካልኦት ምስኡ ተደሪቦም ዝነበሩ ናይቲ ክፍለ ጦር ኮማንዶ ሻለቃ ማለት 350 ዓቕሚ 1 ሻምብል ታንክኛ 1 ሻምብል ናይ 76 ሚሜ መድፍዕ 1 ሻምብል ሞርታር ማለት ብድምር 1 ሻለቃ መካናይዝት 200 ዓቕሚ 1 ሻለቃ ዕጡቕ ምልሻ ናይ ዓፈር ማለት 350 ዓቕሚ ዝሓዘ ብጠቕላላ 2360 ዓቕሚ ዝሓዘ ዩ ነይሩ ኣፅዋር ታንክ 3 ዙ 23 2 76 ሚሜ 3 ቢቴን 5 82 ሚሜ ሞርታር 10 ብሬናት 52 ኣርቢጂ 53 ፎኪስ ብረት 1980 ዓጢቑ ነይሩ
3: ኣብዚ ዘይንርስዖ ተስፉ ተወልደ ብርሃን ወዲ ባሓይ ዝበሃል ተሰዊኢና
0: ዝክሮ ግን 14 ኣብጢዖ መስዋዕት ከፊልና ኢና ሓደ ስዋጋብ ዘለዎ መርሓ ጋንታት ምልክት ዝነበረ ማለት እዩ

0: ድሕሪ ናይ 6 ሰዓት ምሪድ ውግእ ፅዖተዋፅና ማለት እዩ
1: ንከተማ ጢዖ ኣብኡ ዝነበረ ሰራዊት ደምሲስካ ንማርሳ ሕዱ ገፅካ ምኻት ኩሎም ተፀራሪቦም ጠፊቖም እቲ ቀዳማይ ዞን ናይ ዞባ ደንከልያ ኣብዚ ከምዚ ዓይነት ዕለት 27 ወረ 2 91 ሓራ ኮይና ተቀዳመይቲ ዞን ማለት እዩ።

ኣብ ማዕበል ፈነወ ዝፀንሑ መደባት ኤርቲቪ ተኪእና ክቡራትን ክቡራን እንተኸታተልትና ሰዓትና ስለ ዝኣኸለ ትሕዝቶታት መደብ ህርመት ሒዝና ተረኺብና ኣለና። እዚ ንሎሚ ቀሪብናዮ ዘለና ደርፍታት ድማ ኣብዚ ናይ ምዝንጋዕን ዕረፍቲ ግዜኹም ከዛኔኩምን ከዘናግዐኩምን ተስፋ ይሙሉ እዩ። ንሕጂ እምበኣር ከም ብመኽፈቲ ቀርብ እያ ዘለኹ ደርፊ ከላሊኩም እየ። ናይ ገዲም ድምፃዊ ነፍሲሄር መምህር ኣላሚን ዓብደለጢፍ ካብ ደርፍታቱ ብትግረ ዘይኮነት ማለት ብትግርኛ ኣባይ ኣባሻውል እትብል ደርፊ ኢና ቀሪበ ዘለኹ። ክትከታተሉና ብክብሪ ይዕድም። ናብ ሙሉእ ትሕዝቶኣ ክንሰገር

ክቡራትን ክቡራንን ተኸታተልትና ከም ዝተዓዘብኩማ ናይ ድምፃዊ ምምር ኣልኣሚን ዓብደለጢፍ ደርፊ ናብ ኣኽማቅሪብና ፀኒሕና። ካብዚ ብመቐፃል እውን ቀሪብና ዘለና ናብ ድምፃዊ መንእሰይ ሃኒባል ኣለም ክንሰግር ኢና። ናይ ሃኒባል ንሎሚ መሪፅናያ ዘለና ደርፊ ፍቅራዊት ደርፉ ኮይና ሓዲኡ ምረፂ እትብል ክትከውን እያ። ካብ ቀፂላ ናብ ድምፃዊ ኣማኒኤል ጎይቶም ካብ ደርፍታቱ ሃብዮም እትብል ኣብ 2025 ዝደረፋ ባህላዊት ስራሕ ክትከውን ኣቀዲማ ናይ ሃኒባል ኣለም ኣላትና ሕጂ ንምክታልኩም ብክብሪ ዓደም

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ብምቕፃል ቀሪብና ዘለና ደርፊ ናይ ሳሆ ደርፊ ክትከውን ብድምፃዊ ሳልሕ መሓመድ ሂበክ ለይለይ እትብል ክትከውን እያ። ካብ ቀፂላ እውን ናብ ድምፃዊት መንእሰይ ሳሌም ጎይቶኦም ካብ ደርፍታታ ፍቅራዊት ደርፊ ቤብ እትብል ቀሪብና ኣሉና። እዘን ደርፊ ሕጂ እውን ናባኹም ክቐርባ የን።

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሸራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአይ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ትምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕ ኮኸኒ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎሎማ ጎዳ ገለያሎ ሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖጎ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራንን ተኸታተልትና ምስ ትሕዝቶታት መደብርመት ኣለኹም ዝቐርብ ዘሎ ደርፍታት የዛኔኩም ክህሉ ተስፋይ ሙሉ እዩ። ካብዚ ብምቕፃል ቀሪብ እየን ዘለኹ ደርፊ ከላለየኩም ሓንቲ ብድምፃዊ ኦርዮን ሳልሕ ካብ ደርፍታቱ ፍቅራዊ ደርፊ እንታይ ይኹን ኣነ እትብል ክትከውን ከላ ካብ ቀፂላ ቀሪብያ ዘለኹ ደርፊ ኣብ ሕልሚ ምሳኻ ሓዲረ እትብል ናይ ገዲም ድምፃዊ ነፍሴ ሬማነ ገብረ ሚካኤል ባርያ ክትከውን

ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ትሕዝቶታት መደብ ህርመት ስለምክተልኩም ኣዝየ እንዳመስገንኩ ንምክተልኩም እውን ሕጂ ደጊመ ብክብሪ እየ ዝዕድም ቢሌለ እትብል ደርፊ ድምፃዊ ኢሳዕቅ በይ ቀሪብና ኣሎና። ካብዚ ብምቕፃል ካብ ኣቀፂላ ኣተቃርብ ደርፊ ከነላለየኩም ናይ ድምፃዊ ረዘነ ዓለም ናይ ረዘነ ደርፊ ፈራይ ደርፊ እምቢላ እትብል ያ ክትከውን

0: ቃል በቃል ትሪኦ ከለኻ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕኮኸዓ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳ ገለያሎቾ ማውራር ፈላኣኩኖ ሱቱባላይ ናሜኮ ኣይንኮኖ
7: ኣዲ ወላዲተ ደረፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና

ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናዮ ዘለና ደርፊ ከነላልየኩም ንሕጂ ቀሪብናዮ ዘለና ደርፊ ቁሩብ ንድሕሪት ምልስ ኢልና ናይ ድምፃዊ ዳሽ ምስግና ካብ ደርፍታት ያ ክትከውን ናይ ዳሽም ንሎሚ ቀሪብናዮ ዘለና ተገምጢልኒ ፍቕሪ እትብል ደርፉ ክትከውን እያ ካብኣ ቀፂላ እውን ናብ ድምፃዊትን ሰማሪ ዮሃንስ

ተመስገን ሰግርኢና ካብ ናይ ሰምሃር ቀሪብናያ ዘለና ፍቅራዊት ደርፊ ኮይና ወለላይ እትብል ኣብ 220 ዝደረፈታ ክትከውን እያ። ሕጂ እውን ንምክትታልኩም ደጊመ ብክብሪ ዓደም

ክቡራትን ክቡራንን ተኸታተልቲ ትሕዝቶ መደብ ህርመትን ሕጂ ቀሪብናያን ዘለና ደርፊ ሓንቲ ብድምፃዊት ሳብዓ እንዳ ማርያም ዝተደርፈት ግደፍ እትብል ፍቅራዊ ደርፊ ክትከውን ከላ ካብኣ ቀፂላ ናብ ድምፃዊ ዳንኤል ፀሃየ ይደልየኪ እትብል ፍቅራዊ ደርፉ ክትልወና እያ።

0: ቃል በዓሎ ትሪኦ ከለኻ ድሃይ እዩ ዝብል ድሃይ ናይ ዝኾነ ነ
1: ሒራ ሕጂ ናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕኮኸዓ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳ ገለያሎቾ ማውራር ፈላኣኩኖ ሱቱባላይ ናሜኮ ኣይንኮኖ
7: ኣደ ወላዲተ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ከላለየኩም ሓንቲ ኣብ መበል 36 ዙርያ ሃገራዊ ኣገልግሎት ዝተደርፈት ኣብ 2024 ናይ ናና ደርፊ ናይ ድምፃዊ መሓመድ ኣጋር ዓጋባ እትብል ደርፊ ክትከውን ከላ ካብ ቀፂላ ቀሪብናያ ዘለና ደርፊ ናይ ድምፃዊት ሄለን መለስ

0: ቃል በቃል ትሪኦ ከለካ ደሃይ ዝብል ደሃይ ናይ ዝኾነ ነ
1: ሄራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእ ይፍልጥ ዋላ ዝኾነ ሰብሲት ዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕኮኸን ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎነማጎዳገለያለውሾማውራር ፈላኣኩኖሱቱባላይናሜኮዋይንኮኖኣደ
7: ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ

ክቡራትን ክቡራንን ተኸታተልቲ ናይ ሎሚ ሰሙን ትሕዝቶ መደብ ህርመታ ዛዚምና ኣለውና። ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶታት ደርፊ ክኸውን ምረኻብና። ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኹልና።

0: ይሄ ምስል ለሃለዎ ሳይ ኩሉ እንዳሓየኩ ግልሃበካቶ
1: ኣብሽር ኣብሽር ኣብያ ድንባርክ ላ ፊክ ወሓረ እንተ እተረኣስክልሃላ ማዕሉማት ምነ ወሳይቅ ወላዓልቱ ኣብሽር ኣብያ
0: ከበስእላ ምንገ እንተ ክተብ ወሰጅል ዋና ኩሉ ግልበርብሩ ካቱ
1: ኣብሽር ኣብሽር
0: እዚ መደት ሓት ራብዓት መሓክመት መስላካ
2: ብያዱ እናፈርያ ሓስራ የ ሳርቃ ይተብሉ
0: ያሽ ኮት ከይድለ ሚትሉ ሳርቃ ምንካ ምስ ዶሉ ሳርቀዩ ተያ ሳርቀ
3: እሊ ብሓስ ለዞም ስልከ ወዲየለ ቀደማ ኖም ቡታ ኣልኩ ወቲ ሰርቀይ ምን የብለከለዩ
1: ስማዕ እንታ ሓሽም ኣነ ሑድ ይካልኮካ ኣዛ ሸረፍከ ይፀበጥከ ምን ገብግላ ርኢካ ትሰምዕ ለካ
0: ኣምሽያ ንፍጣን ዋፍትና ምትረክበኩም ለ ሰብር ዘዎ እሊ መጃል ትርተሃገለና ናይ ወሮት ይኮኖ ናይ ክሎት ናይ ምልክ ናይ ኩሉ ለገቢልቱ ወኩልኩም ካፊቱ ትምየ ወሮ ከናይ ልሕፈዝ ውሕነ ልሒሰት እነስእ ውን
3: ላላ ለይትገብር እሊ ባዕሊ ሰ ማለት ብሓስ ኢልእምር ዋዓዳት ኢልእምር ግሎ ክርቡት እያል
0: ያሽ እንተ ወለካ ኢልካ ይከይድ ኣለካ ተሩ ምስሉ ተሓፍዝ ወተሩ ትተሓገሉ ምን እላ ዮም እሊ ካልድ ወልዮ እቲ ዓዋርድ ግኣካ ውኢደ ከረየካ ምን ትሓይሳካ ንሰምዕ ኣለካ ወዘየለ ምናጋጨረ ሓቀ
3: እንታማ ንክርፃበጥ ኣለይካ ኣነ የ ንግር ኣላ እብይ ኣድምጊ ይበለካ ይኮን ኣድምጊ ይበለካ
2: ወና ብሓያቸን ዘለኩ እሉ ክቱብ ፈግረ ወጣባዕ ምገባእና ሃሽሞ ተሓዛር
3: እያናሪኢኩም
1: ኣብያ ድም ንፈርለ ምን ይደ ይሕና ደለባ ጌስኮት ካርፊ ንግርአ ለበሳኒ እይክለጉ
0: እሊ ብዙ ይተሃለ ጉልጣቦካቱ እሊ ግለርሑ መታክል ንሓያት መታክል ንሓያት ጋቦት ላሓዝየካ ወጋቡ ኣዘ እሊ ዘምኑ ትረክብሉ
4: ምሕሴን ምሕሴን መለይ ኣነ ሰፈር ሃለየ ዘሽውያ ሽውረትይት ብየ እለ ማውድዕ ልሉ ንበልዓልና ሳሚዒና ለየ ከባሚ እንትዎ ወልከ ግድዎ
5: ሽዋር ላታ ምሽክለት ይኮነ ሕሴን እሊ ሕፀና ኢለካሉታ ኢልበዓል ይሴማ እግል ሃሽም ዋና ማሉ ሳርቃ
4: ስብሓናላ ቃድር ሜትይ መሳርቃ መኑ ግሩሽ ሳርቃ ልሕፃን ልላታ ካሉ በዲር ወሰባዕላ ኣነ ከረስርቅ ወሊታት ህዱግቲ ይኮን
5: ሳርቃ ሌጣ ሓቲ ሓድግ ይሃለብሉ
4: ምሕሴን ሜቱ መሳርቃ መሳርቃ ኣውድሕዮ ናይ ኣነ ሕናው ንወስነ ግን ሓኩማዊ መሄ ቃኑን ግንግ
5: ረብዓት ወልየ ሰርቃ ብሕሴን ለረብዓት ኩሎ ምከይኑ ዕዶራያ ኣብለኩም ኣሉ እዩ
4: ወካከ ጀሎ ወለ ጀሎ ጀላልካ ረብዓት ክወጡ ዝሰረቀ ብሕሴን ረብዓት ክወጡ ዝሰረ እዚ ናሳበል እንትባ
5: ክታብ ናይ ረብዓት ሰርቃ ምኑ ምግኦኩምቱ
4: ክታብ ናይ ረብዓት
5: ኣይዎ
4: እሉ ሳርቃ ምኑ
5: ኣይዎ
4: ሰሚዒ ምሕሴን እሊ ሕፃን እሸር ይትክሮ የብለከለይኩ ሓደ ንወሱ ይዓኒ ለዋልና እሊ ወልክርኪ ኣለየቶ ክቱብ ንሰራቅ ወራክማ ኣይሃላሉ ክቱብ
5: ኣብ ሕሴን ክቱብ ማልቱ ንብልሃሹሙ ማልና ዝሙታ ኣለማልና ንብለስ ምለኩም ኣለና ምትገበሉዩኩምይ
4: ስምዒ ምሕሴን ስምዒ ኣወል ረብዓት ይትዘመት ረብዓት ማል ናይ ኩሉ ውታ ናይ ኦሮ ወናይ ክልኦት ይኮን ኩሉ ርእሱ ኣሜዒና ኣለይክማ ሓደ ለጅናና ዋቃይ ምንቡ ንሱ ብሓስሊደ ወልክተብ እዳ ነግስኮ ይብል ሃጀሪት ይበልች ንኮር
5: ኣብሕሴን ኣነ ወልየ ማሉ ዝሙት ብለኩም ወእንቱም ሕስሪ ይትወዱ ድሓን ኣነ ነወቸለየኮ ግሉ ወልየ ሃጅም
6: እደ ካልድ እቲ ለጀዋልየ ክታብ ናይ ረብዓት ሃለክዓ ዲግልካ የተረሳዕ ናሃር ሰማዕኒ ለይካ ወረብዓት ተማም ለልእምራ ብተፋሲል ነፈር እሉ ራክበለየኮ ብላት ዋጅሃካ ምስሉ
1: ረብር ባርከካ ሪሻይ ፈታይ ወገልገላይ ዲመስኤካ ተዓባይ ኣዘለቲ ጉሉ ህግያ ንሰርግሉ ምልውቱ ሪከርድ ግን ደይትሰኒ
6: ኣብሽርኣብሽርኣብሽር ያ ኸዲ ረብዓት ነትሪዓነት ልያ ለትርእና ለክትኣምር ላውቃታ ወህርጃ ያሰላም ኣያምለይ ምንትረ ንትብትብ ሕላይ ሓተተሓዳዓረ ዲቡ ኣፉንቱ ኣነ ሕላይ ትረሳዕን ሕላይ ኣላ ምት መስለካላ ኣይዋ ኣቀትኳማለ
7: ይዓረየኮ ብኪ ጣላ ይዓረየኮ ብኪ ጣላ እጆተ ብጋላ ጣላ ሾሾ ክምበዳላ ጣላ እለ ጉሊ በተር ጣላ ሓንጌላያ ገደር ጣላ እለ ጉሊ ምልሆይ ጣላ ሓንጌላያ ድርሆይ ጣላ ይዓረየኮ ብኪ ጣላ ይዓረየኮ ብኪ ጣላ ኣልባብ ጎርክትዋላ
5: ነፋዕ ሓልየት እቡ ረኣስና ነሰኡኩም ንወሱ ኣነ ለቤትካ ሕዘጋግልኩምቶ
1: ላላላ እንትድ ገይሲኒ ማዕለሽ ሪሳይ ኣነ ገልጊስ ምን
5: እንታ ምንማ ትገይስ ኣስውራሕ ላይካ እቲ ለቤት ታርፍላ ድሓና ፅብሕ እየ መስጊ
6: ገየስኪ ምንገብእ ሕነ ህየ ብእሱል ናይ ረብዓት እንጃዝየኪ ወገበይኪ ነፀብጠኪ
1: ድሓን ሪሻይ ማዕለሽ እንቱም ብሰበበይ እትትባእሶ ወእንታ ረቢ ልባርከካ ኣነ ገልጊስቱ ድሓን ዋዕሎ

ጽምብል ደንደን ኣብ እዋንና ጽነት ንግደት ደንደን ስለ ዝኾነ በጻሕቲ ካበየኹርና ሃገሮም ናብ ደንደን ብምኻድ ዝኽሮም ዘሐድስሉን ሓድሽ መብፅዓ ዝኣትውሉን እዋን እንሆ ደንደን ዝብል ብበጻሕቲ ስዒቡ የቐርብ።

እዙ ሰላምታና ተቐበሉ ፈኖ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክን ተኸታተልትና ከመይ ተምስዮም ሰዓት 9 ተኣኺሉ ንሎም 14 ሰነ ዝተዳልወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብክብሪ ንዓዶም ከኸ ብቐንዲ ኣርእስተ ዜና ፍልም ሚኒስትሪ ጉዳያት ወፃኢ ኣብ 13 ሰነ መበል 63 መዓልቲ ኣፍሪቃ ፀንቢሉ ኣብ ዓሰብ ተሳታፍነት ደቂ ኣንስትዮ ኣብ ትምህርቲ ንምድንፋዕ ዋዕላ ተኻይዱ ኣህጉራዊ መዓልቲ ልግሲ ደም ደረጃ ዓለምን ሃገርን ንመበል 21 ግዜ ተዘኪራ ብሪጣንያ ናይ ነዳዲ መርከብ ሩስያ መትረብ እንግሊዝ ከም ዝሓዘት ቀዳማይ ሚኒስተር ኬር ስታርመር ኣፍሊጦ ኣሜሪካን ህንድን ጎንጎነቲ ኣብ ፈረንሳ ዝካየድ ዓመታዊ ዋዕላ መራሕቲ ጉጅለ 7 ንግዳዊ ዝርርብ ከም ዘካይዳ ተሓቢሮም ኣብ ኢራን 4 ዓበይቲ ባንክታት ዕላማ ዝገበረ ሳይቤራዊ መጥቃዕቲ ከም ተኻየደ ተቓሊሖም ሚኒስትሪ ጉዳያት ወፃኢ ሚኒስትራት ዝርከብዎም ላዕሎት ሰብ መዚ መንግስትን ግንባርን ኣብ ኤርትራ ዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ከምኡውን ካልኦት ዕዱማት ኣብ ዝተረኽብሉ ትማል 13 ሰነ መበል 63

0: መዓልቲ ኣፍሪቃ ጸምቢሎም። ነቲ ስነ ስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳሎ ጸብጸብ ኣሎ። ግረ መስቀል ገረዝግሄር ከቕርበልና እዩ።
1: ኣብ ፓላስ ኣብ ዝተካየደ ጽምብል ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳሊሕ ኣብ ዘስምዖ መደረ መዓልቲ ኣፍሪቃ ኣብ ሃገርና ኣፍሪቃ ሓደ ልቢ ሓደ መሬት ሓደ መጻኢ ብዝብል ቴማ ንሓበራዊ መንነትና ታሪክና ክብርታት ምሕዝነትና ምቕሉል እንግደትነትናን ሓድሕዳዊ ምትሕጋዝናን ብዘንፀባረቕ ትሕዝቶ ትበዓል ከም ዘላ ጠቒሱ ራእይ ጥምርቲ ብልፅግትን ሰላማዊትን ኣፍሪቃ ብዜጋታታ ብዝምራሕን ኣብ ኣህጉራዊ መድረኽ ብዝውከል ንጡፍ ሓይልን ክሰምር ከም ዝኽእል ገሊጾ። ሚኒስትር ዑስማን ኣስዒቡ ኣህዛብ ኣፍሪቃ ምስ ሃብታም ጸጋታቶም ብድኽነት ይሳቐዩ፣ ግጭታት ድማ ህይወት ሰብ ንዋትን ዕድላትን ናይዛ ኣህጉር ይዕኒ ከም ዘሎ ብምሕባር ብደረጃ ኣህጉር ገምጋም ህሉ ክንውነት ብምክያድ ካብ ሽግራት ዘገላግልን ብሓባር ዝዋሰአን ስትራቴጂ ከም ዘድሊ ኣዘኻኺሩ። ሚኒስትር ዑስማን ብተወሳኺ ኣብዚ ዓለማዊ ስርዓት ዝቕየረሉ ዘሎ ህሞት ንጸጋታትን ስትራቴጂካዊ ዝምድናታትን ዝግበር ውድድር እናናሃረ መምፅኡ ክሊማዊ ምምዝባል ስጋኣት ህዝባዊ ጥዕናን ዘይምዕሩይነትን ዝኣመሰሉ ዓለማዊ ብድሆታት ድማ ዝተዋሃደ ፍታሕ ከም ዝጠልቡ ብምሕባር ኣብ ከምዚ ኩነት ኣፍሪቃ ብመትከላውነት ዲሲፕሊን ከምኡ ውን ንነዊሕ ብዝጥምት ሓበራዊ ራእይ ጸጋታታ ከተመሓድር እንተኽኢላ ሓበራዊ ዕብትን ዘላቒ ልምዓትን ከተረጋግጽ ከም እትኽእል ኣገንዚቦ። ኣምባሳደር ሪፓብሊክ ደቡብ ኣፍሪቃ ኣብ ኤርትራ ሚስተር ፐርሰቨረንስ ሙዙቡሊ ኮምሻ ብወገኑ መዓልቲ ኣፍሪቃ ልዕሊ ፅምብል ዝኸይድ ትርጉም ከም ዘለዎ ጠቒሱ ሓበራዊ ጉዕዘናን መጻኢናን ንምርግጋፅን ብዛዕባ ኣህጉርና ንኸነስተንትን ዕድል ከም ዘርሑ ብምግላፅ ኣፍሪቃ ኣብ ዓለማዊ መድረኽ ግቡእ ቦታኣ ክትሕዝ መትከላዊ ሽርክነት ከም ዘድሊ ኣንፂሩ። እዚ ከምዚ ኢሉ እንከሎ ብምኽንያት መዓልቲ ኣፍሪቃ ሓበራዊ ዓውዲ ዘተ ከምኡ ውን ኣብ መንጎ ካብ ዲፕሎማስያታት ኤምባሲታትን ሃገራት ኣፍሪቃ ኣብ ኤርትራ ዝቆመት ጋንታን ጋንታ ኩዕሶ እግሪ ኣባላት ሚኒስትሪ ጉዳያት ወፃእን ኣብ ስታድዮም ኣስመራ ምሕዝነታዊ ግጥም ኩዕሶ እግሪ ተኻይዱ።
0: ኣብ ዓሰብ ተሳታፍነት ደቂ ኣንስትዮ ማኣዲ ትምህርቲ ንምድንፋዕ ዝዓለመ ናይ ክልተ መዓልታት ዋዕላ ተቓኒዑ። ወኪል የሪና ዒሰ መሓመድ ብመልክዕ ጸብጻብ ንዘዳለዎ ትሕዝቶ ዳናይት ተስፋዝጊ ከተቕርቦ እያ።
2: ጨንፈር ትምህርቲ ዞባ ዶባ ውቅሕ ባሕሪ መስርሕ ምምሃርን ምስትምሃርን ንምሕያልን ተሳታፍነት ደቂ ኣንስትዮ ንምዕዛዝን ዝዓለመ ዋዕላ ብ1ሰርተን 11 ሰነ ኣብ ከተማ ዓሰብ ወዲቡ። ሓላፍቲ ጨንፈር መምህር ፍሳሃየ ኪዳነ ኣብ ዘስምዖ ቓል ዕላማ ዋዕላ ኣብ ትምህርቲ ደቂ ኣንስትዮ ዛግት ዝተዋህለለ ተሞክሮታትን ዘጋጠመ ብድሆታትን ብምድህሳስ ሓበራዊ መረዳእታ ንምፍጣር ከምኡውን ኣብ መጻኢ ድርኺ ዝፈጥሩ እማመታትን ርእቶታትን ንምቕራብ ከም ዝኾነ ኣብርሁ። ነቲ ዋዕላ ዝደረኸ ቀንዲ ምኽንያት እናንቆልቆለ ዝመጽእ ዘሎ ተሳታፍነት ደቂ ኣንስትዮ ከም ዝኾነ ብምግላጽ ድሕረ ባይታ ትምህርቲ ኣብቲ ዞባ ጽልዋ ባህልን ልምድን ኣብ ትምህርቲ ደቂ ኣንስትዮ ከምኡውን ተራ ምምሃር ደቂ ኣንስትዮ ሓስ ጥዕና ሕብረተሰብ ብግቡእ ከም ዝፍተሽ ገሊጹ። ብመሰረት ዝቐረበ ጸብጻብ ዝርግሐ ትምህርቲ ንምስፋሕ ብዝተገብረ ልዑል ጻዕሪ ቁፅሪ ትካላት ትምህርቲ ምስ ናይ ቅድሚ ናጽነት ክነጻጸር እንከሎ ቅድመ ትምህርቲ ብልዕሊ 7600 ሚእታዊት፣ መባእታ ብልዕሊ 430 ሚእታዊት፣ ማእከላይ ደረጃ ብ1000 ሚእታዊት፣ ካልኣይ ደረጃ ድማ ብ1600 ሚእታዊት እኳ ተዓበየ፣ ተሳታፍነት ደቂ ኣንስትዮ ግን ምስ ዝርግሐ ክነጻጸር እንከሎ ኣዝዩ ትሑት ምህላው በሪሁ። ዓመታዊ ልዕሊ 18 ሚልዮን ንኣፋ ንመነባብሮ ወፃእ ዝግበረለን 3 ኣሕደርትን 32 ሓውሲ ኣሕደርትን ኣብያተ ትምህርቲ ከም ዘለዋ ብቐንዱ ድማ ተሳታፍነትን ቀጻልነትን ደቂ ኣንስትዮ ንምውሓስ ዝተኸፍታ ምዃነን ክግለጽ እንከሎ ተጠቀምቲ ናይ ዝዕድል ዝኾና ደቂ ኣንስትዮ ግና ኣብ ኣሕደርቲ ኣብያተ ትምህርቲ 7.5 ሚእታዊት፣ ኣብ ሓውሲ ኣሕደርቲ ኣብያተ ትምህርቲ ድማ 25 ሚእታዊት ከም ዘሎ ተሓቢሩ። ኣዛዚ እዚ ምብራቕ ብርጋዴር ጀነራል ኣብርሃም ዓንዶም ኣብ ዝሃቦ ቓል ምምሃር ጓል ኣንስተይቲ መሰረት ህንፀት ስልጡን ሕብረተሰብ ከም ምዃኑ መጠን ተሳታፍነተን ምሕያል ሓላፍነት ናይ ኩሉ ዜጋ ስለ ዝኾነ ብውህደት ክስራሕ ጸዊዑ። ኣብ ሓዳሪ ዞባ ዶባ ውቅሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ብወገኑ ተሳተፍቲ ዋዕላ ዘርኣይዎ ንኡ ተሳትፎ ነቲ ዛዕባ ንዝሃብዎ ኣቓልቦ ዝምስክር ከም ዝኾነ ብምግላጽ ምምሃር ጓል ኣንስተይቲ ቁጠባዊ፣ ፖለቲካዊ፣ ማሕበራውን ካልእን መዳያት ስለ ዘለዎ ተራ ወሰንትን ጸለውትን ኣካላት ክዓዝዝ ኣዘኻኺሩ። ኣብ መወዳእታ ተራ ደቂ ኣንስትዮ ኣብ መስርሕ ምምሃርን ምስትምሃርን ንምሕያል ንኣብነታውያን መምህራን ደቂ ኣንስትዮ ወረቐት ምስክር ተዓዲሉ።
0: ካብ ዓመት 2004 ብደረጃ ሃገርን ዓለምን ክዝከር ጀመረት ኣህጉራዊ መዓልቲ ልግስደም ደረጃ ሃገር ትማል

0: ኣገልግሎት ባንክ ደምን ሃገራዊ ማሕበር ወለንታውያን ለገስቲ ደምን ብደረጃ ሃገር ንመበል 21 ግዜ ተዘኪራ ኣብቲ ነቲ ዕለት ብዘንፀባርቕ ስነ ጥበባዊ መሰናድኦታት ዝማዕረገ ስነ ስርዓት ፀሓፈ ሃገራዊ ማሕበር ወለንታውያን ለገስቲ ደም ኤርትራ ኣቶ በረኸት መሳዝጊ ኣብ ዘስምዑ ቃል እዚ ዕለት ወለንታውያን ለገስቲ ደም ሂወት ንምድሓን ብዝወስድዎ ሕልናዊ ተበግሶ ዝምጓሱላ ኣብ ወለንታዊ ልግሲ ደም ንዘይተፀንበሩ ዜጋታት ድማ ዕድመ ዝቐርበላ ከም ዝኾነት ገሊጹ ሜዲካል ዳይሬክተር ሃገራዊ ኣገልግሎት ባንክ ደም ኤርትራ ዶክተር ዮሃንስ ተኸስተ ብወገኑ ቀንዲ ዕላማ ሃገራዊ ኣገልግሎት ባንክ ደም ኤርትራ እኹልን ውሑስን ደም ኣኪብካ ንኹለን ሆስፒታላት ሃገርና ውሑስ ደምን ውፅኢት ደምን ብምቕራብ ስንክልናን ሞትን ምጉዳል ከም ዝኾነ ብምሕባር እናበረኸ ዝመፀአ ንቕሓት ዓመታዊ ልዕሊ 15,000 ከረፂት ደም ኣብ ዝእከበሉ ደረጃ ተበፂሑ ከም ዘሎ ኣብርሁ ንቤት ፅሕፈት ዓለማዊ ውድብ ጥዕና ኣብ ኤርትራ ወኪሉ ቃል ዘስምዐ ኣቶ እዮብ ፍረዝጊ ድማ ብደረጃ ዓለም ኣብ መጀመርያ 2,000 ዓመተ ምሕረት ኣስታት 2.2 ሚልዮን ዝነበረ መጠን ልግሲ ኣብ 2023 ናብ 7 ሚልዮን ከም ዝዓበየ ብምጥቃስ ካብ 10 ልግሲ ደም እቲ 7 ብነፃ ዝርከብ ምዃኑ ኣዝዩ ዘተባብዕ ከም ዝኾነ ሓቢሩ ኣብቲ ዕለት ንተሳታፍነት ደቂ ኣንስትዮ ኣብ ወለንታዊ ልግሲ ደም ዝገልጽ መብርሂ ብሓላፊት ሃማድአ ዞባ ማእከል ወይዘሮ ኣለም በላይ ቀሪቡ ኣብ መወዳእታ ኣብ ዝተወደበ ውድድር ሓፈሻዊ ፍልጠት ንዝተዓወቱ ሽልማት ንኣብነታውያን ለገስቲ ደም ድማ ናይ ምስጋና ወረቐት ተሓዲሉ 14 ሰነ ኣህግራዊ መዓልቲ ልግሲ ደም ካብ 2004 ንያ ብደረጃ ሃገርን ዓለምን ንመበል 21 ግዜ ትዝከር ዘላ
1: መዛዘሚ ስነ ስርዓት መበል 13 ዓመታዊ ፌስቲቫል ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብ12 ሰነ ኣብ ኣስመራ ቐፅሪ እቲ ኮሌጅ ተኻይዱ እቲ ፌስቲቫል ብመልክዕ ውድድር ን6 ዋርሒ ዝቐጸለ ኣብ ትምህርቲ ባህልን ስፖርትን ዘተኮረ መሰናድኦታት ከምኡውን ምርኢት ቅዲ ኣልባሳትን ገስጋስ ሕክምናዊ ትምህርትን ዘንጸባርቕ እዩ ነይሩ ዲን ናይቲ ኮሌጅ ዶክተር የማነስዩም ኣብ ዝሃቦ ቃል እቲ ፌስቲቫል ዓቕምን ንቕሓትን ተምሃሮ ብምብራኽ ተወዳዳርነቶም ንምዕባይ ዝሕግዝ ባህሎምን መንነቶምን ዝፈልጡሉን ዝዕቅቡሉን መኣዲ ዝፈጥር ከምኡውን ናይ ምምርማርን ፈጠራን ብቕዓቶም ዘዕቢ ስለ ዝኾነ ኣገዳስነቱ ልዑል ምዃኑ ገሊፆም ሓላፋይ ሃማመተ ኣብቲ ኮሌጅ መንእሰይ ኣብርሃለ ኣሰፋዊ ብወገኑ ፌስቲቫል ኮሌጃት ኣብ ኣካላውን ኣእምራውን ዕብየት ተምሃሮ ንዘለዎ ተራ ብምጥቃስ በብዓመቱ እናዝሰፍሐ ዝመፅእ ዘሎ ትሕዝቶ ናይዚ መርኣያ ከም ዝኾነ ከዓ ሓቢሮም ኣብ ሃገራዊ ማሕበር መንእሰያትን ተምሃሮ ንኤርትራ ሓላፊት ክፍሊ ምክትታል ዞባታት ሄለን ኣሚነ ድማ ፌስቲቫል ሓደ ካብቶም ማሕበር ምስ ኮሌጃት ብምውሃድ ዘካይዶ መደባት ምዃኑ ብምጥቃስ ዝቐረበ ትሕዝቶ ንብቕዓት ተምሃሮ ዘንፅባርቕ ከም ዝኾነ ብምግላጽ ደገፍ ናይ ስራሕ መሻርክቲ ክዓዝ ፀዊዓ ኣብ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ክዕደል እንከሎ ተምሃሮ ዓውደ ትምህርቲ መድሃኒት ጎብለል ብምዃን ተሸሊሞም ኣብቲ ዕለት ብደራስን ተመራማሪ ታሪክን ኣቶ ኣለም ሰገድ ተስፋይ ኣብ ኣገዳስነት ታሪክ ኣብ ሕብረተሰብ ዘተኮረ ሰሚናር ተኻይዱ ኣብ ንኡስ ዞባ ጋላ ነፍሒ ምሕያል ውዳበ መንእስያት ዋሕስ ሃገር ብዝብል ቴማ ካብ ዝሓለፈ ወርሒ መያዝያ ኣብ 17 መምሕዳራት ከባቢ ክከየድ ፀንሐ ቕነ ውዳቤታት መንእስያት ትማልእ 13 ሰነ ብውዕውዕ መንፈስ ተዛዚሞም እቲ ቕነ ስነ ጥበባውን ፍልጠት ጠቀስን ውድድራት ምርኢት ምህዞ ሰንዓን ቅብኣን ድኮና ያታዊ ኣባይትን መነባብሮን ካብ 100 ክሳብ 200 ዓመታት ዕድመ ዘሎ ያታዊ ንብረትን ሃይማኖታዊ መጻሕፍትን ባህላዊ ንዋት ምህርቲ ኣሕምልትን ዘራእትን ከምኡውን ምትብባዕ ብሉፃት ተምሃሮ ዘጠቓልል ነይሮም ሓላፊ ጨንፈር ሃማመተ ዞባ ማእከል ኣቶ ሳምሶን ክፍለብ ዘስምዖ ቃል እቲ ዕላማ ውዳበ መንእሰያት ካብ ደረጃ ምምሕዳራት ከባቢ ብምሕያል ስፖርታዊ ባህላውን ትምህርታውን ውድድራት ብምስራዕ ናይ ውድድር መንፈሶምን ብቕዓቶምን ከም ዝዓቢ ምግባር ከም ዝኾነ ሓቢሮም ኣብ ማሓዳር ንኡስ ዞባ ጋላ ነፍሒ ኣቶ መሓሪ ዮሃንስ ብወገኑ ቅነ ውዳቤታት ብሃገራውነቱ ዝልለ ፍትወት ስራሕን ትምህርትን ዝውንን ከምኡን ክብርታት ሃገሩን ሕብረተሰቡን ዝዕቅብ መንእሰይ ንምኩስኳስ ኣገዳስ ተራ ከም ዘሎ ብምጥቃስ ምምሕዳር ንኡስ ዞባ ካብኡ ዝሕተት ከም ዘማልእ ኣረጋጊፆም ኣብቲ ዕለት ንዕውታት ምምሕዳራት ከባቢ ዓድታትን ተምሃሮን ሽልማት ተዓዲሎም ዋና ኣካያዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርእቲ ወልደ ብርሃን ኣብ ዝሃቦ መዛዝም ቃል እቲ ምደብ ኪነቲ ውድድራዊ ሸነኹ ሞራል ብሉፃት ተምሃሮ ብምብራኽነቶም ኣብ ስነ ጥበብን ምህዞን ዝነጥፉ ዝምባሊኦም ከምዓብሉ ዝሕግዝ መድረኽ ስለ ዝኾነ ምምሕዳር ዞባ ማእከል ብዝተወደበ መልክዕ ከም ዝሰራሓሉ ቃል ኣትዮም።

ክቡራትን ክቡራንን ስዕብ ዜናታት ሃገራት ወፃኢ እዩ ንምክትታልኩም ከዓ ደጊመ ብክብሪ ዕድም ሰራዊት ብሪጣንያ ብዘካየዶ ስርሒት ባንዴራ ካሜሩን ንዝሰቐለት ናይ ነዳዲ መርከብ ሩስያ ኣብ መትረብ እንግሊዝ ከም ዝሓዘ ቀዳማይ ሚኒስተር ኬር ስታርመር ኣፍሊጦም ኣብ ማሕበራዊ መራኽቢታት ኣብ ዘርግሖ ጽሑፍ ቀዳማይ ሚኒስተር ስታርመር እቲ ስርሒት ንሩስያ ተወሳኺ ስዕረት ነቶም ንኩናት ኣብ ልዕሊ ዩክሬን ዘጋድዱ ዘለዉ ወገናት ከዓ ክሕቡኡ ከምዘይክእሉ ዘዘኻኽር ከም ዝኾነ ሓቢሮም ሚኒስትሪ ምክልኻል ብሪጣንያ ብወገኑ እታ መርከብ ሩስያ ክነሳ ናይ ካልእ ሃገር ባንዴራ ብምንብልባል ነቲ ኣብ ልዕሊ ሩስያ ዝፅንዐ ኣህጉራዊ እገዳ ከም ዝጠሓሰት ከሲስሎም እቲ 6 ሰዓታት ዝወሰደ ስርሒት ብፍሉያት ኮማንዶ ሓይሊ ባሕሪ ብሪጣንያ ከም ተኻየደን ብሄሊኮፕተራት ናይ ስለያ ንፈርትን መራክብ ኩናትን ዝተደግፈ ከም ዝነበረን ዝሓበረት ሚኒስትሪ እታ መርከብ ናብ ደቡባዊ ገማግም ባሕሪ ብሪጣንያ ከም እተወስደትን ኣብ ትሕቲ ምክትታል ከም እትጸንሕን ከዓ ገሊጾም እታ መርከብ 101,400 ቶን ነዳዲ ፅዒና ካብ ሩስያ ናብ ግብፂ ትጓዓዝ ከም ዝነበረት ዝቀላሕ ዘሎም ኣብ መጀመርያ ናይ ዝወርሒ እዚ እውን ሓይሊ ባሕሪ ፈረንሳ ምስ ብሪጣንያ ብምትሕብባር ካብ ገማግም ባሕሪ ሃገሩ 740 ኪሎ ሜትር ርሒቓ ብኣህጉራዊ ማያት እትጓዓዝ ንዝነበረት ንግዳዊት መርከብ ሩስያ ከም ዝሓዘ ዝዝከር እዮም መንግስቲ ሩስያ ፈረንሳን ብሪጣንያን ናይ ነዳዲ መርከብ ሃገሩ ኣብ ኣትላንቲካዊ ውቅያኖስ ንምሓዝ ንዝወሰዶ ስጉምቲ ኣህጉራዊ ሽፍትነት ክብል እዩ ብትሪ ኮኒንዎም ፕረዚደንት ዶናልድ ትራምፕን ቀዳማይ ሚኒስተር ህንዲ ናሬንድራ ሞድን ጎኒ ጎኒቲ ካብ 15 ክሳብ 17 ሰነ ኣብ ፈረንሳ ዝካየድ ዓመታዊ ዋዕላ መራሕቲ ጉጅለ 7 ንግዳዊ ዝርርብ ከም ዘካይዱ ተሓቢሮም ይኹን እምበር ኣብቲ ዋዕላ ኣብ ናይ መወዳእታ ንግዳዊ ስምምዕ ክብፃሕ ትፅቢት ከም ዘይግበር ስበስልጣን ኣሜሪካ ገሊፆም ኣለዉ ኣብ ኣጠቃላሊ ንግዳዊ ስምምዕ ንምብፃሕ ተወሳኺ ቴክኒካዊ ዘተ ከም ዘድሊ ዝጠቐሱቶም ሰበስልጣን ወኪል ንግድ ኣሜሪካ ጃሚሰን ግሪር ድሕሪ ምዛምቲ ዋዕላ ናብ ህንዲ ከም ዝጓዓዝ ብተወሳኺ ሓቢሮም ሚኒስተር ንግድ ህንዲ ፒዩሽ ጎየል ኣብ ዝሓለፈ ሰሙን ቀዳማይ መድረኽ ናይቲ ንግዳዊ ስምምዕ ክሳብ ፍርቂ ወርሒ ሓምለ 2026 ክዛዘም ተስፋ ከም ዘለዎ ይኣሚቱ ነይሮም ኣሜሪካን ህንድን ኣብ ዝሓለፈ ዓመት ንግዳዊ ምልዋጥ ብዓይነትን መጠንን ንምስፋሕ ወፍሪ ንምዕባይን መጠን ቀረፅ ንምጉዳልን ኣብ ዘኽእሊ ምርድዳእ ከም ዝበፅሓ ጸብጻባት የረድኦም ብመሰረቲ ምርድዳእ ከዓ ህንዲ ንመጠን ቀረፅ እታዊ ፍርያት ኢንዳስትሪን ሕርሻን ኣሜሪካ ክተጉድሎ ወይ እውን ጠቕሊላ ክትስርዘያም ኣሜሪካ ብወገና ኣብ ልዕሊ ተወሰነ ፍርያት ህንዲ ተመሳሳሊ ስጉምቲ ከም ትወስድ ተገሊጹሎም ስምምዓት ተግባራዊ ዝኸውን ኣብ ምዕባል ንግዳዊ ዝምድነአን እወታዊ ተራ ከም ዝህልዎ ይዝእመት ኣብ ዓመ 2025 መጠን ንግዳዊ ምልዋጥ ኣሜሪካን ህንድን ኣስታት 150 ቢልዮን ዶላር ምንባሩ ጸብጻባት የረድኡ ኣብ ኢራን ንኣርባዕተ ዓበይቲ ባንክታት ዒላማ ዝገበረ ሳይበራዊ መጥቃዕቲ ከም ተኻየደ ተቓሊሖም እዚ መጥቃዕቲ እዚ ኣብቲ 4ን ባንክታት ዝጥቀማሉ ሓበራዊ ትሕቲ ቅርፂ መራኸቢታት ከም ተኻየደ ብዝተወስደ ናይ ምክልኻል ስጉምትታት ግና ኣብ ትሕቲ ቁፅፅር ከም ዝኣተወ ሰበስልጣን ኢራን ገሊፆም በቲ መጥቃዕቲ ውልቃዊ ሓበሬታን ሰነዳትን ዓማዊል ከምዘይተሰርቀን ከምዘይተደምሰሰን ብምርጋፅ ኣገልግሎት ናይተን ባንክታት ናብ ንቡር ንምምላስ ፅገና ይካየድ ከም ዘሎ ብተወሳኺ ኣነፂሮም እቲ መጥቃዕቲ ብመን ከም ተኻየደ እኳ እንተዘይተገልፀ ብላክ ወልቭስ ዝተባህለ ጉጅለ ሰርሰርቲ ኣብ ማሕበራዊ መራኽቢታት ኣብ ዘርግሖ ጽሑፍ ሓላፍነት ወሲድሎም ኣብ ኢራን መጥቃዕትታት ሳይበር ክፍፀም እዚ ናይ ፈለማ ከም ዘይኮነ ዝጠቕሱ ጸብጸባት መንግስቲ ኢራን እስራኤል ብተደጋጋሚ መጥቃዕትታት ሳይበር ክወቅስ ከም ዝጸንሐ የረድኡ ኣብ ጃፓን ብቀዳሚቲ ሚኒስትር ሳናይ ታካይቺ ዝምራሕ መንግስቲ ንዝኽተሎ ዘሎ ወተሃደራዊ ፖሊሲ ዝቃወም ሰለማዊ ሰልፊ ትማል 13 ተኻይዶም ኣብ ከተማ ቶክዮ ዝተኣኻኸቡ ሰልፈኛታት ንሰለማዊ ቅዋም ጃፓን ብምቕያር ወተሃደራዊ ዓቕሚ ንምዕባይን ኣብ ሰደድ ኣፅዋር ንዓመታት ዝፀንሐ እገዳ ንምፍኳስን መንግስቲ ንዝወስዶ ዘሎ ስጉምቲ ብትሪ ኮኒኖሞም ብዘይካዚ ሰልፈኛታት መንግስቲ ጃፓን ወተሃደራዊ ፅላ ዝሰልዖ ገዚፍ ባጀት ሓደገኛ ስጉምቲ ከም ዝኾነ ስጋኣቶም ገሊፆም ኣለዉ ኣብቲ ሃገር ኣብ ዝሓለፈ ወርሒ ሚያዝያ ተመሳሳሊ ሰለማዊ ሰልፊ ምክያዱ ዝዝከር እዩ ቀዳማይ ሚኒስተር ጃፓን ኣብ ዞባ ኢንዶ ፓስፊክ ብሰንኪ ተፈጢሩ ዘሎ ፀጥታውን ወተሃደራውን ዘይርግኣት ክስዕብ ዝኽእል ስጋኣት ንምምካት ወተሃደ

ዓቕሚ ሃገራ ብዓይነትን መጠንን ንምዕባይ ቀዳምነት ሂባ ከም ትሰርሐ ክትገልጽ ጸኒሓ። ጃፓን ወተሃደራዊ ዓቕማ ንምዕባይ እትወስዶ ዘላ ስጉምቲ ሩስያን ቻይናን ካብ ዝርከበአን ሃገራት ናይቲ ዞባ ተሪር ተቃውሞን ኩነንን ይገጥሞ ከም ዘሎ ከዓ ጸብጻባት ይሕብሮም። እቲ ሃገር 11 ዘመናውያን መራክብ ኩናት ንኣውስትራልያ ክትሸጠላ ዝኽእል ናይ 7 ቢልዮን ዶላር ወተሃደራዊ ውዕል ኣብዝሓለፈ ወርሒ መያዝያ ከም ዝኸተመት ዝዝከር እዮም። መንግስቲ ሰሜን ኮርያ ኣሜሪካን ደቡብ ኮርያ ዘመናዊ ሚሳይላትን ተዛምድቲ ወተሃደራዊ ንዋትን ክትሸጠላ ንዝወሰደቶ ውሳኔ ብትርኾኒንዎም ዝተገልጸ ቤት ጽሕፈት ጉዳያት ወፃኢ ኣሜሪካ ንደቡብ ኮርያ ናይ 300 ሚልዮን ዶላር ኣጽዋር ንምሻጥ ዘኽእል ውዕል ኣብዝሓለፈ ቀረባ መዓልታት ድሕሪ ምጽዳቕ እዩ። እቲ መሸጣ ካብ ነፈርቲ ዝትኮስ 70 ዘመናዊ ናይ ማእከላይ ርሕቐት ሚሳይላትን ካልእ ወተሃደራዊ ንዋትን የጠቓልል። ሚኒስትር ጉዳያት ወፃኢ ሰሜን ኮርያ ብዘውፅኦ መግለጺ እቲ ውሳኔ ኣብ ሓውሲ ደሴት ኮርያ ተኸሲቱ ንዘለዎ ወጥሪ መሊሱ ዘኽርር ምዃኑ ኣጠንቂቑሎም። ሰሜን ኮርያ ክመጻእ ንዝኽእል ስግኣት ንምምካት ወተሃደራዊ ዓቕማ ብቐጻሊ ከም ትዕብዮ እቲ ሚኒስትሪ ብተወሳኺ ሓቢሮም። መንግስቲ ሰሜን ኮርያን ወተሃደራዊ ምትሕባርን ልምምድን ኣሜሪካን ደቡብ ኮርያን ካብ ምድላዋት ንኩናት ፈልዩ ከም ዘይርእዮ እዩ ብተደጋጋሚ ክሕብር ጸኒሑ። ኣሜሪካ ከም ኣካል ናይቲ ህላዊ ኣብ ዞባ ኤስያ ንምስፋሕን ጸጥታ መሻርክታ ንምውሓስን እተካይዶ ምንቅስቓሳት ኣብ ደቡብ ኮርያ ታድ ዝተሰሜ ስርዓተ መከላኸሊ ሚሳይል ዝርከቦ ዘመናዊ ኣጽዋር ከም ዘዋደደት ዝፍለጥ እዮም። ቅልውላው ሓውስ ደሴት ኮርያ ኣብ ዘተኸዓርፍ ዕድላት እኳ እንተሎ ምትእትታው ኣሜሪካ ነቲ ኩነታት ካልእ ኣንፈት ከም ዘተሓዞ ናይ ቀረባ ተዓዘብቲ ይሕብሩ። ፕሬዚደንት ዶናልድ ትራምፕ ሰራዊት ኣሜሪካ ብዘካየዶ ናይ ኣየር መጥቃዕቲ መራሒ ናይቲ ብትርን ደኣሮጋ ዝፍለጥ ጉጅለ ገበረኛታት ቬንዙዌላ ከም ተቐትለ ኣፍሊጦም። ስርሒት ብደቡባዊ እዚ ኣሜሪካን ምትሕባር ቬንዙዌላን ከም ተኻየደ ፕሬዚደንት ትራምፕ ሓቢሩ ኣሎም። ሚኒስትር መራኸቢታት ቬንዙዌላ ብወገኑ ስርሒት ኣብ ደቡባዊ ምብራቕ ሃገሩ ከም ተኻየደን ብዝተራቐቐ ቴክኖሎጂን ምልውዋጥ ስለዋ ሓበሬታን ዝተደገፈ ምንባሩን ከዓ ገሊፆም። ኣብ መንጎ ሓይልታት ጸጥታን ኣባላትን ናይቲ ጉጅለን ሓያያል ምልውዋጥ ተኽሲ ከም ተኻየደ እውን እቲ ሚኒስትሪ ብተወሳኺ ኣነጺሮም። ትሬን ደ ኣራጓ ኣብ ውሽጢ ኣብያተ ማሕቡስ ቬንዙዌላ ዝተመስረተ ኣብዘይ ሕጋዊ ምስግጋር ሰባትን ዕፀፋ ርስን ዝተዋፈረ ጉጅለ ገበረኛታት ኮይኑ ኣብዚ እዋን እዚ ናብ መላእ ላቲን ኣሜሪካን ሕቡራት መንግስታት ኣሜሪካን ዝተዘርግሐ መርበባትን ልዕሊ 7,000 ኣባላትን ኣለዎም። ምምሕዳር ፕሬዚደንት ዶናልድ ትራምፕ ዳግማይ ናብ ስልጣን ድሕሪ ምምላሱ ነቲ ጉጅለ ኣብ ዝርዝር ሽበራውያን ከም ዘእተዎ ናብ ልዕሊ መራሕቱ እገዳ ከጽድቅ ከም ዝጸንሐንካ ጸብጸባት ይሕብሮም። ሰራዊት ናይጀርያ ኣብ ዝሓለፈ ዓመት ብዘካየዶ ስርሒት 13,000 ሽበራውያን ከም ዝቐተለን ከም ዘቕሰለን ፕሬዚደንት ናይጀርያ ቦላ ቲኒቡ ኣፍሊጦም። ፕሬዚደንት ቲኒቡ ብ12 ሰነ ብዝሃቦ መግለጺ ኣብ ዓመት 2023 ስልጣን ካብ ዝሕዝኒ ድሓር ብሽበራዊ መጥቃዕትታት ናይ ዝሞቱ ሰባት ቁፅሪ ብ81 ሚእታዊት ከም ዝጎደለ ሓቢሮም። ብዘይካዚ 124,000 ዕጡቃትን ስድራ ቤታቶምን ብወለንተኖም ዕጥቆም ከም ዘውረዱን ናብ ሕብረተሰብ ከም ተጸንበሩን ፕሬዚደንት ናይጀርያ ገሊጹሎም። ሰራዊት ናይጀርያን ኣሜሪካን ብ15 ግንቦት ናይዚ ዓመት እዚ ብሓባር ብዘካየድዎ ስርዒት ላዕለዋይ ኣዛዝ ዳዒሽ ዝርከቦም ሓያሎ ሽበራውያን ከም ተቐትሉ ዝዝከር እዮም። ኣብ ሰሜናዊ ምብራቕ ናይጀርያ ካብ ዓመት 2009 ብዝቕፅል ዘሎ ጸጥታውን ወተሃደራውን ቅልውላው ልዕሊ 4,000 ሰባት ከም ተቐትሉን ልዕሊ 2 ሚልዮን ከም ተመዛበሉን ይጥቀስ። ዜናታት ንምዛሙ ኣርስቲ ዜና ክደግመልኩም። ሚኒስትር ጉዳያት ወፃኢ ብ13 ሰነ መበል 63 መዓልቲ ኣፍሪቃ ጸንቢሎም። ኣብ ዓሰብ ተሳታፍነት ደቂ ኣንስትዮ ኣብ ትምህርቲ ንምድንፋዕ ዋዕላ ተኻይዶም። ኣህጉራዊ መዓልቲ ልግሲ ደም ደረጃ ዓለምን ሃገርን ንመበል 21 ግዜኣ ተዘኪራ። ብሪጣንያ ናይ ነዳዲ መርከብ ሩስያ ኣብ መትረብ እንግሊዝ ከም ዝሓዘት ቀዳማይ ሚኒስተር ኬር ስታርመር ኣፍሊጦም። ኣሜሪካን ህንድን ጎኒ ጎኒ እቲ ኣብ ፈረንሳ ዝካየድ ዓመታዊ ዋዕላ መራሕቲ ጉጅለ 7
ንግዳዊ ዝር

ከም ዘካይዳ ተሓቢሮም። ኣብ ኢራን 4 ዓበይቲ ባንክታት ዒላማ ዝገበረ ሳይበራዊ መጥቃዕቲ ከም ተኻየደ ተቓሊሖም። ክቡራትን ክቡራንን ሓፈሻዊ ዜናታትና ብዘየተዛዚሙሎም ዝተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሸት።

0: ሰላም ዝኸበርኩም ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ ኣብ ውሽጥን ኣብ ደገን ኮንኩም ንመደባትና እትከታተሉ ዘለኹም ንሎሚ እውን ከም ኣካል መቐፀልታ ናይቲ ወትሩ ታሪክ ጠቀስ ሕቶታት ብምቕራብ ፍልጠትኩም እትዕቢ መደብ ቡያ ሒዝናልኩም መፂና ኣለና። መደብ ቡያ ብምትሕብባር ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራን ኮርፖሬሽን ጥሪትን ዘራእትን ኣብ ቦታ ሕርሻ ልምዓት ዝኾነ ሓልሓለ ኮይና ኢና እዚ መደብ እዚ ንቐርፆ ዘለና። ክብረት ባህታ ካብ ፀባን ውፅኢት ፀባን ራሄል ምሕረተ ኣብ ካብ ቬተረናሪ ሳይንስ ወይ ሕክምና እንስሳ ናሆም ሳሙኤል ካብ ሕርዲ መደበር ኣማን ሪዶይ ካብ ምህንድስና ሕራይ ተወዳድርቲ እንኳዕ ድሓን መፀኹም። ናብ ሕቶታትና ክንኣቱ ቀዳማይ ተሓታቲ ክብረት ባህታ ካብ ፀባን ውፅኢት ፀባን ኢኻ ቁሩብ ብዛዕባ ናይ ጨንፈርኩም ወይ ኣህዱኩም ናይ ፀባን ውፅኢት ፀባን ክብረት ገለ እንታይ እዩ ንጥፈታትኩም ዝርግሒኹም እቲ ቁፅሪ ኣባላትኩም ኩሉ ብሓፈሻ ሓፈሻዊ ስእሊ እንተትበና።
1: ሕራይ ሽመይ ክብረት ባህታ ይበሃል። ካብ ኮርፖሬሽን ዘራእትን ጥሪትን ኤርትራ ዒላበሬት ኣግሮ ኢንዳስትሪ ፋብሪካ ፀባ ማለት እዩ። ፋብሪካ ፀባ ኣብ ዒላበሬት ተደኪኑ ዝርከብ ኮይኑ ፀባ ካብ ትካል ሕርሻ ደንበ ወይ ሓልሓለ ዝመፀ ፀባን ኣብ ደንበ ዒላበርዒት ዘለዋ ከብቲ ዘሎ ፀባን ተሓዋዊሱ ደረጅኡ ብቕዓቱ ተሓልዩ ዝግባእ መስርሕ ብውሕስ መንገዲ ከይዱ ኣብ መወዳእታ ብዝተፈላለየ ዓይነት ከምዚ ቅድሜና ንሪኦ ዘለና ዝተፈላለየ ውፅኢት ናይ ፀባ ማለት እዩ። ካብ ዝመኸነ ፀባት ሒዝካ ፎርማጆ ሞዘሬላ እናበልካ ናብ ህዝቢ ብረትዓዊ ዋጋ ብውሕስን ብፅፉፍን ኣገባብ ከዓ ንቐርብ ማለት እዩ።
0: ይቀኒልና ክብረት ናብ ሕቶ ክንመፅእ ሕቶና ንሕናን ዕላማናን ዝብል ማኒፌስቶ ቃልሲ ብ1971 ዝዘርግሐ ውድብ መን እዩ? ሀ ቀዳማይ ወገን ህዝባዊ ሓይልታት፣ ለ ሰልፊ ናፅነት ወይ ጉጅለ ዓላ ወይ እውን ብዘልማድ ካልኣይ ወገን ህዝባዊ ሓይልታት፣ ሐ ጉጅለ ዕበል፣ መ ተጋድሎ ሓርነት ኤርትራ።
1: ጉጅለ ዕበል
0: ኣይ መለስካያን። ንሕናን ዕላማናን ዝብል ማኒፌስቶ ቃልሲ ብ1971 ዘርግሐ ውድብ፣ ለጉጅለ ዓላ ወይ ሰልፊ ናፅነት ካልኣይ ወገን ህዝባዊ ሓይልታት እያ ትብል። ሰልፊ ናፅነት ኣብ 1971 ኣብ ተኽሊ ሰሜናዊ ባሕሪ ኣብ ዘካየዶ ፈላሚ ጉባኤኡ እዩ። ድሕሪ እዩ እቲ ማኒፌስቶ ንሕናን ዕላማናን መሪሕነቱ ነፂሩ ከምኡ እንዳበለ እቲ ናይ ቃልሲ ውዕዝኡ ቀፂሉ ኣሎ። ብዝኾነ ሕራይ ካብ ቬተሪናሪ ሳይንስ ወይ እውን ስነ ፍልጠት ሕክምና እንስሳ ኢኺ መፂኺ ራሄል፣ እንታይ እቲ ንጥፈታትኩም እንታይ ኢኹም ትገብሩ ክተላልየና ብዛዕባ ሕክምና እንስሳ ሓፈሻዊ ስእሊ እንተትብና?
2: ሕራይ ኣብዚ ፕሮጀክት ሓልሓለ ሕክምና እንስሳ ዝሰርሕ ሕጂ ብሕክምና እንስሳ እየ ተመሪቐ። ኣብዚ ፕሮጀክት ሓልሓለካ ከም ሓኪም እንስሳ መፅ ማለት እዩ። ኣብዚ ሕጂ ግዜ ኣብ ፋርማሲ የሰርሕ ዘለኹ። ብሓፈሻ ግን እቲ ዲፓርትመንት ሕክምና እንስሳ ጥዕና እንስሳ ምክልኻል ይስርሑ ማለት እዩ።

0: ሓፈሻ ኣብ ዛዕባ እዚ ፕሮጀክት ሓልሓለ ከላልየካ እንድሕር ኣ ኮይኑካ ፕሮጀክት ሓልሓለ ኣብ ዞባ ደቡብን ዞባ ድባ 40 33 ኪሎ ሜትር ካብ ኣስመራ ርሒቓ ኣብ 6800 ሚሊ ሜትር ትሕት ልዕሊ ፅፍሒ ባሕሪ ኣብ 523 ሄክታር መሬት ተዶኪና ትርከብ ወይ ደጋዊ ክላይመት ዘለዋ ፕሮጀክት እያ። እዚ ፕሮጀክት ከምቲ መቐፀልታ ናይ ንፁር መርገፂ መንግስቲ ኤርትራ ርእስኻ ብመግቢ ርእስኻ ምካልን ኪንኡ ዝኸደ ፖሊስን ማለት እዩ ኣብ መወዳእታ ናይ ወርሓት ናይ 2017 ብሰለስተ ዓይነት ብሉፃት ዓይነት ማለት እዩ ማለት ብቕዓተን ዝተረጋገፀ ሰለስተ ዓይነት ከብቲ ማለት ሆልስቴን ፍሬሽያን ስመንታል ኤንድ ብራውን ስዊዝ ዝበሃላ ዓይነት ከብቲ ኣብ መወዳእታ ወርሒ ናይ 2017 ተጀሚሩ ማለት እዩ እዚ ፕሮጀክት።
1: ፅቡቅ እቲ ካልእ ኩነታት ጥዕና እንስሳ ከዓ ብፀኒሕና ክተብርህልና ይክ ናብ ሕቶና ክንከይድ ኢና። ሳልሳይ ውድባዊ ጉባኤ ህዝባዊ ግንባር ዝተካየደሉ ቦታን ዓመተ ምህረትን ጥቐሲ 1977 ፋሕ ለ 1987 ዓራርብ 1994 ናቕፋ መ 1977 ካርቱም
0: 1994 ናቕፋ
1: ሙሉእ መልሲ። ሳልሳይ ውድባዊ ጉባኤ ህዝባዊ ግንባር ዝተካየደሉ ቦታን ዓመተ ምህረትን 1994 ኣብ ናቕፋ እዩ። ናብ ሳልሳይ ተሓታቲ ናብ ናሆም ሳሙኤል። ናሆም ካብ ሕርዲ መደበር እዩ ኣሃዱኻ ክተላልየና እቲ ናይ ምሕር ናይ ትመደበርኩም ትንጥፈታትኩም።
2: ሕራይ ናሆም ሳሙኤል ይበሃል። ካብ መሕረድ ስጋ ባርካ ከነሪስ ቁፅሪ 3 ወይ ብንዳይ እንኮደ ዝፍለጥ መፅአ ኣብኡ ንህቦ ኣገልግሎት ከዓ ፅሬቱን ድሕነቱን ዝተሓለወ ስጋ ንትካላት መንግስቲ ይኹን ንህዝቢ ንመሸጢ ናይ ስጋ መሸጢ ትካላት ስጋ ንህብ ማለት እዩ። እቲ ተን መንግስቲ ኣብ ክልተ ይድምቀል እቲ ሓደ መንግስታዊ ትካላት እቲ ሓደ ከዓ ናይ ዞባ ማእከል ናይ ህዝቢ መሸጢ ስጋ ድኳናት ማለት እዩ። እቶም ናይ ዞባ ማእከል መሸጢ ስጋ ድኳናት ባዕሎም ናቶም ከብቲ ሒዞም መፁ ሞ ሕክምናዊ ክንክን መርመራ ተገይሩሎም ውሕስነቱ ዝተረጋገፀ ስጋ ናብ ዕዳጋ ንክወርድ እጃምና ንፅዋት ማለት እዩ። እቲ ሓደ ከዓ ካብ ዝተፈላለዩ ሕርሻታት ናይ ኮርፖሬሽን ጥሪትን ዘራእትን ኤርትራ ዝመፀ ክከም ድሌት ናይ ዓሚል ንኣውፈር ንመንግስታውያንን ዘይመንግስታውያንን ትካላት መንግስታውያን ክንብል ከለና ኮሌጃት፣ ሓደርቲ ቤት ትምህርቲ፣ ዝተፈላለዩ ወታደራዊ ሆስፒታላት ንህብ እቲ ናይ ዕደና ትካላት ከዓ ከም በዓል ቢሻ ዛራ ገል ከዓ ንስጋ ፅፉፍ ስጋ ብቕዓቱ ዝተሓለወን ቀይሕ ስጋን ተዓሽጉ ይወሃቦም ማለት እዩ።
1: ኣዝና ነመስግናኹም። ናብ ሕቶ ክንመፅእ ካብዞም ስዕቡ ፍፃሜታት ኣብ ወርሒ ጉንቦት ዘይተፈፀመ ፈሊኻ ኣውፅእ ሀ ቅያ 18 ደቃይቅ ስርሒት ኮማንዶ ለ ሓርነት መላእ ኤርትራ ሐ ፓርላማ ኢትዮጵያ ኣብ 1998 ብወግዒ ንኤርትራ ኣብ ልዕሊ ኤርትራ ኩናት ዝኣወጀሉ መ ስርሒት ፈንቅል
2: መ ስርሒት ፈንቅል
1: ሙሉእ መልሲ ካብዞም ስዕቡ ፍፃሜታት ኣብ ወርሒ ጉንበት ዘይተፈፀመ ፈሊኻ ኣውፅእ ስርሒት ፈንቅል እያ ቲአን ሰለስቲአን ኣብ ወርሒ ጉንበት እያ ቅያ 18 ደቃይቅ 21 ጉንበት መላእ ሓርነት 24 ጉንበት ናይ ፓርላማ ኢትዮጵያ ከዓ 13 ጉንበት። ሕራይ ናብ ራብዓይ ተሓታታይ ክንሰግር ኣማን ሪዶይ ካብ ምህንድስና ተዳሊኻ ዲኻ ብዛዕባ እዚ ናይ ኣሃድኹም ናይ ምህንድስና እንተ ስእሊ ተትህበና ንጥፈታትኩም ዘርጊሕኹም
3: ብዛዕባ ሓፈሻዊ ምህንድስና ክንዛረብ ከለና ኣብዚ ኮርፖሬሽን ትሪትን ዘርእትን ዘየለ ዓይነት ምህንድስና የለን ብሙሉእ ዳርጋ ኣሎ። ንኣብነት ሕጂ ንሪኦ ዘለና ኬሚካል ብሙሉእ ብዝሎ ምህንድስና ዲሓለፈስ የብሉን ማለት እዩ። ንኣብነት ዝሳልሳ ሕጂ ብኬሚካል ምህንድስና ኣለዎ። እዚ ደሊ ናይ ገዛ እውን ናይ ዘን ምራኽት ገዛውቲ ኮይኑ ብሲቪል ምህንድስና ተሰርሐ እዩ። ኣብቲ እውን ኣሎ ሓድሽ ናይ ክስታሊት ናይ መሕለቢ መሕለቢ ፀባ ሓድሽ ስርሑ ዝጀመረ እውን ኣሎ። እዚ ብምሉ ኣብ ትሕቲ ምህንድስና ተሰርሐ ማለት እዩ። ብሓፈሻ ክንዛረብ ኮልና ግን ኣብ ሕርሻዊ ምህንድስና እንዳመፂና ሕርሻዊ ምህንድስና ዓብዪ ዓውዲ እዩ። ብርባዕቲ ዓበይቲ ዓውድታት ከዓ መቃቂልና ክንሪኢ ንኽእል። ሓደ እዚ ምዕቃብ ማይን መሬት ማለት እዩ። ካልኣይ ኢሪጌሽን ወይ መስኖኣዊ ሕርሻ፣ ሳልሳይ ማሽነሪ፣ ራብዓይ ከዓ እዚ ፕሮሰሲን ወይ ከዓ ምምስራሕ ማለት እዩ።
4: ፅቡቅ። ናብ ሕቶና ክንመፅእ ሓምለ 1960 ኣብ ታሪክ ቃልሲ ህዝቢ ኤርትራ ምስ ምንታይ ይተኣሳሰር? ምምስራት ምንቅስቃስ ሓርነት ኤርትራ ሓረካ ኣብ ፖርት ሱዳን፣ ለምምስራት ተጋድሎ ሓርነት ኤርትራ ተሓኤ ኣብ ካይሮ፣ ሐ ውግእ ዒላ ፃዕዳ ኣብ መንጎ ሓረካን ተሓኤን፣ መ ስምምዕ 20 ጥቅምቲ ኣብ ካርቱም።
3: ምምስራት ተጋድሎ ሓርነት ኤርትራ ኣብ ካይሮ።
4: ሙሉእ መልሲ። ካብቶም እቲ ቃልሲ ህዝቢ ኤርትራ ካብ ፖለቲካዊ ርባዕታት ኣትሒዙ ሓምሳታት ንሱ እቲ ፖለቲካዊ ምንቅስቃስ ብሰላማዊ መንገዲ ሕጋዊ መስርሕ እንዳኸደ ከሎ እቲ ኢትዮጵያ ከዓ ነቲ ናይ ስማዊ ፌደሬሽን እንዳፍረስዎ ንኤርትራ ከልሕቁ ዝፈተንሉ ኣብ 58 ሓረካ ምንቅስቃስ ሓርነት ኤርትራ ተመስሪቱ ፀኒሑ ከዓ ኣብ 60 ተጋድሎ ሓርነት ኤርትራ ኣብ ካይሮ 4 ሓምለ 1960 ተመስሪቱ ብተምሃሮ ኣብ ኣልኣዝሃር ብሓፈሽኡ ኣብ ካይሮ ተምሃሮ ዝነበሩ ዝበዝሑ ካብ ካልኦት ከዓ እቶም ገዳይም ተቃለስቲ ዝነበሩ ከም በዓል ሸክ እድሪስ መሓመድ ኣድም ዝኣመሰሉ ሓርበኛታት መስሪቶሞ። ናብ ክብረት ክንመፅእ ናብ ካልኣይ ዙርያ ሕቶታት ኣብዚ ናይ ፀባ ውፅኢቱን ምክንያቱ ተኣፋፍነት ናይ ፀባ ፍሉጥ ነገር ስለ ዝኾነ ብምእኩል መንገዲ ብዝተመስርሐ ዝያዳት ስነ ፍልጠታዊ ደረጅኡን መስርሑን ብዝሓለፈ መንገዲ ኣብ ኣገልግሎት ክውዕል ከም ዘለዎ ንዕኡ ከዓ ዕላማ ምዃኑ ሓደ ካብቲ ንጥፈታትኩም ዓንተ ወይ ጥቕስ ኣቢልካለይ ነረ ካብቲ መእተዊ ግን ሱቂኢልካ ከዓ ኮለሊኢልካ ድሽየጥ ኣሎ ከምዚ ንሪኦ ንሰምዖ ንከታተሎ። እዚ ሕጂ ኣብቲ ሕብረተሰብ ዘለዎ ኣሉታዊ ፅልኡ ክሳብ ክንደይ እዩ? ካብ ኮነ ከብከመይ ኣገባብ ክሕዞ ኣለዎ ጥንቃቐ እዩ ከመይ ክኸውን ኣለዎ ኢልካ ከም ሞያዊ ምክሪ ክትህብ ትኽእል?
5: ሕጂ ኣብ ዝተፈላለየ ከምዚ ትብሎ ፀናሕካ እቲ ቀንዲ ዕላማ ናይ ኮርፖሬሽን ዝረአትን ጥሪትን ኤርትራ ውሑስን ፅፉፍን ብግቡእ መስርሕ ሓሊፉ ናብ ህዝቢ ብረትዓዊ ባጋ ንምቕራብ እዩ። እዚ ክትብለን ፀናሕካ ኣብ ገለገለ ዘይሓለፍነታውያን ሓረሶት ከዓኒ ብዝኾነ ብሕጋ ወይ ከዓ ብጎኒ ንህዝቢ ይሸጡሉ እዮም። ስለዚ በዚ ኣጋጣሚ እዚ መልእኽቲ ከመሓላልፎ ዝደሊ ሓደ መጀመርታ እቶም ሓረስቶት ጥዕና ናይ እንስሶኦም ክከታተሉ ኣለዎም። ምክንያቱ ካብ እንስሳ ናብ ሰብ ዝመሓላለፍ ሕማማት ስለ ዘሎ ማለት እዩ። ካልኣይ እቲ ተጠቃሚ ትካሉ ወይ ቦቱ ካብ ዘይፍለጥ ኣፍራይ ፀባ ክገዝእ ኣይመክርን ማለት እዩ። ብሓፈሻ ኣብ መወዳእታ ክብሎ ዝደሊ ግን እንተ ገዚእና ከዓኒ ንምናልባት ክሳብ 8 ክሳብ 10 ደቂቕ ዝኸውን እዋን ፅቡቅ ጌርና ኣፍሊሕና ክንጥቀመሉ ይመክር ማለት እዩ። ኢንጀነራሊ ግን ካብ ኮርፖሬሽን ዘረእትን ጥሪትን ኤርትራ ፋብሪካ ዕላ በርዒ ፀባ እንተ ተገዚኡ ዝያዳ ውሑስ ይኸውን ማለት እዩ።
4: ቀኒልና ካልይቲ ሕቶ ኣብ 1977 ብህዝባዊ ሰራዊት ነፃ ምስ ወፀት ደጊማ ኣብ ኢድ ፀላኢ ዘይኣተወት ከተማ መን እያ?
5: ናቕፋ።
4: ሙሉእ መልሲ። ኣብ 1977 ብህዝባዊ ሰራዊት ነፃ ምስ ወፀት ደጊማ ኣብ ኢድ ፀላኢ ዘይኣተወት ከተማ ናቕፋ እያ። ይቐንዴልና ክብረት። ናብ ራሄል ክንከይድ። ራሄል ኣብዚ ናይ ሕክምና ብፍላይ ናይ እንስሳታት ከምዚ ርኢኻ ሕጂ ኣነ ኣዝዩ ኣብ መባእታዊ ሕቶ ዝሓተክ ዘለኹ ከም ሓደ ስኻ ከም ሞያዊት ነቲ ወኪለ ነቲ መባእታዊ መረዳእታ ንዘለዎ ማለት እዩ። እንስሳ ምስ ሓመመካ ወላቶም ኣብ ከምኡ ንጥፈታት ዝሳተፉ ሲ ብቐጥታ እንታይ እዮም ክገብሩ ዘለዎም? ሓደ ናብ ሕክምና ናባኹም ከምፅዎም ከም ዝኾኑ ፍሉጥ እንዲ ግን ሽዑ ከንሶም ከምዚ መባእታዊ እንታይ ክገብር ይኽእል ሓደ ሓረስታይ? ብምንታይ ከቐልጢፉ ነቲ ጉዳይ ከለሊ ይኽእል ወይ እውን መረዳእትኡስ ብኸመይ ክዕብዮ ይኽእል ኢልክትሓስብ?
0: ከምዚ ሓመምቲ እንስሳን ከምዘይ ሓመምስ ብኸመይ ይርድኦ እዩ
4: ተረዲእዎ ሽዑ ክገብሮ ዘለዎ መስ
0: ተረዲእካ እንትለኹ ማለት እዩ እሺ

0: ህይወት ዘሎ እንዲ እንስሳ ከማና ሰብ ማለት እዩ ንሕና ከምዚ ሓመምና ብዙሕ ምልክታት ኣለና ምሽ ሰባት ስለ ዝኾንና ከምዚ ሓመምና ቅጨውጨው ብለና ረስኒ ንውስኽ መግቢ ኣብየና ገለ ብዙሕ ምልክታት ኣለዎ ምሽ ናይ ሰብ ጀስት ላይክ ኢት ከዓ ኣብ እንስሳ ኣሎ ዘርእዮ ምልክታት ቀጨውጨው ምባል ኣሎ ረስኒ ኣሎ እዚ ረስኒ ገለ ናብ ሕክምና ምስ ከደ ዝፍለጥ ክኾኑ ይኽእል እንዲ መባታዊ ግን ተሓረስታይ ወላ ሓረስታይ የለልዮ እዩ ምክንያቱ እንተን ጥሪቱ ውላዱ ዓይነት እንደን ዝኾነ ከለልዮ ንፁር እዩ ቀጨውጨው ክትብል ከላታ ጥሪት ትፈልጣ ኢኻ ትድቅስ ትትስእ ገለ ናብ መግቢኻ ኣይትበልዕን ኣይትመፅእን ሽውሃታ ይዕፆ ፍዝዝ ትብል እንድሕር ዳእቲ ሕማማት ምስ ስርዓት ምስ ትንፋስ ኮይኑ ኣቲ ናታ ኣብዚ ኣፍንጫ ኣሎ ዝወፅእ ልፋጭ ኣሎ ምስ ስርዓት ምስ ትንፋስ ዝተኣሳሰር እንተኮይኑ ትሕማም ምስ ካልእ ምስ ምንቅስቃስ ምስቲ ናታ ምንቅስቃስ ዝተኣሳሰር እንተኮይኑ ከዓ ኣብቲ መገዳ ወላ ኣብቲ ምኻዳ እተርእዮ ኣሎ ንፁር እዩ ሕምምትን ጥዒትን ንክትፈለያ እቲ መጀመርታ ክገብሮ ዝኽእል ሓደ ሓረስታይ ኢለ ዝሓስብ ግን ብዝተኻለ መጠን ተቐላጢፉ ናብ ክኢላ ሕክምና እንስሳ ክወስዳ እየ ዝመክር ኣነ ገለ ክሳብ ሽዑ ከዓ መባእታዊ ዝኾነ መይቢ መግቢዲ ክቕይረላ ናታ ኣፒታይት ክፍት ከብሎ ዝኽእል መግቢ ማለት እዩ ቀጠልያ መግቢ ድዩ ቅርበላ ገለ ምስቲ ሕማም ዝተኣሳሰር እዩ ሕጂ ማራ ሰፊሕ እንዲ ገለ መባእታዊ ነገር ጥራይ ክዛረብ ዝኽእል እቲ ሕማም ወላ ንባዕሉ ሰፊሕ ስለ ዝኾነ ነቲ ሓደ ሕማም ሓጋዚ ኢልካ ዝሓሰብካ ነቲ ሓደ ሕማም ግን ዘይክኸውን ስለ ዝኽእል ማለት እዩ
1: ራይ ኣብ ሕቶና ክንከይድ ኣብ መንጎ ህዝባዊ ግንባርን ተጋድሎ ሓርነት ኤርትራን ንካልኣይ ግዜ ዝተካየደ ኩናት ሕድሕድ ብወግዒ ዘብቃዓሉ ዓመተ ምህረትን ተሓየ ድሕሪ ምብትታና ዝዓስከረትሉ ሃገርን ጥቐስ
0: ኣብ 1981 እቲ ካልኣይ ሕድሕዳዊ ውግእሲ ኣብ 1981 እዩ ነይሩ ንሱዳን እዮም ዓስኪሮም
1: ምሉእ መልሲ ኣብ መንጎ ህዝባዊ ግንባርን ተጋድሎ ሓርነት ንካልኣይ ግዜ ዝተካየደ ኩናት ሕድሕድ ብወግዒ ዘብቃዓሉ ዓመተ ምህረት ትንተሓየ ድሕሪ ምብትታና ዝዓስከረትሉ ሃገር ኣብ 81 እቲ መወዳእታ ከባቢ ኣብ ሱዳን ብሓፈሹ ኣብ ኮረኮን ታህዳይ ገለ ዝበሃል ከባቢታት ጫፍ ኣብኡታት እዩ ነይሩ ሳብቲ ናይ መወዳእታ ዝዓስከረትሉ ተጋድሎ ሓርነት ማለት እዩ

7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7 7

ሰላም ከመይ ትቕንዩ ኣብ ኩሉ ኩርናትና ዓለምና ብምዃን መደብና መደብ ፊዮርና ንምክታል ተቐሪብኩም ዘለኹም ፍትዋ ተኸታተልቲ መደብ ፊዮርና ደጊመ ከመይ ቀኒኹም ፅቡቅ እምበኣር ፊዮርና ንለውን ከም ልውን ንዓኹም ዘዘናግዖ ዘዛንዩ ከምኡውን ይሕጉስ እዮም ዝበለቶም ትሕሶት ኣወለዲ ኣብ ሰዓታ ደበኪላትኩም ዘላ እምበኣር ነዞም ትሕሶት እዚኦም ኣብ ምስሳዮም ዝርከብ ኣነ ዘኽር መሓመድ ንር እምበኣር ደጊመ ደጋጊመ መደብና ፈሊሙ ክሳብ ዝዛዝም እዚ ሓቢርኩም ክትከታተልዎ ንዓደምና መደብና ከም ልሙድ ብሓንቲ ጥዕምቲ ዜማ ጌርና ነዛ መደብ እዚኣ ክንፍልማ ኢና ኣርእስቲ ናይዛ ዜማ ድማ ካብተን ሓንቲ ናይ ብሃውማተ ዝፈሬት ዜማ ኮይና ኢሪሪ ትብል ብቋንቋ ኩናማ ዝተዘየመት ሓንቲ ጥዕምቲ ዜማ ይቀሪበልኩም ዘለኹም መንምን ምክታላ ናብኣና ዓደምኩ ኣንድባብ ድሕሪያ ክምለሰኩም እየ ሰናይ ምስትምቃር

ጥዕም ዝኾነ ዜማ ዳግማ ተረኺብና ኣለና። ፍትዋ ተኸታተልቲ መረፊርና ምኸመይ ክነ ሰማራ ፀኒሕና ፅቡቅ ካብዚ ስዕብ ኣቢለ ድማ ናፍታ ትቕፅል ትሕሶና ማለት ትሕዝቶ ጥበባት ይክብለኩም። ናይ ሎሚ ጥበባት ድማ ካብዝን ካብስና ኣቢላ ቆናጭራ ሒዛትና ቀሪባ ኣላ። ንተኸታተልቲ መረፊርና ድማ ብዙሕ ነገር ክምህሮም እየ ትብለና ኣላ ሞ ብቕታ ናብ ጥበባት ከብለኩም እየ ደጊመ ሰናይ ምክትታል

Why to good day? ዘመዋረ ዲተይ መርመራ ዝብልዋ መን ይፈጢርዋ እንታይ ክረክብዩ ንዓም ይዙ ድቃስ ኸልኣና ንርእሱ ደቂሱ ፎኪስ ክነሱ ዝኸብድ መሊሱ ምፃሩ ሲኢነ መሊኡ ፈሲሱ ነዚ እንተሓስኩ በቲ ሰትኮኒ መጥራዕቲ ዝብልዎ ኣዝዩ ኸቢድኒ ኣወዲኢኒኮ ማራ ስርችኒ ኣነ ዝፈትዎ ከምትን ሕማመ መምር ምሰብኮረ ምስ ደቂ ክላሰ ደቕ ዝበለ ሕክያ ከንሕኪ ጀሚርና ሆምወርክ ዝገለመለ ዝብለና ዘይብልና ብኣሳይመንት ብቴስ ከይተጨነቕኩ ምዕንዳር ምፅዋት ናፊቀ ኣለኹ እንታይ መወደይ ፈተና ዝብልዋ ቀበሺ ለኣትያ እናፀላእኳ ተገዲዳ ኸዓ ጥራ ዘይገንፂለ ብትህኪተንብብ ኣብ ሲዳይ ኮፍ ኢለ ከንብብ ፍትን ንኽርዳኣኒ ሓሳበይ ግን ኔው ኔው ኔው ኔው ወዘኒ ግደፎ ግደፎ ውፃእ መፀኒ እንታይ ወርዲኒ እንታይ ኮይነ ወደ ሰሌዳ ባንኮና ንብረት ናይ ክላሰይ ጥምት ምስ ዘብሎ ዘፅበለይ ዓቕለይ ክልተ ክልተ ኮይነ በቂ ሓዲግ መሪት ንመኖም መሪፀ ንመኖም ክሓድግ በቲ ናፍቆም ንደ ክላሰይ በቲ እቲ ትምህርቲ ይሕመኒ ርእሰይ ኣብ ክላስና ኮይነ ኮፍ ከይብል ከም ዕትሮ ከመይልካ ክኸውን ኣብ መንጎ ተምሃሮ ንዓ ውፃእ ስራሕ ፈትን ተባሂለ እግረይን ኢደይን ፈጥፈጥ እናበለ ክሰርሐ ፍትን እንታይ ደኣሞኒ ብዘይከውን መርሰይ ኩሎም ዝሓቁኒ ናይ መምህረይ ነገር ንዓይ ዝገርመኒ ከመይላ ትገጥም ከምዝሰልቸወኒ ኣፋ ናምሃረ ዓይና ይርእየኒ ኣብ ሙሉእ መግለፂ ዘይተፋርገኒ ንሳሳእይ ንኽርድአላ ዓንገረር ትብለለ ብሙሉእ ሓይላ ቀደሙስ ሳክት ኮይነ እምበር ብፆታ ጥራይ ቁም ነገር ዶ ይግበር ትምህርቲ ፀሊአ ዝላ ዘፍትወኒ እንታይ ይኸ ኮይነ እንታይ ይወርድኒ ወይቲ ጉደይ ኣንታ ገለበሉኒ ምሳ ትምህርቲ ባታ ዓርቆኒ ድሕሪ ብዙሕ ፃዕሪ ዓወት ከም ዝርከብ ደጋጊመ ስምዖ ክዛረብ ብዙሕ ሰብ ሞንታይ ደኣሞ መርመራ ፀሊአ ግዜይ ክዘሕልፎ ብላሽ ተፀጊአ በቲ ክዕወት ቃሕቃሕ እናበለኒ በቲ መርመራ ከም ቁሪ ተፍርሐኒ ፈፂምካ ዘይከውን ወይ ኣነስክዕቡ ከምዚ ናተይ ኣተሓሳስባ ደኣሞ ንመን ከክጠፍኦ ንመን ክፅግሞ ፍንጥሪዕ እናበልኩ ከምዛ በተይ ፅልዕ እናበልኩ ንትምህርተይ ፈተና ምስ መፀት ሓንቲ መዓልቲ ብዘይ ምድላው ብዘይ መፅናዕቲ ድፍንፍን ከብሎ ምኢት ኸምኢቲ

ዘይከውን ወይ ኣነስክዕውን ብከምኡ ተዝኸውን ዳኣ እሞ ብጊዕ ከማን ድግሪ ምደርጎሞ ንዓይ ንዕኡን እንታይ ይፍለየና ትምህርቲ ካብ ፀላእኩስ ሓደ ኢና ግዳ ሓቅስ ንሱ ካበልፀኒ ክላስ ትርተኣቱ ብሓቂ መቐደመኒ ዋይቲ ጉደ እየ

ናኣይ ዘፍርሓኒ ንኸሰንብዱኒ ራዕራዕ ንኽብለኒ ፈተና ቐሪቡ ዝብሉኒ ሓሲበዮ ወዛዴታ መሲለዮም ኣፅሚዐ ዘይምልሶ ነቲ ፈተና ከይተዋህለለኒ ከሎ ጌና ዋላ እኳ ተኾነ ከበድቲ ሕቶታት ኣርእስቲ ተመፀ ብኩሉ መልክዓት ቀሊል ይኮነ ዓይን ተተዳልየሉ ጣዕጣዕ ከብለየ እንታይ ክርእየሉ ንዓይ ዘፍርሓኒ ራዕራዕ ዘብለኒ ጥራስ ከየንበብኩ ግዜ ምስ ሓለፈ ፈተና ቐሪቡ ሰሙን ምስ ተረፈ ዝገብሮ ስብን ልበ ይጠፍኣኒ ሸይነን ከለኹ ሽንቲ ይመልቆኒ ንፍዓት ዓርኽተይ ንኸየቕድሑኒ ኣብ ሽዑ በፂሖም ገጽ ምስ ከልኡኒ ሽዑየ ዝፈርሕ ኣነ ጀረቕሮቕ ዝብል በይነይ ኮይነ እምበር ተፅኒዐ ደኣ ተኣማሚነ ተፈቲነ ሚትር ካብ ሚት ደፊነ ኩሎም ንፍዕ ክብሉኒ ኣብ ምዕጉርተይ ክስዕሙኒ ሕጂ ኮይኑ ከማን ተራእዩኒ ደሓን ደሓን ሽዑ ረኣዩኒ ወይ ክትስዕሙኒ ወይ ክትፀርፉኒ

ድሕሪ ጥበባ ዳግማ ተራኺብና ኣለና። ኣብቲዋ ተኸታተልቲ መደፊዮርና መፈቲናዮ ዶ ኣስተማቂርናዮ ዶኸ ፅቡቅ እምበኣር ካብ ዝቐፅለ ድማ ናብታ ትቕፅል ትሕዝቶ ንዲኸብል ቅድሚያ ግን ሓንቲ ሓፃን ብሰገጋሪታ ዘላትን እሞ ካብቲ ዘለኹሞ ቦታ ኣይተርሐቁ ኢኹም።

ተዝሓፀ መሰጋገሪ ዳግማ ተረኺብና ኣለና ፍትዋ ተኸታተልቲ መደፊዮርና ካብዚ ኣሰባቢለ ድማ ታኩልና ብሃንቀውታ ንፅበያ ማለት ትሕሶ ድራማ ይኸብለኩም ናይ ሎሚ ድራማ ተዋሳእትና ብጣዕሚቲ ድራማ ቀሪብናልኩም ኣለና ይብሉና ኣሎሞ ብቐታ ናብታ ድራማ ከብለኩም እየ ሰናይ ምክሳል

0: ውሰናይ ትመልኻ ፕረዘንቴሽን ቀዳማይ ወፅኻ ኩሎም ክላሳ ቀጣቂ ዕምልካ ቤቱ እና ንጊራትኒ ኣነ ዝማሉብ ኪረ ስለዝነበርኩ ስለዚ ይጠቃኩልካ ሕጂ ቀጠቃልከ
1: ያኒለይ
0: ኣኩሪዕኻ ናይ ኸኻ
1: ቴንኪዩ
0: ንስኻ ኸዶ ይተጠቃሉ እንዲኻ
2: ኦይ መስከጠቃሉ ኣብ ክላስ ናኸማ ናይ ጠ

0: ኣኩሉ
1: ጣን ጋዜጣ ጠቃሉ ብፕረዘንቴሽን እኳ ይተወዳድሩ ቀዳም ኣይወፅዎ
0: ኣይ ትምልክ ፕረዘንቴሽን ኣይትበልና መጀመርያ ፕረዘንቴሽን ሞንታይ
1: ፕረዘንቴሽን ዳ መደረ
0: መደረ እንታይ
1: መደረ ዳ ዘረባ
0: እሞ ዘረባ ተወዳድሩ ኢለስከ ጠቃዓሉ ዘለ ክትፈልጢ መምህርና ከማን ተዛሪብኩም ኢሉ ይቐፅዓና እዩ እምበር የጠቃዓልና ኣይኮነን ኣረይ
1: ኣታ ኸም ይኮንኩን ዝብለካ ዘለኹ እዚ ኮ ውድድር እዩ ውድድር
0: ይ እንታይ መዝናዓይ
2: ኣታ ስኢልካ እንዶ ኦዮዮ ኣይትበል
1: እንታይ እንታይ ካ ትብል ደሊኻ
2: ንፉዕ እንተኮንካ ምሳይ ብፕረዘንቴሽን ትወዳደር
0: ኣነ ምሳኻ ብፕረዘንቴሽን ኣይኮን ብቕርፅም እዩ ትወዳደር ኣረ
2: እንታይ ብቕርፅም ዋላ መንዳ ሕማቅ ትንበልበላ
1: ግደፉ
2: ተለይ ዶ
1: ሰናይ ግደፍ ኖቪል ኖቪል ግደፍ
3: እንታይ ኮይኖም ተባይሶም
1: እንድዒ
3: እንታይ እንድዕ ትብለኒ ኣንተወይ ካብ ትምህርቲ ኣነ ክመፅእ ከሎ ክቕፃ ትኽዕሉ ክስሕቀ እዮም ፀኒሖምኒ እስ ኸ ክባይስከዮም ትኾኒ
1: ዋሪድኒ እንታይ ክረክብ ኢለ ከባእሶ
3: ንሶም ደይኮም ክትፀኒሕኪ መባእስኦም ክትነግርኒ ይትኽእልን ሓቂ እንተለ ክዳኒ መባእስኦም ደይ ትነግርኒ
1: ኦይ
2: እንታይ ኦይ
1: ኦይ ትፈልጥ ዲኹ ኦይ
2: እንታይ ኦይ
1: ኦይ ኦይ ኦይ
2: እንታይ ማለት እዩ
1: ኦይ ትፈልጥ ዲ ኦይ ኣባይስዎም ኦይ ግንባዕሉ ክፍለጢ
2: ታይ ኦይ
1: ኦይ ንስኻ ኩሉ ግዜ ክትመራመድ ትራያክልቲ ንስኻ ካትንሕከረይከ
3: ተረዲኒ ስማዕ ሰናይ ካብቲ ሕጅር ምዝ ኖቬል ዝበሃል ወዲ ከይትፃወ

0: ኪራኪ።
1: ኣቤት።
0: እዚ ናበል ዝበሃልቲ ፀሊአ እምበር መይተ
1: እዩ እንተ ገይርኪ
0: ከም ገለ ጥባያ ካሕርቀካ መዓት
1: እ ይሃርመክ ድዩ
0: ዋምህራ እንዳታይ ኣምሲሉ
1: እሞ እንተይ ደኣ ይፃረፈኪ
0: ኣይኮነን
1: እንተይ ደኣ
0: ብዙሕ ግዜ እንደ ምስእ ዝቐርብ ከም ገለ ካሕርቀካ ዓይነቱ
1: ዋ
0: ሳብሪን ንዝኾነ ሰብ ኮ ስቂልካ ክፅላእካ ክፅላእካ ይበሃልኒ ከምኡ ንድሕር ኮይንካ ኣነ ንባዕለይ ከመን ክፅላእኪ እሞ ንዕሞ ይትሕረቂ
1: ተደ ሞ ከምኡ ጌይር ክትሕርቕኒ ሕጂ ሞ እንታይ ገይር ክንገርኒ
0: ብዙሕ ግዜ እንደ ምስእ ዝቐርብ ክንፃወት ከለና እንታይ ፍሉይ ፍሉይ ገይሩ ከም ዝሕርቐኒ ሽዑ ትርኢ እዩ

0: ዓኒ ሕጂ ሓንቲ ፅቡቕ ትፃወታ ክርእካ
1: እንታ
0: ኣብዚኣ ምውሕስ እዚኣ ከምዚኣ ትገብራ እዚኣ ከዓ ላዕልን ታሕትን ላዕልን ታሕትን ላዕልን ታሕትን ግበራ እዚ ድኣ ቀሊል
1: ኣራይስካ ግበራ
0: ከመይ ደኣ ኣነ ኮኒ እዚኣ ብዚኣ ሕዚ ኢለካ እዚኣ እዚኣ ግበር እዚኣ ላዕልን ከምዚ ትገብራ እዚኣ ከዓ ከምዚ እዚኣ
2: ንስኻ ብቻኸር ጨወታት ኣለክ ዝረኣ ናይ ቆልዑ ድዩ
0: ንንኸሊና ሕድኣ ንገብር ኢና ዓይነት ፀወታ ነንፀልክዕ ና ዕጅስ
1: ካይ ፀወታ ክርእከ
2: እንታይ
0: ከምዚኣ ግበ
2: እዚ
0: ከመይ በልክዋን
2: ከመይ ዳ
0: እዚኣ
2: ከመይ ሞ ከምዚ
0: ከምዚ ዚታትክዚ ገለ ሕጂ ነዚኣ ሓፋ ብላ ነዚኣ
2: ከምዚ ዋድሞ ከመይ ዳ
0: ነዚኣ የኮይለከ ነዚኣ
2: ይ ንስ በቃ ኣሰልቸውና ብቻ ካል ጨወታት ኣለኪ ናይ ቆልዑ ፅራይ
0: ውይ ሕጂ ዳ ከንታይ ካል ፀዋታ ክንፀልካየ
1: እወይ ክንዳ ንፅ ከትባል ዝገበርናዮ ፈተና
2: ኣየናይ
1: እቲ ካብ ዓሰርተ
2: ንስኻ ክንዳ ንፅ
1: ኣረ ዓሰርተ ካብ ዓሰርተ ምፅል ፅናሕ ደ ይርዒካ
0: ስምዕኒ ሳብሪን ሃፍተ ሓቂ ኸይኽባ ነዚ ኖቨል ዝበሃል ሰብ ክፅላኣካ ክፅላኣካ ክፅላኣካ ክትብል ኣብዚኣ ከለኹ ጥራ

0: እግረ መንገዲና ከዓ ምዦ ብቐዳማይ ኣሸቱር ዘበለት ከዓ ርእስቲ ግጥሚ ፅሓፍ ተባሂል
1: ፍሊታ ኣርእስቲ ረኺበልክ ኣለኹ።
2: ዋው እንታይዳ
1: ክትፈትዮያ ኢኸ ግን
2: ሕራይ ሞንታያ ንገርንባ
1: እንታይ ስከ ትብል
2: ኦይ እንታይ ኦይ
0: ዋ
2: ኣርእስተ ኦይ ዋው ፅቡቕት ይቐኒለይ ቤት ሓፍተይ ሴረ ፅቡቕት ርእስቲ እንድያ ይቐኒለይ ቤት ሓፍተይ ሕጂ እዚኣ ኣብ ገዛ ከይደ ፅሒፍ ፅሒፍ ከብላያ ሽዑ ንኹላትኩም ደቂ ገዛት ላ ተኣኪብኩ ከምብበልኩም ሄረይ
1: ኣይ ንስኽን ከዓ ኩሉ ግዜ ካንቲ ጥራይ ኣኽልክ

ሞብቶ ተኸታተልቲ መረፊዮርና ናይ ፊዮርና ሎማዓንቲ ዝዓደለቶም ዝነበረቲ ሕሶታት ዘትካተልዎ ፅናሕኩም እዩ ነይሩ። እቲ ሕሶታትና ድማ ዓጊብኩም ተዘናጊዕኩም ብዓብዪ ድማ ተባሂርኩም ክትኾን ተስፋ እናገበርኩ ምርኸብ ናብ ዝመፅእ ሰሙን ይኸውን። ክሳዕ ሽዑ ግን ሰሰናይ ንኽልና እናበልኩ ቻ

0: ንምንዳብ ገፆም ይንበብ።
1: ቶም ዝለመናዮም ሸየባቶም ቋንቋናትን ባንዲ ደኣ ኣበይ ኣበሉ ትብልኹም ዘለኹም ርግፀኛታት ኢናውጀኹም።
2: ኤ ስናንቕ እንተ ኢላ ሞ ሳክስፎን ቤንቲ ትሃርም እስኪ ቤንቲ ትሃርም
1: መንኮብ ጊታር ምስ ካምሲ ኢና ረድረቴላስ ተዋጋሎ
2: ተዋጋሎ ዋሓካ ተዋጋሎ። ስለዚ ሎም ምሸት ምሳና ካምሰይ ሓሊፉ ካልእ ኣማራፂ ዘለኩም ኮይኑ ኣይስማዓናን ኢ ባንዲ
3: ሲሲ ካልእ መደብ የብሉም
1: ወይ ኣከሰመፂ ሰመ

0: ትረክም ኣለካ ሳሓውና
1: ሓውና
0: ኣቦና ዝብል ኣፊኮ ኣይተስየቕለይ ታክበረሉ
1: ኣታ ኣነሲ ምሳኹም ኣብዚ ጎደና ኮይነ ክድብል እሞ ዘዚ ተጠቃዕኽዎ ፍርቂ ፍርቂ ንማቐልበልኩም በር ንዓይ ተበሪኑ ክትገብሩኒ ኣታ
0: ብምድባልሲ ክጥቃዕ
1: ወይለይ ሂድናይ ዳ ንሰፈይኮ ከም ኢራቤድ ዘላ ከም መፍተር ካኣፈትላ ከመይ ድኣነ
2: ንፈትንበሉ

0: ቀድምና ኣሎ ካለ ካለ ኪና ስራሕና
1: ዋ እንታይ እንታይ እንታይ ሕጂ ትፍርሑ
0: ወይለይ ፍዮሪ ድኻዳ ተወጣውጠልና ዘለኻ
1: ፍየሪ ይኹን ጅንጅብል ይኹን ንኣኹም ኣይምልከተኩምን ይብለኩም ኣለኹ
2: ኣይትሕረቕ ኣይትሕረቕ ባ
0: ሕርቃን ሕርቃን ፌጋቶ ይምፅእ ሽኮርን ደም ብዝሕን የለዕል
3: ናይ ሕማም ሜን ወይ መወከስ እዩ ዝገብረካ
0: ኣይ ዓሰርተ ናቕፋ እዩ ኣይተዝተዋሃዶ ንዓመታ ነዝወኒኻ ኣክሮባት ሓውሽካሉ ምስ መፅእ ድማ ሓ ሓምሳ ናቕፋ ኢባንዲ
2: ወወ
0: ጨች እኳ እንተኽስልመካ ኢና
1: ወይ እወይ ውርደት እወይ ውርደት ሰብኡት እዮም ፍጥፍጥ ከም ዘይነበርኩ ባዕለይ ተዋሪደ ድሓን ክንርአ ኢና መዓልትኹም ተፀበዩ
0: ስፓርታ
1: ጎሚደኸ
0: ጀድሊ
1: ኣነ ሓውዛ ቀያሕዶ
2: ብሩስሊ

0: ማን ይኸውን ዝበለ ማን ይዝበል ሓሶ ሓሶ ምራክ ሓሶ ታፍለ ሓሶ ምራክ ንሕነት ግናይ ሰድበል ረረረረ በልበል ሓሶ ውፅኢልና ዝዳብ መንገዲ ፀኒሑ ክዕንቅፈና እዩ ረዚ ጠንቃ ቆዳር ይኸዶ
1: ከይበፅሑ ዝበፅሑ
2: ኣርክቡኒ ኣርክቡኒ ሞዞም ደቀይ ኣርክቡኒ እጅኹም ኣነ ብህወት ኣብዛ ርእሲ ንብሪ ክሳብ ዘለኹ ኣይትፈላለዩን ይኹም ኣጅኹም ኣጅኹም ንዕሞ
3: ወይለይከይ
0: እስኪ ደው በለ ዚ ሓፍትና እንቃዓ ተስተንፍስ ለኽ ድሓን ዲኺ
2: ደቂ ዝፈትዎ መሓዛ እዮም ምስኪ ነይቲ
0: እስከ ፅንሒ ፅንሒ መሓንሳእ እንኩም እስኪ ንዑ እስኪዞም ደቀይ እንኩም እስኪ ኸሮመለ ሓዙታ ምራጭ ውሰዶም ሞኸበሮ እናወቕዕኻ እስኪ ዘናግዓዮም ፍንትት ኣብሎም
1: ድንቂ ሕራይ እስከ ቐፅሉ ጓለይ
2: ኣምላኽ ኣብ ሰማይ ይቀበሎም እምበሪ ወለዶም ኣብ ዝቐረበ እዋን እዮም ብሞት ተፈልዮም ሕድሪ ኮይኑና ኣነ ድማ በዛ ዓንቀረ ሒዛ ስለ ዘመሓለትኒ እንዳዓለቦኦም እናተመላለስኩ ከታተሎም ነይረ
0: እንጀራ ዓለም ብልዒ እንጀራ ዓለም ብልዒ
2: እንተ ሕጂ እሞ ብወገን እንዳቦኦም ምስ እንዳዲኦም ሓዊ ዝኾነ ባኣስ ተፈጢሩ ነንሕድሕዶም ክተኣላለኹ ቆልዑ ተናዊፆም
0: ከመየ እናውፆም ጓለይ ኣቲ ከመየ እናውፆማታ
2: በቃ ንሕና ሓዲኡ ኸነዕቢ ሓዲኡ ሒዙልና ኮይኑ ነገር
1: ሓሓዲኦም ተማቂሎም ክዕብይዎም ማለት ዲታ
2: ዳርጋ ኸምኡ እዎ እንታይ ደኣ
0: ትሕዝቶ ስኢኖም ዋላ
2: ትሕዝቶ ደኣ ምሉእ ዘይጉዱል ነንሕድሕዶም ክተኣላለኹ እምበር
1: እንታይ ክትገብር ዘለኽቲ እምበርዶ ትገብርዮ ዘለኹ ይርዳእ ኩሎ
4: ይርዳኣን ፈረኣን
1: ኣቲ ምሸት ንዝሪ ናበይ ዘለኹም ዘቆልዑ
4: ናብ ዝማእማእ ግዲ
0: ኣታ ክልተ ፀጉሪ ዘብቆልኩም ማይኩም ዝሰተኹምሲ ኣንታ ክንዲ ንስኹም ትምዕዱስ ክትመዓዱ እንታ ክንዲ ማሚቖም ብሓባር ምዕባይሲ ካን ከም ሕምባሻ ምቕልቅል ክተብልዎም
1: ዋ ኣነ እንታይ ገይረ ባዕሉ ዘበገሶ እዩ ባዕሉ ካባ ኣታ ክትዛረበሉ ኳይታሓንቕ

0: ሓቂ ካባን ቆስትበል
1: በሉ ስምዑ። ዛንታኹም መምሃሪ ምእንቲ ክኸውን ኣብ ጋዜጣ ፅሒፍና ክነውፅኦ ስለ ዝኾንና ብሽመን ኢና ክንገብሮ ተረዳድኡ። ኣይኮነን ወይ ብሽምካ ወይ ብሽሙ ክነውፅኦ።
2: ከመይ ማለት
1: ተረዳድኡ?
3: ታይዘረው እዩ
4: ዳሓን ዳሓን ዳሓን እሱስ ፀገም ንበሃል የብልካን ወላ ብሽመይ ግበሮ ብሽመይ እንዶ ግበሮ
3: ዋዋዋዋዋዋዋ ኣቱም ሰባት ነውርና ክንክሻሕ
2: ክንክሻሕ ወይ ተጋጊና ቱም ሰባት ሰይጣን መዓልቲ ውዒልና ኣነ መቸም ነብሰይ ሓኺ ይኸለኹ
3: ኣየህል

0: ኣይቕምታ ዋና እኳ ቓል ኪዳን ኣኽቢራ ዝሓለወቶምሲ ዋይ መርገም ንዑስከታ ንዕዞም ደቀይ ንዕቕረቡ
1: ንብለኩም የብልናን ኦፍ ኣይባንዲ ስተሩና ጥራይ ስተሩና በጀኸትኩም
0: እዎ ስተሩና
2: በሉ ሓሳብ ልበይ ሰሚሩ ሓሳብ ልብኹም የስምረልኩም ኦፍ ኣይባንዲ እዚአን ከዓ ኣይተስተዋሕድወን
3: ተመለስ ተመለስ መራፅ ከም የእዳው ካ ሰበራት ተመለስ ዋዕ ክንዲ ንክሲ ሃቢ ዘይግባእ ጌጋ ንድዩ ዋዕ ሃባስከ ካብቲ ካዝናናትና ፈትሽ እሞ ዕሙኽ ቢልኩም ፋንዋታ
4: ምላእ ኣቢል ክጥራውስቶም ግዝእ ኣሎ
3: መቸም ጥንቢ ቆልዓ ኢኻ ጭድ
5: ዘይከምዚ ዓንታ ኣይደልየ ዘይከምዚ ኣይ
4: ከምዚኣ ወደሊናታ ቻዳ

0: ክኸውን
1: ኣታኸተልኩ ዕና ይኹም ኣብ ዝጎደና እንታ
2: ንፋስ ዲ ሰብ
1: እንታይ ሓሊፉ
0: እንታይ ፈሊጠ
3: ዳሃን ዲኹም ኣቦይ እንታይ ግድሕ እንዳ ኣስፖርቱ ኢሉ ጉያ ጀሚሩ ሓሙሽተ ሓፂር ስረን ሓሙሽተ ብራቴልን ሳእንን ኣሽሓት ኣኽስር ኣቢሉኒ እንህልኩም ስገብሮ ጠፊኒ ሒዝኩም ክትምዕድለ የደልየ
1: ድሓን ድሓን ድሓን ኣይትጉሃይ እሞ ድሓን እቲ ስፖርት ምጅማሩ ኣይፅላኣን እዩ ግን ኣብቲ ስፖርት ሲ ጉይ ይውዒሉ ተሸሊሙ ወይ ብልጫ ወይ ገንዘብ ሒዙ መፂ ዶ ይፈልጥ ንገዛ
3: ቸላ ብዘይካ ጉይ ይውዒሉ ጀሚራትን ኢሉ ገፈፍ እናበለ ሒዙለይ ዝመፅ ሕማም መርዘን ሳንቲም ኣይረኣኹሉን ድሕሪት ድሕሪት ጭራ እዩ ዝወፃልኩም ዞም ኣሕዋተይ
2: ወይ መከራ
0: እሞ ካልእ ሞያ ዘይቀይራቱም ደቀይ
4: ክሳራ እዩ
3: ክሳራ ደበልካ ለይቲ ተስኡ ስለ ዝጎየልኩም ብኣምኸይ ደርገፍ ክብል ደርሆ ናይ እንዳቦይ ባሻይ ብእግሩ ቀቲሉ ኣብዘይ ዒዳይ ሸሚሙኒ ወረ እንታይ ክኾነሉ እንታይ ክኾነሉ እዩ ዝደልየኒ ዘሎ
1: ዋዕ እዚ ድኣ እሞ ዘይተዓየንቱማ እያ በዚ ሃሩር ዝደኸ ሻርባ ርእስኻ ተጠቕሊልካ ጉየይ ወረ ስተርኩም ሓደ መዓልቲ ባዕባዕ ኢሉ ፍሒሙ ከይፀንሐኩም ኣብ ሓደ ጎደና ተፀጊዑ
0: ክፍሓኒ ወ
1: ክደነና ወ
0: ቃል ክብል ወ
1: ሸርሜሎ እዩ
5: ምርዛ እንተኮይኑ ካብዚ ሒዝካኻ ጅምሮ ዘለካ ኣብዚ ትራስን ኣብኡም ሰኣትካ ከዓ ተራስኖም ንኩሎም መዋዳድርትካ ትዝርሮም ኣቦ ከይደ ኣለኹ መሪእካ ጥራይ ኣፋንወኒ
3: ተላኺድ ከይጥራይ
5: ቅስን ድሕሪ ክልተ ሰዓት ብዓወት ውድር ዛዚ መክምለሰከ
6: ይግበሮ
5: ይህ እንታወንኩም
6: ዋላ
5: ሞ እንታይ ደኣ ከይደ ጥራቸው
3: እንህለ ብኣምሆይ ድማ ብሎይቲ ተስኡ ክጎይ ክብል ከይረኣየ ምስ ዓንዲ ተላቲሙ ክንሕክመልኩም ተካልና ኢና በልዒና ቀኒና
0: እሞ ካብታ ዝጎያ ዘሎ ትቕጥብ ሽግር የሒዝልኩም ድመፅእ ዘሎ
3: ትእንግርቲ እኮ እዩ
2: ተመርዒ ዲኸ
3: ኣነ ተጸሊለ ድዮነ ዘምርዕዎ ክጎይ ክብል ጓል ሰብ እንተረገጸለይከ መንደቃ ይብል ሕሩስ ይብል ከምቢተይ ፍጥራዕ ዝብለልኩም በቃ
1: ሓንቱም ሰባት ዞም ሰብ ኣይኮ ሽግር ረኺቦም
0: ሽግርሽግርመዓት
1: ኮበር ኢልዎ
0: ሽግር ሽግር
3: ራይ በሉ ራይ በሉ ራይ በሉ ጉደይ ሎምስ ከዓ እንግሂ ተሰቂሉ ዋ ዋይ ዋይ ብ
0: ኣተሓኮም እንድዮም ዳ

0: ባንዲ ዕብዲ መሲልክን እምበር ክጎይየ
1: ተዘረርዩ እኳ
2: ተፅርካ ከዓ ትመፅእ
0: ክጎይየ
3: ኤርካ ትረግፅ
0: ትረገፅ ትኽፈልካ ክጎይየ
2: ኣንታ ፀረጥሪት ሕጂ ኸዘይ ተረግፀ ምራክዶ ተሪፍካ በልክ ትፈልጥ ከም ኣረጊት መኪና ብተራፊክ ክትተሓዝ ምዃንካ ፍለጥ መወዳእቱ
3: ያቐኒ የለ ይበሉ ባንዲ ድሕሪ ሕጂስ ቀቢፁ ፈለኛ ሞ ግዲ ይምለስ
2: ገር
3: ፅቡቅ
2: ርሽ ምጭና ውሕሾ
3: ከይደበሉ
4: ሰላም ሕልቲ
2: በሉ ሰዓትና ኣኺላ ተዓዘብትና ንፋኖስ ክተዳልዉ
4: ዳሎ
5: ይቕሪታ ጉበለይ እፎይ ባንዲ ንስኹም ዲኹም ሓቀይ
4: ወንሕና
5: ወይዘሮ ርብቀየን ሊኢኸናኒ
2: ወይዘሮ ርብቃ ርብቃ ድኣ እንታይ ኢላ ይናይ ጥሕኒ ክትልእኸልና ኢላኸላ
5: ኖ ክደርፍ የመፀ
4: ንስኺ
5: መን ድኣ ንስኻ
6: በልስ ቅዳሕኒ እንታይ ዓይነት ደርፊ ኢኸ ተስምዐና
5: ፍቕራዊ እዩ
4: ፍቕራዊ
2: ፍቕራዊ

0: ማለሲ ኣለኩምሽ ላቭ ኢዝ ቤተር ዛንግ ኤኒቲንግ ኢኖ ስለዚ ንዕኡ ዝመረፅኩ
1: እቶም ሰባት እዚ ዝጎደና ኮፅኒሒ ኢሉ ዝገለ ኸርእየና እዩ
2: ኣየ
1: ርብቃ ርያ ከብ መቓስ ደልሽ ኸሊእ ክትፈልጢ እንትርፎ ዕረ በሊ እስኪ ንዓ እንታይ ደኣ ክግበር ኢሉ በሊ ጀምር እስኪ
2: ሓዝወ

0: ቋርፂ ኣቋርፂ ዋንቲ
1: ወይለክ
0: ዋ መጀመርያ ምህሮ መዓስ ተጀመረ ዘየፅናዕኽስ መጀመርያ ፍቅሪ መዓስ ተጀመረ
1: ዊ ከእንታይ ኣምፆ መንዓልዕሎ ብዘይ ክንቲ ቆልዓ
2: ወ ኣጋኒምክዮ
0: ወረ ንበዓለ ክሕንጫል ቆልዓ ፍቅሪ ወዲ ፍቅሪ እንታይ ኣፍሊጥክ እየ ክንዲዚ ይ ውይይ እንዳበልክ መዓልጣና ቅርፅ ተብልናስ መሃነትና ተጥፈልናስ ፍቅሪ ኣበይ ትፈልጥ እዮ ንበዓለ ክስ ክሕንጫል ቆልዓ
3: ጎረቤትይ ነይሩ ዘምፃኩም ሙዚቃ ምህራም ድዩ ታሪክ ሰብ ምርማር እስከ ንገሩኒ
4: ሬታ ጎርና ኦፋይባን
0: መፂኹም ከዓ ሕጂ
5: እዛ ቆልዓ እዚኣ ደረጃኹም ብዘይ ምዃና ሰናይ ፍቓድኩም እንተኮይኑ ጉዳያ ናባና ከተመሓላልፎ ንምሕፀን
0: ዓረፍና ካብ ዋጭል ዓረፍና ድላይኩም ግበሩ
3: እውይ ኣነ ካብ ፀባ ዘይተረኸበስ ከማይ ጨባ ኣነስ ምሳኻትኩም ሙዚቃ ክፀወት
5: ጠሪጣ ሰተ ሓንገርለ ይበለት ጉብጥሽ ኣት ሕጂ ደኣ ያን ንበይ ንክመፅኡ ሙዚቃ ካርመል ክደልኽዮ
6: ስጋኻበል
5: ገዶም ኮይና ዘእንስገር
0: ኣታ ኣታ ኣታ እዚኦም ስናይ ጥምቀት ኣይረኣና ንምበር ካባና ዓብዩ
4: ሳዓብኽቢር ንቕልበኒ
0: ተፈትለት ቆልዓ

0: ሰዓቲ ሰብ ሻዊልና ሰስርዑ ከይገብር ሲ ሓብዶ ሓቢቢ ክትብልስ ዛ ግዜ ንሕብባ ኣቢልክያ
1: ድምፂ ብጣዕሚ እንታይ ዳ እሞ ግጥሚ ግና ፀይቂ ፀይቂ ፀይቂ ፀይቂ
2: ዋ ኣለስኹምና
0: ኣታርሕቕ እንደበሉ ግዳስኹም በቲ ጥሩምባ ገይርኩም ዓይና ከይተንቁርዋ ኣች
3: ሪቨር ናብ ምሕዳር ከተማ
1: ዋይ
4: ዕድመ ንምርግጋፅ
1: ብጣዕሚ እየ ዝሓዝን ሶሪ ኦ ማይ ጋድ ብእውነት ከምዚ ዓይነት ምርብርብ ባንዲኡኹም ኢለ ተፀብኹን
0: ከይዲ ድኣ ቆልዓ ኢኺ ቆልዓ ኢኺ ቆልዓ ማማ
4: ማዓሸኪ
0: ማማ ዝብከብዲ ክዘሎ ማዓሲኺ
5: ትወልዮ
1: ምሽ ኣየንስኹም ኣነ ድኣ እሞ ድምፃዊ ትበሃል ብኣኹም ዘየድሃል

ፀሓይ ምስ ዓረበት ዋምን እቶም ካልኦት ሓራምዝን ናብ መዕረፊኦም የምርሑ ኣለዉ። ዋም ዝነኣሰ ስለ ዝኾነ ንኸይቆርር ምሸታዊ ናይ ለይቲ ክዳንዮም ዝለብስሉ ግን ነዚ ንምትግባር ቀሊል ኣይኮነ።

ኣሮን ከም ዝገልጾ ኣብ በረኻ ኣዴታት ሓራምዝ ነቶም ንኣሽቱ ውልዳተን ንኸይቆሩ ኣብ ማእከል ኣእቴን ከካብብኦምን ዝረኣያ። ዋም ዝሰትዮ ዘሎ ጸባ ምስ ወድአ ክድቅስ እዩ። እንተኾነ ኣብ ጥቓ ናይ ዋም መደቀሲ ዝድቅስ ቺፕ ዝተባህለ ሓርማዝ ካብቲ ንዋም ብፍሉይ ዝተቐረበሉ ጨንፈር ክሰርቕ እዩ ዝረአ ዘሎ። ግን ብቕልጡፍ ክምንጥልዎን እቲ ዝገበሮ ሕማቕ ግብሪ ምዃኑን እዮም ዝምዕድዎ ዘለዉ። ልክዕ ከም ወዲ ሰብ ሓራምዝ ይሓልሙ እዮም። ብንኣሽቶኦም ናይ ስድሮኦም ሕማቕ ኣማውታ ስለ ዝረኣዩ ከይኮነ ይተርፍን ዋም ሎሚ ምሸት ድቃስ ይኑ ኣሎ።

ግን ነዊሕ ጉዕዞ እዩ ዝፅበዮ ዘሎ። ድሕሪ 3 ወርሒ እዚ ዋም ዝተባህለ ንእሽተይ ዘኽታም ኣብ ዛምቢያ ዝርከብ ሓርማዝ ክሳብ ሕጂ ኣብዞም ንበይኑ ዝነፀልዎ ጉጅለ ኣይተፀንበረን ዘሎ። ግን በብቑሩብ ርእሰ ተኣማንነት ከጥሪ ክኢሉ ኣሎ። ብፍሉይ ናብ ሓንቲ ሓርማዝ ተፀጊዑ ናብዘ ዝኸደቶ ይስዕብ ኣሎ። ደድሕሪ ኦሊምባ እታ መራሒት ማለት እዩ። ኣቀራርባ ናይ ዋም ንኦሊምባ ክስሕባዩ ዝረአ ዘሎ። ኣብ መጀመርታ ኦሊምባ ንዋም ካብ ጥቓ ከተርሕቆያ ትፍትን ነይራ። ሕጂ ግን ብፅቡቅ ክትቅበሎ ትርአላ ይብል ናባይኦም ዝኾነ ኣሮን ብሓጎስ። ከምዚ ንዕዘቦ ዘለና ድማ ድሕሪ ናይ ኣዋርሕ ናይ ሌላ ግዜ ንመጀመርታ ግዜ ተሓቕፎላ። እቶም ካልኦት ሓራምዝ ግን ክሳብ ሕጂ ካብ ጥቕኦም የሳጉግዎ ኣለዉ። ብቐጻሊ ክድህልዎ እንከለዉ ግን ኦሊምባ ትዕዘብ ኣላ። ዋም ንእሽተይ ስለ ዝኾነ ነዞም ካብኡ ዝዓብዪ ሓራ

ምስ በድዩ ነብሱ ከተገላግሎ ድማ ወሰነ። እዞም ሓራምዝ ብዘይ ዝኾነ ጸገም ንመራሒቶም ክምእዘዝዋዮም ዝረአዩ ዘለዉ

ኦሊምባ ንዋም ቀዳመይቲ መሓዝኡ ኮይናኣላ። ንእዝና ክጠቦ ድማ ኣፍቀደትሉ። እዚ ኣብ ሓራምዝ ብፍሉይ ዝዝውተር ኮይኑ ልክዕ ከም ኢድ ንኢድ ተተሓሒዝካ ምውዓል ማለት እዩ። ንትፈትዎ ድማ ኢኻ ነዚ ገባብ ተፍቅደሉ። ናባይ ኣሮን በዚ ኣዝዩ ተሓጐሰ። ዋም ምስ ኦሊምባ ተሰማሚዑ ብምርኣየ ሓጐሰይ ወሰን የብሉን ድማ ይብል። ኣብተን ዝቕጸለ ኣዋርሕ ዋም ሓይሊ እናደለበ መጸ። ንጐቱ ድማ ብዝግባእ ክጥቀመሉ ጀሚሩ ይርከብ። ኦሊምባ ኣብ ጥቕኡ ብምህላዋ ድማ ካብኣ ብዙሕ ክመሃር ጀመረ። ገለ ኻብኡ እንታይ ክበልዕ ከም ዘለዎን ከመይ ገይሩ ንገረብ ኣውዲቑ ሓድሽ ዝኾነ ኣቝፅልቲ ይረክብን ትምህሮላ። ዋም ድማ ብዝተኻእሎ ይፍትናኣሎ። ቀንዲ ዋም ዝተመሓየሾ ግን ብዘይሕማቕ ሕልሚ ቀሲኑ ክድቅስ ጀሚሩ ብምህላው እዩ። ድሕሪ ሰለስተ ወርሒ ዋም ነዚ መናበይኦም ቦታ ተለማሚድዎ ይርከብ።

ስለዚ ካብቲ ዝፀንሓቶ ናይ ዘኽታማት እንስሳ መናበይ ወፅያ ናብ በረኻ እትኸደሉ እዋን ኣኺሉ ይርከብ። ኣሮን ከም ዝሕብሮ ኦሊምባ ንዋም ብፅቡቕ እያ ክትሕብሕቦ ፀኒሓ። ኦሊምባ ኣብ ዘላትሉ ዋም ግድነት ምስኣ ይኸውን ነይሩ። ሕጂ ዋም ምስኣ ናብ በረኻ ንክከይድ ዕድሚኡ ኣይፍቅደሉን እዩ። ኣብ መዓልቲ 8 ግዜ እናተመገበ ንነዊሕ እዋን ኣብዚ ቦታ ክቕፅል እዩ። ኦሊምባ ብዘይ ዝኾነ ፀገም ንክትከይድ መደንዘዚ ወግእዋ። ብቕፅበት ኣልዒሎም ድማ ኣብ ማኪና ፀዓንዋ። ኣብ በረኻ ሓድሽ ህይወት ንክትፍልም ድማ ከደት። ዋም በይኑ ተሪፉ ክዕገርግር ተረእየ። ሓራምዝ ብተፈጥሮ ስምዒታውያን ምዃኖም እዩ ዝንገረሎም። ብዝኾነ ምኽንያት ምስኦም ዝነበረ ሓርማዝ ምስ ዝፍለዮም ንነዊሕ እዋን ክሓዝኑሉ እዮም ዝረአዩ። ኣሮን ከም ዝሕብሮ ዋም ኦሊምባ ናበይ ከም ዝኸደት ደንፂዎ እዩ ዘሎ። እዚ ድማ ኣዝዩ ዘሕዝነካ፣ ምኽንያቱ ዋም ኣብ ህይወቱ ብዙሕ ፀገም ይርእዩ። ተወሳኺ ፀገም ብምርካቡ ንዝነበረ ቃንዝኡ ቃንዛ ተወሲኽዎ ይርከብ በለ።

ኣብተን ዝቐጸላ ውሕዳት ሳምንቲ ናባይ ኦም ኣሮን እቲ መዓልታዊ ዝግበር ምንክብኻብ ብዘይምቁራፅ ይትግብረሎም ኣሎ። ግን እዞም ሓራምዝ ኣይረግኡን ዘለዉ። ኣሮን ብዛዕባ እዚ ክገልጽ እንከሎ ኦሊምባ ክትመርሖም እንከላ ኣሳጉሞኦም ቅልጡፍ እዩ ዝነበረ። ሕጂ ግን ዝሒ ሎምን ኣብ ጥቓና ጥራሕ ድማዮም ዝዝምብዩ ዘለዉ ይብል። ኦሊምባ ብዘይምህላዋ ዋሚው ዝያዳ ተሃስዩ። እቲ ቅድሚ ነዊሕ እዋን ዘካይዶ ዝነበረ ንናይ ኣሮን ኣጻብዕ ምጥባው ድማ ዳግማይ ተመሊስዎ ይርከብ። ናባይኦም ኣሮን ግን መዘናግዕ ዝኸውን ሓደ ሓሳብ ኣንቀለ። ንሱ ቐጺሉ ሓራምዝ ልክዕ ከም ቈልዕዮም ክዘናግዑን ክጻወቱን ይደልዩ።

ምሕምባስ እቲ ዝፈትውዎ ዓይነት ንጥፈት እዩ። ብፍላይ እዚ ዕቋር ማይ ጭቃ ስለ ዘለዎ ንሓራምዝ ድርዑ ኮይኑ ካብ ፀሓይ ይከላኸለሎም እዩ። እዞም መጓሰ ኩሎም ነዚ ፈትዮሞ ይርከቡ። ብዜካ ዋም ኣሮን ነዚ ምስ ተዓዘበ ሎሚ ብርቱዕ ሙቐት ኣሎ። ኪድ ምስ ብፆትካ ተዘናጋዕ እንዳበለ ካብቲ ማይ ይግጭቦ ኣሎ። ብዙሕ ከይደንጎየ ድማ ክፅምበሮም ተረእየ። ኣብዚ ዋም ኣዕሩኽ ንኽፈጥር ዝበለፀ ዕድል እዩ። ነዚ ንምትግባር ግን ግዜ ዝወስድ እዩ ዝመስል። ኣብታ ዝቐጸለት ወርሒ ዋም ብዙሕ ማይ ክዘንብ ረአየ። ምኽንያቱ ወቕቲ ክራማት ናይ ዛምብያ ብብዝሒዩ ዝናብ ዝዘንብ፣ እዚ ድማ ነዚ ኸባቢ ናብ ልሙዕ ጫካ ክቕይሮ እዩ ተራእዩ። ዋም ኣብዚ መናበይ ዘኽታማት እንስሳ ካብ ዝመጽእ ሓደ ዓመት ኣቕፂሩ ኣሎ። ሚዛን ሰውነቱ ድማ 5 ኩንታል በጽሐ። ብቕልጡፍ ይዓቢ ከም ዘሎ ዝምስክር ድማ ስኒየ ውፅእ ብምህላው እዩ። ሓደ እኹል ሓርማዝ 8 ዓቐን ጫማ ዝኸውን ስኒ ይውነን። ስለዚ ዋም ነዚኦም ንኸርክብ ብዙሕ ግዜ ተሪፍዎ ኣሎ ማለት እዩ። ግን ርእሰ ተኣማንነቱ ኣዝዩ ዓብዩ ይርከብ። ምስኡ ዝፃወት ደሊሶ ዝተባሃለ ሓድሽ ዓርኪ ድማ ረኺቡኣሎ። ደሊሶ ተባዕታይ ኮይኑ ካብ ናይ ዋም ብቑርብ ዝዓብያ ስኒ እዩ ዝውንን። ኣብ ከምዚ ዕድመ ሓራምዝ ሓይሎም ንምፍታሽ ምቅላስ ይፈትው እዮም። ኦሊምባ ብዘይምህላዋ ደሊሶ ንዋም እሙን ዓርኪ ኮይኑዎ ኣሎ።

ኣሮን ከም ዝሕብሮ ዋም ኣዝዩ ዓብዩን ሓይሉን ስለ ዘሎ ክጥንቀቐለኒ ይብል። ንዋም ዘይተረድኦ ዘሎ ግን ኣብ ቀረባ እዋን ካብ ዝመናበይ ወፅኡ ናብዚ ካፍዌ ዝተባህለ ሃገራዊ ሕሩም ሕዛእቲ ክሰግር ምዃኑ እዩ። እዚ ሕዛእቲ 12,800 ትርቢዒት ኪሎ ሜትር ኮይኑ ብብዝሒ ሓራም እዚ ይርከብዎ። ዋም ኩሉ ኣብዚ ዝነብረሉ ዘሎ መናበይ ዝተማሃሮ ኣብዚ ሕሩም ሕዛእቲ ኣካል ናይ ሓደሽቲ ስድራ ቤት ንክኸውን ክጥቀመሉ ኣለዎ። ኣሮን ንዋም ሎሚ ዓባይ መዓልቲ ምዃናን ጎቢዙ ከም ዘሎን ይሕብረሎ። ሎሚ ዋም ነዚ ንነዊሕ እዋን ዝተመከረሉ መናበይ ዘኽታማት ዝገድፈሉ ሰዓት ኣኺሉ ኣሎ። ልክዕ ከም ናይ ኦሊምባ መደንዘዚ ክወግእዎ እዮም። ብድሕሪኡ ብዘይ ዝኾነ ጉድኣት ናብ ማኪና ንኽፅዕንዎ ተባሂሉ እዩ እዚ መስርሕቲ ዝትግበር። ኣሮን ንዋም ከይዕበስን ብዘይ ዝኾነ ጸገም ንኸስተንፍስን ኢሉ ኣብ ንጎቱ ንእሽተይ ዕንጨይቲ ገይሩሉ ኣሎ። ግን ዋም ንበይኑ ይኮነን ክኸይድ ቀንዲ ዓርኩ ደሊሶ እውን ምስኡ ክኸይድ እዩ። ብሰላም ኣብ ማኪና ምስ ፀዓንዎም እቲ ጉዕዞ ተጀመረ።

ነዚ ኣብ ምድሪ ዝዓበየ እንስሳ ከተጋዓዕዝ ኣዝዩ ጥንቀቐ ዝሓትት እዩ። ብርቱዕ ምቆት ብምህላው እዞም ሓራምዝ ንኸይሞቱ ወላ እኳ ብላዕሊ ኣየር ንኽኣትዎም ከፊቶምሎም እንተሃለዉ፣ ኣሮን ግን ብቐጻሊ ድሃዮም ይገብር ኣሎ። ንሱ ክገልጽ እንከሎ እዚ ኩሉ ናብዚ በረኻ ንክምለሱ ብዙሕ ፃዕሪ ተገይሩሎም ሕጂ ኣብ ምቕራቦም ክንከስሮም ኣይንደልን ኢና ይብል። ሙሉእ መዓልቲ ኣብ መንገዲ ክጓዓዙ ብምውዓል ናብ ሕዛእቲ ካፍወ በጽሑ። ዋም ኣብ ሓድሽ ቦታ ቀዳመይቲ ለይቱ ክሕልፋ እዩ። ኣሮን ቅድሚ ምድቃሱ ንዋም ብሰላም ንኽድቅስን እቲ ክልቲኦም ከይተፈላለዩ ብሓንሳብ ዝተጓዕዝዎ ነዊሕ እዋን ቀሊል ከም ዘይኮነን የዘክረሎ። ጽባሕ ንኮ ዋም ምስ ሓደሽቲ ሓራምዝ ክላለዩ፣ ኣብ ቀጻሊ ድማ ምስኦም እዩ ከም ሓደ ስድራ ኮይኑ ክነብር። መሬት ምስ ወግሐ ዋም ነዞም ኣብ ቅድሚ ዓይኑ ዘለዉ ሓራምዝ ይርኦም ኣሎ። እዞም ሓራምዝ ኩሎም ዘኽተማት ኮይኖም ኣብዚ ካፍወ ዝተባህለ ሕዛእቲ ክነብሩ ዝጸንሑ እዮም። ኩሎም ካብ ዋም ዝዓብዩን ዓበይቲ ኣስናን ዝውንኑን ኮይኖም ንሎሚ ነንሕድሕዶም ንኽላለዩ ተባሂሉ ኣብዚ እዞም ሓለውቲ ፈለምሎም ዘለዉ መካበብያ ክውዕሉ እዮም። ኣሮንን እዞም ሓለዋ ናይ ዝሕዛእትን ድማ ክከታተልዎም እዮም።

እዞም ሓራምዝ ንዋም ብፅቡቕን ክቕበልዎ ድማ እዩ እቲ ተስፋ። ናይ ሓራምዝ ናይ ፀወታን ናይ ምልላይን ህሞት ልክዕ ከም ናይ ደቂ ሰባት እዩ። ሓፋር እንተኾይኑ ክድህልዎ ክፍትን እዮም። ኣዝዩ ርእሰ ተኣማንነት ሒዙ ምስ ዝቐርቦም ድማ ከም ተጓናፃይ ገይሮም ክወስድዎ ይኽእሉ እዮም። መጀመርታ ናብ ሓንቲ ንእሽተይ ኣንስተይት ሓርማዝ ቀረበ። ብፅቡቕ ክትቅበሎ ግን ኣይተረእየትን።

ልክዕ ከምዚ ንመጀመርታ ግዜ ትምህርቲ ኣብ እትኸደሉ ዓርከ ምሓዛ ምስኻ ክህሉ እትደሊ ንዋም እቲ ናይ ቅድሚ ሕጂ ዓርኩ ዝነበረ ደሊሶ ተጸንቢርዎ ኣሎ። ብሓንሳብ ኮይኖም ንዞም ሓደሽቲ ሓራምዝ ክላለዩ ድማ ጀመሩ። ናባይኦም ኣሮን እዞም ክልተ ንኣሽቱ ሓራምዝ ድሓን ከም ዘለዉ ምስ ኣረጋግጸ እዚ በሪ ተኸፍተ።

ኣሮን ንዋም ኣጁኻ ሓያልን ናጽነት ዘለካንኩን ዳግማይ ዝበረኻ ጸዊዕካ ኣለዋ እናበለ ይላበወሎ

ኣሮን ንዋም ክሪኦ በቒዑ ኣሎ። ኣዝዩ ከም ዝዓበየን ገጂፉን ዝያዳ ደሊሉን ከም ዘሎ ድማ ክዕዘብ ክኣለ። ሓደሽቲ ዕሩኽ ፈጢሩ ዶ ኢሉ ምስ ሓተተ እዚ ሓላፊ ናይ ሓለዋ እወ ብዙሓት ፈጢሩ ደሊሶ ግን ክሳብ ሕጂ ቀንዲ ዓርኪ እዩ ዘሎ ክብል ድማ መለሰሉ። ንሱ ቐፂሉ እዞም ሓራምዝ ከም ኣዋል ናይ ስድራ ቤቶም ንዋም ተቐቢሎሞ ዮም በሎ። ኣሮን በዚ ኣዝዩ ተሓጐሰ። ብኸመይ ኣዕሩኽ ከም ዝፈጥር ተማሂሩ ብምህላዉ ድማ ዝያዳ ቐሰነ።

መጀመርታ ንበይኑ ጸኒሕዎም ዘድሕንዎ ድሕሪ 3 ዓመት እዚ ንእሽተይ ሓርማዝ ኣብ ሓንቲ ንዕኡ ትበቅዕ ስድራ ቤት ክጥርነፍ በቒዕ ኣሎ። ኣብ መጻኢ ናቱ ውላድ ክፈጥር ንትስፎ ነዞም ኣብ ጽንተት ዝርከቡ ዓሌት እንስሳ ድማ እዚ ዓብ ተስፋ እዩ። ኣሮን ድማ ሕጂ ዋም ልክዕ ናይ በረኻ ሓርማዝ ዝመሰለ ኣይትሕመቕ በል ክቡር ወደይ ብምባል ንዋም ሓንሳብን ሓዋሩን ተፋነዎ። ድሕሪ ስነዳ ናይ ዛፍዮም ዋም ጽቡቕ ከም ዘሎን ምስ ሓንቲ ቅድሚኡ ናብዚ ካፍወይ ሃገራዊ ሕዛእቲ ዝተሰደደት ናይ ቀደም መሓዝኡ ዝኾነት ድማ ብኣጋጣሚ ከም ዝተረኸበን እዞም ሓለውቲ ይሕብሩ። ንሳ ድማ ኦሊምባያ

0: ነዞም ስእልታት ኣትኩርካ ኣጥምቶም ከለኻሲ እንታይ እዩ ማዕረ ክንዚ ዝጥምት ገላ ኣድህብኡ ዝሰርቕ ትርኢት ረኺቡሎ ማለት እዩ ኽብል ጸኒሐ።
1: ሓቂ ኸይኸየዱ ነዞም ባጤራታትና ክጥምት ከለኹ እቲዝሓለፈ ጸቢብ መንገዲ እዩ ዝረኣየኒ። ገለ ሰብ ገንዘብ ክርእ ከሎ እንታይ ክገዝእ ጥራይ ዝሓስብ፣ ንዓይ ግን እዚ ናቕፋ ዝብል ስም ናይ ኣሸሓ ጀጋኑ ሰፈርን ዓወት ዝተሰነደሉ መዝገብን እዩ ዘዘኻኽርኒ።
0: ናቕፋ ማለት ስም ናይ ሓደ ከተማ ዘይኮነ ባጤራ ናብ እዚ ከተማ ምፅውዑ ካብ ታሪክ ሓሊፉ እሞ ምስ ቁጠባና እንታይ ምትእሳር ክህልዎ እዩ?
1: ናቕፋ ክበሃል ከሎ ገጹ ብጨውን ረሃፅን ዝቆርፈፈ፣ ሰራውርዶሙ ዝተገታተረ፣ ብጥሜት ተሓሊቡ ብፅምኢ ነቒፁ፣ ብዕሩቕ ዝባኑ ብልሕ እሾኽ ብእግሩ እናደርቀመ፣ ከም ነብሪ ካብ ከውሒ ናብ ከውሒ እናዘለለ ዝወደቐ ወዲ ሓፋሽ እዩ ቅጅል ዝብለኒ።
0: ወዲ ሰብ ክቡር ሃገራዊ ፍቕርን ሓላፍነትን እንተሃልይዎ ኮ ምስ ከውሒ ከውሒ፣ ምስ ሓዊ ሓዊ ኮይኑ፣ ምስ ኣራዊት ተፈቒሩ ክነብር ይኽእል እዩ
1: ይኽእል እዩ። ብዓብኡ ናቕፋ እውን ከምዝኽእልን ከምዝዕወትን ዘእመነ ሓወልቲ ጽንዓት እዩ። ርእሰ ምርኮሳን እንታይነቱን ዘነጸረ፣ ሓሌቱን ሕውነትን ዝመሃረ፣ ኣብ መጋርያ እቶን ደቁ ስሒሉ ንሓቅን ንፍትሕን ዝተሰየፈ፣ ሃገራውነትን ሓድነትን ዘድመቐ ዘይድፈር ዕርዲ እዩ ናቕፋ።
0: እወ ናይቶም ብጀካኒሕ ዘራይ ዘይነበሮም ደቁ ሓወልቲ እዩ። ግን ናቕፋሲ ምስ ቁጠባና እንታይ ዘተሓሕዝ እዩ ዘለዎ?
1: ዘተሓሕዝ መሊ እዩ ዘሎ። ናቕፋ ሰፈር ጽንዓት፣ ሰፈር ውሕስነት ርእሰ ኸተማ ገድልና እዩ። ቁጠባና እውን ከምኡ ክኸውን ብገዛ ርእሱ ክቐውም ብናይ ደቁ ጻዕሪ ክንቀሳቐስ ስለ ዝተደልየ እዩ እቲ ስያመ ተዋሂቦ። ናቕፋ ሃገራዊ ግምጃ ቓልስና እዩ።

0: ሃገራዊ ባጤራና እውን በቲ መወከሊ ገድልና ዝኾነ ትምህርተ ጽንዓትን ውሕስነትናን ዝኾነ ናቕፋ ምፅውዑ ሓበን እዩ። ናቕፋ ክትሪኦ ከለኻ ባህ ዝብለካ ኣሳል ጥራይ ኣይኮነን ወቂቡ ዘሎ መንነት ህዝብናን ያታዊ ታሪክናን እዩ ዘንጸባርቕ።
1: ባጤራና ግዳማዊ ጽልዋ ዘይብሉ እዩ ዝመስል ማለተይ ሲ ብስእሊ ብሄራትናን ተራ ኣካል ሕብረተሰብናን ዘለዎ ስእልታት ዝቖመ እዩ።
0: ሓቂ ክለኺኤዱ ብስእሊ ናይ ሓፋሽ ዝቖመ ኣብነት ማሕበራዊ ፍትሕን ሰረት ቃልስናን ባህልናን ዘንጸባርቕ ምስሊ ህዝብና ዝውክል ይነቕፋ።
1: ሓደ ስእሊ ካብ ሽሕ ቃላት ይበልፅ ከም ዝበሃል ምስጢር ጅግንነትናን ዕላማ ቓልስናን ኣብኡ ዝተጻሕፈ ይመስል
0: ይመስል ጥራይ ኣይኮነን ልክዕ እዩ። ከምቲ እምባታት ናቕፋ ዋልታን ፍትሕን ናጽነት ክኾኑ ተወፌምን ጸኒዖምን ዝሓለፍዎ ባጤራ ናቕፋ እውን ንዅሉ እቲ ታሪኽ ሓቒፍዎ ኣሎ። ባጤራ ናቕፋ ወትሮ ካብ ኢድናን ሓሳብናን ዘይፍለ መለለይ መንነትና እዩ።
1: እዚ ቐዳማይ ገጽ ስእልታት እሞርኣዮ
0: ምርኣይ ጥራይ ኣይኮነን ኤዱ፣ ጽቡቕ ጌርካ ኸ ክተስተማቕሮ ኣለካ። ምኽንያቱ ቀዳማይ ገጽ ነፍሲ ወከፍ ባጤራና ምስሊ ናይ ኤርትራውያን ደቂ ኣንስትዮ እዩ ዘንጸባርቕ፣ ምስሊ ናይቲ ኣብ ሓርነታዊ ቓልሲ ዝተጻወቶ ዓብ ተራን ኣብ ደቂ ኣንስትዮና ዘለና እምነትን ተሳትፎን እዩ ዘርኢ።
1: ናይ ትሸዓተ ብሄራትና ባህልን ኣነባብራ ንምውግላሕ ማለት ድዩ?
0: ቓልሲ ህዝቢ ኤርትራ ንማዕርነትን ማሕበራዊ ፍትሕን ምንባር እዩ ዝገልጽ። ኣትኪርካ ተተዓዚብካየ ኸ ኣብ ነፍሲ ወከፍ ቀዳማይ ገጽ ባጤራና ነቲ ኣንጻር መግዛእቲ ዝተገብረ ቓልስን ዝተመዝገበ ዓወትን እዩ ዘንጸባርቕ። ምስኡ ኸዓ ተጋደልቲ ህዝባዊ ግንባር ባንዴራ እንዳንበልበሉ ናጽነት ከበስሩ ከለዉ ኸዓ ኣረአዩ።
1: ኣብ ታሕተዋይ ክፋሉ እውን እቲ ኣርማና ዝኾነ ገመልን ናይ ክቡር ፕሬዚደንት ሃገርና ኽታምን ተነቢሩ ኣሎ።

ትምህርትና ጠቓሚ ንሓፋሽ ህዝብና፣ ትምህርትና ንምዕባለ ኤርትራ ሃገርና፣ ትምህርትና ወ መንገዲ ብሩህ መጻኢና።

0: እዚ እቲ ከቢድ መትከል እዩ። ግን ክሓተክንዶ ስለምንታይ ትምህርቲ ኣብ ሓደ ናቕፋ ክኸውን ተደሊል ክትሓስብ ዶ?
1: ምናልባት ትምህርቲ መሰረት ክህሉ ነገር ስለ ዝኾነ ክኸውን ይኽእል እዩ።
0: ልክዕ ኣለኺ። ኣብ ጊዜ ቓልሲ ጠያየት ብርእስ እናሓለፈ ኣብ በዓቲ ብርሃን እናብርሃኻ ብ ክበሃል ከሎ ትምህርቲ ኣብ መጻኢት ኤርትራ ኣገዳሲ ቅድሚ ኩሉ ዝስራዕ ምዃኑ ስለ ዝፍለጥ ዝነበረ እዩ።
1: ቅድሚ ናጽነት ትምህርቲ ንውሑዳት ዕድለኛታት ጥራይ ዝተሓዘ እዩ ነይሩ መስለኒ።
0: ኣይተጋገኽን። ሎሚ ግን እዚ ሓደ ናቕፋ ትምህርቲ መሰል ኩሉ ዜጋ ምዃኑ እዩ ዘረጋግጸልና። እዚ ሓደ ናቕፋ ሄልካ ዝጅምር ህንፀት ሃገር እዩ። ትምህርቲ እንተዘየልዩ ከዓ እቲ ሓርነት ትርጉም ዝበሃል የብሉ። ስለዚ ሓደ ናቕፋ ክትሕዝ ኸለኺ ዋጋ ሓደ ዝሽየጥ ነገር ጥራይ ዘይኮነስ ዋጋቲ ንመሃይምነት ሰዓረ ብርሃን ሒዝኪ ኸም ዘለኺ ጽቡቕ ገይሩ ክዝከረክ ክኽእል ኣሎ።
1: ተረዲእና ዓምና። ሓደ ናቕፋ ቐዳምነት እዩ። ትምህርቲ ድማ ቐዳማይ መትከል ሃገርና ስለ ዝኾነ ኣባጢራና ሰፊሩ
0: ንሱ እዩ ተሓቂ። ሓደ ናቕፋ መሰረት ልምዓትን ስልጣነን እዩ።
1: እዚ ኸረአዮ እሞ ሓሙሽተ ናቕፋስ ካብ ኩሉ ባጢራታትና ንላዕሊ ዶ ገጠራዊ ይመስል? ኣብዚ ዘመነ ቴክኖሎጂ ኣብ ክንዲ ዘመናዊ ህንፃ ቤት ፍርዲ ሓደ ዓብ ዳዕሮስ ንምንታይ ኣድለየ? ንምንታይ ንድሕሪት ምጥማት
0: ኤደን? ንድሕሪት ምጥማት ኣይኮነን። እዚ ሱርካ ፅቡቅ ጌርካ ምፍላጥ እዩ። እዚ ዳዕሮ እዚ ክንደይ ዝኣክል ዓሚቕ ሱር ኣለዎ መስለኪ? ሰብ ዴሞክራሲ ዝብል ቃል ቅድሚ ምምሃሩ ኣቦታትና ኣብ ትሕቲ እዚ ዳዕሮ እዚ ኮይኖም እዮም ሕግታት እንዳባና ዝቕልሙን ባይታ ዓደቦ ዝመርሑን ነይሩ።
1: እዚ እሞ ምስ ቁጠባዊ ምዕባልና እንታይ ምትሓሓዝ ኣለዎ ድዩ?
0: ግድን ይኽህልዎ። ሓሙሽተ ናቕፋ ፍትሒ ኣብ ፅላል ዓደቦ እዩ ዘሎ። ቁጠባና ንህይወትናን ክምዕብል እንተኾይኑ ከዓ ኣብቲ ንጹሕ ፍትሒ ናይ ኣቦታትና ዝተመርኮሶ ክኸውን ኣሎ። ሓሙሽተ ናቕፋ ክትሕዝ ኸለኺ ሕጊ ሒዝኪ ከም ዘለኺ ሕሰብ። ሕጊ እንዳባ፣ ሕጊ ሰብኣውነት፣ ሕጊ ምክብባር ማለት።
1: እዚ ዳዕሮኮሞ ሓደ ዓብ ፅላል ጥራይ እዩ ዝመስል።
0: ጽቡቕ ኣለኺ። ጽላል ብጽላሉ ንዅሉ ዜጋ ብዘይ ኣፈላላይ ዘጽልል ጽላል እዩ።

ናይ እንዳባ ኣኻኻቢ ካብ ርዑ ካብ ቀረባ ዘዳዕሎና ኣርማ ዓዶቦና ካብ ቀደም ካብ ጥንቲ መርሓናይ ህዝብና መርሓናይ ህዝብና መርሓናይ

0: እዚ ምስሊ እዚ ምስሊ ዓሰርተ ናቕፋ እዩ። ባጎን ዝስሕብ ዘሎ ባቡር ተራ ባቡር ኣይኮነን፣ ምልክት ብልሕን መሃዝነትን ውክልና ፈጠራን ህርኩትነትን ዜጋታት ዝገልጽ ብመልክዕ ባቡር ዝተሰርሐ ናይ ጽዕነት መኪና ኦራል እዩ። ብጥበብ ደቁ ተሃኒፁ ሓጺን ነፍሲ ዘርእዩ ኣይከኣልን ንዝበልዎ ብኒሕ ተሳዒሩ። ዓሰርተ ናቕፋ ምስሊ ዘይሕለል መንፈስ ጽባቐ ታሪኽና እዩ ኣብ መትንና ዝመላለስ። ኣኻውሕ ሰናጢቑ ኣንቃዕሪሩ ንላዕሊ ባቡር ጥራይ ኣይኮነን ናይ ጽንዓትና ምስሊ ኣብ ውሽጢ ልብና ርእሰ ምርኮ ሳንጊሱ መንነትና እዩ ንሱ። በቃ ንሕና ኢና ንሱ። ብሽግር ብዘይክማ ህዝቢ፣ ንሽግር ብዘሰንብድ ብዘይ ዓስቢ እንታይ ኣሎ ዘይከኣሉ? ንዝመጸለኹ ዝብሎ ኣቦ ጽንዓት እዩ። ኣቦ ኒሕ ዘይሕለሎ ሓጺን ክቕጥቀጥ ረሃፅን ክወርር ክብሪ ስራሕ እትምህር ኣብ ልብና ዝነብር ውሽጢኻ ኩዓቶ እትብል ናይ ዓወት ቃና ሃገር ክትህነጽ ብእምነት ርእስና ርእሰ ምርኮሳ እዩ ዋሕስ ህላውና እወ ርእሰ ምርኮሳ እዩ ዋሕስ ህላውነትና።
1: እዚ ባቡር እዚ ኤርትራ ሓርነት ምስ ረኸበት እቶም ካብ ወፃኢ ዝመፁ ምስቲ ባቡር ጥቡቕ ርክብ ዝነበሮም ክኢላታት እዚ ባቡር እዚ ክሰርሕ ኣይክእልን እዩ፣ ንኽሰርሕ ዘይሕሰብ እዩ ብምባል ገዲፎሞ እዮም ንዓዶም ተመሊሶም።
2: ድሕሪኡ ድኣ እሞ እንታይ ተገብረ?
1: እዚ ስትርእዮ ዘለኺ ባቡር ካብ ኦራል ተጣቢቡ ዝተሰርሐ ነቲ ኣይከኣልን እዩ ዝብል መንፈስ ዝሰዓረ ርእሰ ምርኮሳኻ እንታይ ምዃኑ ብተግባር ዘርአየ ዓይነት ስራሕ እዩ።
2: እዚ ዓሰርተ ናፋስ ንኽብሪ ስራሕ ዝምህረና እዩ ዝመስል።
1: ጽቡቕ ኣለኺ። ዓሰርተ ናቕፋ ካብ ሰብ ኣይትጸበ፣ ኣብ ውሽጢኻ ዘሎ ዓቕሚ የዕብዮ። ቁጠባናኻ ብናይ ደቁ ጻዕርን ብናይ ደቁ መሃዝነትን ክንቀሳቐስ ከም ዘለዎ ዘዘኻኽሪ። ኤርትራዊ እንተደልዩ ካብ ባዶ ተኣምር ክሰርሕ ከም ዝኽእል ዝገልጽ ናይ ዓወት ማሕተም እዩ ዝምስሊ እዙ።
2: እዚ 20 ኣቕፋ እውን ረአዮ ሞ ሓደ ሓረሳይ ክሓርስ ምስ ሓንቲ ኣብ ስራሕ ዘላደ ሓንቲ ዘመናዊ ትራክተር ክትሓርስ ዘለዎ ምስልታት ዝሓዘ እዩ። እዚ ኸዓ ሓደ ልሙድ ናይ ገጠር ህይወት እዩ።
1: ኣይፋልክን፣ እዚ ልሙድ ጥራይ ኣይኮነ። እዚ ምስሊ እዚ ሕቖ ናይ ሃገር እዩ። ሓደ ሃገር ሰላምን ናጽነትን ክህልዎ ኽእል እዩ። ካብ ገዛእ ነብሱ እንተ ዘይተመጊቡ ግን ልዕላውነቱ ሓደጋ እዩ ዝወድ። እዚ ምስሊ እዚ ኸ ልዕላውነት መግቢ እንታይ ምዃኑ እዩ ዘዘኻኽረና።
3: እዚ ንገብሮ ዘለና ልምዓታዊ ወፍሪ ብምዕቡል ኣገባብ ብዘበናዊ ሕርሻ ዝተማእከለ ኸውን እዩ ዘሎ ትቐንዲ ጻዕርና።
4: ኣንታ ወደይ ኣቦታትና ዘጽንሑልና ማሕረስ ብብዕራይን ገመል ኢሉ እዩ ንሱ ይቐእቲ መሠረትና።
3: ብዕራይን ገመልን ሱርናዮም። እቲ ብትራክተር ንሰርሖ ዘለና ጻዕርና ብዘበናዊ ጥበብ ኣተሓሒዝና ንሰርሖ ዘለና እዩ። ያታዊ ሕርሻና ብዘበናውነት ክብርክት ዝብል ናይ ልምዓት መዝሙር እዩ መዝሙርና።
4: ነቲ ዝጸንሐ ያታዊ ልምዲ ሕርሻና ብዘበናዊ ኣገባብ እንተ ማዕቢልናዮ ምህርትና ብዝተዓጻጸፈ ክውስኽ እዩ።
5: ቁጠባና ኣብ መሬትና እዩ ዘሎ። ቁጠባ ካብ ወፃኢ ዝመጽእ ሓገዝ ዘይኮነ ካብቲ ሓረስታ እዩ ዘፍስሶ ረሃፅን ዝሕፈስ ሽሻይን እዩ።
3: እቲ ኣብ ዓመት ሓደ ጊዜ ጥራይ ዝፈሪ ግራውትና ኣብ ዓመት ክልተ ወይ ሰለስተ ጊዜ ከም ዝፈሪ ክንገብሮ እዩ እቲ ቐንዲ ዕላማና። ሃገርና ብኸርሳ ክትቀውም እዩ ዘሎ ጻዕርና።
5: ቤትና ሽሻይ ክመልእ ንነብስና ኾይንና ንጎረባበትና ክንከውን
4: ሃገር ብቐጠልያ ተሸፊና ምድረ በዳ ኽሰዓር
3: እቲ ብመስኖ ተሰኒ ዝካየድ ሕርሻ ብምዕቡል ኣገባብ ቴክኖሎጂ ተወሲኽዎ ኽካየድ ሃገርና ብፍረ ረሃፅና ውሕስነት መግቢ ሓሊፍና ልኡላውነት መግቢ ኸነረጋግጥ እዩ ዘሎ ናይ ቀትርን ለይትን ጻዕርና።
4: እወ እዚ ራእይ እዙዩ እቲ ሓቀኛ ራእይና።
5: ንሕና እውን እዚ ባህላዊ ሕርሻና ብምዕቡል ኣገባብ ተሰኒ ኸም ዝኸይድ ክኸውን ይባግና።

0: እዚ ሲ እቲ መንፈሱ ህዱእ ልክዕ ከም ሰማይን ባሕር።
1: እዚ መግለፂ ሰማያዊ ሃብቲ እዩ። ሃገርና እኮ መሬት ጥራይ ኣይኮነት፣ ልዕሊ 200 ኪሎ ሜትር ዝዝርጋሕ ገማግም ባሕርን ዋንነትን ከም ዘለና እዩ ዝነግር። እዚ ኸዓ ማዕጾ ናይ ዓለም እዩ። ብዓብዩ ኸዓ ባሕርና መትንቁ ጠባና እዩ።
0: ንዘለና ፅባቐ ዝያዳ ዘጉልሕ መስል
1: ፅቡቅ ገይሩ እዩ ዘጉልሕ። ሓደ ሃገር ንበይኑ ክነብር ኣይክእልን። ንሕና ኸዓ ፍርያትና ናብ ዓለም ክንሰድድ፣ ካብ ዓለም ከዓ ዘድልየና ነገራት ክንቅበል፣ ወደባትና ትቐንዲ ውሕስነትና እዩ። ቀይሕ ባሕርና ኸዓ ሃብትና ጥራይ ዘይኮነ እቲ እስትራተጃዊ ዝኾነ ሓይልና እዩ።
0: እወ ባሕርና፣ እዚ ቀይሕ ባሕርና ቀንዲ መስመር ዓለምና።
1: ባጤራና እውን እዚ ምስሊ እዚ ክሕዝ ከሎ ንሕና መስሕብ ዓለም ምዃንና፣ ንባሕርና ኸዓ ነኽብሮን ንሕልዎን ምዃንና እዩ ዝገልጽ። ካብ ሕጂን ኢኑ 50 ናቕፋ ክትሕዚ ኸለኺ ንፋስ ባሕሪ ዝነፈሶ ምስ ዓለም ዘተኣሳስረና ሃገራዊ ኩርዓት ዘለዎ ባጢራ ትሕዚ ከም ዘለኺ ዘክር።
0: እዚ ብሓረሳይ ተወኪሉ ዘሎ ምስሊ ናይ 100 ናቕፋስ
2: ቀቅድሚ ወጋሕታ ዓንጊሁ ወፋሪ ካብ ጽፍሩ ድራሩ ሓራሲ ጫኻሪ ሰማዩ ኣሚኑ ዝጽዕት ዓኳይ ጉልበቱ ኸፊሉ ዝቐርፍ ሸቃላይ ግምቦ ኢዱ ዘይዝርግሕ ትካቦ ኽቕበል ራሃጹ ነጺጉ ጸምኡ ዘዕንገል ጽኑዕ ርክብ ምስ ጸጋ መሬቱ ጽሙድ ብቐደሙ ኣርዑቱ ነዊቱ ሽዕበት መሬቱ ዝዛሊ ዝገርፍ ስበት ሰዲዱ መሬቱ ዝሓርስ ወሓለ ሓረስታይ ኣላይ ጐርቢ ኣማኒ መሬቱ ጻዕራም ወዲ ሕዝቢ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣሰር ራያታቱ ጸሊም መግዛእቲ ጸሊም ድኽነት ሚሕዩ ኽድርቢ ናይ መቑሕ ሰንሰለት ከኣሊ መከራ ምሒር ተጸማሚ ወትሩ ሰዓሪ ብውሽ ጣዊ ዓቕሚ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ሕዝቢ ብማእቶት ወፈራ ወገኑ ዘኣሊ ሓረስታይ ሃገረይ ኣርማ መለለይ ሕዝቢ።
1: ባጤራና ሰንሰለት እዩ። ሓደ ናቕፋ ትምህርቲ፣ 5 ናቕፋ ፍትሒ፣ 10 ናቕፋ መሃዝነት። እቲ መሃዝነት ከዓ ሕርሻ የደንፍዕ። እቲ ዝፈረየ ምህርትና ኸዓ ብወደባትና ገይሩ ናብ ዓለም ንነግደሉ፣ እቲ ንግዲ ኸዓ ናብ ረብሓ ህዝቢ ነውሎ። እዚዩ እቲ ሰንሰለት ናይ ባጤራና።
0: ባጤራና ታሪኽ ዝተሰለመ ምዃኑስ ኣዝዩ እዩ ዝኹርዕ።
1: ባጤራና ናይቲ ሰፊሕ ራእይና መስተያት እዩ። ባጤራ ባጤራ ናቕፋ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገር ንወፃእን ብምዃን መደባት ኤሪ ቲቪ ኣብ ምክትታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ ኖብ ሰዓትና ትዳሊና ንርከብ ንክልተ ሰዓት ኣብ ዝፀንሕ ናይ ኣየር ሸፈለና ምሳና ሓቢርኩም ክትፀንሑ ዕድመ ነቕርብ ኣለና ክሳብ ፍፃየ መደብና ምሳና ክትሓብሩ እናዓደምና ከም መፈላመት ትሕዝቶ መደብና ሰሪዕናዮ ዘለና ደርፊ ኢና ክነቐድም ናብኣ ኸብለኩም

0: በናት እታ ኣምራ ከምሳል ገርበ ውላድ እንደ ርምቀት ይትረክቡ
1: ናብላ
0: ከም ከዋጃ ከምሳል ኣበረት ክትተሃደድ ሓት ዘሎ
1: ከዋጃ ላተሕሊ ቢሃጅር ረቢ ኢለርእየናቶ እሉ ልባ ድግም ንሳማ ማንገበ መንገቢ ክማ ልባስ ዶልከና ሰወረ ቃይረ ቢለው ነጃ ግብምና
0: ከማ ልባስ ቃይራ ወንደላፋ ወንደል ኣንጎጊ ዓለ ኦሮታ ይብልዋል ውሉ ኦሮታ የኒ ሕኩመት ንወሳት ኣደረሱ ተበልዑ ተኣሰቲ ይግለ ከም ኣበሮም እየ ከምሰል ናይና ዓዶም ይረፍዎ ዳመራዓየ ደገልል ኣበትሕዎ ዲቡ ነገ ኣብኩም ሞታ ኣብምኩም ሞታ ደልብሎም እየኒ እብእትሳል ቀብረት ልእከክሎም ረቢ ነጀ ይክምና
1: ሞሳና ወሰሎም ነበለች ውላት ግልሚ ልትወለድ ኣብሁ እሙ ዓዱ ግልርፋዕ ደወል ሞቶም ግል ኣቅበሮም ደወል ዕብናሆም ግልርፍኦም ወደወል ሕማሞም ግል ዳውዮም እላ ሓቀይ ወደ ውላድ ረቢ ልነጀኖምኒ ወላ ክታብኒ ምልብል መስለኪ ዋልዳይኮ ደወል ዓበት ገብሪ እግልዎም ልብል እግልሚ ምን ትብሊ እድነሸቦም እንዳ ሓንቃቅ መሰበትና ኣብዮም
0: ረቢ ሳልሕ ናበና
1: ኣሚን እንሻላ
2: ዓድሎ ሃይከም ቤላ ቦት ኣነ ክኒ ይቤልኮ ኣስክ 25 ደርስ ወግራውለላ ከይነ ምራትካ ወደ ቤልኮ
1: ዳሓንቲ ዳሓነጂ ወለጂ ክማ ንኣይና ዲቢ 14 ወዲቢ 15 እደመመኒ ኣስክ 20 ክልአ ሰነትክ ድረሲ ወመኖ ሓርላቱ ተሓደይ ለየ ጠቤትክ ብነይክ
2: እንሻላ ኣስክላ ብፅሓና
0: ኣደርካ ኣመታ ነመግ ውድየቱ ኢለ ነጃት ናይ ሃይስኩል መድረሰታ ሕኮ ከለሰ ክልአ ተሃድያቱ ትገብለየክ
1: ኣባይ ክል ደፈነጂ ወለች ንዕምጢኒ
2: ህግያቱ ክልስምዓይ ሓዘየኒ ከላስ
1: ባያ
0: ካ ንግትፈመና ኣመቶ
3: ክንከም ወጥቀታሊ ኒፍኒፍ ንትብል እቸ ባያ ካ ንገየሰማ
1: ከምትወደ ንትበስብር ወደ ሕልቢ ረቢ ሰደ
3: ዋኣነ ላትብል ንክሪ ዕንቸ ንደረ ሙስተሒል ሰባ ይመጣ ሙስተሒል ወለ ዋለ
1: ዳሓን ዋለቸ ረቢ ሰደይት

ካብዚ ቀፂልና ንኡስ መደብ መቐልሕ መንእስያት ኢና ክነቕርበልኩም። ኣብ ዝሓለፈ ሰሙን ብጨንፈር ሚኒስትር ትምህርቲ ዞባ ማእከል ዝተወደበ ተምሃሮ ማእከላይን ካልኣይን ደረጃ ዝተሳትፎ ውድድር ክትዕ ብቋንቋ እንግሊዝ ተዳልዩ ነይሩ። ብወገና እውን ናብቲ ቦታ ተረኺብና ንዝተገብረ ናይ መዛዘም መደብ ሰኒድና ኣለና። ጋዜጠኛ እስቴፋኖስ ግርማይ ነቲ መደብ ተኸታቲልዎ ነይሩ። ንምሉእ ትሕዝትኡ ናብዛ ቀፂላ ትቐርብ። ንኡስ መደብ መቐልሕ መንእስያት ክነሕልፈኩም ሰናይ ምክትታል።

0: ማእከላይ ደረጃ ክትዕ ወይ ድቤቲን ክኸውን እዩ። ነዚ ሽልማት እዚ ትዕድለልና ፕሬዚደንት ሃማደኤ ወይዘሮ ተኸዓ ተስፋ ሚካኤል ናብ መድረኽ ንዕድም። ወይዘሮ ተኸዓ ተስፋ ሚካኤል፣ መምህር ተኸዓ ተስፋ ሚካኤል
1: ራብዖት ኮይኖም ተዓዊቶም ዘለዉ ካብ ንዞባ ጋላ ነፍሒዮም ኣሕመድ ኢብራሂም ሲዶን ዮናስ ካብ ጋላ ነፍሒ ኣሕመድ ኢብራሂም ሲዶን ዮናስ። ሞባይል ሽሎም ኣለዉ። ሳልሳይ ኮይኖም ተዓዊቶም ዘለዉ ድማ ካብ ሳውዝ ዌስትዮም ባና ገብረ ልኡል ቢላል ኣንዋር ባና ገብረ ልኡል ቢላል ኣንዋር ብ547 ነጥቢ ሞባይል ተዓዊቶም ኣለዉ። ብንኡስ ዞባ ደረጃ ወፂኡ ስለ ዘሎ እዩ ሳውዝ ዌስት እዮም እዚኦም። ካልኣይ ኮይኖም ተዓዊቶም ዘለዉ ሜሪና ቴድሮስ ሄርሞን መድሃኔ ካብ ሳውዝ ኢስትዮም ብ548 ነጥቢ ታብለት ይሽለሙ ኣለዉ። ብ548 ነጥቢ ካልኦት ወፂኦም ኣለዉ። ቀዳማይ ኮይኖም ተዓዊቶም ዘለዉ ኣራም ሳይሞን ዮካቤድ ምስግና ብ584 ነጥቢ ካብ ኖርዝ ዌስት ድምቕ ዝበለ ዳቂዒት ብሽክለታ ተዓዊቶም ኣለዉ። ድምቕ ዝበለ ዳቂዒት

0: ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ካብ ዝቐፂልና ንእሱ መደብ ድሃይ ሕትመት ኢና ክነቕርበልኩም። ከም ዝፍለጥ ኣብ ሃገርና ብመንእስያትን ንኣሽቱን ዓበይትን ብርክት ዝበሉ መፅሓፍቲ ካብ ግዜ ናብ ግዜ ናብ ኢድ ኣንበብትን ንመመረቕታን ክበፅሑ ንዕዘብ ኣለና። ከም መርኣያ ናይዚ ድማ ኣብ ንእሱ መደብ ድሃይ ሕትመት ሓደ ብሓደ ነቕርበልኩም ኢና። ኣብ ዝሓለፈ ሰሙናትን ኣቕድማ ኣቢለን ንዝተመረቓን ናብ ኢድ ኣንበብቲ ዝበፅሓ መፅሓፍቲ ናብኹም ክነብሎ ኢና። ጋዜጠኛ ሃይለኣብ ኣሰፋው ነዚ መደብ ዚ ከዳልዎ ተዳልዩሎ ንምሉእ ትሕዝትኡ ናብተን ዳሲሱ ቀሪቦን ዘሎ መፅሓፍቲ ከነብለኩም ኢና። ሰናይ ምክትታል።
1: ኣብ ዝሓለፈ ቅንያት ኣብ ዝተፈላለየ ኣደራሽያት ምልላይ መፅሓፍ ተኻይዱ። ንኹሉ እንቋዓር ከብካሉ ዘርእስታ ብፋንኤል ዕቋ ሚካኤል ዝተጻሕፈት ንውልቀ ታሪኽ ስነ ጥበባዊ ወዲ ገብሩ እትደህሰስ ናይ ምልላይ ስነ ስርዓት ተገይሩላ

እዛ ንዅሉ እንቋዓር ከብካሉ ብዝብላ ርእሲ ተዳልያ ኣብ ኢምፐርያል ሆቴል ንሌላ ዝበቕዓት መጽሓፍ ንሓጺር ታሪኽ ሕይወት ወዲ ገብሩ ትድህስስ እያ። ኣብዛ መጽሓፍ ምስቲ ምቓሮም ዝኽሮም ከምኡ ውን ገምጋሞም ዘቕረቡ ሙያውያንን ተሳተፍትን ንኣዳላዊ መጽሓፍ ፋንኤል ዕቑባ ሚካኤል ዮሃና ድሕሪ ምባል ኮኸብ ስነ ጥበባዊ ወዲ ገብሩ እንክልዓል ካብ ተዘክሮ ዘይሃሱ ደርፍታት እዮም ዝቕጀሉኻ። ብሃገር ደረጃ እንክልክዑ ብቕዓትን ጐስጐስትን እዮም። ድሕረ ባይትኡን ስነ ጥበባዊ ዕዮኦን ብመጽሓፍ ክጠቓለል ምኽኣሉ ኸኣ ድንቂ ነገር እዩ ብምባል ምስቲ ምቓሮም ኣካፊ ኢሎም

ደራሲ ፋንኤል ዕቁባ ሚካኤል እውን ኣብ መወዳእታ ቃሉ ኣስሚዒ ነይሩ። ወዲ ገብሩ ከይተማሃረ ዝመሃረ ሃገራዊ ኣስፊሑ ዝሓስብ ተባዕ ተቓላሳይን ስነ ጥበበኛን እዩ። ለጋስን ዓቃልን ኣፍቃሪ ሕብረተሰቡ ወዲ ህዝቢ ብምዃኑ ፈታዊኡ ብዙሕ እዩ። ዘይመሳሰልን ዘይውድስን ሓቂ ንኽገለጽ ድሕር ዘይብል ሰብ ነይሩ። ናይ ከምዚ ዝኣመሰለ ሓርበኛ ታሪኽ ህይወት ክጽሕፍ ምኽኣለይ ከዓ ደስ ይብለኒ። ኪኖታ ገቦ፣ ኣቑር ደተሰነይ መሬት ዓርከብ ኮባይ፣ ጉማየ ጉማ ዝብላን ካልኦትን ካብ ንእስነትና እናሰማዕናየን ዝመጻና ኢና። ካብ ሰብዓታት እውን ሌላ መስሪትና ኢና። ድሕርና ጽነት ከዓ ቀጺሉ ምስተሰዎ ድማ ብድፊኢት ብፆተይ ታሪኽ ህይወት እውን ክጽሕፍ ተደሪኸ። እነሆ ድማ ኣብ መዛዘመ በጺሕና ብምባል ንተሓጋገዝቱ ንስድራ ቤት ወዲ ገብሩን ኣመስጊኑ። ኣብ መወዳእታ ሙዚቀኛታት ናይ ወዲ ገብሩ ደርፊ ብምድራፍ እዮም ንዕዱማት ኣዘናጊዖም። ከም ካልአይቲ ድማ ስቕታ ዘርእስታ ብመምህር ዕቁባይ ተስፋ ዝግዝ ተዳለወት ኣብ ኣዳራሽ ዳዕሮ ናይ ምልላይ ስነ ስርዓት ተኻይድላ። እዛ ብመምህር ዕቁባይ ተስፋ ዝግዝ ዝተዳለወት መጽሓፍ 95 ገጻት ዘለዋ ትቻዓተ እኩባት ሓጸርቲ ዛንታታት ዝሓዘት እያ። ገምገምትን ኣስተማቐርቲ ናይዛ መጽሓፍ ኣብዛ መጽሓፍ ዛንታታት ሰብኣውነትን ኢሰብኣውነትን፣ ዛንታታት ዕድልን ቁርስስነት ሕይወትን፣ ዛንታታት ሃገራውነትን መስዋዕትን፣ ሰብ ዝሰኣነ ሰብ ሰብ ምዃን፣ ዛንታታት ፍትሕን መሰልን፣ ቃልሲን ስለ መሬትን ካልእን ዝትሕዝቶም ስምዒታዊ ጦብላሕታ ዝፈጥሩ ሕይወትን ኣገጣሚታትን ዝፍትሹ ጽሑፋት ተኻቲቶም ኣለዉ ብምባል ምስቲ ምቓሮም ገሊጾም። ብተወሳኺ ጸሓፊ ብዘይቕጸልጽሉ ቃላትን ሓሳባትን ልክዕ ከምቲ ሓጺር ዛንታ ዝጠልቦ ዓይነታት ጸሓሕፋ ተጠቂሙ ብጽፈት ጥዑማት ዛንታታት ኣዳሊልና ኣሎ። ጸሓፊ ልክዕ ከምቲ ኣብ ኣተዓባብኡ ዝፈልጦም ቃላትን ኣባህላታትን ኣብ መጽሓፉ ብድፍረት ተጠቒሙ ኣሎ። እዚ ኸዓ ላህጃን መበቆላዊ ኣባህላታትን ንምዕቃብ ሓጋዝ እዩ። ብሓፈሻ ግን ኲላትና ጸሓፍቲ ኣብ ስራሕና እሩም ነገር ምእንቲ ክንጸባረቕ ዕዮና ንኽኢላታት ቋንቋን ስነ ጽሑፉን ከነርእን ከነሳትፍና ኣሎና ብምባል ገምጋማ ምሂቦም። ኣብዛ ስቕታ ዘርእስታ መጽሓፍ እቲ ቁርሱስ ዕድለኛ፣ ዕምቆት ፍጹምነት፣ ኣርዑት ናይ ዛምሬት፣ ጊልያ ህዝቢ፣ ስቕታ፣ በደል፣ እታግራት፣ መድሕን፣ ግፋዕ ውሕጅ ዝብላ ሓጸርቲ ዛንታታት እየን ትዳልየን ዘለዋ። ጸሓፊ ብወገኑ ኣነ እቲ ክብሎ ዝኽእል ኣብዛ መጽሓፍ ኢለየ ኣለኹ። ንኣሽቱ ሓሳባት ተዋህሊሎም ዓብዪ ዕዮዮም ዝኾኑ ናተይን ናይቲ ሓደን ብሃገር ደረጃ ትርጉም ክህልዎም እዩ። ዕዮ ድርሰት ከቢድ እኳ እንተኾነ ግን ከዓ ክንጓዓዞ እዩ ዘለና ብመባልኡ ኣሕጺሩ ሓሳባቱ ገሊጹ። ቀጺሉ ድማ ኣብ ስርሑ ንዝተሓባበርዎ ወገናት ኣመስጊኑ። መምህር ዕቁባይ ተስፋ ዝጊ ኣብ ኮሌጅ ዓዲ ቐይሕ ብዓውዲ ቋንቋን ስነ ጽሑፉን ኤርትራ ብቐዳማይ ዲግሪ ዝተመረቐ እዩ።

0: ዝኸበርኩም ተኸታተልቲ ወትሩ ሰንበት ኣብዚ ሰዓት እዚ ቀሪባ ረቡዕ ድሕሪ ቀትሪ እትርገም ትሕዝቶ መደብ ማእገሪኹም ኣብ ምክትታል ዘለኹም ሓንቲ ካብ መደባት ማእገር ድኾነት ንእስ መደብ ጋሻ ማእገር እያ ንሎም እውን ዕዱም መድረኽ ጋሻ ማእገር ንሓደ ስነ ጥበበኛ እያ ሒዛትልና ቀሪባ ዘላ ጋዜጠኛ ሳምራዊት ሊቪዮ ኣቕሪባቶላ ናብ ኣክሕልፈኩም
1: ሰላም ዝኸበርኩም ተኸታተልቲ መደብ ማእገር ከመይ ተቕንዩ ኣብ ንኡስ መደብ ጋሻ ማእገር ንሎሚ ሓደ ዕዱም ጋሻና ሒዝና መፂና ዘለና ናይ ሎሚ ዕዱም ጋሻና ገዲም ተጋዳላይ ስነ ጥበበኛ ኣሚነ ጎይቶኦም ይክኸውን መስተ ስነ ጥበበኛ ኣሚነ ጎይቶኦም ንድሕሪ ተመሊስና ናይቲ ገላዊ ሂወቱ ከመይ ከም ዝነበረ ከምኡ ድማ ብሓፈሻ ኣብ ስነ ጥበብ ዘበርክቶ ዘሎ ፍርያት እንታይ ከም ዝመስል ቅድምን ሕጅን እንታይ ከም ዝመስል ኢልና ክንዕልን ንምሉእ ምክትታል ምሳና ሓቢርኩም ክትዕሉ ብክብሪ ይዕድም ብመጀመርያ ኣዝየ ዘመስክነካ ነዚ ዕድሜና እዚ ፈቓደኛ ኮንካ ካብቲ ዘለካ ሓፂር ግዜ ነዚ ቃለ ምሕተት እዚ ፈቓደኛ ብምኳንካ ብስመይ ምስም ኩሎም ተኸታተልቲ መደብ ማእገር ከመስክነካ ይፈቱ ኣሚነ ከመእተዊ ክኾነና ብሕፅር ዝበለ ድሕሪ ባይታኻ ከመይ ዝመስል
2: ዋነ እውን ብጣዕሚ እየ ዘመስግን ኣሚነ ጎይቶኦም በዓልካ ኣቦይ ጎይቶኦም ጊለ ተወሊደ ካብ ኣደይ ወይዘሮ ኣበባ ዞሙይ ተወሊደ ኣብ ዛግርቲ ከዓ ተወሊደ ድሕሪ ቁርብ ከዓኒ ንኣሽቱ ከለና ከዓ ምስ ሓወያ ፌዝ ሚሽን ክንመሃር ሞታትና ውሰድ ዘናና ማለት እዩ ድሕሪኡ ከዓ ከምቲ ኩሉ ንሜዳ ከዓ ክስለፍካ ወፂዮ ንኣሽቱና ማለት እዩ
1: ማዓዛ ዓመተ ምህረት ክንሚለ
2: 1977 ኣብቲ ፍርቂ
1: ራይ ፅቡቅ ከምዚ ክትብለና ፀናሕካ ኣብቲ ንእስ ዕድሜኻ ምስ ከምኻ መሳትካ ብፅት ከኢኻ ንሜዳ ተሰሊፍካ ሞ ከመይ ነይሩ ተሃዋ ሕጂ ንድሕሪ ተመሊስካ ክዝክረ ከለካ
2: ፅቡቅ ነይሩ ስምዒት እዩ ነይሩ ሽዑ ግዜ እኳ ናይ ንሕና ማለተይሲ ዝፈል ንፈልጦ ነገር ኣይነበረን ኣብ ፖለቲካ ይኹን ኣብ ካልእ ማለት ድቁስተ ወፂኡ ኢልካ እዚ ውፃእ ነይሩ እቲ ባህግይ ትህምህንጣይ ናይ ሃገራዊ መንፈስ ስለ ዝነበረ ከምኡ ከዓ ወፅየ ማለት እዩ
1: ኣራይ ፅቡቅ ኣሚነ ነቲ ሰፊሕ እንዕልለሉ ሕጂ ኣብቲ ናትካ ኣብቲ ሞያ ማለት ብፍላይ ድማ ኣብቲ ስነ ጥበባዊ ስራሓት ወይ ድማ ፍርያት ናትካ ንኣድምና ክንሰርሕ ሞ ካብ ብመዓዝ ዝጅመር እዚ ናይ ስነ ጥበብ ሞያ
2: ኣብ 77 እዩ ዳርጋ መብዛሕትኡ ምክንያቱ ኣብ ዛገር መብዛሕትኡ ክራር ዘይወቅዕ ሰብ የለን ክራር ዘይፃወት ኣይነበረን እቲ ዝበዝሐ ማለት እዩ ኣብ ዝኾነ ህድሞ ከዓ ክራር ተቐሚጣኻ ትርኢ ብኡ መሰረት እዩ የ ዝብል ምናልባት ከዓኒ ኣብቲ ፌዝ ሚሽን እንዳተማሃርና ከለና እውን መዝሙራት መዛሙር ብፒያኖ ብትራምፔት ብሳክስ ፅወት ስለ ዝነበረ ናቱ ክኸውን ክእል እዩ ስምዒት እየ ዝብል ያ
1: ኣራይ ብድሕሪ ከመይ ቀፂሉ ከምዚ ዝበልክዮ ኣብ 77 ጀሚሩ እንደገና ካብቲ ናይ ፌዝ ሚሽን ገለ ሒዝኪ ኢኻ ኣብ ሜዳ ተሰሊፍካ ሞ ከመይ ኣካየድክዮ ምስ ገልን ስነ ጥበብን
2: እቲ ስነ ጥበብ ከም ዝብለክ ዘለኹ ባዕሉ ዝመፀ እዩ ዳርጋ መብዛሕትኡ ብስምዒት ከለበለ ግን ኣጋጣሚ ካብቲ ተሰለፍኩሉ

0: ኣብ ታዕሊም እዩ መጀመርያ ጀሚረ እዩ ኣነ ዝብል ካብ 78 ማለት እዩ።
1: ብድሕሪኡ ከመይ ቀፂልካ ድሕሪ ታዕሊም ኣብቲ መጀመርያ ሰልፊ ነሩ ድሕረከቲ ዝበዝሕ እዋን ሰጓዓስካሉ ኣብኡ ስለ ዝነበረ እንደገና ብብዝሒ ተናትካ ፍርያት እውን ኣብቲ ናይ ሜዳ ዝፀናሕልካሉ እዋናት እዩሞ ነይሩ ከመይ ነይሩ?

0: ድማ ብረታዊ ቃልሲ ንብሎ ኣብ ሽዑይ ግዜ ሞርቲ ተቐላቂለ ብስተች ስለዚ 79 ዕመት ምህረት እዩ ዝነሩ
1: ኣራይ ብመጀመርያ ኣዝየ ዘመስግነኩም ንኽላትኩም ኣብዚ ተረኺብናሉ ዘለና ከዓ ስነ ጥበበኛ ኣሚነ ጎይትኦም ኣብ ስርሑ ዘለዎ ኣበርክቶ ወይ ድማ እሶም ከም ስነ ጥበባውያን ወይ ድማ ከም ብፆቱ ንኣሚነ ብኸመይ ከም ክትገልፆ ብዛዕባ ኢና ክንፍልም
2: ኣነ ግደ ዮሃንስ ይበሃል ምስ ኣሚነ ጎይትኦም ዛሬ ቅድሚ 45 ዓመታት ኢና ንፋለጥ መሳርሕቲ ነርና ኣብቲ እዋንቲ ኣሚነ ጎይትኦም ሕጂ ተመሊሰ ክዝክሮ ከለኹ ሽዑ ዘፍረዮም ደርፍታት ኹን ሃገራዊ ደርፍታት ብሉፅ ስነ ጥበበኛ ናይቲ ሽዑ ግዜ ነይሩ ኣሚነ ንዓይ እውን ከይተረፈ ከባቢ 5 ደርፍታት ሰሪሑለይ ነይሩ ማለት እዩ ኣብ ሜሎዲ ንፉዕ ብጣዕሚ ኣብቲ ግዜትስ ፅቡቕ ኣበርክቶ ዝነበረ እዩ ኣብቲ ሃገራዊ ደርፍታት ሕጂ ከዓ ከምዚ ተራኺብና ኣጋጣሚ ድሕሪ ዝብሎ ዘለኹ ዓመታት ኢና ከም መሳርሕቲ ብቲ ጥበብናቱ ኣብ ስደት ኮይኑ እንደገና ኣበርክቶ ምቕፃሉ ብጣዕሚ ታሽሙ ዝገብሮ ኣብቲ ሽዑ እዋን ኣሚነ ካብተን ሓንቲ ናይ ዝሰርሓለይ ደርፍታት ህዝብን ሰራዊትን ታሽሙ ትገብር ዝነበረት ደርፊ ፍፁም ዘይተፈለየ ኣርዑት ናይ ምግዛእቲ ትብል ካብተን ሓንቲ ሽዑ ዝሃበኒ ዝዝክሮ ማለት እዩ እዚ ንኣሚነ ከም ንፉዕ ስነ ጥበበኛ እየ ክገልፆ ዝኽእል ሕጂ ከዓ ድኺመ ከይበለ ክሰርሕ ሓርኮትኮት ክብል ታሽሙ ክሪኦ ከለኹ ምስ ዝነበሮ ናይ ሽዑ ስንኩል እዩ ብጣዕሚ ከመስግኖ ክእል
1: ኣራይ ኣሚነ ከምዝርእካ ዘለኹ ንስኻ ካብቶም ቋንቋ ትግርኛ ዝዛረቡ ሓደ ኢኻ ሞ ምልከት ናይ ቋንቋ ሳሆ ስለ ዝነበረካ ድዩ ብቋንቋ ሳሆ ሓደ ደርፋ ተዳሉ ክኢልካ ዋላ እቲ ፅልዋ ናይ ጥበብ ጥራዩ
0: ወ እዚኣ እኳ ኣጋጣሚ ሓደ ብፃየ ኣለሎም እውን ደው ኢለይ መራሕ ብርጌድ ኣሎ ዓብደልቃድር እዩ በዓል ነይሩ ለዚ ንዓኣ እታ ግጥሚ መፅያሕና ብኡ መሰረት ከዓ እታ ዜማ ንከዓ ሰሪሐ እያ ማለት እዩ ድሕሪኡ ኣኒ ሽቁርብ ደኽያህኒ እታ ዜማ ወሲኸ ከዓ እንደገና ካልእ ግጥሚ ወሲኸ እንደገና ከዓ ሰሪሐ እያ ማለት እዩ
1: ኣራይ ፅቡቅ ብድሕሪ ዝነበረ ጉዕዞ ከ እንታይ ዝመስል ከም ዝበልከዮ ብርክ ዝበላ ደርፍታት ኣፍሪካ ካብቲ ናይ ኣካል ስንኩላን ኣብ ዝነበርካሉ ኣብ ሓንቲ ጉጅለ ባህሊ ተጠርኒፍካ ሞ እቲ ብድሕሪ ዝነበረ ጉዕዞ ከ እንታይ ዝመስል ኣሚና
0: ኣብ 82 ማለት እዩ እቲ ዝበዝሐ ስራሕ ሰሪሐ ንብዙሓት እውን ሰሪሐ ዳርጋ ቆጥሮ እውን ብዙሕ ሕጂሲ ኣብቲ ሕጂ ክዝክሮ ከለኹ ብዙሕ እዩ ኣነ ደኣነ ነይሩ ግን ዝብለ ከለኹ ዋላ ናይ ማርሽ ነይሩ ዋላ ናይ ሜደይ ነይሩ ዋላ ናይ ዕስራስ ናይ ስዋኣት እውን ነይሩ ብዙሕታት እዩ ብዙሕ እዩ ነይሩ ስለዚ እቲ ዝበዝሐ ፍርያት ዘፍሪኹ ካብ 83 እዩ ዝበዝሐ ምክንያቱ ብዙሓት ድሓር እናተይናት ክንካ ይነበረን ሽዑይ እዚኣ ንክስቶ ዜማ እዚኣ ንክስቶ እያ ትበክዕ እዚኣ ንክስቶ ናባ ከምኡታት እዩ ነሩ ስለዚ እናተይ ናተይ ኣይነበረን ግን ኣጋጣሚ እድለኛ ኮይነ ማለት እዩ ከዓኒ ንክስትነት ከዓኒ ዝያዳ ተባቢዑምኒ ዜና ኣብ ስደት እውን ሓይት ክንፀኒሕ ከ ኣብ ስደት እውን ዳርጋ ብዙሓት 4 ካሴት ሰሪሐ ማለት እዩ ካብኡ እውን ሓንቲ እውን ሲዲ ሰሪሐ ነረ ጅግነት ዋርሳይ ትብል ኣጋጣሚ ንማሕበር ደቂ ኣንስትዮ ኤርትራ ኣብ ቶሮንቶ ዘለዋ ከዓ ንዕን ሂበያ ማለት እዩ ማስተር ሂበየን ማለት እዩ
1: ኣራይ ፅቡቅ ኣሚና ከምዛሕትለና ፀናሕካ ድሕርቲ ናይ ሜዳ ኣብ 82-83 ምፅናሕካ ማለት ንሕክምና ክቦኡ ጌርካ ንጀርሚና ካ ከድካ ኣብኡ ከዓ ከምዘትብሎ ፀናሕካ ካሴት ከምኡ ድማ ሲዲ ሰሪሕካ ሞ ከመይ ነይሩ ትክብደቱ ምክንያቱ ኣብ ስደት ኮንካ በቲ ሕክምና ትገብር ኣለካ በቲ እውን ናብረካ ዝኮን ገለ ሰሪሓ ከተወሰኪካ ነዚ ጥበብ ክተፍሪ ብዙሕ ሓልክታት ስለ ዘለዎ ከመይ ካ ትገብሮ ነርካ ብከመይ ካ ትካይዶ ነርካ
0: ከቢድ እዩ እንድዩ ግን እቲ ሓደ እቲ እውን ኣሎ እቲ ስምዒታት እውን ኣሎ ከም ናይ ሕጂ ይኮነን ሽዒ ግዜ እቲ ካብ ሜዳ ስለ ዝመፅእ ኩ ኣነ ሕጂ ስዳርጋ ብዙሕ ዋላ እንተኸበደካ ስከቢድ ኮይኑ ስምዓካኒ ኣስዋይ ኣነ ማለተይ ሲ ቀሊል ኣይኮነን ኣብ መንጎ ስራሕ ኣብ መንጎ ትምህርቲ ኣብ መንጎ ንዝኩሎ ኣወንዚፍ

0: ስራሕ ክሰርሑ ግን ኣብ ልብኻ እንድሕርልዩ ኣብ ውሽጢካ እንድሕርልዩ ጥበብ ብዙሕ ነገር ፀገም ዘሎ ይመስለኒ።
1: ከምኡ ስለ ዝኾነ ኢኻ መስለኒካ ክሳብ ሕጂ ትሰርሕ ዘለካ ምስቲ ኩሉ ማሕበራዊ ሽግር ዋላ ናይ ጥዕና ኩነታት ከይብልካ ኣብቲ ጥበብ ትነጥፍ ዘለካ ሞ ዝያደኸ ኣብ ከመይ ኩነታት ኢኻ ትሰርሕ? ምክንያቱ ነናቱ ወገን ወይ ድማ ነናቱ ቦታታት ክህልዎ ስለ ዘሎ እቲ ዝያደ ስ ጥበብያዊ ፍርያት ከ ተንፀባርቀሉ መድረኽሲ መዓዝ
0: እዩ? ወላነ መብዛሕትኡ ትስራሕ ኣብ ዝኾነ እየ ዝሰርሖ፣ ግን ንዝያዳ ኣብ በዓላት ክኸውን ከሎ ከምኡውን መርዓታት ክኸውን ከሎ እውን ዝሰርሐ ኣጋጣሚ ከዓ መሳ ኣብ ገዛይ እውን ድራማሽን ኣለኒ፣ ኣኮርድዮን እውን ኣለኒ፣ ክራር ኣለኒ። ብዙሕ ብፍላይ ኣብ ዜማ ብዙሕ ኣይተፀጊመ ይፈልጥኒ። ሕጂ እንተኮይኑ ከዓ ዳርጋ ብዙሕ ሰሪሐ ክብል ይኽእል እየ። ብዙሕ ግና ፀገማ የጓነፈኒ ንክሰርሕ ብዙሕ ምናልባት ኣብቲ 2018 ዝመፃ ኩሉ ንክሰርሑ እቶም ሬንጅናትካ ስራሓዮም ስለ ዝበሉኒ ብዙሕ ማተባቢዖምኒ ድምፂ ሓፋሽ ኣጋጣሚ ንክዝክሮ ቁርብተይ ንክትምለሶ ቁርብ ከቢድኒ ነይሩ። ምስ ተመለስክዎ ግን ብዙሕ ዳርጋ ኣየሸገረኒ።
1: ኣረይ ፅቡቅም ኢና ከምዚ ክትብሎ ዝፀናሕካ ብጀ ካብቲ ናይ ግጥሚ ምስራሕ ኣብ ዜማ ውን ትሰርሐካ። እዚ ከዓ ኣብ ዝተፈላለዩ ናይ መሳርሒ ሙዚቃ ውን ንልከት ኣለካ ሞ እዚ ከ መዓዝ ዝጅምር ዝተምሃርከ ኮርሳት ኣለ ዶ ላ ብልምዲ ኢኸ ዚ
0: ኣብ ዓቕመይ ዝሓን ናይ ሓደ ዓመት 6 ወርሒ ኖታ ተማሂረ ግን እኹል ኣይኮነም። ግን ዓቕመይ ምስ ግዜ ኣብ ግዜ ድልገድሊ ዝነበርናዮስ ዳርጋ ድሓኒ ኣብ ተሞክሮ ከዓ ዝያዳ ከዓ ሙዚቃ እንዳሰማዕካ መን ሰሪሕዎ ንዑ ምንታይ ተሰሪሑ ኢልካ ከዓኒ ብዙሕ ክብደት ዘለዎ ይመስልኒ። ግን ኣነ መብዛሕትኡ ኣብ 82 ነየቲ ሞርቲ ኮርስ ወሲደ ነይረ ኣብ ኮረኮን ማለት እዩ መምህር ስያስ ረድኣብ ዝመሃረኒ ፊዘርሞኒካ ማለት እዩ
1: ካብኡ ማለት እዩ። ፅቡቅ ሓራይ ኣብዚ ሕጂ እውን 2018 መፅኻ እንደገና ብዝመፅኻ እውን ብርክት ዝበሉ እቲ ናትካ ዝስራሓ ዝነበሩ ከም እንደገና ምሕዳስ እንደገና ከዓ ሓደስ እውን መንእስያት ንምሃብ ትሰርሕ ኣለካ ሞ ዝያዳ ከዚ ኣብ ምንታይ ካፍ ካብተን ማሕበራዊ ድዩ ሃገራዊ ድዩ ፍቅራዊ ኣብ ምንታይ ዘተኮረ ዝሰርሕ ዘለካ?
0: እቲ ዝበዝሐ እኳ 99 ዋላ ክንብሎ ክብሎ ክእል እየ ዝያዳ ኣብ ሃገር ዘሎ ስራሕ ትራየ ዝሰርሕ ናይ ፍቅሪ እውን ገለገለሎ ግን ሞር ዝበዝሐ ኣብ ሃገር እየ ዝፀቅጥ
1: ኣብ ሃገር ዘተኮረ ስራሕቲ ሰርሕ። ሓሪ ኣሚነ ብጀካቲ ኣብ ጥበብ ዘለካ ተሳትፎ ኣብቲ ኣብ ጀርመን ዘለካዮም ምስ ማሕበረኮም መንእስያት ክኸውን ክእል ወድማ ምስ ተቆንስልከ ኣብኡ ከ እንታይ ስራሕቲ ኢካ ትሰርሕ? ከምዚ ፖስተራ ትሰርሐ ገለ ሰሚዖ ሞ ዝያደ እንታይ ዝመስል ስራሕካ?
0: ኣነ ዳርጋ ዓርኪ መንእሰያት እየ ክብል ዝኽእል በቲ ክርድእዎ ዝኽእሉ ከዓ ብኦም እንታሽ እንዳገበርና ከዓ እንዳ ሻሂ እንዳፀዋዕናዮም ድ ዋላ ገለ ድዩ ስለዚ ንዑ ዝኾነ ሙዚቃ እንዳገበርኩ ድ ፖስተራት እንዳገበርኩ ድ በዓላት ድዩ ገለበጅስ ከምኒታት ዳርጋ ቤተሰብ ዳርጋ ጠርኒፍናዮ ክበሃል ክኣል እዩ። ግን ብዙ ዓብዩ ከዓ እቶም መንእሰያት ሓያላት መንእሰያት እዮም። ስለዚ ብኡ መሰረት እያ ንኸን መዝሙርቲ ፖስተር ምስራሕ ድዩ ገዛ ሆል ገለመልታት ምክራይ ድዩ ንዑ ፀቕጠሉ። ስለዚ ዋላ ኣብታ ከተማና ተውለ ትብል ኣንደራ ትብል ምስ ገለ ውፆተይ ኮይና ገናቴራታ ስሪሕና ዳርጋ ብቲ ውድባ ዝያዳ ዓንቲሩ ክበሃል ከኣል እዩ።
1: ኣራይ ፅቡቅ ስራሕ ኣሚነ። ኣብዚ ሕጂ እዋን እውን ሓደሽቲ ስራሕት ኣብ መስራሕ ኢካ ትርከብ ዘለካ ሞ ባዕልካ ኹን ዋላ ንካልኦት መንእስያት ሞ ንመን መን ሃይብካ ዘለካተ ኣብ ስራሕ ክህልዋ ዝኽእላ ክኾና ከ ዋላተን ተሰሪሕን ተወዲእን ዘለዋ
0: ኣብዚ ገለ ንበዓል ቶማስ ኣሰፋው ዳርጋ ሕጂ ክሰዶሉ ዘመናዊ ከምዝደለየ ነጊርኒ ኣሎ። ንሳራ ከዓ ሳራ ተክሊ ስንበት እውን ወረዲ ዜማ ሰሪሕላ ኣለኹ። ከምኡን ድንጓ ዝበሃል ናይ ፍቅሪ ውን ሂበየ ኣለኹ ማለት እዩ።
2: ደርፍታቱ ወላቲ ኣቀራርቦ ኩሉ ምስ ረኣኹ ኣዝዩ ብፍላይ ኣብቲ ሜሎዲሲ ብጣዕሚ ውሃ ዘበለ እዩ የክብሎ ዝኽእል ሕጂ ካብኡ ከምዝረኣኹ ኣነ ነቲ ስርሑ ሲ ኣየብሎን እዩ ምሻ ኣሎ ኣይድንቆን እዩ ስለምንታይ ዝስራሕ እዚ ተብሎ ዘይደበልካ ምስበልኮስ ንድ

0: እዚ ኸይድ ፍርያት እየ ክፍር ኣለዎ ኢለ የሰርሐ እየ። ምክንያቱ ብሓፋሽ ኢንተርቪው 2018 ክስራሕቲ ኮይኑስ ከም ብሓድሽ ዘይኮነስ ከምቲ ዘለዎ እንደገና ክዕረ ኣለዎ ፅቡ ኣሰራርሓ ክድገም እንተኮይኑስ ቤትራይ ቀደም ሃምካ እንትደግሞ ስለዚ ፍርያት እዚ ከዓኒ ዝመልሰይ እዚ እንተነፊዑሲ ነዚ ዋላ ዝፍርየ ዘለኹ ክደግምዎ ከምቲ ዘለዎ ካብቲ ዘለዎ ንላዕሊ ክደግሞ ብዙሓና ትምኒ ዘለኒ ማለት እዩ። ምክንያቱ ሃገርና ብዙሕ ኣፍርያ ዘላ ብፍላይ ሙዚቃ ስጋብ ዋላ ስጋ ዓንቆዱ በፂሑ ክንብሎ ንኽእል ኢና። ሓያላት ሙዚቀኛታት ይዓድና ፍርያ ከምኡውን መዓት ደረስቲ ሓያላት ደረስቲ ኣለዉ። ስለዚ ኣነ ክደግሞ ፍቓደኛ ያ ብፍላይ ነዚ ደርፍታት ነዚ ተሓዲሱ ከምቲ ዝበል ክንስ ክድገም ከሎስ ኣትሊስት ጥዑይ ኣደጋግማ የ ገይረ የ ዝብል ብወገነ
1: ሃራይ ኣሚነ ካብዘን ኩለን ናይ ጥበብ ፍርያትካ ማለት እዩ ዋላ እኳ ኩለን ኣብ ሊፅካ ትርአን ተለካ ግን እታ ዝያዳ ንዓካ ትመስጠካ ወይ ድማ ብዝግባእ እትናታ ታርጌት ሃሪማ ዮ ትብላ ስራሕትካ የኒ ትትኸም
0: ሓንቲ ግርማ ሃገራይ ኣላ ሓንቲ ከዓኒ ዓዲ እላፍ ኣብ ፊልሚ ሰወራ ዝተወልዶ ቆልዓ ገለ ትብል እዚአን ድያዳ ሞር ፅቡቃ ካልእ እውን ኣሎ ብዙሕ እዩ
1: ጋላ ካብቲ ግጥመ ተስማዕና ትኸሎ
0: እወ እቲ ሓንቲ ዓዲ እላፍ ስዋኣት ሃገረ ኤርትራ ብመስዋእቲ ደቃ እናተሓፍረት ክትነብር ከቢራ ኣብ ፊልሚ ሰወራ ዝተወልዶ ቆልዓ ብረት ክዓጥቕ ዘርከበላ ሸዓ መድፊዕ ምስ ታንኪ ዝማርኽ ብኢዱ ጅግንነትና ስንዓለም ይዕብዱ ትብል
1: ማዕዝዋነ ተሰርሐ ነ ኣብ ከመይ ኩነታት ነሩ
0: እዚኣ ኣብ 1989 ሰሪሐ እ ግን ወዲ ድራር ነይሩ ኣብ ተገጥላይ ከቢድ ብረት ነበረ እግሩ ዝተሃረመ ባምቡላ ዘለዎ ካብ ሳሕሊ መፅኡ ናይ ሙሉእ ናይ ኢሮጳዊ ታሽሙ ነይሩ ናይቲ ሬስቶራንታት ገለመለ ስለዚኣ ምስ ሰምዓ ባዕለ ምንኳ ሸይጦምለይ ኣብቲ ሬስቶራንት ኣብ ኖብሶኮም ሬስቶራንት ኣብ ናይ ኢሮጳ ዝነበረ ስለዚኣ እንተኽኢልካ ፅቡቅ ገይርካ ተደገም ፅቡቅ ነይሩ ገለ ኢሉ ብዙሕ ግዜ ተታሽሙ ገይረ ስለዚ ብኡ መሰረት የናኻ እታ ስብራ ወስ ከላ ገለ ወስ ከላ ፅቡቅ ገይር ተሰሪሑ ማለት እዩ።
1: ፅቡቅ ሕጂ እውን ገና ኢኻ ዘለካ ኣሚነ ምክንያቱ ላ እቲ ዕድመ ናቱ ስራሕ እንተሃለዎ ብዕብኡ ካ እቲ ኣብ ስደት ምህላው ግን ኣብቲ ጥበብ ብሕጂ ንተፍዮ ስራሕ ሲ ከም ዘለካ ኢኻ ውዕሊልካ ኒርካ ሕፈሻዊ ከዓ ንኩሉ ሰማዕትና ወይ ድማ ነተዓዛቢና ርዱእ ክኸውን ናይ መፀ መደባትካ እንታይ ዝመስል
0: ፀእ መደበ ኣብ ኣርት እተኮይኑ ዝያዳ ንመንእሰያት ክህብ እየ ዝደላኣነ ቆሮብቲ ፋይናንስ ሽዋያ ብርትዓካ እንዲ ግን ኣነ እንታይ ክብል ክገዝእዎ ክእሉ እንድዮም ግነቶም ሓደሽቲ ግን ኣብኡ ከሎ እንተሕሪብካዮም ንዖም ሞራል ኮኖም እዩ ስለዚ ብዙሕ ስራሓት እውን ኣለን ዘይሰራሕ ክዎ ሕጂ ዘይተወደየ ኣብ ስቱድዮ ተቐሚጡ ዘሎ ብዚ ሕጂ ባ22 እዮም ፅኤ 35 ደርፊ ንያ ትካል ብርታዓካዩ ንኩሉ ክትከፍል ከቢድ እዩ ልሞስ 18,000 ኦይሮ እዩ ዝነርጋ ኩሉ ገይረሉ እዚ ከማን ዕድለኛ ብጣዕሚ እየ ዝመስግና ንበዓልቲ ቤተይ ቀሊል ኣይኮን ካብ ሓደ ገዛ ከምዝክወፅእ ገንዘብ ተሓስብዮ ከሎ ዋላ በብቅርቢ ከፈል እምበሪ ቀሊል ኣይኮነን እ ነዚ እውን መዓት ኣተባቢዓኒ ብዙሕ ኣተባቢዓኒ ነዚ ኣነ ንመፃኢ መደበይ እውን ዝኾነ ዝኾነ መንእሰያት ክህብ እየ ዝደሊ ዋላ ግዜ ስለዘይ ጣዕሞም ድ ገለ እምበሪ ዋላ ንበዓል ፊልሞ ንማሕራይ እውን ሓለፈ ግዜ ኮሚታት ስራሕ ኢለ ሂብ ዝኣብክ ኣለኹ ኣብዚ ዓዲ ሓደ 5 ድን ገለ ሰሪሐሉ ነረ ግን ኣይሰርሓን ፀገም ክህሉ ክእል ብዙሕ ነገር ኣሎ ናይ ገንዘብ ሕጥረት ክህልዎም ስለ ዝኽእል ብሕጂ እውን ዝኾነ ኣብ ደገ ዘለዉ ድዮም ወላ ስመራ ዘለዉ ድዮም ክህብ የ ደስ ዝብለኒ ኣነ ካብ ኣነ ክደርፎ ብሕጂ ምክንያቱ ንሕና ንቲ ነቲ ሰነድ ክስነት ስለ ዘለዎ ዩ እምበር እንተሃብና ዩ ዝያዳ ሞርካኣት ፍረ ኣብ ማዕልጉኡ ዝበፅሕ
1: ፅቡቅ ሓሳብ እዩ ምክንያቱም ዝበልክ እቲ ዘለካ ሞያ ሒዝካ ምስኻ ምቕባል ዘይኮነ ሲ ነቶም ብሕጂ ዝዓብዩ ወይ ድማ ዝርከቡ ዘለዎ ነዛ ሃገር ንዖም ተሂብካ ዝያዳ ይስራሕ ከምቲ ዝበልክዮ እቲ ጥበብካ ነባሪ ይኸውን ኣይ መወትን እዩ ማለት እዩ ዓራይ ሕቶታትና እንዳወዳእና ኢና ንኸይድ ዘለና ኣሚኖ ኣብ በዚ ጋጣሚ እዚ

0: ክተመስግኖም እትደሊ ምክንያቱ ኣባኻ ወይ ስጋ ብዝሕጂ ዘለካዮ ደረጃ ኣብቲ ጥበብ ሲ ፍሉይ ኣበርክቶ ዝገብሩ ሰባት ክህልውላ ስለዝኽእሉ ናይ ምስጋና ዓደል ክበካ
1: ምስጋና እኳ መጀመርያ ንመምህር እስያስ ርዳኣብ እቲ ዝበዝሐ ስራሕ ብንሳይ ሙሴ ብሓንሳዕ ዝሰርሐናዮ ብጣዕሚ እየ ዘመስግኖ ብሕጂ እውን ገለ ዝተረፋ ኣለዋ ብሓንሳዕ ክንሰርሐን ሓሲብ ኣለኹ ምስ በዓል ሓርነት ወዲ ወረደ እንታይ ጀሚርዮ ዘሎ ኩሎ እጂ የመስኩኖ ያነ ንእስያስ ረዳኣብ በምህር እስያስ ማለት እዩ ከምኡውን ባሻይ ረድእ ክብለ ከምኡውን ኣብዚ ዝተኻፈሉ ብዓል ፊሽ ሰያ ኺዳነ ውድናዙ ዝምክኤል ንዕው ነመስግኖ ማለት እዩ።
0: ንሕና እውን ኣዚነና ንመስግነካ ገድም ተጋዳላይ ስነ ጥበኛ ኣሚነ ጎይቶኦም ከምቲ ዝብሎ ዘለካኻ ኣብ ስራሕካ ዓወት ንምንልካ ምክንያቱ ኣብዚ ዝደለካ ደረጃ ኮንካ ነቲ ዘለካ ናይ ጥበብ ሞያ ናብ ንኣሹ መንእስያት ምስጋር ምካብ ዘይዝኾነ ክፍሊት ብነፃ ዝኾነ በትናትካ ድላይ ንዖም ተሰጋግሮ ምካልካ ብሽም ኩሎ መንእስያት ከመስግነካ ይፈቱ ኣጋጣሚ እዚ መደብና እዚ እውን ንመንእስያት ዕላማ ገይሩ ዝሰርሕ መደብ ስለዝኾነ ብሽም ኩሎ መንእስያት ከመስግነካ ይፈቱ ኣብ ስራሕካ ከዓ ዓወትን ኣሳልጦን ንምንልካ ይቀኒ።
1: ኣነ እውን ብጣዕሚ እየ ዝመስግነኪ ብፍላይ ኩላትኩም ጋባ ከጀሚሩ ኩላትኩም ዜማ ኣባላት ናይ ዜና
0: ዝኸበርኩም ተኸታተልቲ መድረኽ ዕዱም ጋሻ ማእገር ናይ ሎሚ ዕላልና ኣብዘይ ተዛዚሙሎ ከምዚክስዕ ዘቡና ዝፀናሐኩም ድማ ምስ ገዲም ተጋዳላይ ስነ ጥበበኛ ኣሚነ ጎይቶኦም ዘካየድና ዕላል ንድሕሪት ተመሊስና ኣብቲ ስነ ጥበቡ ፍርያቱ እንታይ ከም ዝመስል ኢና ክንዕልል ፀኒሕና ዝመፅሶም ብካልእ መድረኽ ዕዱም ጋሻና ክንራኽብ ክሳብ ሽዑ ሰሰናይ ብሮቅና እናበልኩ ምስንባተይ ምሳኹም ፀናሕና ሳልቲ ዳዊት ገብረኣብ ሳይሞን መርሃቡ ከምኡ ድማ ጋዜጠኛ ሳምራዊት ሊቪ ብምዃንና ሕጂ ድማ ናብ ዝተረፉ መደባት ማእገር ከስክረኩም

ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐ ትሕዝቶ መደብማ እግር ኣብዚ ተዛዚሙሎ ንስለ ምክታልኩም እናምስገና ምስ ዝቕፅሉ ትሕዝቶታት መደባት ኤርቲቪ ኢና ክንሓድገኩም ምስ ሰኣላይ ኣማን ተኽለ ብምዃኒ ምስኹም ሓቢረ ፅንሐ ሰላም መዓልቲ

0: ኣብዚ መደብ ዝቐሪብና ዘለና ትሕዝቶ ብንጣብ ሰብኣውነት ደንቢ ምልጋስ ሂወት ነድሕን ብዝብል ኣርእስቲ ዓለማዊ መዓልቲ ንግስደም 14 ሰነ 226 ዝሓለፈ 14 ሰነ ተባሂላ ኣላ። ነዚ ምርኩስ ብምግባር ኣገዳስነት ምልጋስ ደም ኣብ ጥዕና ሕብረተሰብ እንታይ እዩ? ብደንቢ ምልጋስ ሕብረተሰብ ዝረብሓሉ ዝጥቀመሉ እንታይ እዩ? ከም ዜጋታት ከ ንሕና ኣብ ምልጋስ ደም እንታይ ተራክህልወና ይኽእል? ኣብዚ ኣተኪርና ምስ ዶክተር ዮሃንስ ተኸስተ ዳይረክተር ሃገራዊ ባንክ ደም ኤርትራ ኣብዚ ኣብ ስቱድዮ ዓዲምና ዕላል ክንነካይድ ኢና። ዶክተር ስለተዝሃብካን ግዜ የመስግነካ። ብስመይን ምስም ተኸታተልትን ድማ ምስጋናይ ደጊመ ኣቕርበልካ። እዚ ነልዕሎ ዘለና ኣርእስቲ ኣዝዩ መሰረታዊ ጉዳይ ኣብ ህዝባዊ ጥዕና እዩ። ህዝቢ እኹል ቀረብ ናይ ደም ረኺቡ ጥዕንኡ ውሕስ ንክኸውን ትካልኩም ተሰኪሞ ዘሎ ሓደራ ቀሊል ኣይኮነን። ስለዚ እስከ ምናልባት ሰብ ንክርድኦን ክፈልጦን ዕላማን ተልእኾን ምናልባት እቲ ትቀንዲ ዕማማትኩም እንታይ እዩ?
1: ዓላማ ሃገራዊ ባንኪ ደም ኤርትራ ብሓፈሽኡ እኹልን ውሕስን ደም ብምእካብ ንኩለን ሆስፒታላት ሃገርና ውሕስ ደምን ውፅኢት ደምን ብምቕራብ ብሰንኪ ሕፅረት ደም ንኽስዕብ ዝኽእል ስንክልናን ሞትን ምጉዳል እቲ ቀንዲ ከም ዓላማ። ነዚ ምግባር ግን በይና ዘይኮነስ ምስ ኩሎም መሻራት ኮይነና ስራሕ ንሰርሖ ማለት እዩ። ኣብዚ ኣብቲ ኣገባብ ኣሰራርሓና ንኣብነት ምሕያል ጎስጓስ ንገብር ኢና። ስሩዕ ወለንታና ለገስቲ ደም ንክህልውና ጎስጓስ ኣብ ከተማ ኣስመራ ክኸውን ይኽእል ወይ ኣብ ዞባታት እንዳኸደ ጎስጓሳት ይግበሪ። ኣብ ተፈላለዩ ትምህርቲ ቤታት ክኸውን ይኽእል እዩ። ትካላት ኮታብ ኩሉ ሰብ ክብፅሕ ዝግብኦ ንበፅሖ ኢና ማለት እዩ። ድሕሪኡ እቲ ደም ድማ ምርምራታት ናይ ተፈላለዩ ሕማማት ይግበረሉ እዩ። እንደገና ዓይነት ደም እንታይ ምኳኑ እውን ብኡ ኣብቲ ሃገራዊ ባንኪ ደም ኤርትራ ይግበር እዩ። እቲ ደም ምስ መፀ እውን ናብ ተፈላለየ ክፋላት ናይ ደም ይኽፈል ማለት እዩ። ኣብ መጨረሻ ናትና ኣለና ሪፍሪጀረተር ወይ መኽዘነ ግበር እዩ። እሱ እንዳተገብረ ዝሓልፍ ማለት እዩ ተኣሽሙ። ኣብቲ ሆስፒታላት ምስ በፅሐ ከዓ ጉቡእ ኣጠቃቅማ ናይ ደም ወይ ክሊኒካል ዩዝ ኦፍ ብላድ ዝበሃል ቶም ሓኻይን በቲ ናይ ፕሪንስፕል ናይ WHO ዝወፀ ብኡ ተመስሪሕቶም ክኸዱኹም ዘለዎም ይድሕብር። ኣብ መወዳእታ ዳርጋ እቲ ብላድ ባንክ ናይ ኳሊቲ ማነጅመንት ኣለዎ። ኳሊቲ ክህልሉ ሓደ ደም ጥራሕ ምእካብ ዘይኮነ ብቕዓቱ ክህሉ ውሑስ መታን ክኾነልካ እሱ ከዓ ኣብ ገዛና ናይ ብቕዓት ሲስተም ኣሎ። እንደገና ምስቲ ናይ ኢንተርናሽናል እውን እንዳተዘራረብና ወይ መልእኽቲ እንዳሃቡና ኣብ ከመይ ደረጃ ኣለና እንዳርኣናይ ንኸይድ ማለት እዩ። ኣብቲ መጨረሻ ግን ቁፅፅርን ክትትልን ኣለዎ ዝብሓፈሻ ከም ምእተዉ ማለት እዩ። እዚኣታ መሰረታዊ ሰንሰለት ናይ ሌክስ ደም ወይ ብላድ ትራንስፊዥንሲ ንኣብነት ደም ዝልግሱ ሰባት ኣድሊኻ ንሕና ከይድና ደም ንእክብ ምስ መፀ ኣብ ትካልና ዝተፈላለየ መስርሓት ሓልፍ ደም ምርምራታት እውን ይግበር። ዓይነት ደም እውን ይፍለጥ እቲ ሰብ ማለት እዩ። እቲ ዓንቲ ድበልኩ ከዓ ናይ ኮልድ ቼን ወይ ከዓ ናይ ምኽዛን ኣለዎ። ኣብ መጨረሻ ናብቲ ሕሙ መፀ ሕጂ እዚ ሰንሰለት ትብሎ ዘለኹ ኣብ ሓንቲ ሰንሰለት እንድሕር ተቋሪፃትካ ኩላታ ነገር እያ ትበላሾ። ንኣብነት ወለንታ ለገስቲ ደም እንተ ዘይብልካስ ወላ ሓንቲ ትርጉም የብሉን ማለት እዩ። ንሕና ከይድና ደም እንተ ኣኪምና እውን ትርጉም የብሉን። እቲ ድመፀ ደም ድማ ኣብ ብላድ ባንክ ተሰሪሑ ትርጉም የብሉን። ናይ ደም መመርመሪ ወይ ባግ ይኹን ከረፂት ማለት እዩ ናይ ደም ወይ ከዓ እቲ ቀመማት ናይ ላባራቶሪ ተዘይብልካ ውን ጠጠው ኢካ ትብል ወይ ከም ዘለዎ ክትቦ ኢካ ንሰብ ሕጂ ፀገም ፍጠር። ናይ ሪፍሪጀረተር ወይ ከዓ መዝሓለ ከዓ ክህልወካ ኣለዎ 24/7 ኩልሻዕ ቴምፕሬቸሩ ዝዓቀበ ደም ክኾን ኣለዎ። ተደይ ኮይኑ ኣኪብካ ምፅኢኻ ውን ኤሌክትሪሲቲ ክጠፍአካ ከሎ ክባላሸወካ ከእል። ስለዚ እንታይ ዘለኹ መሰረታዊ ሰንሰለት ናይ ሰብ ክሕሉ ኣለዎ። ሕጂ ብዚ ጥንቃቐ ድልዮ ማለት እዩ። ቀሊል ኣይኮነ ተሰራርሓ ማለት እዩ።
0: ፅቡቅ ዶክተር ዮሃንስ፣ ስለምንታይ ደም እንታይ እዩ? ስለምንታይ ኢና ኣተኪርና ንዛረበሉ ዘለና? ብኸመይ ና ኸ ናይ ሓደ ሰብ ደም ናብ ካልእ ሰብ ደም ንመሓላልፎን ንጥቀመሉን ኣዝዩ ውሕስ ድኸ? እንታይ ዝገበርኩም ኣለኹም ከ ኣንድሕር ክሳዕ ክንድ ኣገዳሲ ኮይኑ ከም ትካል ከስኹም እንታይ እንታይ ንጥፈታት ዘካየድኩም ኣሎ?
1: ሕጂ ደም ኩላትና ከም ንፈልጦ ኦክሲጅን ተሰኪሙ ካብ ክፋላት ናብ ክፋላት ኣብ ደም ዘመሓላልፍ ዘጓዓዓዚ ማለት እዩ። ኣብ ዝኾነ እኹል ሰብ ሓደ 5 ወይ 6 ሊትሮ ደም ዝኸውን ኣለዎ ኣብ ነብሱ ማለት እዩ።

0: ሕጂ እቲ ደም ዝፈሰሰ ብዝኾነ ይኹን ብሓደጋ ክኸውን ኽእል ኣብ ሕርሲ ክኸውን ኽእል እንተ ደ ተሰኪኡ እታ ህወት ኣብ ሓደጋ ትበፅሕ። እዚ ስለ ዝኾነ ናታ ዓንቶይ ሰንሰለት ዝበልኩ ሃገራዊ ባንኪ ደም ደም ክእክብ ኣለዎ፣ ምርመራታት ተፈላለየ ክገብር ኣለዎ፣ ክፍለ ኣለዎ። ኣብ መጨረሻ ከዓ ነቲ ሆስፒታላት ከይዱ ብነፃ እዩ ዝውሃብ፣ ብዘይ ክፍሊት እዩ ዝውሃብ። ዋላካ ክስራሕን ክእከብን ከሎ ብዙሕ ገንዘብ ወፃኢ ገበረሉ እምበር ብነፃ እዩ ዝውሃብ። ንሕና ከምቲ ኣብቲ ፕላንና ንወፆ ወይ መደብና 15,000 ንኸውን ደም ክንእክብ ኣለና ኣብ ዓመት ኢና ንበል። ሕጂ ኣብ 25 ንኣምነት 16,000 ንኸውን ደም ኣኪብና። እዚ ምስቲ 202 እቲ ሃገራዊ ደም ባንክ ክምስረት ከሎ ዝነበሮ 3500 ንኸውን ደም ድእከብ ነበረ። ብቁፅሪ ክትሪኦ ከለካ እንዳዓበየ ኸይዱ ማለት እዩ። እዚ ክንብል ከለና ግን ኩሉ 100% ካብ 100 ነተን ሆስፒታላት ኣማሊእና ኣለና ኣይኮነን፣ 80% ኢና ጠለባት ንእክቦ። እዚ ከዓ እቲ ምክንያቱ ዳሕራይ ምናልባት ገርፀ ምስ ክረምቲ ተተሓዘ ገለ ፀገማት ስለ ዝገጥናይ ካብዚ ዝበዝሕ ክፋሉ ኣብቲ ሃገራዊ ባንኪ ደም ኤርትራ ዝእከብ ደም 99 ወይ 100% ብወለንተኛታት ይድእከብ። ኣብ 202 68 ሚእታዊት ነይሩ። ኣብዘ ናይ ትማል ድወፀብ ናይ ሪጅናል ናይ WHO ድማ ኣብ ኣፍሪቃ 7 ካብ 10 ወለንታውያን ኣለዎ፣ 7% እዩ። ሕጂ ናይ ዝሃገራዊ ባንኪ ደምሲ ዝሓሸ ኮይኑ ስማዓኒ ካብተን ካልኦት ኣብኡ ዘሎ ኣፍሪቃ ሃገራት። እዚ በብዓመቱ ድማ ትንእክቦ ደም ብግራፍ መልክዕ እዚ ክንሪኦ ከለና ንኣብነት ናይ ዘን 5 ዓመት ኣወዳዲረ ሰሪሐ ዘለኹ ኣብ 2021 10,870 ዝነበረ ኣብዛ ሕጂ ዝሓለፈት ዓመት ማለት እዩ 16,000 በፂሑ ኣሎ። ሕጂስ እንዳዛየደ ይኸይድ ከም ዘሎ ድሕብረና ማለት እዩ።
1: ዶክተር ምናልባት ደም ክለዓል ከሎ ምስ ባህል እውን ምትእሳር ዘለዎ እዩ። ስልጣነ ናይ ዓለም ኣብ ጥርዚ በፂሕሉ ዘለወሉ እዋን ክምስራሕ ስለ ዘይክእል ወይ ክምሃዝ ስለ ዘይክእል ዲ ደም ካብ ሰብ ክንእክቦ ንግደት ዘለና ምንጭ ደም ካበይ እዩ?
0: ምንጭ ደም ስጋብ ሕጂ ኣብ ሰብ ጥራሕ እዩ ዝርከብ። ደም ህወት ስለ ዝኾነት ኣብ ሰብ ጥራሕ ትርከብ ዘላ ኣብ ፋብሪካ ይኹን ወይ ኣብ ዝኾነ ካምፓኒ ወይ ናይ ፋርማቲካል ትካላት ክስራሕ ኣይክእልኒ። እዚ ከዓ ካብ ሰባት ጥራሕ ክእከብ። እዚ ከዓ ወለንተኛታት ለገስቲ ደም ኣብ ሃገርና ሕጂ ብወለንተኛታት ናፀቂጥና ንሰርሐሉ ንኩሉ ከዓ ይዕደል። ብዘይ ዝኾነ ዓልት ይኹን ሃይማኖት ይኹን ፆታ ይኹን ዕድመ ብዘይ የገድስ ንኩሉ እዩ ዝውሃብ። እቲ ቀንዲ ምንጭና ግን ኣብ ተምሃሮ እዩ። ብሕልፊ ኣብ ግዜ ትምህርቲ ኣብ ተምሃሮ እዩ ዘሎ። ኣብ ግዜ ክረምቲ ሓምለ፣ ነሓሰ፣ መስከረም ኣብቲ ግዛም ፈተናታት ዝገብሉ እውን ዋሕደ ቀረበ የጋጥም እዩ። እታ ዓንተ ወይ 80 ካብ 100 ኢና ንማልእ ለነተን ሆስፒታል ዝበልክዎ ኣብ ክረምቲ ፀገም ከም ዘሎ በዚ ኣጋጣሚ ነዞም ድርኢና ወይ ሰምዑና ዘለዎ ከማን ኣብ ክረምቲ ካብ ሕጂ ጀሚሮም ወር 7-8-9 እቶም ለጊሶም ዘይፈልጡ ወይ ዝልግሱ እውን ተመፁና ንዓና ፅቡቅ ምኾነ ሕሙማትና እውን ተፈወስ ኮይኑ ስማዓኒ
1: ከይሰገርና። ስለምንታይ እዮም ተምሃሮ ቀንዲ ምንጪ ዝኾኑ?
0: እወ ሕጂ ተምሃሮ ንሕና ሓደ ውሑስ እዩ ኣብ ተምሃሮ ምስ ገለ ሕማማት ዝሓሸ ኮይኑ ዝረአ። ብፍላይ ድማ ብእኩብ ኢና ንረክቦም። ኣብ ትካላት ኬትካ ሕጂ ትረክቦ ደም ሓንቲ ካል 100 ሰራሕተኛታት ኣለዋ ውሑድ ኢካ ትረክብ። ኣብ ተምሃሮ ግን መንእስያት እዮም፣ ያንግ እዮም፣ ብሕማም ደረጃ ክትሪኦ ውን ደሓን እዮም። ስለዚ ዳርጋ ኣብ ፅቡቅ ኩነታት ካብ ተምሃሮ ንረክበሉ ማለት እዩ።
1: ፅቡቅ ክፅል ንኽእል ኢና።
0: ካብኡ ምስታ ዝበልክዋ ተሓሒዘ ለግሲ ደም ኣብ ሃገርና ብክልተ ዓይነት ይለግሲ ዘሎ ወለንታኛታት ለግሲ ደም ወይ ከዓ ቮለንተርስ ብላድ ዶነርስ ንብሎም ኣለው፣ ስድራ ቤታዊ ከዓ ኣሎ። ንሕና ቀፃሊ ፀቂጥና ንሰርሐሉ ብሕልፊ ብዘይ ሃገራዊ ባንኪ ደም ኤርትራ ብወለንቶኦም ድህቡ እዮም። ብዘይ ድፊት ብዘይ ፀቕጢ ብወለንቶኦም ዝፍፀም ለግሲ እዚ ከዓ እቲ WHO ይድግፎ ማለት እዩ። ውድብ ጥዕና ዓለም ከምኡ ክኸውን ኣለዎ ወይ ድብል ውሑስ እዩ እዛ ዓይነት ደም። እቲ ናይ ስድራ ቤታዊ ወይ ከዓ ፋሚሊ ሪፕረስመንት ንብሎ ግን ዘይውሕስነት ክህልዎ ክእል እዩ። ንዘመትካ ኢኻ ክትህብ ንመቕረብካ ኢኻ ሕጂ ገለ ኢንፎርሜሽን ክትሓብእ ትኽእል ኢኻ። ተሰኪፍካስ ዝኾነ ነገር ክስቕልካ ክትሕልፎ ትኽእል ኢኻ። ስለዚ ንሕና ኩሉ ሻዕ ንብል ኣብቲ ናትና ሚሽን ይኹን ታኣሽሙ 100 ካብ 100 ወለንታውያን ለገስ ደም ክህሉ ኣለዎ ኢና ንብል። እዚ ንምግባር ከዓ ኩሉ ሕብረተሰብ እጃሙ ከበርክት ኣለዎ ኢና ንብል። ኣብ ስመራ ይኹን ኣብ ዞባታ ዘሎ ኩሉ ሃይማኖታዊ ትካላት ኹና፣ ሰራሕተኛ መንግስቲ ኹና፣ ሰራዊት ኹኑ፣ ፖሊስ፣ ታክሲ፣ ማሕበራት፣ ሓማደ ሓማተ ብሙሉኦም ኮታ ለግሲ ደም ይቡና እዮም። ንኣብነት እዚኦም ሕጂ ቀዳማይ ዙር እዮም። ብጣዕሚ ደስ ዝብለካ እዚኦም ቀዳማይ ዙር ኣብ ዓመት

0: ተሰሳዮም ዝብና ፍሉይ እዩ ታክሲ እውን ከምኡ ውና እዮም ሕጂ ኩሉ ኣብ ትካል ዘለኹን ገለውን ክልተ ወይ ሰለስተ ተዝበና ንዓና ፅቡቕ ምኾነ ማለት እዩ ኣብ ተምሃሮ እንዳኸድና ውን ጎስጓሳት ንገብር ኢና ኣብ ተፈላለየ ቦታ ማለት እዩ ኣብ ዞባታት ዝናይ ዞባታት እዩ ሰሜና ቆሕ ባህሪ ወይ ደቡብ ዓንሰባ እንዳኸድና ውን ደም ንእክብ ኢና ማለት እዩ
1: ሃራይ ዶክተር ምናልባት ከምዚ ክትቀስ ፀንሐ ሓፈሻዊ መምዘን ረቑሒታት መን ክልግስ ከም ዘለዎ ከም ዘሎ ኢካ ክትጠቕሰለ ፀኒኻ ተምሃሮ ዝሓሹ ውሕሳት የርኩም ተሓስቡ ድሕሪ እውን ወለንታውያን ከዓ ዝዓበየ ተራ ከም ዘለዎም ኢካ ትጠቕሰልና ትኽእል ኣብቲ ግለሰብ መፂና መን እዩ ክልግስ ዝኽእል መን እዩ ብቑዕ ንደም ምልጋስ
0: ኣብቲ ምልጋስ ዝኾነ ሰብ ክልግስ ክእል እዩ ግን ገለ ክራይቴርያ ሜዲካል ክራይቴርያ ኢልና ንማልኦ ኣሎ ዕድመ ኩሉ ሻዕ ካብ 16 ካብ 60 ዘሎ ሰብ ክልግስ ክእል እዩ ቀፃሊ ለጋስቲ ኮይኑ ዋላ ሰብዓ ክህብ ክእል እዩ ክብደት እውን ኣብ ክራይቴርያ ጌርና ንእትዎ ኢና 50 ኪሎ ወይ ልዕሊኡ ዝምዘን ክህብ ክእል እዩ ፀቕጢ ደም ድማ ከምኡ ቴስዓብ ልዕሊ 60 ወይ ከዓ እቲ ሲስቶሊክ ንብሎ ላዕለዋይ 180 ስጋብ ቴስዓ ክህብ ክእል እዩ እዚ እንታይ ክብል ደል ደም ብዝሒ ዘለዎ ውን ክህብ ክእል እዩ ኣንለስ ግን ፀገም ምስ ልብድ እዩ ምስ ኩሊድ ድዩ ካልእ ምስኡ ተተሓዘ ፀገም ተደይብሉ ክህብ ክእል እዩ ሄሞግሎቢን እውን ንርኢና ልዕሊ 12.5 ዝኾነ ሰብ ጓል ይኹን ወዲ ክህብ ክእል ማለት እዩ ኣብ ገለ እዋን ግን ክልግሱ ዘይክእሉ ንብሎም ኣሎ ግዜያዊ ዘይልግሱ ግዜያዊ ጉንፋዕ ይኹን ሰዓል ይኹን ወይ ግዜያዊ ሕማማት ንጥዕኑ ኣብ ዘይንቡር ዘለሉ ግዜ ተመሊስካ ምፃእ ድሕሪ 2 ሰሙን ወይ ወርሒ ወይ 10 መዓልቲ ንብሎም ክድና ፈፂሞም ብቐፃሊ ዘይልግሱ ወይ ከዓ ፐርማነንት ዲፈር ዝበሃሉ ግን ዘይውሑስ ፆታዊ ርክብ ዝገብሩ ሰባት ኣይንቕበሎምን ኢና ማለት እዩ ሕዱር ሕማማት ዘለዎም ንኣብነት ሽኮር ፀቕጢ ደም ድኻም ልቢ ምንፍርፋር ሕማም ፀላም ከብዲ ካልአን ከይህቡ ይኽእሉ እዮም ኖርማል ሽኮር ታብሌት ዝወስድ ክኒና ዝወስድ ክህብ ይኽእል እዩ ፀቕጢ ደም ውሑድ ዘለዎ ክህብ ይኽእል እዩ ግን ውሽጡ ሳዕቤን ዘይብሉ ማለት እዩ ስለዚ ዳርጋ ኩሉ ሰብ ክህብ ይኽእል ኮይኑ ስማዓኒ ብኣይ ብወገነ
1: እንታይ መስርሕ ኢኹም ትኽተሉ ምክንያቱ ደም ልጋስ ብቀሊል ዝረአይ ነገር ኣይኮነን ኣብ ገሊኡ ሕብረተሰባት ስለዚ ካብ ፈለማኣት ሒዝኩም ክሳዕ መወዳእታት ደም ልጋስ ናብ ሰብ ክሳዕ ትበፅሕ ትኽተልዎ መስርሕ እንታይ እዩ
0: እቲ መስርሕ ምምማይ ወይከዓ ስክሪኒን ዝበሃል ምሻሎ ስክሪኒን ይግበር እዩ ሓበሬታ ፕሪዶኔሽን ቅድሚ ምልጋስ እውን ሓበሬታ ውሃብ እዩ ፎርሙታት ኣሎ ዝምላእ ዝኾነ ሰብ ክህብ ዝደለየ ፎርሙ ይመልእ ኣካላዊ ምርመራታት ድማ ንኣብነት ሚዛን ዝበልናዮ ዘሄሞግሎቢን ዝበልናዮ ደም ብኡ ሓሊፉ ኣብ ካውንስለር ወይ ከዓ ኣማኸርቲ እውን ኣለዉ ሓደ ንሓደ ማለት እዩ ምኽሪ ተገይሮም ምስኡ ወይ ምስተኣ ዘላ ኣማኻሪ ዲስካስ ምስተረዳድኡ ብቑዑ ተይላቶ ደም ክህብ ክእል ማለት እዩ ኣይ እስኻ ንግዜኡ ፅናሕ ንወርሒ ድዩ 2 ወርሒ 3 ወርሒ በቲ ናታ ዝተዋሂብዋ ዘሎ ኤስኦፒ ንብሎ ስታንዳርድ ኦፐሬሽን ፕሮሲጀር ንኽተሎ ማለት እዩ ቆፀሮ ክትቦ ትኽእል እያ እቲ ውሑዝ ዝኾነ ሽዑ ደምህብ እቲ ውሑዝ ዘይኮነ ከዓ ይምለስ ማለት እዩ ኣብኡ ምናልባት ምስ ሓለፈ ዝኩሉ መስርሓት እውን እቲ ለጋሳይ ደም ምስቲ ናቱ ከረፂት ሒዙ ቴስቲቲዩብ ትበሃል ኣለዋ እታ ከረፂቱ ብደንብ ክረአ ኣለዎ ማለት ስትሪክትሊ ክረአ ኣለዎ ኡ ጌጋታት ከይህሉ መዓስያ ተቐዲሓታ ደም መዓስያ ኤክስፓየር ትገብር ዓይነት ደማ እንታያ ኤት ኮይና ኤቢ ኣብኡ ይልጠፈሉ ኩሉ ኩነታት ሽማ ይፀሓፈኒ ኮድ ዩ ዘለዎ ምክንያቱ ዳታ ማነጅመንት ሲስተም ኣለና ካበይ መፅያ መዓስ ተቐዲሓ መዓስያ ኤክስፓየር ትገብር ኣብ ከመይ ኩነታት ኣለዋ ተመርሚራ ድያ ኩሉ ኣለዎ ናቱ ኣብ መጨረሻ ናብ ሆስፒታል ምስከለት ኣበይ ቦታ ያ ከይዳ ተሰነይ ድያ ከይዳ ኣስመራ ድያ ከይዳ ኣሎ ንመን ተዋሂባ ኩሉ ትሬስ መግበር ተመሊስካ ንድሕሪት ክንፍትሸሉ ንክእል ኣገባብ ኣለና ማለት እዩ
1: ፅቡቅ ዶክተር ዮሃንስ ምናልባት እስከ ቅርብ ዕሙቅ ኣቢልና ክንሪኦ ትርጉምን ኣገዳስነትን ደም ዝያዳ ትኩርና ክንዛረብ ምክንያቱ ሰብ ክልግስ ተደ ኮይኑ ንምንታይ ዕላማ ይልግስ ከም ዘሎ ክርድኦ ክእል ኣለዎ
0: ሕጂ ብሓፈሻዊ ደም ተተሓዘ ኣብቲ ጥቕሙ ክንዛረብ ተደ ኮይና ኣካላት ወዲ ሰብ ትሸዓተ ስርዓታት ዝቆመ እዩ ትሸዓተ ስርዓታት ዝቆመ ኮይኑ ሲስተም ንብሎ ከምዚ ናይ ስርዓተ ዙረት ወይ ከዓ ሲርኩላተሪ ሲስተም ናይ ሪስፓራቶሪ ወይ ናይ ትንፋስ ናይ ሽንቲ ንብሎ ብዙሓት ስርዓታት ኣለው ሕጂ ደም ካብቲ ናይ ሲርኩላተሪ ወይ ስርዓተ ዙረት ደም እዩ ማለት እዩ

0: ምስኡ ምስቲ ናይ ደማ ደም ኣብ ሰውነትና ከየቋረፀ እዩ ዝንቀሳቀስ ዝዘውር ቀፃሊ ፈሳሲ ቀይሕ ፈሳሲ ኮይኑ ቀፃሊ ዝንቀሳቀስ ወይ ዝዘውር ማለት እዩ። እቲ ደም ብሓፈሽ ቀይሕ ኮይና ክንሪኦ ከለና ኣብ ውሽጡ 54 ሚእታዊት ፕላዝማ ዝሓዘ እዩ ወይ ከዓ 46 ሚእታዊት ከዓ ውሃዮታት ደም ኣለዉ ማለት እዩ። እዞም ውሃዮታት ሕጂ ቀያሕቲ ውሃዮ ደም ኣሎ፣ ፃዕዱ ውሃዮ ደም ኣሎ፣ መርጋእቲ ደም ኣሎ። ሕጂ እቶም ቀያሕቲ ውሃዮ ደም 44 ሚእታዊ ዝኸውን ይሽፍኑ፣ ፃዓዱ ትሕቲ 1% እዮም። ግን ኣገደስቲ እዮም 1% ናይቲ ውሃዮታት እንዳሃለዉ እዞም ፃዕዳ ውሃዮሶም ኣብ ገለ ፀገም ክህልዎም ከሎ ብሕማማት ክጥቃዕ ትኽእል ማለት እዩ። እቶም ፕላትሌት ድማ ትሕቲ 5% ዝኸውን ማለት እዩ። ብሓፈሽኡ እቲ ደም ቀይሕ ዝገብሮ ሄሞግሎቢን ዝበሃል ባእታ ኣሎ። ሕጂ ምናልባት እቲ ቀያሕቲ ውሃዮ ደም ክንብል ከለና 120 መዓልትታት ይፀንሕ ኣብ ደምና። ድሕሪኡ ባዕሉ እቲ ናቹራል ተፈጥሮ ይሰዶም ማይክሮፌጅ ገይሩ ወይ ኣብ ስፕሊን ዲኻ ኣብ ሊቨር ኤኒሃው ከምዝኸይድ ይገብሮ። ብኸምኡ ኢና ከዓ ዋላ ደም ተደይለገስካ ሲ ባዕሉ ነፍስኻ ስለ ዝኣልዮ ሲ ኣብ 3 ወርሒ እንዳመፀኻ ለግስ ንብሎና ሓደ ወዲ ተባዕታይ ጓል ኣንስተይቲ ከዓ ኣብ 4 ወርሒ ተፈጥሮ ባዕሉ የልግሶ እዩ። ስለዚ ካብ ብተፈጥሮ ዝለግስ ሂብካ ክትባረኽ ከዓ ስለ ዝሓይሽ መሃብ የገድስ ኮይኑ ስምዓኒ። ፀዓዱ ውሃዮ ደም ኣብ ደምና 15 መዓል ጥራሕ ዮም ዝፀንሑ። እዞም ፕላትሌታት መርጋእቲ ንብሎ ድማ 7-10 መዓልትታት ጥራሕ ዮም ዝፀንሑ ማለት እዩ። ምስኡ ተሓይዘ ምዝናይ ደም ጉጅለታት ደም ዝበሃለ ቶም ቀንዲ ንብሎም ኤ ቢ ወይ ኤቢኦ ኣብ 4 እዮም ዝኽፈሉ። እሶም ከዓ ኤ እንተኮይኑ ኣንቲጂን ኤ ኣለዎ ማለት እዩ። ቢ እንተኮይኑ ከምኡ ኣንቲጂን ቢ ኣለዎ ማለት እዩ። ኤቢ እንተኮይኑ ክልቲኡ ኣንቲጂን ኣለዎ። ኦ እንተኮይኑ ግን ኣንቲጂን የብሉን። ብከምኡ እዩ ትሕጂ ኦ ኣንቲጂን ስለዘይብሉ ንኩሉ ክህብ ይኽእል ማለት እዚ ኣድማሳዊ ውሃብ ይበሃል መሽ እቶም ሓደ ድማ ኣድማሳዊ ተቐበልቲ ኤቢ ማለት እዩ። ስለዚ እተን ዓይነታት ጉጅለ ደም ሰኒን ምናልባት ኣብ ስእሊ ክንሪአ እንተኮይና እቲ ደም ኣብ ምስተኣከበ ብከምዚና ንፈልዮ ኦ ኤ ወይ ከዓ ኤቢ ቢ ኢሉ ፍለ እንደገና ከዓ ነገቲቭ ከዓ ንበይኖም ፍለ እዩ ማለት እዩ። ሕጂ እዚ እታ ትሪያ ዘለካ ፃዕዳ ወረቐት ኩሉ ኣለዋ ካብ መንያ ተቐዲሓ ሽም ብዘየገድስ ኮድ ኣለዋ። መዓስያ ኤክስፓየር ትገብር መዓስያ ተቐዲሓ ኩሉ ኣብቲ ዳታ ኣትዩ ትሬስ ክትገብር
1: ኣብዚኣ ፕላስ ማይናስ ወይ ኣሉታ ኣወንታ ትብል ዘላ እንታይ
0: ሕጂ እቲ ፕላስ ንብሎ ኣንቲጂን ኣለዎ ማለት እዩ። እቲ ከዓ ኣንቲጂን ደይብሉ ኮይኑ ሕጂ ምናልባት ኣብዚኣ ስእሊ ተረኺበ ዳሕራይ ዋላ ክንሪአና ኣላ ኣብዚኣ እቲ ንኣብነት ሕጂ ውሃቢ ኤ ኣብዝሎ ንኤ እዩ ድህብ ድኽእል ወይ ከዓ ንኤቢ ይህብ። ቢ ተኮይኑ ንቢን ወይ ከዓ ኤቢ ኤቢ ኩሉ ተቐባላይ ካብ ኩሉ። ኦ ተኮይኑ ንኦ ንቢ ንኤ ንኩሉ ይህብ ማለት እዩ። ቢ ግን ተቐባሊ ጥራሕ እዩ። ሕጂ ምናልባት ምዚ ዓይነት ደም ዝበልካኒ ኣብዛ ስላይድ ክሪያ ብሚእታዊት ኣብ ወፃኢ ደርጋ 15% ነጋቲቭ ይብልዎ ኣብ ገለ ሃገራት ማለት እዩ። ኣብ ናይ ኤርትራ ካብዚ ንገበርናዮ ብዙሕ ግዜ ግን 8-9% ሚእታዊት ጥራሕ እዩ ነጋቲቭ ዘሎ። መብዛሕትኡ ሰብ ፖዘቲቭ ዘሎ ዓይነት ደሙ ማለት እዩ። ሕጂ ኣብዚ እንታይ ንሽገር ነጋቲቭ ክመፅእ ከሎ ዋሕዲ ከጋጥመና ኽእል። ምክንያቱ ካብቲ ኣብዚ ንረኽቦ ዘለና ካብዚ ዓመታዊ ንእክቦ ናይ ኤርትራ ክበሃል ክኣል ጀነራል ማለት እዩ ኣብ መብዛሕቲ ሰብ ንወስዶ ዞባታትን ስለ ንኸይድ 8% ወይ 9 ጥራሕ እዩ ነጋቲቭ ዘሎ። ንሱ ከዓ ክከፋፈል ከሎ ኤ 2% ኢኻ ትረክብ፣ ቢ ከምኡ ኤቢ ነጥብ 4። ሕጂ ኣብ ሓንቲ ትምህርቲ ቤት ሃይስኩል ኬትካሲ ንኣብነት ቢ ነጋቲቭ 2 ጥራሕ ኢኻ ትረክብ ከድና ሕጃብ
1: ሓንታይ
0: ዝኾኑ ማለት
1: እቶም
0: ነጋቲቭ 2 ሰብ ትረክብ ካብ 100 ሕጂ ዝኾኑ ሆስፒታላት ካብቶም 100 ኣኪብና ንዓመት ሓንቲ መዓልቲ ወፊርና ሰብ ሓንቲ ቤት ትምህርቲ 70-80 ንእክብ ማክሲመም 100 ንእክብ ንበሎ ሞ ሒዝና ኩሉ ዝመፃና እዘን ሆስፒታላት ብሙሉአን እየን ብዙሕ ዓይነት ደም ተደልየን ኣብኡ ዋሕዲ ይጋጥም ክእል። ምክንያቱ ካብ 100 ሰብ ኣኪብካስ 2 ትረክብ ትኮይንካ ካብኡ ከዓ ከምኡ 3-4 ኢኻ ትረክብ። ሕጂ ሕፅረታት ናይ ነጋቲቭ የጋጥሚ በዚ ኣጋጣሚ ነዞም ድርኢና ዝሰምዑና ውን ነጋቲቭ ዘለዎም እንዳፈለጥዎ ዘይልግሱ እንተሃለዉ መፂኦም ክልግሱ በዚ ኣጋጣሚ ንፅውዑ ማለት
1: እዩ። ንኦም ሓደ እዋን ክትመፅኦም ስለትኽእል ታ ሽገር እዮም
0: ብጣዕሚ ትሽገር ኢኻ።